ኣሲቱ። ኣሜሪካ ንደሴት ግሪንላንድ ናይ ምውናን ድሌታ ደጊማ ገሊጻ። ፕረዚደንት ዶናልድ ትራምፕ እቲ ናይ ኔቶ ዋዕላ ቅድሚ ምኽፋት እዩ ነዚ መግለፂ እዚ ሂቡ። ትራምፕ ነታ ኣብ ኣርክቲካዊ ውቅያኖስ እትርከብ ደሴት ግሪንላንድ ካብ ዴንማርክ ንምዕዳግ ድሌቱ ብተደጋጋሚ ክገልጽ ምጽንሑ ዝፍለጥ እዩ። ኣስታት 56,000 ጥራሕ ነበርቲ ዘለዋ ግሪንላንድ ካብ ሰሜን ኣሜሪካ ናብ ኤውሮጳ ብኣቋራጭ እትወስድ ዓባይ ደሴት ብምዃና ንኣሜሪካ ልዑል እስትራቴጂያዊ ኣገዳስነት ከም ዘለዋያ ክትጠቅስ ጸኒሓ። በዚ ከዓ ኣብ 2019 ንግሪንላንድ ንምዕዳግ ሓሳብ ኣቕሪቡ ዝነበረ ፕረዚደንት ትራምፕ ኣብዚ እዋን እታ ደሴት ንጸጥታ ኣሜሪካ እስትራቴጂያዊት ምዃና ብምጥቃስ ልኡላዊ ግዛኣት ኣሜሪካ ንምግባራ ከምዚ ጽዕሪው ዝሕብር ዘሎ። ይኹን እምበር ቀዳመይቲ ሚኒስትር ዴንማርክ ሜት ፍሬደሪክሰን ሃገራ ልኡላዊ መሬታ ንኣሜሪካ ኣሕሊፋ ከም ዘይትህብ ኣገንዚባላ ተጠቒሱ። ኣብ ዓምዲ ርእቶ ንግዲ ዝማእከሉ ሓድሽ ፖሊሲ ሽርክነት ኣሜሪካ ኣብ ዝምልከት ዛዕባ፣ ኣብዚ ሕጂ እዋን ድማ ንግዲ ኣብ ክንዲ ምጽወታ ማለት ትሬድ ኦቨር ኤድ ዝተሰሜ መምርሒ ናብ ኣፍሪቃ ብምቕናዕ ካብ ተጸጋዕነትን ምጽወታን ኣናጊፉ ናብ ወፍርን ንግድን ከም ዘተኩርዩ ዝግለጽ ዘሎ። ሃገራት ኣፍሪቃ ነዚ ዕድል እዚ ንምምዝማዝ ምስ ረብሓታትን ዝቃዶ መርሓ ጎድና ብምኽላሴን ካብቲ ምምሕዳር ትራምፕ ወጢንዎ ዘሎ ንግዲ ኣብ ልዕሊ ረድኤት ዝብል ፖሊሲ ክረብሓሉን ክዕወታሉን ዝኽእላ። ሃገራት ኣፍሪቃ ንኹሉ ዘሎ ምዕባለታትን ኣካይዳን ምምሕዳር ትራምፕ ብምጽናዕን ብምምርማርን ተረባሕቲ ናይዚ ንረድኤት ኮሊፋ ንንግዲ ቀዳምነት ዝህብ ፖሊሲ ክኾና ከም ዝኽእላ ናይ ብዙሓት እምነት እዩ ይርከቦ። ኣብ ዓምዲ ማህደር ጀጋኑ ወተሃደር ደርግን ልኡኽ ሻዕብያን ተኸታታሊ ዋሕዚ ታሪኽ ፈሊማላ። ኣነ ፍስሃ ሜካል ናሽሕ ይብሉኒ። ብ1963 ኣብ ግላስ ተወሊደ። ምስ ወለደይ ኣብኡን ኣብ ሓጋዝን ይዓበየ። መንግስቲ ኣብ መወዳእታ 1983 ሓኻይም እንስሳ ክንምህረልኩም ካብ ውሽጡኹም ሰባት ምረፁ ክብል ብመንገዲ ምምሕዳር መምርሒ ሂቡ። ህዝቢ ከዓ ንሰለስተ ሰባት መሪፁ። ሓደ ካብቶም ሰለስተ ኣነየ። እቶም ክልተ ዝተመርፁ ብፆተይ ከዓ ዓንዶም ዝተባህለ ካብ ካልእ ዓዲ መጺኡ ኣብቲ ኸባቢ ኣብ ጀርዲን ዝሰርሕ ዝነበረን ሓሰን ሸክ ሓመድ ኖር ሰምሽን ነይሮም። ክልቲኦም ከማይ መንእስያት ነይሮም። ምስ ተመረፅና ንፅባሓይቱ ቀጥታ ንተስፉ ዝተባህለ ናይ ገበሬ ማሕበር ማለት ክፍሊ ሕርሻ ክንረኽቦሞ ብኡ ኣቢልና ናብ ቦታ ስልጠና ክንከይድ ምዃንና ተሓቢሩና። ብወገነይ ኣይተማታእኩን። ኣብ ሰዓተይ ኣብ ናይ ቆፀራ ቦታ ተረኺበ። እቶም ክልተ ግና ኣይመፁናን ተጠቂሱ። ኣብ መበል 5 ክፋል ካብ ደብሪ ናብ ገድሊ ኣብቲ ዓውደ ኩናት ሓደ ክሳብ 8 ማሕታ እናበልና ንፅውዖ ዝነበርና ናይ ወገን ከቢድ ብረት ተተኮስቲ እናኣግረሩ ናብ ሰማያት ተወንጪፎም ታንክታት ከቃፅሉን ነፈርቲ ከውድቑን እንክንርኢ ኣዝዩ ፍናን ይስምዓና ነይሩ። ብፍላይ ብምሸት ማሕማሕ እናበሉ ክሓልፉን ከለዉ ሙሉእ ተስፋ ይስምዓና እሞ ኣዝና ንሕበር ነበርና። ኣቃውማ ናይ ውግእ ኣብ ተፈላለዩ መድያት መቓቐልካ እትጥምቶ እንተፈቲንካ እኳ ብውህደት ኣብ ውሽጢ ከተማ ባፅዕ ዘጥቅዑ ብመሬት ተዘዋዊሮም ሓሊፎም ብሸነኽ ገማግም ባሕሪ ኣትኪሎም ዝዋደቑ ኣብ ከተማ ባፅዕ ተኸርዲኖም ዝነበሩ ወተሃደራት ደርግ መራኽብ ተፃዒኖም ከይወፁ ዝዓግቱን ብጸሊም ጽርግያ መስመራ ኣስመራ ዓፂኦም ዝረባረቡን ተገደልቲ ተሳልዮም ኣብ ቀርቀር እዋን ትንፋስ ብምስኳዕ ኣብ ጸላኢ ከቢድ ጸቕጢ ብምፍጣር ተጋደልቲ እናተናበቡን ተሃሪሙ ዝወደቐ ብጻዮም ከም ቅጽበት እናተክኡን መስተንክራዊ ሓርበኛነት ይፍጽሙ ነይሮም። ኣብ ዓምዲ ንቑሕ ደመና ሕንጋደ ኣእምሮ ኣእምሮና ይእዘናዶ ንእዝዞ ዘርእስቱ ኣገዳስ ዛዕባ ይጸንሐና። ምስ ኣእምሮ ዝተሓሓዝ ንጥፈት ዘለዎም ሞያተኛታት ብምሕንጋደ ኣእምሮ ቀንዲ ካብ ዝሰቐዩ ሰባት እዮም። ምስ ምዕባለ ቴክኖሎጂ ዓይነታት ስራሕ ካብ ኣካላዊ ናብ ኣእምራዊ እናተሰጋገረ ይኸይድ ምስ ምህላው ከዓ እዝተርእዮ ንኹሉ ሞያተኛ ከሸግር ምዃኑ ይበርሃልካ። ኣእምሮ እንታይ ምስ ዝኸውን እዩ ዝሕንግድ? ቀዳማይ ረቋሒ ድኻም ስምዒት ህዋሳት እዩ። ኣእምሮና ብብዝሒ ዝሰላሰል ሓበሬታን ሓሳብን ምስ ዝህልዎ ክደክም ንቡር እዩ። ሙሉእ መዓልቲ ብእግርና ክንጓዓዝ እንተውዒልና ኣካላትና ይደክም። ሙሉእ መዓልቲ ፊልም ክንርኢ እንተውዒልና ኸዓ እቲ ክሰርሕ ዝውዕለ ናይ ስምዒትን ህዋስን ነቲ ሓበሬታ ከሰላስል ዝውዕለ ክፋል ኣእምሮና ይደክም። ከምቲ ደኺመን ዝውዕለ ኣጋር ምኻድ ዝሕንግዳ እቲ ክሰርሕ ዝውዕለ ኣእምሮ ኸዓ ክሕንግድ ናይ ግድን እዩ ተጠቂሱ። ኣብ ዓምዲ ሰምር ጅህድ ብሚኒስትሪ ሕርሻ ዝተኣታተወ መደብ ንርቃሕ ዘለዎ ውፅኢታውነትን ኣልማዓነትን ብሰፊሑ ተዳሲሱ። ኣብ ዓምዲ ወቕፋ ፈንያ ኣብ ዓውዲ ስነ ጥበብ

ብደረጀ ዓለም ኣፍልጦ ዝረኸቡ ፍርያትን ስነ ጥበባውያንን ተቓሊሖም ይጸንሕና። ኣብ ዓምዲ ሸባብያት ኣብ ቅድመ ታሪክ ኤርትራ ዝነበሩ ዘመናት ምትእሳር ከባቢ ቀሕ ባሕሪ ምስ ዓበይቲ ቀላያት ዝድስስ ትሕዝቶ ይጸንሐና። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ዘይተጻዓድነት ንሰውራ ስነ ፍልጠት መሰረት ዘንጸፉ ግድል ይጸንሑና። ትርጉም ዘይተጻዓድነት ብመሰረት ኣብ ጋዜጣ ሓዳስ ኤርትራ ሰፊሩ ዘሎ ትሕዝቶ ጀባእ ክንብለኩም። መንፈሱ ዝተሳዕረ ሰብ ኩሉ ግዜ ስዑር እዩ። ናይ ዘይተጻዓድነት መንፈስ ምህላው ዓወት ንምጉንጻፍ ጥራይ ዘይኮነ ጥዑይ ኣእምሮ ንምውናን እውን ወሳኒ እዩ። ዘይተጻዓድነት ዝኾነ ዘጋጥመካ ጸገም ንምብዳህ ዘለካ ኩነተ ኣእምሮን ወዲቕካ ናይ ምትንሳእ ክእለትን ይውክል። ጉዕዞ ህይወት ሰጥ ዝበለ መገዲ ዘይምዃኑ ድማ ነዚ ክእለት እዚ ምውናን ኣገዳሲ ይገብሮ። ናይ ዘይተጻዓድነት መንፈስና ዘብርኽ ብዙሕ ነገራት እኳ እንተሃለወ እዚ ዝስዕብ ነጥብታት ግን ገለ ካብቲ ኣዝዩ ኣገዳሲ ተባሂሉ ብብዝሒ ዝጥቀስ እዩ። ነብስኻ ምክንኻን ግቡእ ኣልያ ነብሲ ነብሲ ክብርኻ ኣዛይዱ ጽቡቕ ከም ስማዓካ ዝገብር እዩ። ክፉት ኣእምሮ ምህላው ካልእ ሸነኽ ናይ ነገራት ክትርአን ዓቕልኻ ንኸይትተጽብብን ዝሕግዝ እዩ። ትቐርቦም ዓይነት ሰባት ሞራልካ ክብ ዘብሉ እምበር ተስፋ ዝቕርጹን ሕልና ዝዕርቡን ዘይምዃኖም ኣረጋግጽ። እኹል ዕረፍቲ ምውሳድ ብድኻም ረሸሽ ዝበለ ኣእምሮን ኣካልን ናይ ዘይተጻዓድነት ክእለቱ ክጐድል ይኽእል። ኣብ ሕጂ ምንባር ሕሉፍ በደላት ነብስኻ እናዘከርካን ብመጻኢ እናተጨነቕካን ሎምኻ ከይትሰርቃ ተጠንቀቕ። ካብ ዘየድልየካ ነገራት ምርሓቕ፣ ወልፍታት፣ ሰባት፣ ንጥፈታት ወዘተ። ብፁእ ዝበሃል ሰብ የለን፣ ጌጋ እውን መናብርቲ ደቂ ሰባት እዩ። እቲ ዝኸፍአ ነገር ግዳ ጌጋኻ ክትእርም ዘይምፍታንን ካብ ጌጋኻ ዘይምምሃርን እዩ። ካብኡ ዝበኣሰ ከዓ ብዘጋጥመካ ነገር ሞራልካ ተተንኪፉ ደው ምባል ክትስእን ከለኻ እዩ። ምስጢር ህይወት እኮ ኣብቲ ነካይዶ ጉዕዞ እዩ ዝርከብ። ስለዚ ብዘጋጥመና ነገራት ከይተዳሃልና ቀጻሊ እናተምሃርናን እናዓበናን ጉዕዞና ክንቅጽል ጽቡቕ እዩ ተጠቒሱ። ኣብ ዓምዲ ፍረ ጻዕሪ ጎሓፍና ጸጋና እዩ ኣብ ትሕቲ ዝብል ቃለ መሕተት ምስኪኢላ ልምዓት ብቑልን ምድላው ባህርያዊ ድኹዕን ወይዘሪት ኣድያም ረዘነ ሰፊሩሎ። ባህርያዊ ድኹዒ ካብ ብዙሕ ነገራት ክስራሕ ይኽእል እዩ። ብፍላይ ካብ ቀልቀል እንስሳታት ደርሁ ወዘተ ክኸውን ይኽእል። ካብ ጎሓፍ እውን ከይተረፈ ክስራሕ ይኽእል። ኩሉ ዘቤታዊ ጎሓፍ ግን ባህርያዊ ድኹዒ ክኸውን ኣይክእልን እዩ። ምክንያቱ ዘቤታዊ ጎሓፍ ክንብልን ከለና ኣብ ገዛና እንጥቀመሉ ፕላስቲክ፣ ሓፂን፣ ኤሌክትሪካዊ ነገራትን ካልኦት ውፅኢት ሕርሻ ዝኾኑ እውን ስለ ዘጠቓለል። እቶም ክበላልዑ ዘይክእሉ ተመስሪሖም ናብ መሬት ክኣት ዘይክእሉ ንባህርያዊ ድኹዒ ክንጥቀመሎም ኣይንኽእልን ኢና። እቶም ክንጥቀመሎም እንኽእል ዝተጓሕፉ ተረፍ ጣይታ፣ ተረፍ ቅጫ፣ ኮሚደረ፣ ቅራፍ ሽጉርቲ፣ ተረፍ ፍሩታታት፣ ናይ ቡንዳካ፣ ተረፍ ቀጠፍ ወዘተ እዮም። ቅድሚ ዘቤታዊ ጓሓፍ ናብ ባህርያዊ ድኹዒ ንምቕያር ዝግበር መስርሕ ፈለማ እቲ ጓሓፍ ክመሓደር ኣለዎ። ናይ ባህርያዊ ጓሓፍ ፍሉይ መቐመጢ ክዳሎ ኣለዎ። ኣብ ምሕዳራ ጓሓፍ እቲ ዝኸበደ ጓሓፍ ምስ ተሓዋወሰ ክትፈላለዮ ኣሸጋሪ ስለ ዝኾነ እዩ። ኣቐዲሙ ምፍልላይ ጓሓፍ ክህሉ ይግባእ። ባህርያዊ እንብሎ ዘለና ሰብ ሓንሳ ነቲ ሽጉርቲ ምስ ቀርድዶ ቅራፉ ናብ እንዳ ጓሓፍ ምስ ኣእተዎ ልክዕ ድሕሪ ቁሩብ ደቓይቕ ቃርማ ወይ ደቀቕቲ ተሃዋስያን እዩ ዝጅመር። ክንዲ ዝኾነ ፅኒሕና መፂና ካብ ማእከል ክንፈለዮ ኣይንኽእል ኢና። ስለ ዝኾነ ካብ ፈለማ መፍለይ ክንገብር የድሊ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ደቀይ ብግቡእ እናተባባዕኩ ክዕብዮምን ንፉዓት ክኾኑለይን ደልየ ዝብል ሕቶ ዘለዓለት ጓል 40 ዓመት ኣደ ምስ ኣመኻሪ ዝገበረቶ ኣገዳሲ ዕላልን ብኣመኻሪ ዝተውህባ ምኽርን ሰፊሩ ይርከብ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ክረምቲ ኣበይ ንሕልፎ ይጸንሑና። ኣብ ዓምዲ ደቂ ኣንስትዮ መከላኸሊ መንሽሮ ክሳድ ማህፀን ኣርማዕነቱን ተዳሴሱ ይጸንሐና። እቲ ክታበት ብዝበለጸ ክሰርሕ ዝኽእል ግን እተን ደቂ ኣንስትዮ ጾታዊ ርክብ ቅድሚ ምጅማረን ምዝውሃበን እዩ። ምክንያቱ እቲ ክታበት ብኤችፒቪ ንኸይልከፋ ድኣሉ ዝከላኸለሉ እምበር እቲ ቫይረስ ሓንሳብ ናብ ኣካላትን ምስ ኣተወ ከጥፍኦ ዓቕሚ የብሎን። ኣብ ዓምዲ ምንሁና ውህናክ ደቂ በርሚንግሃም ዝኾኑ መናቱ ኣሕዋት ቤለን ጆን ቦድለርን ንዝሓለፉ 82 ዓመታት ብዘይምፍልላይ ኣብ ኩሉ ንጥፈት ብሓደ ከም ዝሓለፍዎ ተገሊጹ። ብሓንሳብ ይነብሩ፣ ብሓደ ይሰርሑ። እዚ ድማ ጸጋ ዕድመን ጥዕናን ከም ዝመጠወሎም ይረድኡ። ወዲ 62 ዓመት ኣሜሪካዊ ዳን ሪያን ልዕሊ 113 ሊትሮ ደም በብእዋኑ ብወለንታዊ ልግስ ደም ብምምጣው ኣብ መዝገብ ጊነስ ቡክ ኦፍ ሪከርድስ ናይ ደቂ ተባዕትዮ ክሰፍር ከም ዝበቅዐ ተሓቢሩ።
ቻይናው ነባሪ ከተማ ውሃን ንምንፍርፋር ከበሮ ዓይንን ምስኡ ዝተኣሳሰር ሕማቅ ብሂልን ንምውጋድ ኣብ ልዕሊ ዓይኑ ብዘካየዶ ጎነፅ ምምዝባል ረቲና ከም ዘሰዓበሉ ይግለጽ። ሓንቲ ብሪጣናዊት 800,000 ዶላር ንደቃን ደቂ ደቃን ገዲፋ ኣብ መእለይ ደማሙ ንዝነጥፍ ትካል ከም ዝመጠወት ተገሊጹ። ኣብ ዓምዲ ዝርዓ ወቅት ሳድ ኣብ ኤርትራ ብዝሓለፉ 5 ዓመታት ክስርሓሉ ዝፀንሐ ብቐንዱ ኣብ ተፈጥሮኣዊ ድኽዕያ ድህቦ ዝገበረ ጥሙር ሕርሻዊ ንጥፈት ኣድማዕነት ከም ዝሃበ ተገሊጹ። ኣብ ዓምዲ ውሓታ ልጥፍል 4ይ ክፋል ዛንታ ሓደ ሰት ብሸክል ኣስቐር ስላዊ ፅፅዋይ ሚኪ ቀሪቦም ይርከቡ። ብድሆታት ብዘላቐ ሕርሻዊ ምዕባለ ኣብ ምስጋር ዝረጋገጹ ዘለዉ ዓወታት ጽቡቕ ተመክሮ ተቐሲምሎም ይርከብ። ኣብዚ መዳይ እዚ ተመክሮ ኤርትራ ብሰፍሐ ዞባ ኣብ መቐን ሕርሻዊ ምዕባለ ውሕስነት መግቢ ኣብ ምርግጋጽ ናይ ነዊሕ ዝዓለሙ ውጥናት ብምቕያስ ብርእሰ ምርኮሳ ዘላቒ ሃገራዊ ግስጋስን ብምንጥጣፍ ዓበይቲ ዓወታት ክረጋገጹ ክኢሎም ይርከቡ። ጎኒ ጎኒ ተኸታተልቲ ክሊማውን ቁጠባውን ብድሆታት ኤርትራ ንሕርሻዊ ልምዓት ዝድርዑ ዓበይቲ ፕሮጀክትታት ምስፋሕ ትሕቲ ቅርሲ ማይ ልምዓት መሬት ኣብ ምምላስ ሰፊሕ ስርዓተ መፍረ መግቢ ብምቕያስ መቐይሮታት ከም ዝተረጋገጹ ተገሊጹ ይርከብ። ኣብ ዓምዲ ስፖትላይት ቦታ ድርኺት ኩሉ መዳያዊ ዕቤታት ወዲ ሰብ ዝብል ኣርእስቲ ሰፊሩ ይርከብ። ኣብ ኤርትራ መፅንሒ ነፍሲ ጹራት ቅድሚ ሕርሲ ኣብ ድሕነት ኣደን ዕሸልን ዝፃወትኦ ተራ ተዳሲሱሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ኤርትራ ዝዝውተሩ መግብታትን ኪኖ መግብነት ዘለዎም ብርቂ ረቑሒታትን ዝገልጽ ትሕዝቶ ይጸንሓና። ኣብ ዓምዲ ኦፒንየን ባህሊ ንባብ ምስራጽ መጻኢ ሃገር ኣብ ምውሓስ ዘለዎ ኣበርክቶ ዝገልጽ ትሕዝቶ ንረክብ። ኣብ ዓምዲ ኪዩንዲኤ ኣብ ዞባ ዓንሰባ ብሓበራዊ ራእይ ብጉጅለ ዝተጠርነፉ ደቂ ኣንስትዮ መጽናዕቲ ኣብ ቦታ ስራሕ ምክያድ ንመንእስያት ኣብ ዘገድሱ ጉዳያት ምኽርን ማዕዳን ኣብ ምሃብ ከምኡ ድማ ኣብ ሕብረተሰባዊ ጉዳያት ኣብ ምብርካት ዝፃወትኦ ብዛዕባ ዘለዋ ተራ ምስ 3 ካብ ጠርነፍተን ዝተኻየደ ቀለ ምጥያቕ ሰፊሩሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ሰሙናዊ ፍጻምታት ስፖርት ናይ ዝሓልፈ ሰሙን ናይ ውሽጡን ወፃእን ሒዝና ቀሪብና ኣለና። ንምክታልኩም ክትቅፅሉ ደጊምና ብክብሪ ንዕድም። ኤርትራዊ ኦሎምፒካዊ ቢንያም ግርባይ ምስ ክለቡ ኤንኤስኤን ብምዃን ዝሳተፎ ዘሎ ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ ትማሊ ሰንበት ብናይ ታሽዓ መድረኽ ውድድር ቀፂል ነይሩ ዝተረኽበ ውፅኢቱ ይስዕብ። ናይ ትማሊ መድረኽ ተቐዳድምቲ ካብ ማልሞር ተበጊሶም ኣብኡ ዘርዝተዛዝምቲ 154.6 ኪሎ ሜትር ድማ ርሕቀ ዝነበራ ውድድር እዮም ኣካይዶም። ኣብዛ መድረኽ ኣብ መበል 41 ኪሎ ሜትር ተሰሪዓ ዝነበረት ነጥቢ ተውህብ ቅፅበታ ውድድር ኣብ ናይ ነጥቢ ንቀጠላ ማልያ ኣብ ዝባኑ ወዲዱ ዝወዳደር ዘሎ ዴንማርካዊ ተቐዳድማይ ጀርመናዊት ክለብ ሊድል ትሬክ ማድስ ፒደርሰን ብዝፈፅማ መጥቃዕቲ ክዕወት እንከሎ ኦሎምፒካዊ ቢንያም ግርማይ ድማ ካልኣይ ኮይኑ ብምእታው 20 ነጥቢ ብምካብ ምስ ፒደርሰን ንዘለዎ ናይ ነጥቢ ፍልሊ ናብ 30 ከፅቦን ኣብ ሓፈሻዊ ናይ ነጥቢ ቅልስ ድማ ደረጁ ናብ ካልኣይ ኣበሪኽዎን እዩ። ብድሕር እዚ ከም ቫንደርፖል፣ ቶማስ ፒድኮክ፣ ጆሃንስ ቶቢያስ ሃላንድ ከምኡ ድማ ኣሌክስ ባውዲን ካልኦትን ዝርከቡ ኣስጋይቲ ጉጅለ መጥቃዕቲ ፈፂማ ብምውፃእ ሓደገኛ

0: ጉጅለ ኣቆመት። ምስ ግዜ ድማ እዛ ጉጅለ ምስታት ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልል ኣስፊሓቶ ፆታ ብከምዚ ነቐፅለ ብዝሕታ ብቅድሚት ብምዃን ንፆታት ቅል ዝነበረት ጉጅለ ምስ ግዜ ናብ 4 ተቐዳድምቲ ንክፀሪ ናይ ቫንደርፖል መጥቃዕቲ ወሳነ ነይሩ። ከም ውፅኢቱ ድማ ቫንደርፖል ካብ ኣልፐሲን፣ ቶማስ ፒድኮክ ካብ ፔነሬሎ፣ ጆሃንሰን ቶቢያስ ሃላንድ ካብ ክለብ ኡኖ ኤክስ ሞቢሊቲ፣ ከምኡ ድማ ኣሌክስ ባውዲን ካብ ኢኤፍ ኤዲኬሽን ኢዚፖስ እቶም ዝተረፉ ተቐዳድምቲ ኮይኖም ንፆታ ቅፅሉ። ኣብ መወዳእታ እዞም ተቐዳድምቲ ኣብ ዘካየድዋ ቀፆታ ውድድር ሆላንዳዊ ቫንደርፖል ረቲዑ ክዕወት እንከሎ ዝተቀዳድማይ ንውድድሩ ኣብ ሰዓት 44.628 ኪሎ ሜትር እናረገፀ ብ3 ሰዓታት 27 ደቂቕን 51 ካይታትን ብዝኾነ ግዜ ክዕወት እንከሎ ካልኣይ ጆሃንሰን ሃላንድ፣ ሳልሳይ ቶማስ ፒድኮክ፣ ራብዓይ ኣሌክስ ባውዲን ብምዃን ንውድድሮም ክዛዝሙ ከለዉ ዓባይ ጉጅለብ ዘካየቱ ቅፆታ ውድድር ኢጣልያዊ ፊሊፖ ጋና ንማርስ ፒደርሰን ኣኽትሉ ብምዕዋት 5ይ ደረጃ ሒዙ። ኤርትራዊ ቢንያም ግርማይ ምስታን ናይ ሽኳ ተቐዳደምቲ ሓቒፋ 26 ደቓይቕን 55 ካይታትን ድሒራ ዝኣተወት ጉጅለ ኮይኑ ንውድድሩ መበል 171 ተርታሒዙ ፈጺሞም። ንናይ ሎም ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቐዳደማይ ስሎቬንያዊ ታደጅ ፖካቻር ክኸውን ከሎ እዚ ተቐዳደማይ ንውድድሩ ብ32 ሰዓታትን 17 ደቓይቕን 4 ካይታትን ብዝኾነ ግዜ እዩ ንብጫ ማልያ ኣብ ዝባኑ ወዲዩ ዝቕፅል ዘሎ። ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋድ 2:42 ካይታትን ድሒሩ፣ ሳልሳይ ድማ ወዲ ክለቡ ንፖካቻር ዝኾነ ሜክሲካዊ ኢሳቅ ዴልቴሮ ብ3:27 ካይታትን ዝኾነ ግዜ ተፈንቲቱ ይስዕቦ። ቢንያም ግርማይ ካብ መራሒ ብ1 ሰዓትን 59 ደቓይቕን 32 ካይታትን ድሒሩ ኣብ መበል 145 ተርታ ተቐሚጡሎ። ኣብ ናይ ነጥቢ ምስ ንብልከ ዴንማርካዊ ተቐዳደማይ ሊድል ትሬክ ማርስ ፒደርሰን ብ268 ነጥቢ ንቀጠለ ማልያ ኣብ ዝባኑ ዕሪፍዋ ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቐዳደማይ ብ45 ነጥቢ ድሒሩ ማለት 223 ነጥቢ ብምካብ ኣብ ካልኣይ ደረጃ ኮይኑ ዝስዕቦ ዘሎ እዩ። ናይ ሱዳል ቲም ሜርሌር ድማ ሳልሳይ ደረጃ ሒዙ ይኽተሎ። ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሳ ዓቐብ ብምዃን ፃዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ዕሪፉ ዝቕፅል ዘሎ ክኸውን ቪንጌጋርድን ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ብምሓዝ ይኽተልዎ። ኣብ ናይ ብሉፅ መንስተይ ኢሳቅ ዴልቴሮ ብ32 ሰዓታትን 20 ደቓይቕን 31 ካሊታትን መራሒ ብምዃን ንፃዕዳ ማልያ ጌና ካብ ዝባኑ ኣሕሊፉ ይሃባ ዘሎ። ኹዋን ኣይዞን ፓል ሴክሳስን ድማ ብቐደም ተኸተል ዝስዕቦ ዘለዉ ተቐዳድምቲ እዮም። ብጋንታ ጀርማናዊት ክለብ ሊድል ትሬክ ናይ ሎም ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቓይቕን 41 ካይታትን ብዝኾነ ግዜ እትቕልሶ ዘላ ክለብ ክትከውን ክለባት ዩኤኢ ቲም ቪዝማን ብቐደም ተኸተል ዝኽተላ ዘለዋን። ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ 2026 ሎም ሶኒ ኣብ ዕረፍቲ ውዒሉ ፅባሕ ሰሉስ ብናይ 10 ምድርኽ ውድድር ቀፂሉ ክውዕል እዩ።
1: The TV camera moves out the way. Bourdain checks over his shoulder. 690 meters of racing to go. And on the front is Van der Poel. Pidcock gets ready to strike in second place with this sprint. Van der Poel gets ready for a huge strike of power. And Bourdain just sits in the wheels. Johannessen gets ready. They can hear now the finish line commentator. It's looking like they're going to sprint it out. The peloton is hunting them down in the background. 3.5 hours of racing and it comes down to this. Johannessen, little big deep breath. 300 meters of racing now to go. Pidcock has not decided to go. Bourdain is still on the back.
2: And we just saw in the glance there Pedersen and Michael Matthews at the front of that sprint. They're going really fast and Matthew van der Poel goes.
1: Matthew van der Poel opens up the sprint. On his wheel is Johannessen. Pidcock looks like he hasn't got the legs to go. Matthew van der Poel with a massive turn of power and he just outpowers them. Matthew van der Poel, his third stage win in the tour.
0: ካብ ዜና ብሽክለታ ከይወፃና ኤርትራውያን ፕሮፌሽናላት ተቐዳድምቲ ሄኖክ ሙሉ ብርሃን መርሃዊ ቅዱስ ዝሳትፎ ዘሎ ቱር ቂንግሃይ ሎሚ ሶኒ ብናይ ሳልሳይ መድረክ ውድድር ቀፂሉ ነይሩ። ሄኖክ ሙሉ ብርሃን ድማ ናይ መድረክ ዓወት ኣመዝጊቡ ጸብጻቡ ይስዕብ። ኤርትራዊ ፕሮፌሽናል ተቐዳዳማይ ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎም 13 ሓምላ ኣብ ዝተካየደ ሳልሳይ መድረክ ዙር ማግኒፊሰንት ቂንግሃይ ናይ መድረክ ዓወት ኣመዝጊቡ። ሳልሳይ መድረክ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ዝፈፀሞ መጥቃዕቲ እዩ ነዚ ናይ መድረክ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቓይቕን 8 ካይታትን ይዛዚሞ። በዚ ዘመዝገቦ ዓወት ሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቐዳድማይ ጆናታን ክሌቨር ካሴዶ

0: ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደ ይብሎ ብዘይካዚ ምስ ስጳኛዊቲ ክለብ ቦርጎስ ዝፃወትን ሻምፒዮን ኣፍሪቃ 225 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ ንመበል 25 ግዜ ዝካየድ ዘሎ ዙር ማግኒፊሰንት ቂንግ ሃይ 226 8 መድረኻት የጠቓልል ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንግ ሃይ ኣብ ኣህጉሪ ኤስያ ካብ ዝካየዱ ውድዳት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ ሻምፒዮን ሊግ ዞባ ማእከል ዓመተ ስፖርት 225-226 ትማል ሰንበት ኣብ ስታድዮም ኣስመራ ብልዑል ድምቀት ተዛዚሞም
1: ፈደረሽን ኩዕሶ እግሪ ዞባ ማእከል ንላዕሊ 6 ወርሒ ዝወሰደ ሊግ ዞባ ማእከል ደቂ ተባዕትዮን ሊግ ደቂ ኣንስትዮን ከምኡ ድማ ቻምፒዮን ካልኣይ ዲቪዥን ማዕሪ ማዕሪኡ ዝተካየደ ውድድር ትማል ቀዳምን ሰንበትን ዕድማት ኣጋሽና ፍቀር ስፖርት ናብ ዝተረኽብሉ ብወግዒ መጋረጂ ዓፂም ኣብቲ ዕለት ዝተካየደ ውድድር ፈለማይ ደቂ ኣንስትዮ ሰዓ 11 ቅድሚ ቀትሪ ደንደን ምስ ኢንሹራንስን ተራኺበን እፆታ ቅድሚ ምጅማሩ ደንደን ቻምፒዮን ምዃናት ኣረጋግፅን ከላም ኢንሹራንስ ድማ ካልኣይ ደረጃ መሓዛ ኣረጋጊፀ ኣትያም እፀወታ ምስ ፈለመ ደንደን ኣብ ሻድቻይ ከምኡ ድማ 41 ደቂ ካብ ኣኽበረት ፍትውን ክብረት ሓይሊ ኣብን ዝረኽተን ሸቶታት ክልተ ባዶ መሪሓን ዕረፍቲ ወፀት ኣብ ካልኣይ ብሪ ድማ ደንደን ኣብ ውድእ ግዜ 9 ደቂ ብመንገዲ ሄርሞን እዮም ሸቶ ወሲኻም 3 ብባዶ ተዓዊታ ድማ ንቻምፒዮንነታ መልክዕ ወሲኻ ትሉ
2: ክለብ ደንደን ደቂ ኣንስትዮ ካብ ዝጅመር ክንብሎ ንኽእልና ልዕሊ 10 ዓመት ድኸውን ከይተደፈርና ሻምፒዮን ዓቂብናዮ ምፅናሕና ናይ ብሓቂ ፅቡቅ ዓወት እዩ ተወዳደርቲ ጋንታ ከም በዓል ኢንሹራንስ ሰገን ረኺብና ፅቡቅ ተዓዊትና ስቲል ተዓዊትና ንወስደልና ተዋንጫ ኣይተደፈርናን ኣብቲ ሻምፒዮን እዛ ናይ ሎም ዓንቲ ሻምፒዮን ዝተካየደት ናይ ብሓቂ ብዞባ ማእኸል እዚ ኩሉ ንጥፈታት ፅቡቅ እንዳካየደ ከሎ ኣብዛ ሎም ዓንቲ ውድድራት ግን ደቂ ኣንስትዮ ጓሲወን እዩ ናይ ዋንጫ እናተካየደ ከሎ ናይ ደረጃ ልካ ከተፃወት ዓብ ጌጋ እዩ ኣቀዲምና ሓቢርና ኢና ንና ከመሰልጠንቲ ሓቢርና ወላ ብሓለፍትና ተሓቢሩ እዩ ንሕና ደንደን ኢንሹራንስ ክንፃወት ከለና ናይ ዋንጫ ወላ ቅድሚ ደቂ ተባዕት ክኮኑ እዩ እዚ ናይ ቀይ ባሕርን ክሰን ዝነበረ ቅድሚ ክኮኑ ነይርዎ ንተዓዘብቲ ኣብ ደቂ ኣንስትዮና ከመይ ንሰርሕ ኣለና እዚ ቁርብ ዞባ ማእኸል ኣብዚኣ ነቕፎም ኣብ ካልእ መደባት ብጣዕሚ ፅቡቅ እዩ ዝካየደ ኣሎ ኣብዛ ናይ ሎም ዓንቲ ግን ወላ ኣነ ብፕራይቨት ሓቲት እዮም ሕሰቡላ ኢለየ ኣይሓሰቡላን ሓለፍትናም ተሓቲቶም እዮም ደቂ ኣንስትዮ ዋንጫ እናተካየደ ሰዓት 11 ተካይዱ ሰዓት 11 ብዘይ ሰባት ደቂ ኣንስትዮና ከመይ ኣለዋ እቲ ማዕርነት እናበልና እናገበርና ይክልና ሕጂ ግን ብዙሕ ኣይተረኣየን ኣብ ቁርብ ቅሬታ ናይ ዞባ ማእከል እምበር ኣብቲ ኣብ ዕለቶም ውድኦም ተካይዶኦም ገለ ብጣዕሚ ፅቡቅ ኣብዚኣ ግን ኣካይዳ ናይ ደቂ ኣንስትዮ ጓሲዮም ነ ናይ ዋንጫ እናተካየደ ናይ ደረጃ ከተፃወት እሱ ዓብ ከም ጌጋ ናተይ ስምዒት እዙ
1: ቀፂለን ሰዓት ሓደም ኣዱሊስ ምሳ ኣስመራ ቤራያን ተጋጢመን ኣዱሊስ ንካልኣይ ደረጃን ተሰለጣም ተዓውታ ክፅንሕ ስለ ዝነበራ ኣዝዩ ከቢ ፆታይ ፅበያ ነይሩ ኣብዚ ግጥም ኣብ ቀዳማይ እብረ ቤራ ብመንገዲ ላሜክ መስፍን ክመርሕን ከላም ኣብ ካልይ እብረ ድማ ኣዱሊስ ኣቐዲማ ኳ ብመንገዲ ፍፁም ቅላዕ ካብ ቢንያም ግርማ ሽቶ ረኺባ ማዕረን ተገበረቶም ኣብ ተወሳኺ ግዜ ግን ኣስመራ ቤራ ብመንገዲ ዮናታ ነፀረ ኣብ ሽቶ ወሲኻ ነዝግጥም ክልተ ብሓደ ክዕፀኽ ኣለቶም ናዚ ግጥም ብሉ ፃወታይ ድማ ካብ ኣስመራ ቤራ ላሜክ መስፍን ኮይኑ ተራቑሑ
3: ናይ ሎም ዓመት ቻምፒዮን ናይ ዞባ ማእከል ሓደ ካብቲ ኣሳይማ ሽሙ ሕዲስና ያ ጀሚርናዮ ሱፐር ዲቪዥን እየ ይበሃል ነይሩ ምስን ሰረፈ 5 ዞባታት ሓደ ክኸውን ስለ ዘለዎ ብቲ ቅርፂ ሊግ ዞባ ማእከል ተባሂሉ ናይ ክልቲ ፆታ ካልኣይ ዲቪዥን ከዓ ኣብ ትሕቲኡ ዓመታዊ ዝኸይድ ከምቲ ልሙድ ናይ 7 ወርሒ ኣስታት ዝኸይድ ውድድር ሰሪዕና ኢና ኸድና ኣብ ካልኣይ ዲቪዥን 15 ክለባት ኣብ ክልተ ምድብ ኮይነን ናይ ደቂ ኣንስትዮ ብዝተፈላለዩ ምክንያት ሓንቲ ክለብ ወሪዳትና 7 ክለባት ኣብ ዚ ሊግ ናይ ዞባ ማእከል ዘለና ናይ ደቂ ተባዕትዮ ናይ ሎም ዓንዛዝ ዘሎ ድማ ካብ 10 ሓንቲ ክለብ ጎዲላትና ብ9 ሒዝናት በጊስና ማለት እዩ ናይ ሎም ዓመት ቁርባ ሰክፍ ዘብል ብፍላይ ኣብቲ ናይ ሊግ ናይ ደቂ ተባዕትዮ በር ኣብቲ ካልኣይ ዲቪዥን ናይ ደቂ ኣንስትዮን ብፍላይ ኣብ ካልኣይ ዲቪዥን ናይ ደቂ ተባዕትዮ ክምስገኑ ዝግብኦም ኣብ ዝተፈላለዩ ሜዳታት ናይ ዝሓለፈ ትማሊ ቀዳም ዝዓፀናዮ ብፅፈት ወላ ብዲስፕሊኑ ወላ ፀዋውትኦም ተስፋ ዘለዎ ፀውታ ኢና ርገምጊምናት ናይ ካልኣይ ዲቪዥን ናይ ደቂ ኣንስትዮ ተመሳሳሊ ብዙሕ ዘሰክፍ ኣይኮነን ኣብ ናይ ደቂ ተባዕትዮ ናይ ሎም ዓመት ኣብ ናይ ሊግ ናይ ደቂ ተባዕትዮ እዞም 9 ክለባትናትና ኣብ ዞባና ብፍላይ ሓደ ካብተን ናይ ዋሕድ ተፃወቲ ክኸውን ንኽእል ናይተን ክለባት ብዙሕ ክንርዳለን ንኽእል ግን ዜርካ ዜርካ ግን እቲ ናይ ዲስፕሊን ሎም ዓመት ርኡይ ካብቲ ዝሓለፈ ንዓያን እውን ምስለን ዝድውን ዝኽእል ምስልታት ከቅርባ ፀኒሐን ክለባት ዝተፈላለየ ኣኹና ክልኣየን ነዚ መግጢ ክግብረሉ ኣሎ ሓደ ካብቲ ነዚ ብዝተፈላለየ መንገዲ ከይትገብር ልክዕ ሎ ካፍ ናይ ፊፋ ሕጋጋት ጎኒ ጎኑ ከይትኸይድ ሓደ ካብ ስማሕንቆ ኮይና ዘሎ እቲ ሕጋጋት መምርሒታት

0: ኤርትራ ፌደሬሽን ኩዕሶ እግሪ ዘውፅኦ ነክተሽን 13 እዩ ዘሎ እሱ ግድን ክኽለስ ኣለዎ ምስ ልክዕ ናይ ሕጂ ናይ ካፍን ናይ ፊፋን ዘሎ ኣብ ትለይ ዝኾነ መምርሒን ሕግን ክህልዎ ካለዎ ክሳዕ ቪድዮ ክትጥቀም ተዓዘብቲ ክተምፅእ ተወሰኽቲ ናይ ኮሚቴታት ኣቂምካ ገለ ነገራት መሰነይታ ክትወስድ እስናና ዘሎ ግን ድሩ ሕጋጋት መምርሒታት ዝኣስረካ ካብ ኮሚሽነር ፀብፃብን ናይ ዳንነትን ዝብለካ ኣብኡ ከዓ ለዋ ዓመት እውን ካብቲ ዝሓለፈ ዝሰክፈካ ኣብቲ ናይ መስርሕ ናይ ዳንነት እውን ኣብቲ ቀራርባ ሃጓፋ ፀኒሕና እዩ ከም ፌደሬሽን ከም ዞባ መጠን ኣብቲ ናይ ምትኽኻ ናይ ድያኑ ብዝተፈላለዩ መንገዲ ክንሰርሓሉ ይፀናሕናን ኣብኡ እውን ብዝተፈላለዩ ትንያ ዳሃዶ ዓንተ ተቆስኩልካ ናይ ተፃወቲ ልክዕ ናይ ድያኑ እውን ከመጋጥመና እዩ ሕጂ ኣብኡ ቀዳምነት ክሰርዖም ትኽእል ድያኑ ብምርጫ ይትረክብን ብድግጋ ምበዝሕ ናይ ድያኑ ብዋዕ ብሰንኪ ዋሕዲ ማለት እዩ እዚታት እዩ ነቲ ናይ ዲስፕሊን ብሰንኪ ልባት ናይ ምልምማድ ምስ ህዝቢ እውን ዘይተደለየ ስምዒታት ናይ ዲስፕሊን ገብሮ ፀንሑ ንሕና ግን ክንከባተሎ ኢና እዚ ግን እታ ዝበልካ ኤፋር ክትሰምረላ ዝግባእ እዩ ብፍላይ እቲ ህዝቢ ነቲ ቀስ ኢሎ ዝበራበ ዘሎ ናይ ኩዕሶ እግሪ መሊስካ ኣክንዲ ሞራል ምትባዕ ትህቦ እቲ ካልእ ዘይደሊ ምልክታት ዝግበር ግን ብሰነ ተረኪብናዮ ብቪድዮ ክኸውን ክእል ብዝኮነ ተንቀሳቃሲ ንሕና ነቲ ስንጉምቲ ድሕራይ ንብል ኢና ንዕ እውን ኣብ ዝተፈላለየ ዝሓለፈ ዝተግባራ ውድራት እውን ድራ ምፅራይና ዘለና ንዝኾነ ተ ሓድሽ ነገር ኣሎ ከዓ ዕላዊ ክንገብሮ ኢና ኣብ ሚድያ ውፅኢና ማለት እዩ
1: ቀፂሉ ዝተካየደ ግጥምት እቲ ዓባእ ተኩሮ ዝረኸበ ግን ከዓ ኣቐዲሙ ተወዲኡ ዝነበረን ፀወታ ደንደናን ፃር ቀይሕ ባሕር እዩ ኣርኪቡ ኣብዚ ግጥም ደንደን ንክብሪ ማልያ ክትፃወትን ከላም ቀይሕ ባሕር ድማ ነዛ ቀንዲ መዋድርታ ረቲዓ ዋንጫ ክትወስድ መዲባ ኣትዮም ደንደን ንዝነብራ ስነ ምግባር ኣሪማ ፅቡቅ ፀወታ ተርእን ከላም ቀይሕ ባሕሪ ግን ኣብዚ ግጥም ሓረፍ ፀወታያ ትኽት ኢሎም ኣብዚ ግጥም ተፃወቲ ቀይሕ ባሕሪ ኣደዳ ብጫ ካርድን ቀይሕን ክኾን እዮም ተርእዮም እዚ ፀወታ ፍልማ ቢሉ ኣንበል 10 ደቂቕ ደንደን ብመንገዲ ሜሮን ኣለም ክትመርሕን ከላም ቀይሕ ባሕሪ ድማ ብዙሕ ከይዶም ጌቶ ድሕሪ 10 ደቂቕ ብመንገዲ ስሙን ኣስመላሽ ሸቶ ረኺባን ፀወታ ማዕር ሓደ ብሓደ ጌራ ናብ ዕረፍታ ኣተወቶም ኣብ ካልይ እብረ ቀይሕ ባሕሪ ኣንበ 46 ደቂቕ ስሙን ኣስመላሽ ንዑን ንጋንቱን ካኤል ሸቶ ብምዝጋብ መሪሕነት ናብ ቀይሕ ባሕሪ ከምፅኦን ከሎም እዚ ንብሉፅ ኣመዝጋብ ሸቶ ዝዋደር ዘሎ ፀወታይ ድማ ናይዚ ዓመት ተሸላሚ ብሉፅ ኣመዝጋብ ሸቶ ምዃኖም ኣረጋገፀም ቀይሕ ባሕሪ ኣብ ፀወታ ብሓፈሻ 8 ብጫ ካርድ ክረኣያ ንከሎ ኣብ 66 ደቂቕ ድማ ሓለቓ ጋንታ ዓብሎም ተክለዝጊ ብ2 ብጫ ካርድ ካብ ፀወታ ብቀይሕ ክባረር እዩ ተርእዩ ክለብ ደንደን ድማ ነዚ ናይ ምጉዳል ዝፃወት ናብ ረብሓ ብምቕያር ኣብ 85 ደቕ ንሆም ታደሰ ሸቶ ኣመዝጊቡ ፀወታ ማዕረ 2-2 ክገብሮ ንከሎም ኣብ ተወሳኺ ደቕ ድማ ስምኦን ሃብተ ተሸቶ ወሲኹ ደንደን 3-2 ተዓዊታ ምቁር ዓወት ተመዝግብን ከላም ኣቐዲማ ቻምፒዮን ምዃን ዘረጋገፀት ቀይሕ ባሕር ድማ ዝመደበቶ ረኳይ ስለጣ ቻምፒዮን ምዃን ስለይተረፈ ግን ክልቲአን ጋንታት ናብ ፅምብልን ኣትን
2: ናይዚ ዓመት እዚ ምናልባት ምድላዎት ናይ ጋንታ ቀይሕ ባሕሪ ክንሪዮ እንተደ ኮይኑና ናይ ብሓቂ ከም ኩለን ጋንታታት 24 ፀወት ሒዝና ኢና ናብዚ ግጥም እዚ ተዳሊና ምድላዋትና ከ ብጣዕሚ ፅፉ ነይሩ ናይ ሎሚ ዓመት እቲ ናይ በዓል ኣድሊስ ናብዚ ደረጃ ዝምብፃሕ ወይ ምድያብ ወይ ናይ መለቲ ኣልተሓሪር ናይ ብሓቂ ደስ ዝብል እዩ ብፍላይ ኣድሊስ ርኢ ለውጢ እያ ገራ ነቲ መቕረት ናይ ስፖርት ናይ ዝዓዘና ወይ ከዓ መቕረት ናይ ስፖርት ናይ ዞባ ማእኸል ብጣዕሚ ኣፀቢቕዎ እዩ ኣድሊስ ምድያባ እገን ዋላ ኣልተሓርም ኣስመራ ቢራ እውን ኣብዚ መጨረሻ ሕጂ ዳርጋ ኣብዚ ቆመና ዝሓሸ ብቕዓት ሒዘን ደይበን ማለት እዩ እዚ ሕጂ ምናልባት እንታይ እዩ ካብተን እቲ ስኳድ እዩ ስኳድ ናይ ተን ጋንታታት ድሓን ዝኾነ ፀኒሑ ስኳድን ከዓ እናተስተካኸለ መፅኡ ማለት እዩ ኣማና ግን ብዙሕ ፀገማት ነርና ዳርጋ ካብ ፈርማሲን 10 ዝኾኑ ፃትዮም ካብታ ንጀመራን ዓመት ካብ 10 ፃወት ኢና ኣርጊስና ዘለና ሕጂ 10 ፃወት ካ ወሰንቲ እሞ ከዓ ብደረጃ ሃገራዊ ጥሞት እዮም ኩሎም ከምዚኦም ጋንታ ኣፍሪስካ እንደገና ጋንታ ክትሓንፅ ከቢድ እዩ ሕጂ ናታተን ምድያብ ግን ንዓና ኣብ ስራሕ ፅቢድና ብዙሕ እውን ናይ ብሓቂ ክሰርሕ ኢልና ምናልባት ምስ ውሓ ተፃወትና ኮይኑ እዩ ፀገም ኣጋጢምና መሪ ናይ ብሓቂ ኣብ ስራሕ ግን ተፀቢድና ኢና ሎም ዓመት ፎኩስ ኣይነበረን ትውድድር ከቢድ ነይሩ ማለት እዩ እቲ ነጥቢ ኣኪምና ዝተፀራሕና ንዓና ውን ቁሉ ጠቂምና እዩ ኩለ ጋንታታት ናይ ብሓቂ ተስእየን መፅአን ኣብ ንመፅእ ልዕልዮ ከብዲ ከም ትኽእል ኣይጠራጠርን በርከ ተስኳድ ተሕዘኖም ዘፃወቲ ምስአን ክድዩ ስለ ዝኾኑ ንሕና ከዓ ልዕሊ ናይ ሎም ዓመት ልዕልዩ ክንዳሉ ከም ዘለና እዩ ንዓና ደርጋ ደወል እዩ ንና ደወል እዩ ልዕልዩ ክንዳሉ ኢና ማለት እዩ ደገፍትና ናይ ብሓቂ ዘይሕለሉ ደገፍቲ እዮም ካብ መጀመርያ ክሳብ መጨረሻ ሆ ብፀኒሖም ንዓመታ እውን እቲ ደጋፊ እቲ ጋንታ ዝሓተካ ዚ ጋንታ ዋንጫ እዩ ዋንጫ ስለዝኾነ ፈቲኻ ፀሊኻ ዋንጫ ክትመፅእ ምኳና ጥራሕ ተኣምናለካ ንዕ ኢና ንሰርሕ ና ኣብ ቀይሕ ባሕሪ ክትመፅእ ከለካ ኣብ ቀይሕ ባሕሪ ክትኣቱ ከለካ ንዋንጫ ምዃኑ መፅ ኣሚንካ ክትኣቱ ደረጃ ዘይኮነ ወይ ንካልኣይ ሳሳይ ዘይኮነ ንዋንጫ

0: ዋንጫ ተቐረበ ተወዛ ምኳንካ እተይ ኮይኑ ደጋፊ ከይቅበሎን እዩ እቲ መወር ኣክል ኣይቅበሎን እዩ እዚ ስለዝኾነ ንዓመታ ንዋንጫ ብኣና ወገን ድልዋት ዝኣክል ወይ ከዓ ኣድላይ ዝበሃል ነገር ምድላዋት ብምድላው ንዋንጫ ቅረብ ኢና እሶም እውን ደገፎም ክፍለና የብሉ ካብዚ ንላዕለ ደገፎም ክገብሩና የላቦ ማለት እዩ።
1: ሃገራዊ ፌደሬሽን ስድቃ ቴንስ ኤርትራ ሻምፒዮን 226 ኣካይዱ እቲ ካብ ዕለት 1 ክሳብ 12 ሓምለ ካብ 6 ዞባታት ዞባ ሳዋን ሚኒስትሪ ትምህርትን ሚኒስትሪ ምክልኻልን መኮነን ሓበሬታ ጎስጓስን ሚኒስትሪ ትምህርቲ ሕርሻን ሃገራዊ ኢንስቲትዩት ላዕሎት ትካላት ትምህርትን ምርምርን ዘሳተፈ ኣብ 11 ጉጅለታት ተኸፊሉ ተኻይዱ። ኣብ ዝተኻይደ ውድድር ድማ ብክሊ ዕድመ ትሕቲ 15 ዓመት ብክልቲ ፆታ ኣብ ክሊ ዕድመ 15 ክሳብ 18 ብክልቲ ፆታ ኣብ ክሊ ዕድመ 18 ዓመትን ልዕልዩን ብክልቲ ፆታ እውን ተኻይዱ። ከምኡ እውን ኣብ ናይ ፓራ ውድድር ናይ ዊልቸር ደቂ ተባዕትዮ ደው ኢሎም ዝፃወቱ ማለት ናይ ስታንድ ብደቂ ተባዕትዮን ደቂ ኣንስትዮን ከምኡ እውን ካብ ማሕበር ፁማን ብደቂ ተባዕትዮን ደቂ ኣንስትዮን እውን ተኻይዱ እዩ። ኣብዚ ዝተኻየደ ውድድር 59 ደቂ ኣንስትዮ ዝርከቦም ብድምር 129 ተፃወቲ ተሳቲፎም ብጠቕላላ ድማ 246 ፆታታት ኣካይዶም። ኣብቲ ዕለት ፕረዚደንት ሃገራዊ ፌደሬሽን ስድቃ ቴኒስ ኤርትራ ኢንጂነር ኣሕመድዲን መሓመድ ሓጎስ ኣብ ዘስምዑ ቃል ቁፅሪ ተሳተፍቲ ስፖርታውያን ካብ ዝሓለፈ ዓመት ክረአ እንከሎ ብ35 ተፃወቲ ወሲኺ ከም ዝርአይ ሓቢሩ እዚ ኸ ውፅኢት ናይቲ ዝተኻየደ ቀጻሊ ስልጠናታት ምዃኑ ገሊጹ። ብመሰረት ዝተኻየደ ውድድር ዝተረኸበ ውፅኢት ድማ ካብ ፁማን ደቂ ኣንስትዮ ዝተዓወታ ቀዳሚቲ ብሹራ ኢብራሂም ተሸላሚት ወርቂ መዳልያን ዋንጫን ምስክር ወረቐት ከም ድማ 1500 ናፋ ካልእቲ ሳራ የማነ ተሸላሚት ቡር መዳልያን ወረቐት ምስክር 1000 ናፋ ሳልሰይቲ ዮርሳሌም ተስፋ ሚካኤል ተሸላሚት ናሓስ መዳልያ ዋንጫን ምስክር ወረቐትን 500 ናፋን ራብዒቲ ሲና ፍርዝጊ ተሸላሚት ናሓስ መዳልያ ምስክር ወረቐትን ብምዃን ድማ ንውድድርን ሳዚመን። ካብ ዕውታቱ ፁማን ደቂ ተባዕትዮ ቀዳማይ ዳንኤል ቴድሮስ ተሸላሚ ወርቂ መዳልያ ዋንጫን 1500 ናፋን ምስክር ወረቐትን፣ ካልኣይ ፋኑኤል ገዛኢ ተሸላሚ ቡር መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ሜሮን ሃብታብ ተሸላሚ ናሓስ መዳልያን 500 ናፋን ምስክር ወረቐትን ተቐቢሎም። ብዘይካዚ እውን ራብዓይ ፊሊሞን ግርማይ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኑ ሳልሳይ ሜሮን ሃብታብ ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዓይ ፊሊሞን ግርማይ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኖም። ካብ ዕውታት ፓራ ዊልቸር ደቂ ተባዕትዮ ኸ ቀዳማይ ኣስራት ተኽላይ ተሸላሚ ወርቂ መዳልያን ዋንጫን 1500 ናፋን ምስክር ወረቐትን፣ ካልኣይ ሓይልኣብ ኤልያስ ተሸላሚ ቡር መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ሜሮን ኣስረስ ተሸላሚ ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዓይ ዘሚኬል የማነ ተሸላሚ ናሓስ መዳልያን ምስክር ወረቐትን። ዑታት ደቂ ተባዕትዮ ፓራ ዶ ዊልካ ዝፅወት ማለት ስታንድ እዞም ስዑብ እዮም። ቀዳማይ ተስፋይ ተኽለጽዮን ተሸላሚ ወርቂ መዳልያ ዋንጫ 1500 ናፋን ምስክር ወረቐትን፣ ካልኣይ ዘርእሰ ናይ ብርሃነ ተሸላሚ ቡር መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ወልዳይ ዘርአ ማርያም ተሸላሚ ናሓስ መዳልያ 500 ናፋን ምስክር ወረቐትን፣ ራብዓይ ተኽሊት ወልደ ዮሃንስ ተሸላሚ ናሓስ መዳልያን ወረቐት ምስክርን ኮይኖም። ዑታት ደቂ ኣንስትዮ ፓራ ዶዊልካ ዝፅወት ቀዳሚቲ ሰላማዊ ተስፋ ሚካኤል ተሸላሚት ወርቂ መዳልያን ዋንጫን 1500 ናፋን ምስክር ወረቐትን፣ ካልእቲ ውህበት ሃይለ ተሸላሚት ቡር መዳልያ ከምኡ እውን 1000 ናፋን ምስክር ወረቐት፣ ሳልሰይቲ ታሪክ ተስፋ ሚካኤል ተሸላሚት ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዒቲ ናጽነት ኣስኳለ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኖም። ዑታት ትሕቲ 15 ዓመት ደቂ ተባዕትዮ እዞም ስዑብ እዮም። ቀዳማይ ናኦድ ሰረቐ ካብ ዓንሰባ ተሸላሚ ወርቂ መዳልያን ዋንጫን 700 ናፋን ምስክር ወረቐትን፣ ካልኣይ እሰይ ኣዘዞም ካብ ማእከል ተሸላሚ ብሩ መዳልያ 500 ናፋን ምስክር ወረቐትን፣ ሳልሳይ ኣቤል ብርሃነ ካብ ማእከል ተሸላሚ ናሓስ መዳልያን 300 ናፋን ምስክር ወረቐትን፣ ራብዓይ ኣሕመድ መሓመድ ካብ ዞባ ዶባ ውቅሒ ባሕሪ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኖ። ዑውታ ትሕቲ 15 ዓመት ደቂ ኣንስትዮ ዘንስዕበን ቀዳሚቲ ኣርያም መሓሪ ካብ ዞባ ዶባ ውቅሕ ባሕሪ ተሸላሚት ወርቂ መዳልያን 700 ናቕፋን ዋንጫን ምስክር ወረቐትን፣ ካልአይቲ ኣርያም ሙሴ ካብ ዞባ ዓንሰባ ተሸላሚት ቡር መዳልያን 500 ናቕፋን ምስክር ወረቐትን፣ ሳልሴቲ ዲማላት ኪዳነ ካብ ዞባ ዓንሰባ ተሸላሚት ናሓስ መዳልያን 300 ናቕፋን ምስክር ወረቐትን፣ ራብዒቲ ድባብ ዮናስ ካብ ማእከል ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይነን። ዑታት ኣብ ክሊ ዕድመ 15 ክሳብ 18 ደቂ ተባዕትዮ ቀዳማይ ዮስያ ሰሎሞን ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን 1000 ናቕፋን ምስክር ወረቐትን፣ ካልኣይ ሴም ተስፋ ኣለም ካብ ማእከል ተሸላሚ

0: ር መዳልያን 750 ናፋን ምስክር ወረቐትን ሳልሳይ ኣሚር ዑስማን ካብ ዞባ ሰሜናዊ ቀይሕ ባሕሪ ተሸላሚ ናሓስ መዳልያ 500 ናፋን ምስክር ወረቐትን ራብዓይ ውህበት ሃይለ ሚካኤል ካብ ዞባ ዓንሰባ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኣብ ዕዉታት እክል ዕድሚ 15-18 ደቂ ኣንስትዮ ድማ ዘንስዕበን ቀዳሚቲ ሆሳና ምድሃኔ ካብ ዞባ ዓንሰባ ተሸላሚት ወርቂ መዳልያን ዋንጫን 1,000 ናፋን ምስክር ወረቐትን ካልእቲ ሰፋ ኣድም ካብ ዞባ ዓንሰባ ተሸላሚት ቡር መዳልያን 750 ናፋን ምስክር ወረቐትን ሳልሴይቲ ኣድያም ተስፋለም ካብ ዞባ ደቡብ ተሸላሚት ናሓስ መዳልያን 500 ናፋን ምስክር ወረቐትን ራብዒቲ ፍትሓዊት ጉርጃ ካብ ዞባ ደባዊ ቀሕ ባሕሪ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኑን ዑታት ዕድመ 18 ዓመትን ልዕልዩን ደቂ ተባዕትዮ ቀዳማይ ሶፋንያስ ሳምሶም ካብ ዞባ ማይከል ተሸላሚ ወርቂ መዳልያ ዋንጫ 1,500 ናፋን ምስክር ወረቐትን ካልኣይ ነባይ በረኸት ካብ ደንደን ተሸላሚ ቡር መዳልያን 1,000 ናፋን ምስክር ወረቐትን ሳልሳይ ሄርሞን ሚካኤል ካብ ደንደን ተሸላሚ ናሓስ መዳልያን 500 ናፋን ምስክር ወረቐትን ራብዓይ ሙሴ ዘሚካኤል ካብ ላዕሎት ካላት ትምህርቲ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኑ ዑታት ክል ዕድሚ 18 ልዕልዩን ደቂ ኣንስትዮ ቀዳሚቲ ሰልዮም ዓብለሎም ካብ ዞባ ማይከል ተሸላሚት ወርቂ መዳልያን ዋንጫን 1,500 ናፋን ምስክር ወረቐትን ካልይቲ ሚለ ንጉሰ ካብ ዞባ ዓንሰባ ተሸላሚት ቡር መዳልያን 1,000 ናፋን ምስክር ወረቐትን ሳልሴይቲ ሰልዮም ገብሩ ካብ ዞባ ማእከል ተሸላሚት ናሓስ መዳልያን 500 ናፋን ምስክር ወረቐትን ራብዒቱ ድማ ፌሩዝ ሓረጎት ካብ ደንደን ሚስሪ ምክልኻል ተሸላሚት ናሓስ መዳልያን ምስክር ወረቐትን ብምዃን ንውድድረን ፈጺመን ዑታት ስፖርታውያን ኣብቲ ዕለት ካብ ዝተረኸቡ ዝተፈላለዩ ሓለፍቲ ሽልማቶም ተቐቢሎም ኣብ ትሕቲ ፅላል ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ጨንፈር ዞባ ማእከል ክካየድ ዝፀንሐ ውድድር ኩዕሶ እግሪ ስራሕተኛታት ትካላት መንግስቲ ትማሊ ቀዳም ተዛዚሙ
1: ትካላት መንግስትን ሚኒስትርታትን ከካይድኦ ዝቐንያ ግጥማት ኩዕሶ እግሪ ብቐዳም ብወግዒ መጋረጅኡ ዓፅዩ ብምክንያት ፅምብልና ፅነት ኤርትራ ኣብ ትሕቲ ፅላል ሃማማት ዞባ ማእከል ተወዲቡ ንከባቢ 2 ወርሒ ዝተካየደ ግጥማት ኩዕሶ እግሪ ትካላት መንግስትን ሚኒስትርታትን ዕለት 11 ወርሒ 7/2026 ኣብ ንእሽተ ሽቾሮ ብወግዒ ተዛዚሙ ኣብቲ ኣጋጣሚ ተረኺቡ ሓላፊ ሃማማት ዞባ ማእከል ኣቶ ሳምሶም ክፍለ ኣብ ዘስምዖ ቃል ብመጀመርታ ዮሃና እንቋዕ ናብዚ መዛዘሚ ኣብቃዕና ድሕሪ ምባሉ ሃማማት ብኩሉንትኑ ብቑዕ መንእሰይ ምፍራይ ኮይኑ ዕማሙ እዚ ሎሚ ዝዛዘም ዘሎ ስፖርታዊ ውድድር ከዓ ሓደ ካብቲ ዕማም ናይ ሃማት ምስ ምዃኑ ኣብዚ መደባት ክውን ንኸውን ዝተሳተፉ ኣካላት ኣመስጊኑ ኣብቲ መዓልቲ ፈለማ ንሜዳ ዝኣተዋ ንደረጃ ንምፍላጥ ሓይሊ ኤሌክትሪክ ኣንጻር ኤሪተል ገጢመን ኣብቲ ዋሕዲ ፈተንታት ዝተረኣየ ፀወታ ንዕርፍቲ ብዘይዝኾነ ሸቶ ባዶ ባዶ እየን ወፅየን ድሕር ዕርፍቲ ሓይሊ ኤሌክትሪክ ካብቲ ተቐይሩ ዝኣተወ ሮኒ ተፈሪ ኣብ መበል 91 ደቕ ሸቶ ብምርካብ ሓደ ባዶ ተዓዊታ ወፅያ ቀፂለን ብደገፍተን ልዑል ደገፍ እናተገብረለን ንሜዳ ዝኣተዋ ኩባንያ ሓራት ኣንጻር ኩባንያ ህንፃባ ድማ ተፋጢጠን ኣብ ከምዚ ውድድር ቀዲማ ዓወት ሓፊሳ እትፈልጥ ሓራት ነቲ ፀወታ ብመንገዲ ሓለቓ ጋንታ ዝኾነ ኣማኒኤል ምስግናን ኣጥቃዓይ ቢላል ኑረዲን ኣቢላ ዕድል ብምብኻን ንፀወታ ሓዊ ክትዘርኣሉ ተራእያ ኩባንያ ህንፃባ ድማ ግብረ መልሲ ንከተርኢ ድማ ብናይ ክንፊ ኣጥቃዓይ ሄኖ ካብቶም ዝጥቀሳ ፍትነታት ኣካይዳ ናይ ማእከል ተፀዋታይ ኩባንያ ሓራት ናይ እማና ካብ ናይ ኩርናዕ መስመር ዝቐልዓ ኩዕሶ እተደነቕ ሽቶ ኣብ መበል 30 ደቂቕ ኣመዝጊቡ ንጋንቱኡ ክትመርሕ ኣኽኣላ በዚ ከይተዳህለሉ ፀወቶም ዘካይዱ ዝነበሩ ተፃወቲ ባድማ ድማ ካብ ቅላዕ መቕፃዕቲ ተለኢኻ ዝመፀቶ ናይ ማእከል ኣካፋሊ ሚካኤል ገብረ መስቀል ብርእሱ ሃሪሙ ኣብ መበል 34 ደቂ ሽቶ ኣፂሩ ንጋንቱኡ እተማዓራሪ ንዕረፍቲ ሓደ ብሓደ ክትወፅእ ኣኽኣላ ድሕር ዕረፍቲ ዋላ ኳዕብላላ ናይ ኩባንያ ህንፃ ባድማ ዝተረአየሉ እንተነበረ ሓለቓ ጋንታ ኩባንያ ሓራት ኣማኒኤል ምስግና ዝለኣኻ ኩዕሶ ተቐይሩ ዝኣተወ ኣጥቃዓይ ሄኖክ ትኽል ኣብ መስመሩ ብምፅንሑ ኣብ መበል 81 ደቂ ሽቶ ብምዝጋብ ንሓራት ኣብ መንገዲ ዓወት ኣፀግዓ ድሕሪ እዚ ምዱብ ግዜ ስለ ዝኣኸለ ፌደራል ማእከላይ ዳኛ ኣማኒኤል ክንሽሕ ፊስካ ብምንፋሕ ፀወታ ብዓወት ጋንታ ኩባንያ ሓራት 2-1 ተዛዘመ ኩባንያ ሓራት ብዘይዝኾነ ስዕረት ናይዚ ውድድር ጎብለል ኮይና ዓባይ ዋንጫ ክትሽለም እንከላ ተፀዋታይ ሓራት ናይ እማና ብሉፅ ተፀዋታይ ናይዚ ውድድር ተሸሊሙ ተፀዋታይ ኩባንያ ህንፃባ ድማ ሃኒባል መድሃኔ ድማ ዝበዝሐ ምዝጋብ ሽቶ ተባሂሉ ተሸሊሙ እዚ ውድድር 14 ጋንታታት ዝሓዘ ኮይኑ ኣብ 2 ምድብ ተኸፊለን ዘካይድዎ እዩ ክብራት ተዓዘብትና ኣብ መወዳእታ ምስ ኮሚቴ እቲ ውድድርን ኣሰልጠንትን ዘካየድና ሕፅር ዝበለ ዕላል ኣለና ናብኡ ኸብለኩም
2: ንሕና ሚስጥር ዓወትናስ ሓድነት እዩ ትካልና ብዝሓገዘና ኩሉ ነገር እዚ ከቢድ እዩ ናይ መዓልትና ፅነት ስለ ዝኾነ ኸ ክብደት ኣለዎ ንሕና ኸ ጥርና ፈለና ትካልና ብዝገብረና ብዙሕ ፅቡቅ ነገር ኣሎ ንሕና ኸ በቃ ኩሉ ሻዕ ኣብ ስራሕ ኣለና ኣብ ኩዕሾ ኣለና ኩሉ ሻዕ ኸ እሱ ጥርናፈ እዩ ጥርናፈ ኣብ ፅቡቅ ምፅኢና ደሎ እቶም ተፃወቲ ኻ ምስጉናት እዮም ሓለፍትና ምስጉናት እዮም ኩሉ ነገር እሲ በቃ ሚስጥር እሲ ጥርናፈ እዩ ሞራል ናይ ትካልና ኣለና ቅድሚ ሕጂ ካልኣይ ግዜ እንዲና ንወስድ ኣለና ዋንጫ ሕጂ 8 ግዜና ስዒርና መበልታ

0: ዒቲና ሕጂ ሎሚ ከዓ ንስዕሪ ኣለና። እዚ ኸ በቃ ጥርናፈ እዩ ካልኦና ሓንቲ ጥርናፈ ዲስፕሊን ዘለዎ ኣካየዳ ስለ ንኸይድ ብስራሕና ብኩሉ ሞራል ስለ ዘለና እሱ ይተዓወት ኩሉ ሻዕ ኸ ዘይተሰዓርነት ኣለዎ ታጋንታ ኩሉ ሻዕ ሕጂ ኸ ካብዚ ንካልኣይ ዲቪዥንና እቲ ዕላማናሲ ኣዮብ ኣብ ቀዳይ ዲቪዥን ክንረአ ኢና ዳግማይ ክንራኸብ ኢና ትካልና ዝገበረልና ብዙሕ ነገር ኣሎ ነመስግን ኩሉ ነገር ወላእቲ ኣብዚ ደሎ እቲ ፀወታ ደካየዱናኻ ብስ ብኩሉ ፅቡቅ ነገር እዩ ኩሉ ሻ እቲ ኩዕሾኻ ብከምዚ ክውዳእ ከሎካ ፅቡቅ ነገር እዩ ንስኹም ከ እቲ ትገብሩና ዘለኹም ቴንኪዩ።
1: እዚ ውድድር ብሓፈሻ ክረአ ከሎ ፅቡቅ እዩ ማለት ኣብ መንጎ 14 ትካላት መንግስቲ ዝተካየደ ውድድር እዩ ናንሕሪትካ ትላለየሉ ውድድር እዩ ደስ ዝብል ውድድር እዩ ነይሩ። በቃ ብፅቡቅ መንፈስ ተጀሚሩ ፅቡቅ መንፈስ ከዓ ተወዲዩ ፅቡቅ ውድድር እዩ ነይሩ። እዛ ጋንታ ሓያል ጋንታ ብርግፅ እቲ ምስጢር ዓወትካ በቃ እቲ ቆልዑት እዮም ዝበልካዮም ሰምዑ የኽብሩኻ እዮም ናንሕሪዶም ፅቡቅ ሕብረት እዩ ዘለዎም ንስ እዩ በቃ ትሬኒንግ ሙሉእ ትሬኒንግ እዮም ዝገብሩ በቃ ንኩሉ ነገር ድልዋት እዮም እዙዛት እዮም በቃ ስዊት ምስጢር ዓወት ንስ ክብሎ ዝኽእል ኣብ መወዳእታ ክብሎ ዝደሊ እንታይ እዩ ሓደ እዚ ውድድር ቀፃልነት ክህልዎ ኩሉ ግዜ ማለት እዩ። መንእሰያት ኣብዚኦም ዘለዉ እዞም መንእሰያት ብከምዚ መልክዕ እንተ ተጓዒዞም ኣብ ፅቡቕ ነገር ክበፅሑ ይኽእሉ እዮም። ኣብዚ መንእሰያት ኣለዉ ካብዚ ሓሊፎም እውን ናብ ዲቪዥናት ክፃወቱ ዝኽእሉ መንእሰያት እዮም ዘለዉ። ስለዚ ኩሉ ግዜ እዚ ጠመተ ክወሃቦ ቀፃልነት ክህልዎ ይላቦ ንትካልና ከዓኒ ብጣዕሚ ከመስግኖ ይደሊ ኩሉ ዘድልየና ፋሲሊቲ ብጣዕሚ በቃ ብዘይ ዝኾነ ነገር ኩሉ ግዜ መሰማለአልናይ ማለት እዩ። ስለዚ ኣዝየ ከመስግኖም ይደሊ ቀፃልነት ክህልዎም ከተባብዑና ኩሉ ግዜ ኣብ ጎንና ስለ ዘለዉ ከዓ ቴንኪ ይብሎ ማለት እዩ።
2: እዚ ውድድር ኣብ ትሕቲ ፅላል ሓመተ ዞ ማእከል ዝካየድ ውድድር ኩለን ሃገራውያን ትካላትን ሚኒስትራት ዝሳተፎ ዘለዋ እዩ 14 ጋንታታት ከዓ ዝሳተፎ ኣለዋ ዓላሙ ከዓ ንምክንያት 14 ግን በዝካየድ ዘለ እዩ ብተወሳኺ እውን እዘን 14 ትካላት መንግስቲ ኣብ ነንሕ ዜአን ዘለዎ ፍቅሪ ንምድልዳልን ዝበለፁ መንእሰያት ንምፍራይን ቀፃሊ ዝውድር ማዕቢሉስ ንቀፃሊ ንሃገራዊ ንሃገር ዝውክል ተፃወት ምፍራይን ዝብል ዓላማ እዩ ዘለዎ ማለት እዩ። መብዛሕትኡ እቲ ዝካየድ ውድድራት ብድሌት ናይቲ ኣብ ትካል ዘሎ መንእሰይ ዝካየድ ትካላት ብውሕድ ዓቕመን ሕግዛ እየን ዝያዳ ግን እቲ መንእሰይ ብድሌት ብውልቃዊ ድሌት ናቱ ዘካየደ ውድድር እዩ። እዚ ከዓ ትካላት ንዝለዓለ ኣፍራይነት ተፃወት ንክህሉ ስፖርት ኣካል ስራሕ ምኳኑ ተኣሚኑ ዘድሊ ሓገዛትን ደገፋትን ክግበርለና ናዚ ንላቦ ማለት እዩ። እዚ ውድድር ንኣስታት ክልተ ወርሒ ይቅፅሉ ከቢድ ውድድር ነይሩ ሞኸ ሰራተኛ ትካላት መንግስቲ ምስ ምዃኖም ኣዝዩ በድሃይ ነይሩ። ምክንያቱ ሰራሕተኛት መንግስቲ እዮም ካብ ኦፊስ መፅኦም ምስ ግዜ እንዳተቀዳደዩ ምፅወት ኣካይዶሞ ኣዝዩ ከዓ ሰሓቢ ማራኺ መሃሪ ከዓ ነይሩ። ስለዚ እንታይ ኢና ሕጂ ንና ንብል ኣብ መወዳቱ ኩለን ትካላት ነዚ ዝካየድ ዘለዎ ውድድራት ብግቡእ ተረድአን ንመንእሰያትን ኣብ ትካልና ዘሎ መንእሰያትን ዝለዓለ እዚ ናይ ስፖርት ወኒ ምእንቲ ክሎም ኣዝዩ ሓያል ድጋፍ ምትብባዕን ሓገዛት ንግበረሎም ኣለ። ምክንያቱ ኩሉ ከምዝብለካ ዘለኹ ኩለን ትካላት ኩለን መንእሰያት ናይ ትካላት ብገንዘቦም ብናቶም ባጀት እዩ ዝኸይድ ዘሎ። እዚ ከዓ ነዊሕ ክደካ ይክእልኒ ሓፈሻዊ እውን ትካላት ነዚ ተረድአን ንትካላትን ስፖርት ኣካል ስራሕ ምኳኑ ክኣምና ክእል ኣለዎን እቲ ኩሉ ኣፍራዊ መንእሰይ ብስፖርት ክነፅ ክእል ኣለዎ። ስለዚ ነዚ ዝግምት ኣትዩ ትካላት ናተን ወፍሪ ክገብራ ዝክእል ከም ዘለዎን ዝላቦ ካል ኣብዚ ዝበዝሕቲ ናይ ሃመተ ዞባ ማእከል ኣዝዩ ዓብ ሓገዛት ገይርና ብልቢ ከዓ ነመስግን ማለት እዩ።
3: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ውድዳት ሻምፒዮን ዝሓለፈ ሰሙን እውን ኣብ ሜዳ ፖቾ ፊልያ ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ
4: ሻምፒዮን ዓመተ 2025-26 ውድዳት ኩዕሶ መርበብ ዞባ ማእከል ብቀዳሚ ሰንበትን ውድዳቱ ኣሰላሲሉ ነይሩ። እቲ ጋንታታት ካልኣይ ዲቪዥን ከምኡ ድማ ሳሳይ ዲቪዥን ብክልቲ ፆታ ዝሳትፎ ዘለዋ ግጥም ብቐዳም ካብ ዝተካየዱ ፆታታት ፈለማ ፀወተን ዘካየዳ ጋንታታት ሳልሳይ ዲቪዥን ደቂ ኣንስትዮ ዕዳጋ ሓሙስን ደንበስ ሰንበልን እዩ ነይረን። እቲ ፀወታ ድማ ብዓው ደንበስ ሰንበል 2-1 ተዛዚሞም። ካልኦት ፆታ ብመንጎ ሳልሳይ ዲቪዥን ጋንታታት ደቂ ተባዕትዮ ዓወትን ኣዱሊስን ተሰሪዓ እኳ ተነብረት ጋንታ ዓወት ኣብ ሰዓታ ክትርከብ ብዘይምኻላ ብፎርፋይት 2-2 ተሳዒራ። ዝቕፅል ግጥም ጋንታታት ካልኣይ ዲቪዥን ደቂ ኣንስትዮ ሳሊናን ፌስቲቫልን ኣብ ዝተረኸበሉ ፌስቲቫል ኣብ ቀዳሚት እብረ ፀወታ 25-22 ክትስዕርን ከላ ዝሰዕበት ካልኦት እብረ ፀወታ ግና ሳሊንያ 25-19 ብምውዳእ ንፀወታ ናብ ማዕረ 1-1 ቀይራቶ ናብ ሳልሲትን መፈላለየትን ሴት ኣብ ዘምርሓሉ

ኣብ ናይ ሻምፒዮን ውድድር ብዘይተሰዓርነት ክትግዝግዝ ጸንሐት ፌስቲቫል እያ። ዓብ ሌላ ብምቕራብ 15 ብ2 ብምስዓር ብድምር ውፅኢት 2-1 ተዓዊታ ንደገፍታ ኣሰራሲራ። ራብዒቲ ናይቲ ዕለት ተሰሪዓ ዝነበረ ጸወታ ድማ ናካልኣይ ዲቪዥን ጋንታታት ደንበሰንበልን ዕዳጋ ሓሙስን ዘራኸበት እያ ነይራ። ዘን ጋንታታት ሓቒፎኖም ዘሎ ተጻውቲ ዝሓሸ ብቕዓ ዝውንኑ ምስ ምዃኖም ካብ ዝፈለመሉ ጸወታት ሒዞም ክእለት ምስራብ ምስ ብቑዕ ምቕባል ውህደት ምክፋል ምስ ሓያል ህርሚት ብሉፅ ምክልኻል እንተሰንዩ ጽቡቕ ምንቅሳት ተጻወቲ ተራእዩ። ደንበ ሰንበል ብሓለቓ ጋንታኣ ሻምናን ተስፋይ ኣብ ተቕለሰሉ ዝነበረት ሞት ንቐዳሚቱ እብረ ጸወታ 25-22 ዛዚማታ። ኣብ ዝቕጽለ ጸወታ ዕዳጋ ሓሙስ ጽቡቕ ምውሃድ ብምርኣይ ኣከታቲላ 26-24 ከምኡ ድማ 15-11 ብምስዓር ንገስጋ ሰዓወታ መሊሳ ኣድሚቓቶ። ብሰንበት ካብ ዝተኻይዱ ግጥማት እውን ፈለማ ሳልሳይ ዲቪዥን ጋንታታት ደቂ ተባዕትዮ ድያ ምስ ደንበ ሰንበል ጾታ ተሰሪዑ ኣለን። ተጻወቲ ጋንታ ድያ ኣብ ሰዓቶም ክርከቡ ብዘይ ምዃሎም ግን እቲ ጾታ ብዓው ደንበ ሰንበል 2-0 ብፎርፋይ ተዛዚሙ። ደቂ ኣንስትዮ ኣዱሊስ ምስ ድያ ኣብ ዝተረኸበሉ ኣዱሊስ 2-0 ተዓዊታ። ሳልሰይቲ ጾታ ዝተሰርዐት ካልኣይ ዲቪዥን ደቂ ተባዕትዮ ጋንታታት ዓዲ ጓዕዳድ ምስ ማይ ተስፋ ክኾን ከሎ እቲ ጾታ ብዓወት ዓዲ ጓዕዳድ 2-0 ክዛዘምን ከሎ ዕዳጋ ሓሙስ ከዓ ብተመሳሳሊ ውፅኢት ኣብ ልዕሊ ሳሊና 2-0 ተዓዊታ ነጥባ ከባቢላ። ኮሚተ ስፖርት ምምሕዳር 4 ኣስመራ ናይ 3 ዓመት ገምጋም ስርሓ ጸብጻብ ኣቕሪባ። እዚ ብ11 ሓምላ ብሜዳ ፖቾፊልያ ዝተኸደ ርክብ ዕድመ ዝተገብረሎም ወከልቲ ቤት ጽሕፈት ምምሕዳር ዞባ ማእከልን ኣባላት ስፖርት እቲ ንኡ ዞባ ተረኺቦም ነይሮም። ኣብ ቦንበሪ ኮሚተ ስፖርት ንኡ ዞባ 4 ኣስመራ መምህር ሳምሶን ትካባብ ዘስምዖ ናይ መኽፈቲ ቃል ስፖርት ብዘይካን ወዲ ሰብ ዝህቦ ኣካላዊ ድዳለን ጥዕድናዊ ረብሓ ኮሚተ ስፖርት ናይቲ ንኡ ዞባ ነዚ ብምርዳእ ብስፖርት ተኸስኪሶም ዝዓብዩ ንመጻእ ድማ ንሃገር ዝውክሉ ብቕዓት ስፖርታውያን ንምፍራይ ክሰርሕ ከም ጸንሓ ረድዮም። ስፖርት ከም ዝሰረቱ ምስ ዝኸውን ውፅኢታዊ ምዃኑ ዘዘኻኽረ መምህር ሳምሶም መምሕዳር ንኡ ዞባ 4 ኣስመራ ብዓይነታት ስፖርት ኩዕሶ ሰክዔት፣ ኩዕሶ እግሪ፣ ኣትለቲክስ ብደቂ ተባዕትዮን ደቂ ኣንስትዮን ቅድም ብሽክለታ 86 ደቂ ኣንስትዮ ዝርከብዎም ብጥቕላላ 230 ኣብ ግራስሮት ኩዕሶ እግሪ ዝተሳተፉ ክሳብ 445 ዝበፅሑ ስፖርተኛታት ኣብ ትሕቲ ምምሕዳር ንኡ ዞባ ብምጥርናፍ ኣብ ስፖርት ሃገርና ዘይነዓቕ ኣበርክቶ ትገብር ከም ዘላ ገሊፆም። ክለብ ስፖርት ንኡ ዞባ 4 ኣስመራ ኣብ ዝሓለፈ ዓመታት ዝተጎናፀፈቶም ዓወታት ዝረኸበቶ ብልጫታት ኣመልኪቱ መምህር ሳምሶም ጋንታ ኩዕሶ ሰኪዒት ቀዳማይ ዲቪዥን ኣብ 225 ሻምፒዮን፣ ኣብ 224 ድማ ዋንጫ ናጽነት፣ ኣብ 223 ዋንጫ ዲያስፖራ ክትዓትርን ከላ ኣብ ካልኣይ ዲቪዥን ብተመሳሳሊ ኣብ ኩዕሶ ሰኪዒት ዋንጫ 225 ከም ዝዓተረት ኣረድዩ። ጋንታ ኩዕሶ እግሪ ክሊ ዕድማ 16-17 ኣብ 224 225 ክልተ ዋናጩ ኣብ ክሊ ዕድማ 14-15 ናይ ደቂ ተባዕትዮ ዋንጫ፣ ኣብ ክሊ ዕድማ 12-13 ናይ ደቂ ኣንስትዮ ድማ ሳልሰይቲ ደረጃ ብምውፃእ ተሸላሚት ናሓስ መዳልያ ክትከውን ከላ ጋንታ ኣትለቲክስ ኣብ ክሊ ዕድማ 14-15 ድማ ተሸላሚት 5 ወርቂ መዳልያታት 1 ብሩርን 3 ነሓስን ብምዃን ብዞባ ደረጃ ጎብለል ናይ ክሊ ዕድማ 14-15 ብምዃን ክትርእስኪ ኢለ እያ። ኣብ 225 ዝተኻየደ ዋንጫ ሰማታት እውን ክትዕወተሉ ከም ዝኸኣለት ገሊፆም። ኣብ መወዳእታ መሓዳሪኑ ዞባ 4 ኣስመራ ወይዘሮ ኣልጋንሽ ትኩ ነቲ ዝቐረበ ጸብጻብ መርኮሱ ብምግባር ንኹሎም ኣብቲ ንኡ ዞባ መንእስያት ኣብ ምምልማል ዝሰርሑ ኮሚተ ስፖርት ኣመስጊና። ኣብቲ ዕለት ንኣሰልጠንትን ኣካየድትን ስፖርት ዝተዳልወ ሰርቲፊኬት ተዓዲሉ። ብሓድሽ ኣወዳድባ ተበጊሱ ዘሎ ሻምፒዮን ኩዕሶ እግሪ ከተማ ጊንዳዕ ዝሓለፈ ሳምንታት እውን ብዝተፈላለየ ውድዳት ቀጺሉ ነይሩ ጸብጻቡ ይስዕብ። ኣብ ከተማ ጊንዳዕ ብሓድሽ ኣወዳድባ ዝካየድ ዘሎ ስፖርታዊ ውድዳት ኩዕሶ እግሪ ዝሓለፈ ሳምንት እውን ቀጺሉ ነይሩ ካብቲ ቦታ ዝበጽሓና ጸብጻቡ ይስዕብ። እዚ ኣብ መንጎ 6 ዓበይቲ ክለባትን 12 ናይ ማእከሎት ኣብ 2 ምድብ ዝተመደበ ብፌደሬሽን ኩዕሶ እግሪ ንኡ ዞባ ጊንዳዕ ዝተወደበ ግጥማት ኣብ ዝሓለፈ 2 ሰሙናት ዘካየዶ ጸወታታት ዝተረኽበ ውፅኢቱ ይስዕብ እዩ። ክለባት ቀዳማይ ዲቪዥን በቢግዜኡ ጸወታ እናመሓይሸት እንተዓዘብቲ ብዝምስጥ ኣገባብ ውህደት ተርኢ ዘላ ክለብ ጽርበት ዕንጸይቲ ሰገን ዶንጎሎ ነታ ብርክት ዝበሉ ደገፍቲ ቱንን መሳጢ ጸወታታት ከተርኢ ጸንሐት ዓባይ ክለብ ዓዋተ 6-2 ክረታዓን ከላ ማደርባ ንኢራብ 1-0 ኣልኣህሊ ድማ ንልምዓት 2-1 ረቲዐን። ኣብ ናይ ካልኣይ ዲቪዥን ምስ ንዕዘብ ባቡራይን ሕፅኢት 1-0 ደንደን ምስ ኣልዓውዳ ማዕረ 3-3 ኣልነጅም ንማዕበል 2-0 ሕፅኢት ንቀሒ ባሕሪ 1-0 ተዓዊታትላ። ዝቕጽል ግጥም ካልኣይ ዲቪዥን ሕፅኢት ምስ ኣልነስር ቀሕ ባሕሪ ምስ ኢትሓድ፣ ቀዳማይ ዲቪዥን ድማ ባቡራይ ምስ ልምዓት ቀሕ ባሕሪ ምስ ዓዋተ ክጋጥማ መደብ ተሰሪዑለን ከም ዘሎ ካብቲ ቦታ ዝበጽሐና ሓበሬታ የመልክት።
ብውሉል ነጥቢ ኣብ 6 ፆታ ናይ ቀዳማይ ዲዥን ምስ ንርኢ ክለብ ኣልኣህሊ ብ10,000

ሽተ ነጥቢ ቀዳመይቲ ማደርባ ብ13 ነጥቢ ካልይቲ ባቡራይ ብ9 ነጥቢ ሳርሴት ብምዃን ይመርሓ ኣለዋ። ኣብ ካልኣይ ዲቪዥን ናይ ክልተ ምድብ ቀዳመይቲ ኣልሃሊ ብ9 ነጥቢ ካልይቲ ኣልነጅም ብ7 ነጥቢ ሳርሴቲ ደንደን ብ6 ነጥቢ ኣብ ምድብ ለቀዳሚቲ ቀይሕ ባሕሪ ብ9 ነጥቢ 5 ፀበልታ ሸቶ ካልይቲ ባቡራይ 9 ነጥቢ 4 ፀበልታ ሸቶ ሳርሴቲ ድማ ሕፂት ብ5 ነጥቢ ካብ ቀዳማ ክሳዕ ሳርሳይ ዘሎ ደረጃታት ሒዞን ኣለዋ።

ዝክከድ ዝቕነ ውድዳቱ ሻምፒዮን ተዛዚሙ እዚ ኣብ መንጎ 6ዱሽተ ናይ ደቂ ተባዕትዮን 2ልተ ናይ ደቂ ኣንስትዮን ጋንታታት ትካላት መንግስቲ ክከድ ጸንሐ ውድድር ኩዕሶ ምርበብ ብ9 ሓምለዩ ብውዕውዕ መንፈስ ተዛዚሙ ዕላማቲና ስታት ሓደ ወርሒ ዝተኻይደ ውድድር ስፖርታዊ ውድዳት ብሓፈሻ ኩዕሶ ምርበብ ድማ ብፍላይ ንምብርባርን ንምሕያልን ከምኡውን ኣብ መንጎ መንእስያት ሌላን ሓድነትን ምፍጣር ዝዓለመ ከም ዝኾነ ተፈሊጡ ጋንታታት ኩባንያ ህንፀት ቀይሕ ባሕሪ ሓይሊ መብራህቲ ሕርጊ ጎን ናይ ደቂ ተባዕትዮ ደቂ ኣንስትዮን ኣብ ናይ መዛዝም ግጥም ተራኺበን በዚ መሰረት ኣብ ናይ ደቂ ተባዕትዮ ኩባንያ ህንፀት ቀይሕ ባሕሪ ቀዳመይቲ ብምዃን ዓባይ ዋንጫን ወርቂ መዳልያን ክሽለም ከሎ ጋንታታት ሓይሊ መብራህቲ ሕርጊ ጎን ፖሊስ ዞባ ሰሜናዊ ቀይሕ ባሕርን ድማ ካልኣይን ሳልሳይን ደረጃታት ብምርካበን ተሸለምቲ ብሩ ንሓስን መዳልያታት ኮይነን ኣብ መንጎ ኩባንያ ህንፀት ቀይሕ ባሕርን ሓይሊ መብራህቲ ሕርጊ ጎን ናይ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ዝተኻይደ ግጥም ሓይሊ መብራህቲ ሕርጊጎ ኣብ ልዕሊ መጋጥምታት ብምዕዋት ዋንጫን መዳልያን ተሸሊማ ኣብኑ ዞባ ዓዲ ኋላ ብፌደሬሽን ቅድም ብሽክለታ ተወዲቡን 9 ሰናብቲ ክካየድ ፀንሐ ቅድም ብሽክለታ ዝሓለፈ ሰንበት 5 ሓምለ ብርክት ዝበሉ ኣፍቀር ስፖርትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ብውዕውዕ መንፈስ ተዛዚሞም ኣብቲ 9 ሰናብቲ ዝተኻይደ ውድድር ብውልነት ውዑታ ዝኾኑ ተቀዳድንቲ ዝሰምስዑብ እዮም ኣብ ናይ 4ይ ዲቪዥን ለቀዳማይ ተመስገን ዓወት ብ4 ነጥቢ ካልኣይ ናኦዱ ገብሪሂወት ብ39 ነጥቢ ሳልሳይ ዘርእሰናይ ሽመንዲ ብ33 ነጥቢ ኣብ ናይ 4ይ ዲቪዥን ሀ ደቂ ተባዕትዮ ቀዳማይ ቴድሮስ ሚካኤል ብ46 ነጥቢ ካልኣይ ዩኤል ታደሰ ብ45 ነጥቢ ሳልሳይ ኬብሮን ሳሙኤል ብ30 ነጥቢ ኣብ ናይ ሳልሳይ ዲቪዥን ቀዳማይ ብእምነት ፀጋይ ብ47 ነጥቢ ካልኣይ ኣዳም ብርሃነ ብ33 ነጥቢ ኣብ ካልኣይ ዲቪዥን ቀዳማይ ፍናን ወረደ ብ59 ነጥቢ ካልኣይ ሳይሞን መንግስታ ብ26 ነጥቢ ሳልሳይ ዮስያስ ሚካኤል ብ20 ነጥቢ ኣብ ናይ ቀዳማይ ዲቪዥን ቀዳማይ ኣቤል ክፍሉ ብ78 ነጥቢ ካልኣይ ሮቤል የማነ ብ30 ነጥቢ ሳልሳይ ሻም ጎይቶኦም ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣርሲማ ተስፋ ጋብር ብ43 ነጥቢ ካልይቲ ኤልዳና ወልዳይ ብ35 ነጥቢ ሳልሰይቲ ዮሳን ሳለ ብ28 ነጥቢ ኣብ መወዳእታ ተቀዳድምቲ ዝተዳለሉን ሽልማት ካብ ዝተፈላለዩ ሓልፍቲ ተቐቢሎም ኣብ ዜናታት ወፃኢ ምስ ዝሰግር ሕቡራት መንግስታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘእንግዶ ዘሎ ዋንጫ ዓለም 2026 ናይ ረብዒ ፍጻመ ፀወታታቱ ኣካይዱ ዝተረኽበ ውፅኢቱ ይስዕብ ኣብ ናይ ሎም ዓመት ውድድር ዋንጫ ንኸተልዕል ልዑል ግምት ተዋሂባ ዘሎ ፈረንሳ ኣንጻር ሞሮኮያ ናይ ረብዒ ፍጻመ ፀወታ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ዘና ሃገራት ኣብ ዘካየደ ግጥም ፈረንሳ መበል 28 ዶ ፍንፁ ቅላዕ ረኺባ እኳ ተነብረት ንምህራም ሓላፍነት ዝወሰደ ሓለቓ ሃገራዊት ጋንታ ፈረንሳ ኪላን መባፐ ግን ሸቶ ንኸይመዝግባ ብሓላው ልዳት መሮኮ ያሲን ቦኑ ብምዕጋቱ ፈረንሳ መሪሕነት ክትሕዘሉ ትኽእል ዝነበረት ዕድል ኣባኺንያ ንዕርፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሓይላ ዘቕረበት ፈረንሳ ኣብ መበል ሱሳደ ካብ መባፐ ብዝረኸብታ ሸቶ መሪሕነ ናይቲ ግጥም ብምሓዝ ንፀወታ ክትቅልሶ ጀሚራ ድሕሪ 6 ደቓይቁን ዑስማን ደንበለ ንዓወት ሃገሩ ርግፅቲ ዝገብረ ካልቲ ሸቶ ብምዝጋቡ ፈረንሳ ነቲ ኣብ ዓመ 2022 ናብ ልዕሊ ሞሮኮ ሰኒዳቶ ዝነበረት ናይ 2 ባዶ ዓወት ብምርጋብ ናብ ፍርቂ ፍጻመ ዘሊላ መባፐ ብሉስ ተጻታይ ናይ ዝግጥም ዝተሰመ እዩ ኪልያን ኣብ ናይ ሎሚ ዓመት ዋንጫ ዓለም ብ8 ሸቶታት ምስ ኣርጀንቲናዊ ሊዮኔል መሲ ብምዃን ዝመርሕ ዘሎ ተጻወታ እዩ ሓለው ልዳት ሞሮኮ ያሲ ቦኑ ኣብ ውድዳት ዋንጫ ዓለም ካብ ዝተቓልዓሉ 9 ፍጹም ቅላዕ 2 ኩዓሳሱ ጥራዩ ኣዝይቑ ዘሎ ስጳኛን ቤልጅሙን እውን ናይ ርብዒ ፍጻመ ፀወታን ኣካይደን እየን እዚ ኣብ ከተማ ካንሳስ ዝተኻይደ ፀወታ ስጳኛ ኣብ ናይ ቅድሚ ዕረፍቲ ፀወታ መበልሳሳዶ ካብ ፋብያን ሩዩስ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ቤልጅም ዕረፍቲ ቅድሚ እካሉ ኣብ መበል 41 ዶ ካብ ዲኬትላይረ ብዝረኸብታ ሸቶ ተማዕራሪ ኣዕሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ክልትዮን ሃገራት ሸቶ ንክረኸባ እኳ ተፃዕራ ኣብ መበል 78 ንደቕ ግን ስጳኛ ካብ ተቐይሩ ናብ ሜዳ ዝወረደ ሚኬል ሜሪኖ መዕወቲ ሸቶ ብምርካባ ነዚ ግጥም 2-1 ብምዕዋት ድሕሪ ዓመ 2010 ንፈለማ እዋን ናብ ርዕቢ ፍጻመ ሰጊራ ኣብዛ ፀወታ ናይ ቤልጅየም ጀርሚ ዶኩይ ብሉፅ ተፃዋታይ ተባሂሉ ተሰይሞ ኖርዌይን እንግሊዝን እውን ፀወተን ኣካይደን ነይረን እየን ኣብዚ ውድድር ታሪክ ሰሪሓ ዘላ ኖርዌይ ኣንጻር እንግሊዝ ንዝህልዋ ፀወታ ቀሊል ከም ዘይኮኑ ፈሊጥያ ንሜዳ ወሪዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ኖርዌይ ኣብ መበል 36 ካብ ሺልድራፕ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ እካሉ እንግሊዝ
ኣብ መበል 45 ካብ ጁድ ቤሊንግሃም ዝረኸብታ ሸቶ ተመዓራርያን ዕረፍቲ ወፅ

ድሕሪ ዕረት ኣብ ዝቐጸለ ጾታ ክልቴን ሃገራውያን ጋንታታት ምዕውቲ ሸቶዋ ምንረኳ ተወፈራ ምዱብ ጊዜ ግን ባዶ ባዶ ብምዛሙ ዕውቲ ንምፍላይ ተወሳኺ 30 ደቂቕ ተዋህበ። እንግሊዝ ኣብ መበል 96 ካብ ቤሊንግሃም ብዝረኸብታ ምዕውቲ ሸቶ 2-1 ተዓዊታ ወፅያ። ኣብዛ ጾታ ንክልተ ሸቶታት ሃገሩ ዘመዝገበ ቤሊንግሃም ይብል ሰጻታይ ተባሂሉ ተሰይሞም። እንግሊዝ ድሕሪ 1966 ንሳልሳይ ግዜያ ናብ ፍርቂ ፍጻሚ ክትሓልፍ ክኢላ ዘላ። ናይ ዝሓለፈ ውድድር ሻምፒዮን ኣርጀንቲና ኣንጻር ስዊዘርላንድ ፈታኒ ጾታ ያካይዳ። ኣብ ናይ ቅድሚ ዕረፍቲ ጾታ ኣርጀንቲና ብ10 ዶ ካብ ማካሊስተር ብዝረኸብታ ሸቶ 1-0 መሪሓ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐጸለ ጾታ ስዊዘርላንድ ኣብ መበል 7 ካብ ኑዶዌ ብዝረኸብታ ሸቶ ናብ ጾታ ተመሊሳ። እንተኾነ ስዊዘርላንድ ናጥቃዓ ኤምቤሎ ብክልተ ብጫ ካርድ ብምኽሳራ ንዝተረፈ ጾታ ብጎደሎ ተጻወቲ ንክዛዝሙያ ተገዲዳ። እንተኾነ ኣርጀንቲና ምዱብ ግዜ ክሳዕ ዝዛዘም ነቲ ዝነበራ ናይ ቁፅሪ ጸብለልታ ክትጥቀመሉ ተሸጊራ። ኣብ ተወሰኽቲ 30 ደቓይቕ ግን ኣርጀንቲና ካብ ጁልያን ኣልቫረስ ብልስቲ ሸቶ ብምርካብ ናብ መሪሕነት ክትምለስን ከላ ኣብ መበል 21 ደቕ እውን ካብ ላውታሮ ማርቲነዝ ንዓወታ ርጉፅ ገብረት ሸቶ ሳስተይ ሸቶ ብምውሳኻ እቲ ፆታ ብዓወታ 3-1 ተዛዚሙ። ኣብዛ ፆታ ናይ ስዊዘርላንድ ኑዶዌ ብሉስ ተጻታይ ተባሂሉ ተሰይሞ። ዝኸበርኩም ተዓዘብቲ ንሎሚ ዝተዳለወ ሰሙናዊ ፍጻመታት ስፖርት ኣብዚ ፍጻመ ስለምክታልኩም ኣዚና ንመስክን ዝመፁ ዘሎ ሰሙን ይኸውን ምረኻብና ክሳብ ሽዑ ግን ሰላም።

ሰላም ከመይ ኢልኩም ዝኸበርኩም ተኸታተልቲ ሰዓት 5 ኣኺሉ ንሎሚ 3:14 ሓምለ ዝተዳለወ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣለና። ንምክትታልኩም ብክብሪ ንዕድም ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ኣብርህ ተወልደ ብምዃን ኢና ኣርስተ ዜና። ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታ ንምስፋሕ ዝሕግዝ ዓውደዘ ተተኻይዱ። ሞያውያን ዓይነ ስውራን ኣብ ባፅዕ ዝርከብ ልምዓታዊ ታሪኻውን ቱሪዝማውን ቦታታት በፂሖም። ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ብኣስመራ ናይ ኣሰልጠንቲ ስልጠና ወዲቡ። ጀርመን ንዩክሬን 50,000 ድሮናት ክትዕድገላ ምዃና ገሊፃ።

0: መጠናይ ወፃ ንግዲ ቻይና ኣብ ቀዳማይ መንፈቅ 2026 ብኣስታት 17 ሚታዊት ከም ዝዓበየ ተገሊጹ። ሰሜን ኮርያን ቤላሩስን ስትራቴጂካዊ ዝምድና ንምድንፋዕ ዘካይዶ ፃዕሪ ከም ዝሓይሎ ኣፍሊጣ። ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ንምስፋሕ ዝሕግዝ ኣብ ፅላት ትምህርቲ ዝነጥፉን ናይ ስራሕ መሻርክትን ዝተሳተፈ ዓውደ ዘተ ተኻይዱ። ወኪል ኤሪና ፊልሞን ትካቦን ዘዳለዎ ፀብጻብ እልልታ ሃብተ ማርያም ከተቕርቦ እያ።
1: ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ብምስፋሕ ተበፃሕነት ኣገልግሎት ትምህርቲ ንምርግጋፅ ብ11 ሓምለ ኣብ መንደፈር ዓውደ ዘተ ተቓኒዑ። ኣብቲ ኣመሓደርቲ ንኡስ ዞባታትን ሓለፍቲ ትካላት ትምህርቲ ዞባን ዝተረኽብሉ መድረኽ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፂን ኣብ ዘስምዖ ቃል ገስጋስ መስርሕ ምምሃርን ምስትምሃርን ንምሕያል ብደረጃ ዞባን ኮምን ተበግሶታት ህንፀት ትሕተ ቅርፂ ትካላት ቅድመ ትምህርቲ ብሰፊሑ ክውሰድ ምዃኑ ገሊጹ። እቲ መደብ ቆልዑ ኣብ ማእከል ዓዶም ናይ ትምህርቲ ዕድል ንክረኽቡ ምዃኑ ዝሓበረ ኣቶ ሃብታብ ምሕዳር ዞባ ድሮ ምስ ምሕዳራት ከባቢ ብምውህሃድ ንሓደስቲ ትካላት ትምህርቲ ዝውዕል ቦታታት ቀይሱ ከም ዘሎ ኣብርሁ። ሓላፊት ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝጊ ኪዳነ ብወገኑ ኣብ ዝሓለፈ 10 ዓመታት ቁፅሪ ትካላት ቅድመ ትምህርቲ 131 ቁፅሪ ተምሃሮ ድማ ኣስታት 12,000 ከም ዝነበረ ብምጥቃስ ኣብ ዝሓለፈ ዓመት ብዝተወስደ ስጉምቲ ግን ኣብ 416 ዓድታት ሓደስቲ ትካላት ስለዝተኸፍታ ቁፅረን ብልዕሊ 5 ዕፅፊ ብዙሕ ተምሃሮ ድማ ብ2 ዕፅፊ ከም ዝዛየደ ኣርድዩ። ዝበዝሓ ካብተን ሓደስቲ ትካላት ቅድመ ትምህርቲ ኣብ ግዜያዊ ህንፃታት ስለ ዘለዋ ናብቑዕ ትሕተ ቅርፂ ንምስግጋርን ክስራሓሉ ምዃኑ ብተወሳኺ ገሊጹ። ተሳተፍቲ ኣብ ትግባረ ናይቲ ውጥን ድሕሪ ዘካይድ ወዘተ ዘሎ ፀጋታት ተምውህሃድ ብዕቱብ ክስራሕ ኣዘኻኺሮም። ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃል ኣብ ተስፋ ስላሴ ኣብ ዝሃቦ መዛዘሚ ቃል ኣቕርቦት ኣገልግሎት ትምህርቲ ኣብ ኩሉ ከባቢታት ንምስፋሕ ዝካየድ ዘሎ ፃዕሪ ኣድማዕ ምእንቲ ክኸውን ነፍሲ ወከፍ ዕድሚኡ ንትምህርቲ ዝኣኸለ ቆልዓ ናብ መኣዲ ትምህርቲ ንክቐርብ ወለዲ ብንቕሓት ክሳተፉ ኣዘኻኺሩ። ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 1106 ትካላት ትምህርቲ ኣለዋ።
0: ኣብ ዝተፈላለያ ትካላት ዝነጥፉ ዓይነ ስውራን ሞያውያን ዓይነ ስውራን ካብ 11 ክሳብ 14 ሓምለ ኣብ ልማዕታዊ ታሪካውን ቱሪዝማውን ቦታታት ከተማ ባፅዕ ዑደት ኣካይዶም። ንሳቶም ኔሪና ብዝሃቦ ሓበሬታ ብኣካል ኣብቲ ቦታ ተረኪቦም ብክኢላታት መምርሂ እናተዋህቦም ዘካየድዎ ዑደት ንዝነበሮም ስለ ኣእምሮ ዝያዳ ከም ዝኸልዖ ገሊፆም። ብፍላይን ናብ ሓምላይ ደሴት ዝገብሮ ናይ ባሕሪ ጉዕዞ ፀጋታት ባሕሪ ሃገሮምን ብዙሕነቱን ንኸስተማቕሩ ከም ዝሓገዞምን ፍሉይ ጦብላሕታ ከም ዘሕደረሎምን ኣብሪሆም። እቲ ተመክሮ ብፍላይ ንዓይነ ስውራን መምህራን ኣዝዩ ኣገዳሲ ምንባሩ ዝጠቐሱ ዕደተኛታት ብዛዕባ ታሪካዊ ልምዓታውን ቱሪዝማውን ፀጋታት ኤርትራ ንተምሃሮም ብቑዕ ፍልጠታ ብምትሕላፍ እወታዊ ግደ ከም ዝህልዎ ኣገንዚቦም። ኣብ መወዳእታ ድማ ንክፍሊ ንቑታ ማለት ዳይቪን በዓል መዚ ወደባት ኤርትራ ሚኒስትሪ ሃብቲ ባሕሪ ጨንፈር ሃኮሰ ዞባ ሰሜናዊ ቀይሕ ባሕሪ ማሕበር ዓይነ ስውራን ከምኡውን ካልኦት ውልቀ ሰባት ንዝገበርሎም ኣቀባብላን ንዝሃብዎም መብርህን ኣመስጊኖም። ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ንዝወደቦ ስልጠናታት ዝሕግዝ ናይ ኣሰልጠንቲ ስልጠና ሂቡ። ካብ ህዝባዊ ርክባት ናይቲ ኮንፌደሬሽን ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዳልዩሎ ኣርሴማ ስምሁሮም ከተቕርቦ እያ።
2: ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ምስ ትካል ስልጠናን ትምህርትን ኣገልግሎት ሞያዊ ምክርን ምርምርን ብምትሕብባር ናይ ኣሰልጠንቲ ስልጠና ወዲቦም። ኣብዚ ካብ 9 ክሳብ 11 ሓምለ ኣብ ኣስመራ ዝተኻየደ ስልጠና ኣባላት ፈፃሚት ኣካል ሃኮሰ፣ ሓለፍቲ ፌደሬሽናት ሰራሕተኛታት፣ ሓለፍቲ ኣብያተ ፅሕፈት ሃኮሰ ኣብ ዞባታትን ካልኦት ኣካላት ሃኮሰአን ተሳቲፎም። እቲ ስልጠና ሃኮሰ ምስ ሰራሕተኛታት ብዝዛመድ ንዝውድቦ ስልጠናታት ዝሕግዝ መፅናዕቲ ቅድመ ስልጠና፣ ምልላይ ሰልጠንቲ፣ ምድላው መወክሲ ስልጠና፣ ሜላ ኣቀራርባ ስልጠናን ምፍጣር ባይታ መልሲ ዕንጋለ ኣብ መንጎ ኣሰልጠንትን ሰልጠንትን ዘጠቃለለ ነይሮም። ኣብ ሃኮሰ ሓላፊ ክፍሊ ስልጠና ትምህርትን ምምዕባል ዓቕሚ ሰብን ኣቶ ሙሉጌታ ፍስሓ ፅዮን ኣብ ዝሃቦ መዛዘሚ ቃል እቲ ስልጠና ቅድሚ ሕጂ ንዝተዋህበ ስልጠናታት ዝድርዕ ምዃኑ ብምግላፅ ሰልጠንቲ ንዝቐሰምዎ ትምህርቲ ብግብራዊ ስራሕ ከዕምቕዎ ተላብዮም። እዚ ከምዚ ኢሉ እንከሎ ሃኮሰ ኣብ ምሕያል ንጥፈታት ህዝባዊ ርክባት ናይቲ ኮንፌደሬሽን ዘተኮረ ዘተ ኣካይዶም። ሓላፊ ህዝባዊ ርክባት ሃኮሰ ኣቶ ግርማይ ኣብርሃም ንኽልሲ ሓሳባውን ኣድማሳውን ዕማማት ህዝባዊ ርክባት ብመንፅር መረዳእቲ ሃኮሰ ወረቐት ክቐርብ እንከሎ ህዝባዊ ርክባት

0: ወሰ ካብ 2017 ዝዓመሞ ንጥፈታት ዘጓኖፎ ብድሆታትን ንምፍትሕ ዝተወስደ ስጉምትታትን ብዝርዝር ኣብርሆም ተሳተፍቲ ብግዲኦም ንጥፈታት ህዝባዊ ርክባት ንምህብታም ዝሕግዝ ሓሳባት ኣካፊሎም። ኣብ መወዳእታ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብርኣብ ኪዳነ ዕማማት ሃኮሰ ንምጉላሕን ንምድንፋዕን ክፍልታት ፈደረሽናት ሰራሕተኛታትን ኣብያተ ፅሕፈት ዞባታትን ምስ ህዝባዊ ርክባት ተወሃይደን ክሰርሓ ተላብዮም።
1: ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ምስ ናይ ስራሕ መሻርክቱ ብምውሃድ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ብልዕሊ 700,000 ናቕፋ ሙሉእ ፅገና ትሕተ ቅርፂ የካይድ ኣሎ። እቲ ካብ ቀዳማይ ሰሙን ወርሒ ሰነ ዝጀመረ ሓፈሻዊ ናይ ፅገና ስራሕ ምቕያር ዚንጎታት ፅገና መናድቕ ከምኡውን ምዕራይ ማዓፁን መሳኩትን ከም ዘጠቓልል ርእሰ መምህርታ ቤት ትምህርቲ መምህር ኢብራሂም ኣሕመድ ዲን ገሊጹ። እቲ ብቂላታት ህንፃዊ ልምዓት ፀኒዑ ዝካየድ ዘሎ መስርሕ ፅገና ኣብ መስርሕ ምምሃርን ምስትምሃርን ከጋጥም ንፀንሐ ብድሆታት ከም ዘቃልል ብምጥቃስ ነበርቲ ንዝገበርዎ ጉልበታዊ ሓገዝ መጊሱ። ኣመሓዳር ምምሕዳር ከባቢ ላዓይተን ኣቶ ሳልሕ ሱሌማን ብግዲኡ እቲ ስራሕ ኣብ ዝተወጠነ ግዜ ንክዛዘም ተሳትፎም ዝሓየለ ከም ዝቕፅሉ ኣረጋጊፁ። ኣብ 1992-1993 ዝታ ህንፃ ብመባእታ ስራሓ ዝጀመረት ኣብ 217 ድማ ናብ ማእከላይ ደረጃ ዝተሰጋገረት ቤት ትምህርቲ ላዓይተን ሎም ዓመት 49 ሚታዊ ደቂ ኣንስትዮ ንዝከብዎም ልዕሊ 900 ተምሃሮ ስሩዕ ኣገልግሎት ትህባላ። ኣብ ንዞባ ሓልሓል ኣብ ሕጊ ዘሎ ኣፍልጦ ክብ ንምባል ንኣመሓደርቲ ከባቢ ኣባላት ሽማግለ ዕርቂ ኣነባበርቲ ዓድን ወከልቲ ህዝቢ 8 ምምሕዳራት ከባቢን ኣስተምሮ ተዋሂቡ። ኣብቲ ኣብ ሓውሲ ከተማ ሓልሓልን መለብሶን ዝተዋሃበ ኣስተምሮ ኣዛዚ መደበር ፖሊስቲ ንኡዞባ ምክትል ተለንተ ገብረትንሳኤ ብርሃነ ኣብ ምክልኻል ገበናትን ሓደጋታት ትራፊክን ሰፊሕ መብሪ ሂቡ። ሰላምን ፀጥታን ከባቢ ንክውሓስ ህዝቢ ምስ ፖሊስ ዝገብሮ ምትሕባር ክዕዝዝ ብምልባው ተራኮማዊ ፖሊስ ብቐሊል ከም ዘይጥመት ኣገንዚቡ። ተሳተፍቲ ብወገኖም ኣብ ሕግን ድሕነት ከባብን ዘተኩሩ ኣስተምሮታትን ሰሚናራትን ኣነቓሕሕቲ ስለ ዝኾኑ ብዝተወደበ መልክዕ ክስራሕ ኣሎም ኣተሓሳሲቦም። ዝኸበርኩም ተኸታተልቲ ስሕ ዜና ሃገራት ወፃኢ። ጀርመን ዩክሬን 50,000 ድሮናት ክትዕድገላ ምዃና ገሊፃ። እቲ ውጥን ኣንጻር ሩስያ ዝካየድ መጥቃዕትታት ንምስፋሕ ምዃኑ ዝጠቐሰ ሚኒስትር ምክልኻል ጀርመን ኣብ ቀረባ መጻኢ ከም ዝትግበር ሓቢሩ። ነቲ መደብ ብትሪ ዝኾነነ ሚኒስትር ጉዳያት ወፃኢ ሩስያ ንኩናት ዩክሬን መሊሱ ዘጋድድ ምዃኑ ኣጠንቂቑ። ሃገራት ኤውሮጳ ነቲ ኩናት ብሰላም ንምዕራፍ ተበግሶ ዘይምውሳድን ከይኣክል ንዩክሬን ገዚፍ ወተሃድራዊ ደገፍ እናገበራ የጋድድዎ ከም ዘለዋ ሩስያ ክትወቅስ ጸኒሐ እያ። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ መጠን ወተሃድራዊ ደገፍ ዝገበረት ኮይና ዛጊት ልዕሊ 64 ቢልዮን ዶላር ዝግመት ህልኢኻ ከም ዘላ ጸብጻባት የረዱ። እዚ ከምዚ ኢሉ እንከሎ 9 ሃገራት ኤውሮፓ ካብ ሩስያ ክመጽእ ከም ዝኽእል ንዝገለጾ መጥቃዕትታት ንምምካት ልፍንቲ ከቑማ ተሰማሚዐን። እቲ ፈረንሳ፣ ጀርመን፣ ብሪጣንያን ዩክሬይንን ዝርከቦ ልፍንቲ ብቐንዱ ኣብ ምምዕባል ጸረ ሚሳይላት ዘተኮረ ምዃኑ ተገሊጹ። ብጉዳይ ኩናት ዩክሬን ኣብ ሃገራት ምዕራብ እምነት ከም ዘይብላ ትገልጽ ሩስያ ንምዕባልታት ናይ ዝሓድሽ ልፍንቲ ብዕቱብ ከም ትከታተሎ ይሕበር። መጠን ናይ ወፃኢ ንግዲ ቻይና ኣብ ቀዳማይ መንፈቅ 2026 ብኣስታት 17 ሚታዊት ከም ዝዓበየ ጸብጻባት ሓቢሮም። ቻይና ኣብ ዝሓለፈ 6 ዋርሕ ምስ መሻርክታ ልዕሊ 25 ትሪልዮን ዩዋን ዝግመት ንግዳዊ ምልውዋጥ ከም ዘካየደት እዩ ዝግለጽ። መጠን ሰደድ ብልዕሊ 13 ሚታዊት፣ መጠን እታው ድማ ብልዕሊ 22 ሚታዊት ከም ዝወሰኸ እውን ተሓቢሩ። ኤሌክትሮኒክስ ቴክኖሎጂ ባህርያዊ ጋዝን ነዳድን ካብቶም ዝለዓለ ምልውዋጥ ዝተካየደሎም ፍርያት ምዃኖም ድማ ተፈሊጡ። ቻይና ምስ ኤውሮጳዊ ሕብረት፣ ደቡባዊ ምብራቅ ኤስያን ላቲን ኣሜሪካን እተካይዶ ንግዳዊ ምልውዋጥ ኣብ ዝሓለፈ 6 ዋርሕ ህወታዊ ግስጋስ ከም ዘመዝገበ እዩ ዝግለጽ። ቁጠባ ቻይና ኣብ 2026 ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ዝእመት ዘሎ። ሰሜን ኮርያን ቤላሩስን ስትራቴጂካዊ ዝምድነአን ንምድንፋዕ ዘካይደዎ ጻዕሪ ከም ዝሓይሎ ኣፍሊጠን። ወከልቲ ክልቴና ሃገራት ትማል 13 ሓምለ ኣብ ከተማ ፒዮንግያንግ ሰሜን ኮርያ ኣብ ዘካይደዎ ዝርርብ ሃገራቶም ኣብ ምምዕባል ንግዲ፣ ወፍሪ፣ ሕርሻን ትምህርትን ክተሓጋገዛ ተረዳድዮም። ብዘይካዚ እቶም ወከልቲ ኣብ ትግባረ ኣቐዲሞ ኣብ መንጎ መራሕቲ ክልቴና ሃገራት ዝተበፅሐ ስምዕ ዘትዮም። ፕሬዚደንት ኣሌክሳንደር ሉካሸንኮን ፕሬዚደንት ኪም ጆን ኡንን ኣብ ዝሓለፈ ወርሒ መጋቢት ኣብ ከተማ ፒዮንግያንግ ኣብ ዘካይደዎ ዝርርብ ኣብ ፀጥታን ምክልኻልን ዝርከብዎም መዳያት ብሓ

ባር ክሰርዑ ከም ተረዳድኡ ይዝከር። ዜካዚ ክልትዮ መራሕቲ በይናዊ ዘይሕጋዊ እገዳታት ብሓባር ንምምካት ከም ዝተሓጋገዙ ገሊፆም። ኣሜሪካ ኣብ ምሕደራ መፃወቢ ሆርሙዝ ክትገብሮ ንእትኽእል ምትእታው ተሪር ምላሽ ከም ትህበሉ ኢራን ኣጠንቂቓ። ኢራን ነዚ ገለፀት ፕሬዚደንት ዶናልድ ትራምፕ ኣሜሪካ ነቲ ስትራቴጂካዊ ንግዳዊ መስመር የቕሬታ ከተመሓድሮ ምዃና ድሕሪ ምግላጹ እዩ። ፕሬዚደንት ትራምፕ ሃገሩ ነቲ መስመር ብምቁፅፃር ንንግዳውያን መራኸብ 20 ሚታዊት ከም ተኽፍል እዩ ኣሚቱ ዘሎ። እቲ ውጥን ተግባራዊ ምስ ዝኸውን ወተሃድራዊ ቅልላዊ ዞባ ማእከላይ ምብራቕ ዝኸፍአ ኣንፈት ክሕዝ ምዃኑ ሓለዋ ሰውራ ኢራን ኣጠንቂቑሎ። ኣሜሪካ ኣብ ልዕሊያ ሓድሽ መጥካዕታት ድሕሪ ምጅመራ ኢራን ንመፃወቢ ሆርሙዝ ደጊማ ከም ዝዓፀወቶ ዝፍለጥ እዩ። እዚ ከምቲ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ካብን ናብን ወደባት ኢራን ንዝካየድ ምንቅስቓስ መራኽብ ደጊሙ ከም ዝረገጦ ሓቢሩ። ምዝ ኣብ ዝተኣሳሰር ምዕባለታት ኣሜሪካን ኢራንን ናብ ሎሚ 14 ሓምለ ኣብ ዘውግሐ ለይቲ ሓያል ምልዋጥ መጥቃዕታት ከም ዘካየዳ ተቓሊሑ። ኣሜሪካ ትካላት መፍረ ሚሳይላትን ድሮናትን ኣብ ዝርከቦም ዕላማታት ኢራን ከተጥቃዕን ከላ ሓለዋ ሰውራ ኢራን ድማ ኣብ ስዑድ ዓረብ፣ ሕቡራት ኢማራት ዓረብ፣ ኩዌት፣ ባሕሬንን ዮርዳኖስን ኣብ ልዕሊ ዝርከብ ወተሃድራዊ መደበራትን ረብሓታትን ኣሜሪካ መጥቃዕታት ኣካይዱ። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳ መዘከር እኳ እንተተፈራርማ ዳግማይ ምልዋጥ መጥቃዕታት ከም ዝጀመራ ይፍለጥ። ኣልጀርያን ማልን ንልዕሊ ሓደ ዓመት ተቋሪፁ ዝፀንሐ ዲፕሎማስያዊ ዝምድነአን ናብ ንቡር ንምምላስ ተሰማሚዐን። ከም ኣካል ናይ ትስምዕ ክለኣየረን ዳግማይ ክፉት ክገብራን ኣምባሳደራትን ክመልሳን ምዃነን ኣፍሊጠን ኣለዋ። መራሕቲ ክልተና ሃገራት ትማል 13 ሓምለ በብወገኖም ኣብ ዘውፅኦ መግለፂ ተበፂሑ ዘሎ ንምሕዝነት ሃገራቶም ናብ ንቡር ዝመልስ ስምዕ ንምትግባር ከም ዝሰርሑ ኣፍሊጦም። ኣልጀርያ ኣብ ወርሒ ሚያዝያ 2025 ክለኣየራ ከም ዝጣሓሰት ንዝገለፀታ ሰብ ኣልቦ ነፋሪት ማሊ ሃሪማ ድሕሪ ምውዳቓ ዝምድና ክልተና ሃገራት ከም ዝሻሕከረ ፀብጻባት የረዱ። እታ ነፋሪት ኣብ ግዛት ሃገሩ ከም ዝወደቐት ዝገለፀ መንግስቲ ማሊ ኣልጀርያ ንልዕላውነቱ ከም ዝጣሓሰት ኣብ እዋኑ ምክሳሱ ዝዝከር እዩ። ናይ መወዳእታ ዜና፣ ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳዊ ክኽሰት ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ጀርመን ብሩስያ ከም ተፈጸመ ዝገለጸቶ ሳይቤራዊ መጥቃዕቲ ከም ተኻየደላ ብምኽሳስ ንኣምባሳደር ሩስያ ፀዊዓ ተቃውሞኣ ድሕሪ ምግላጻ እዩ። ነቲ ክሲ ዝነፀገት ሩስያ መቐፀልታ ናይቲ ሃገራት ምዕራብ ኣብ ልዕልያ ከቕርቦ ዝፀንሓ ናይ እገዳታት ቅድመ ኩነት ምዃኑ ወቒሳ። መንግስቲ ሩስያ ድሕሪ እቲ ክድሊ ኣገር ክሲ ኣብ ሃገሩ ንዝነጥፍ ኣምባሳደር ጀርመን ብምፅዋዕ ተቃውሙ ከም ዝገለፀ ፍሊጡሎ። እዚ ከምቲ ኢሉ እንከሎ እዚ ሓድሽ ዲፕሎማስያዊ ምዕባለታት ብዝተኣሳሰር ኤውሮጳዊ ሕብረት ኣብ ልዕሊ ዝተወሰኑ ውልቀ ሰባትን ትካላትን ሩስያ እገዳ ከም ዘፅደቐ ተገሊጹ። እቲ እገዳ መገሻታት ዝዓግትን ንዋይ ዝደስክልን ምዃኑ ዝጠቐሰ ኤውሮጳዊ ሕብረት ኣገዳሲ ምስ ዝኸውን ተወሳኺ ስጉምቲ ክወስድ ከም ዝኽእል ኣሚቱሎ። ንስጉምቲ ኤውሮጳዊ ሕብረት ዝኾነነ መንግስቲ ሩስያ ከዓ ተመሳሳሊ መልሰ ግብሪ ከም ዝህበሉ ኣፍሊጡሎ። ኤውሮጳዊ ሕብረት ኣቐዲሙ ምስ ኩናት ዩክሬን ብዝተኣሳሰር ኣብ ልዕሊ ሩስያን ናይ 20 ዙርያታት እገዳ ከም ዘፅደቐ ፀብጻባት የረዱ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ

ያ አምባል ሃይወን የይሰኪ አምባል ድንከሊት ድንከሊት ዲዲ ዲዲ ካብዕን ላንገሊ ባዶ ሃቤሳ ዓራንካ ኩዖ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ

ሰላም ከመይ ፀኒሕኹም ክቡራት ተኸታተልትና ዶክተራት ኣብ ስድዮ ሰዓቱ ኣኺሉ መደብና ንጅምር ኣለና። ናይ ሎሚ ጋሻና ዶክተር ሊድያ ሃብተገርግሽ ሓኪም ስኒ ኣብ ሃገራዊ ሞከስ ሆስፒታል ሮታ። ዶክተር ስለቲ ግዜ ከየመስግነኪ። ናይ ሎሚ ሒዝናዮ ቀሪብና ዘለና ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ ክኸውን። ዝኸበርኩም ተኸታተልትና ምናልባት ቅድሚ መደብና ምጅመርና እዚ ተላዒሉ ዘሎ ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ። ዶክተር ሊድያ ሓኪም ናይ ስኒያ፣ ስለዚ ነፍሰ ፁራት ኣብ ግዜ ጥንሰን ምስ ጥዕና ኣፍ ዝተኣሳሰር

0: ክገብርኦ ዝግብአ ጥንቃቐ እንታይ ከም ዝኾን ክኸውን ከም ዝግባእ እያ ክትገልፀልና ፀኒሕና። ድሕሪ 20 ደቂቃ ወይ 30 ደቂቃ ኣቢልና ከዓ ናይ ቴሌፎን ዕድል ክንከፍት ኢና። ኣብዛ ኣርእስቲ ዘለኩም ሕቶታት ከተቕርቡ ከዓ ዕድል ክንከፍት ምኳንና ኣቐዲመ ክሕብር ደሊ ዶክተር። እዛ ርእስቲ ምስል ዓልክያ ጥዕና ኣፍ ኣብ ግዜ ጥንሲ ትብል ኣርእስቲ ኣብ ኣእምሮ ዝመፃለይ እንታይ እዩ እቲ ዝበዝሕ እዋን ኣብ ግዜ ጥንሲ ቅድመ ጥንሲ ዝግበር ምምልላስ ናብ ሕክምና ከም ዘሎ ንፈልጥ ኢና። ኩሉ ሕክምናዊ ምርመራ ይግበር እዩ። ጥዕና ኣፍካ ምስኡ ኣካል ናይቲ ጥዕናዊ ምርመራ ክኸውን ከም ዝኽእል ዝእምት ወይ ዝምህር ትምህርቲ ስለ ዝኾነ ደስ ኢላትና ኢና ተቐቢልናያ ዘለና። ከም መፈለመ መደብና ክኾነና እዚ ጥዕና ኣፍ ኣብ ግዜ ጥንሲ ዝበሃል ኣገዳስነቱ ማዕር ክንደይ እዩ ዶክተር? እስከ ብኣ ክንጅምር ብኸመይ ኸ ተርእስቲ መሊስ ክዮ
1: መጀመርቲ ቅድሚ እቲ ኣገዳስነት ጥዕና ኣፍ ኣብ ግዜ ጥንሲ ምእታውና ሓፈሻዊ ርድኢት ክህሉ ጥዕና ኣፍ እንታይ ማለት እዩ? ጥዕና ኣፍ ዝበዝሒ ግዜ ብዛዕባ ጥዕና ኣስናን ጥራይ ዘተኮረ ክመስል ይኽእል እዩ፣ ግን ኣይኮነን። ጥዕና ኣፍ ማለት ብዛዕባ ጥዕና ኣስናን ግርፃን ስጋዊ ግርፃን ማለት እዩ። ከምኡ ውን ላዕለዋይን ታሕተዋይን ምንጋጋ፣ ከምኡውን ዓፅሚ ንስና ሓቂፉ ዝርከብ፣ ከምኡውን ጎረሮ መልሓስ ዘጠቃለለ እዩ። ሓደ ሰብ ኣብቲ ጥዕና ኣፉ ሽግር ምስ ዝህልዎ ኣብቲ መሰረታዊ ዝኾነ ነገር መግቢ ክበልዐ ከሎ ሽግር ይህሉ፣ ብግቡእ ክሰቲ ኣይክእልን፣ ብግቡእ መግቢ ከዝተመቃር ኣይክእልን፣ ብግቡእ ምስ ሰባት ክዛረብ ኣይክእልን። ስለዚ እቲ ጥዕና ኣፍ ኣዝዩ መሰረታዊ ነገር እዩ ማለት እዩ። ሕጂ ሓደ ጥዕና ኣፍ ጥዕና ዘለዎ ኣፍ ካብ ጥዕና ዘይብሉ ኣፍ ብኸመይ ንፈልዮን ዝብል ሕቶ ከዓ ጥዕና ኣብነት በስናን ተጀሚርና ኣስናን ካብ ምቡኽባኽ ናፃ ምስ ዝኾኑ፣ ካብ ቃንዛ ናፃ ምስ ዝኾኑ፣ እቲ ግርፃን እውን ሕብሩ ሃሳስ ሮዛ ኮይኑ ካብ መድሜቲ ካብ ምሕባጥ ናፃ ምስ ዝኸውን፣ ዱልዱል ዓፅሚ ዘይሓቐ ዓፅሚ ምዝህሉ፣ መልሓስ እውን ከምኡ ካብ ቁስልታት ናፃ ምስ ዝኸውን፣ ኮታ ብሓፈሻ ካብ ቃንዛ ዘይምችእነት ካብ ሕበጥ ወዲ ሕበጥ ናፃ ምስ ዝኸውን ጥዕና ዘለዎ ኣፍ ንብሎ ማለት እዩ። ሕጂ ብሓፈሻ ጥዕና ኣፍ መስትያት ናይ ሓፈሻዊ ጥዕናና እዩ። ሓደ ሰብ ሓፈሻዊ ኩነታት ጥዕና ጥዕኑ ኣብ ፅቡቅ ኩነታት ምዝህሉ ጥዕና ኣፉ ከዓ ኣብ ፅቡቅ ኩነታት ህሉ ማለት እዩ። በንፃሩ ከዓ ኩነታት ጥዕና ሓፈሻዊ ኩነታት ጥዕና ኣብ ሕማቅ ኩነታት ምዝህሉ ከዓ ጥዕና ኣፉ ኣብ ሕማቅ ኩነታት ህሉ ማለት እዩ። ስለዚ መስትያትና እዩ ማለት እዩ። እታ ዝበልካይ ሕቶ ጥዕና ኣፍ ኣብ ግዜ ጥንሲ ጥራይ ዘይኮነ ብፍላይ ኣብ ጓል ኣንስተይቲ ፍሉይ ኣተኩሮ ዝወሃቦ ጉዳይ እዩ። ሕጂ ምክንያቱ ካብ ግዜ ግርዝውና ጀሚራ ሓንቲ ጓል ኣንስተይቲ ግዜ ግርዝውና፣ ግዜ ፅግያት፣ ግዜ ጥንሲ፣ ግዜ ምጥባው ከምኡውን ንፅፈ ፃግነ ንብሎ ወይ ሜኖፖዝ ማለት እዩ። ኣብዞም ግዜያት እዚኦም እታ ጓል ኣንስተይቲ ናይ ምቅያር ነዝዕታት ኣለዋ ብባህርያዊ ናይ ባህርያዊ ተፈጥሮ ማለት እዩ። ሕጂ እዞም ምቅያር ነዝዕታት ከዓ እናቶም ተራ ኣለዎም ኣብ ጥዕና ኣፍ ማለት እዩ። ብፍሉይ ከዓ ኣብ ግዜ ጥንሲ ሓንቲ ጓል ኣንስተይቲ ጥዕና ኣፋ ግቡእ ኣድህቦ ክትህቦ ኣለዋ። ምክንያቱ ሓንቲ ጓል ኣንስተይቲ ንኣብነት ብዙሕ ዝበኽቡኸ ኣስናን እንተለዋ፣ ብዙሕ ቃንዛ ዝፈጥር ዘይምቹ ዝፈጥር ኣከባቢ እንተለዋ፣ እታ ጓል ኣንስተይቲ ብግቡእ መኣዛዊ ዝኾነ መግብታት ክትምገብ ኣይትኽእል ና። ምግቢ ከዓ ሓደ መሰረታዊ ነገር እዩ ማለት እዩ። ምክንያቱ ትዕሸል ግቡእ ኣመጋግባ ክረክብ እንትኮይኑ ታደ ብግቡእ መኣዛዊ ዝኾነ ምግብታት ክትበላዕ ኣለዋ ማለት እዩ። ካልእ እቲ ዓይነት ሂወት ሓንቲ ጓል ኣንስተይቲ ብዙሕ ቃንዛ ዝፈጥር ቃንዛ ዝፈጥር ኣስናን እንተለዋ እኩል ድቃስ ክትረክባ ይትኽእል ና። ምክንያቱ ቃንዛ እንተሎ ቀጨውጨው እንተሎ እቲ ኳሊቲ ኦፍ ላይፍ ይቅየር እዩ ማለት እዩ። ብዓብኡ ከዓኒ ኣብ ጥዕና ዕሸል ጥልዋ ኣለዎ። ፔሪዶንታይትስ ንብሎ ሕማም ስኒሎ እዚ ፔሪ ማለት ከባቢ ማለት እዩ። ኦዶንቶ ከዓ ስኒ እዩ። ሕጂ ስንና ኣብ ስጋዊ ግርፃና ጥራይ ኣይኮነን ዝርከብ። እንታይ ዳ ንስንና ጠሚሮም ዘለዉ ኣካላት ኣለዉ፣ ዓፅሚ፣ ጅማት ወይ ፔሪዶንታል ሊጋመንት ንብሎ። እቲ ረክሲ ወይ እቲ ነድሪ ካብ ስጋዊ ግርፃን ናብዞም ጠመርቲ ኣካላት ምስዝሓልፍ ፔሪዶንታይትስ ንብሎም ማለት እዩ። ኣብታ ሳሴይቲ ስላይድ ጌርያ ዘለኹ ንኣብነት ብዙሕ መፅናዕትታት ተኻይዶም እዮም ኣብ መንጎ ዝምድና ኣብ መንጎ ፔሪዶንታይትስን ኣብ መንጎ ኣሉታዊ ሳዕቤን ኣብ ትዕሸል ዘምፅኦ ማለት እዩ። ብዙሕ መፅናዕትታት ከም ዝተኻየዱ ከዓኒ ሓንቲ ረክሲ ግርፃን ካብ ግርፃን ዝሓለፈ ወይ ፔሪዶንታይትስ ዘለዋ ጓል ኣንስተይቲ ምስትህሉ ኣብቶም ትወልዶም ውላዳት ኣሉታዊ ዝኾነ ሳዕቤን ኣለዎ ማለት እዩ። እዚ ከም ኣብ ትሕቲ ሚዛን ዝኾነ ቆልዓ ይውለድ ሕርሲ ኣብ ግቡእ ግዜኡ ካብ ዝመፅኻ ቅድሚ ሕርሲ ቅድሚ ግዜኡ ዝሕረስ ሕርሲ ኣሎ። ካልእ እውን ፕሬክላምስያ ንብሎ ከዓ ልዑል ዝቐጥረም ኣብታ ጓል ኣንስተይቲ ማለት እዩ። ስለዚ ካብ ስኒ ሓሊፉ እውን ኣብ ትዕሸል ዝፈጥሩ ሓልክታት ክህሉ ከም ዝኽእል ዝምድናታት ብዙሕ መፅናዕትታት ተካይዱ እዩ ማለት እዩ።
0: ሃራይ ዶክተር ምናልባት

0: ዋንጨስ ዝረኣዩ ፀገማት ጥዕና ኣፍ ከመይ ዝበሉ እዮም? ፍሉጣት ድዮም? ልሉያት ድዮም? እስከ ምናልባት መፅናዕቲ ገበርኩም ወይ እተዳኣሎ ኮይኑስ እንታይ እንታይ ዓይነት ጥዕና ኣፍ እዮም ዘጋጥሙ ምስ ጥንስ ዝትእሳር ማለት እዩ?
1: ሕጂ ሓደ ክንፈልጦ ዘለና ነገር ሓንቲ ጓል ኣንስተይቲ ነፍጡር ስለ ዝኾነት ነድሪ ናይ ገርፃን ይህልዋ ማለት ኣይኮነን። ግን ነፍጡር ብምዃና ካብቶ ነፍጡር ዘይኮነት ጓል ኣንስተይቲ ንዝያዳ ጥዕና ግርፃን ወይ ኣስናን ትፅሎ ማለት እዩ። እቶም ብብዝሒ ዝረኣዩ ሕጂ ሓደ ተቐዳማይ ነድሪ ግርፃን ማለት እዩ። ስንና ኣብ ግርፃንና እዩ ተሓቂፉ ዝርከብ። ስለዚ እቲ ግርፃን ይንድር ወይ ረክሲ ይገብር ማለት እዩ። ካብ ዝሓሊፉ ከዓ ካብ ግርፃን እቲ ነድሪ ወይ ረክሲ ካብ ነቶም ጥምርቲ ኣካላት ንብሎም ዓፅሚ ወይ ጅማት ፔሪዶንታል ሊጋመንት ማለት እዩ ንዖም ከዓ ናኦም ይቅፅል ማለት እዩ። ብፍላይ ከዓ እንድሕቲ ነድሪ ግርፃን ብኣግኡ ተዘይተሓኪሙ ምሳሳይ ከዓ ሕበጥ ኣብ ግርፂ ግርፃን ዝርአ ኣሎ ዚ ፓዮጆኒክ ግራኒሎማ ንብሎ ምቡኽባኽ ስኒ ኣዝዩ ዝውቱር ዝኾነ ዓይነት ሕማም ኣስናን ድርቀት ኣፍ ኣብ ኣፍና ምረቕ ኣሎ። ኣብ ግዜ ጥንስ ግን ምስ ምቅያር ንዝዕታት ዝመፅእ ጠሊናቱ ክውሕድ ይጅምር ማለት እዩ። ካልእ ምቡሕጓግ ስኒ ስነ ምቡሕጓግ ክጅምር ምክንያቱ ቀጨውጨዊ ዝሕማም ንኮ ንብሎ ዓይነት ሕማም ኣሎ። ምስኡ ዝመፅእ ዕግርግር ኣሎ። እቲ ዕግርግር ከዓ ዝበዝሒ ግዜ ካብ ከስዕ ዝመፅእ ኣሴት ዝኾነ ትሕዝቶ ዘለዎ እዩ። ስለዚ ከዓ ንስና ኣሉታ ዝኾኑ ሳዕብን ኣለዎ። ካልእ ቁስልታት ኣፍ ማለት እዩ። እዚኦም ብብዝሒ ግዜ ዝረኣዩ ገለ ካብቶም ፀገማት እዮም።
0: ምናልባት እቶም ጠንቅታት እንታይ ክኾኑ ይኽእሉ? ነብሰፀር ስለዝኾነ ድዩ ዋላ
1: ሕጂ በይኑ ዝበዝሒ ግዜ ትሰምዖ ኢኻ ነፍጠፀር ምስ ኮንኩ ወይ ኣደ ቆልዓ ምስ ኮንኩ ስነይ ክባላሶ ጀሚሩ ዝብል ዘረባታት ብዙሕ ትሰምዕ እንዲኻ። ግን ጥቐንዲ እቲ ቅዲ ናይ ሂወት ኣብ ግዜ ጥንሲ ይቕይር። መጀመርታ እቲ ሓደ ኩነታት ጥዕና ኣፍ ናይታ ጓል ኣንስተይቲ ኣሎ። ቅድሚ ጥንሲ ምእታዋታ ጓል ኣንስተይቲ ዝነበራ ኩነታት ኣስናን ንኣብነት ብዙሕ ዝቦኽቡኸ ኣስናን እንተለዋ ብዙሕ እቲ ግርፃና ዝነደረ ዝቀይሐ ዝደም ዓይነት ከምዚ ዓይነት ኩነታት ጥዕና ኣፍ እንተለዋታ ጓል ኣንስተይቲ ጥንሱ እውን በዕሉ ናቱ ዝፈጥሮ ቁብተይ ቅልውላው ኣሎ። ንኣብነት ንዝዕታት ኣሎ፣ ከምኡውን ምስኡ ዝመፅእ መቀየር ናይ ጠባያት ኣሎ። ስለዚ ነቲ ኩነታት የጋዶ ማለት እዩ። ካልእ መቀያር ናይ ነዝዕታት ወይ ሆርሞንስ ንብሎም ኣብ ግዜ ጥንሲ ዝፍጠሩ ነዝዕታት ኣለው፣ ከም በዓል ፕሮጀስትሮን ኤስትሮጅን ንብሎም እዚኦም ነዝዕታት እዚኦም ብዕፅፍታት እዮም ዝውስኹ ኣብ ግዜ ጥንሲ። እዚኦም ከዓ እናቶም ዝፈጥርዎ ተራሎብቲ ጥዕና ኣፍ ማለት እዩ። ካልእ ዝሕማም ንኮ ዝበልናዮ ከዓ ቀፃሊ ቀጨውጮ ንኮንኮ ዘምልሳን ደቂ ኣንስትዮ ብፍላይ ከዓ ንገለገለ እየን ስጋብ ሸዓተ ወርሒ ዘምልሰን ደቂ ኣንስትዮ ኣሎ። እቲ ዝወፅእ ተምላስ ናይ ኣሴት ትሕሶ ስለ ዘለዎ ንስንና ኣሉታዊ ሳዕቤን ኣለዎ ማለት እዩ። ካልእ ተፀዋርነት ኢሚኒቲ ንብሎ ማለት እዩ። ኣብ ግዜ ጥንሲ ተፀዋርነት ብኡ መጠን እንደጎደለ ስለ ዝኸይድ ኣብ ዝኾነ ግዜ ከዓ ዝኾነ ነብስና ብደገ ዝመፅእ ዝኾነ ዘጥቅዕ ነገር ወይ ዝጎድእ ነገር እንተሎ ግብረ መልሲ ይህብ እዩ። ኣብ ግዜ ጥንስኻ ብመጠኑ ወይ ዝመፅእ ግብረ መልሲ ይቕየር ወይ ከዓ ይደክም እሞ። ስለዚ ዋላ ኣዝዩ ውሕድ እንከለዋ እቲ ፀፀር ስኒ ኣዝዩ ውሕድ እንከሎ እቲ ዝመፅእ ግብረ መልሲ ግን ዝተጋነነ ይኾን ማለት እዩ። ካልእ እቲ ቅዲ ህይወት ቃሕቃሕ ኢልኒ ኢልካ ብብዝሒ ዝብላዕ መግብታት ኣሎ። እዚ መግብታት እዚ ብዙሕ ብብዝሒ ሽኮር እንተለዎ ካልእ እቲ መጋግባ ስሩዕ እንተ ነይሩ ኣብነት ቅድሚ ጥንሲ ቀደ ንኮ ፋዱስ ምሸት። ኣብ ግዜ ጥንስ ግን ዋላ ግዜ ሕርሲ ለይተሲኻ ምብላዕ ኣሎ። እቲ ኣመጋግባ ስሩዕ ኣይከውን እዩ። እቲ ዝግበር ሕጂ ቅዲ ናይ ሂወት ነቲ ኣብ ጥዕና ኣፍ ተራ ኣለዎ ማለት እዩ። ብኣሉታ ይፀልዎ
0: እስከ ምናልባት በብሓደ ክንሪአን ብኣብነት እውን እንዳሰኒኺ ስእሊ ቀሪብ ክልና ስለ ዘለኺ ነድሪ ግርፃን ኢል ክጀሚር ክለኺ ኩለን ሕለፍለፍ ክንብለን
1: እጂ ነድሪ ግርፃን እዚ ብቋንቋ እንግሊዝኛ ፕሬግነንሲ ጅንጃቫይትስ ንብሎ እቲ ነድሪ እቲ ግርፃን ክንድር ከሎ ወይ ክረክስ ከሎ ማለት እዩ። ሕጂ ኣብታ ስእሊ ገርያ ዘለኹ ጥዑይ ግርፃን ሃሳስ ሮዛ ሕብሪ እዩ ዘለዎ። ዝነደረ ግርፃን ወይ ረክሲ ዘለዎ ግርፃን ግን ቀይሕ ይኸውን ይሓብጥ፣ ከምኡን መድመይ ትገብር ማለት እዩ። ሕጂ ዝበዝሕ ግዜ ሓንቲ ጓል ኣንስተይቲ ነድሪ ናይ ግርፃን ንፅንስቲ ስለ ዝኾነት ነድሪ ናይ ግርፃን የጋጥማ ማለት ኣይኮነን። ግን ምስቲ ዘለዉ ናይ ምቅያር ነዝዕታትን ተሸለልትነትን ንነድሪ ግርፃን ዝያዳ ዝተቓልዐት ትኸውን ማለት እዩ። ካልእ ኣብ ብዝሒ ጌጋ ዝፍጥር ሕጂ ብራሽ ክገብራ ከለዋ መድመይቲ ምስ ዝገብረለን ካብ ክድና ብ ሓኪም ስኒ ዝመጣ መድመይቲ ስለ ዝገብረለ የቋርፅዎ ማለት እዩ። ስለዚ እቲ ደረጃ ናብ ዝበእሰ ደረጃ ይምዕብል ማለት እዩ። ከምቲ ጠቂስዮ ዘለኹ ከምቲ ንሪኦ ዘለና ግርፃን ምስቲ ስንስጥም ክብል እዩ ዝግብኦ። ካልእ ኣይሓብጥን እዩ ኣይቀይሕን እዩ። እዚ ግን ኩሉ ምልክታት ናይ ነድሪ ግርፃን ማለት እዩ። ቀይሕ ይኸውን ይሓብጥ መድመይቲ ይህልዎ። ናይዚ ሕክምና እዚ ከዓኒ ናብ ሓኪም

ንመፂኻ ብግቡእ ምሕፃብ ማለት እዩ። ምሕፃብ ክንብል ከለና ሕጂ ብብራሽን ኮልጌትን ዘይኮነ ብማሽን ስኬሊን ንብሎ መስርሕ ኣለዎ ኣብ ሕክምና ስኒ። ብኡ ትሕፀብ ኣለዋ ጓል ኣንስተይቲ ጠንቂ ዘሎ ጠንቂ ኮይኑ ዘሎ ፀፀር ስኒ ክእለ ኣለዎ ማለት እዩ። ብካልኣይ ደረጃ

0: ኣካላት ፐሪዶንታል ሊጋመንት ንብሎም ኣሎ። ሕጂ ትረኽሲ ካብቲ ስጋዊ ግርፃን ሓሊፉ ናብዞም ጠመርቲ ኣካላት ምስ ዝኸይድ ፔሪዶንታይትስ ንብሎም። ሕጂ እቲ ምልክታት ናይዚ ከምቲ ዓንቲ ወይ ጠቂስናዮ ዝነበርና እቲ ምቕያሕ፣ ምሕባጥ፣ መድመይቲ ካብቲ ዝነበሮ ይገድድ ማለት እዩ። ካልእ እቲ ኣፍ ሕማቅ ሽታ ክገብር ይጅምር፣ ከምኡውን እቲ ግርፃን ክስብሰብ ይጅምር። እቲ ምስብሳብ ከዓ ኣብ ግርፃን ጥራይ ዘይኮነ እቲ ዓፅሚ ነቲ ስኒ ሓቂፍዎ ዘሎ ከዓ ምስ ረኽሲ ምስ ምንዳር ክሓቅቕ ይጅምር እሞ ስኒ ዝሕዞ እዩ ስን። ስለዚ ንቕናቕ ክብል ይጅምር ማለት እዩ። ኣብቲ ስእሊ ገይረዮ ከም ዘለኹ ተቐዳሚ እቲ ስእሊ ጥዕቲ ጥዑይ ዝኾነ ግርፃን እዩ፣ ሃሳስ ሮዝ ኣለዎ። ግርፃን ምስ ስኒ ሰጢሙሎ። ኣብቲ ካልኢት ስእሊ ኣብ ታሕተዋይ ምንጋጋ ቁብቲ ክቀይሕ ጀሚሩ ኣሎ፣ እቲ ግርፃን ክንድር ጀሚሩ ኣሎ ማለት እዩ። ኣብታ ሳሰይቲ ሞደሬት ትብል ፅሑፍ ዘለዋ ድማ ግርፃን ቁብቲ ክስብሰብ ይጀምር ኣሎ። ስለቲ ሱር ናይ ስኒ ብስጋዊ ግርፃን ክሽፈን ዝግብኦ ድማ ይቕልቀ ኣለዎ ቁርብተይ ማለት እዩ። ኣብታ ረብዒት ደረጃ ድማ እቲ ስኒ ዝነዋሕ ክመስል ይኽእል ግን እንታይ እዩ እቲ ሓቂፍዎ ዘሎ ኣካል ዓፅሚ ወይ ስጋ ይስብሰብ ስለ ዘሎ ዝሕዞ ሲኢኑ እቲ ስኒ ንቕነቕ እብል ኣሎ ማለት እዩ። ስለዚ ናይዚ ሕክምና ልክዕ ከምቲ ኣልናዮ ፅናሕና ምሕፃብ ስኒ ኮይኑ፣ ግን እቶም ኣመና ንቕነቕ ዝበሉ ኣስናን ክዕቀቡ ዘይክእሉ ምስ ዳህዶ ማለት እዩ። ናይ ፀረ ተህዋስያን መድሃኒት ዘድልያ እንተኮይኑ ተጓል ኣንስተይቲ ከዓ ትወስድ ማለት እዩ ናብ ሕክምና ስኒ መፅያ። ከምቲ ዓንቲ ወይ ዝጠቀስናዮ ከዓኒ ብዙሕ መፅናዕትታት ተካይዶም ፔሪዶንታይትስ ዘለዎን ደቂ ኣንስትዮ ነብሰ ፁራት ደቂ ኣንስትዮ ካብ ስኒ ወፂኡ ካብ ስኒ ወፃኢ ብዙሕ ዝፈጥሮ ሓልክታት ኣለዎ። እዚ ከዓ ዝኾነ ሚዛን ይውለድ ቆልዓ ግዜ ቅድሚ ምእካሉ ከዓ ይሕርሰስ ማለት እዩ። ካልእ ፕሬክላምስያ ልዑል ዝቐጥረም ኣብ ታጓል ኣንስተይቲ እውን ከምፅእ ይኽእል እዩ። እዚ ቁብተይ ከመይ ዝብል ሕቶታት ክመፅእ ይኽእል እዩ። እዚ ረክስታት እንድዩ እዞም ረክስታት ዘምፅኡ ባክቴሪያ ከዓ በቲ ስርዓት ዝረድም ገይሮም በቲ መድሓንቲ ገይሮም ናብታ ማህፀን ጓል ኣንስተይቲ ኮይኖም እዚኦም ሓልክታት እዚኦም ከምፅኡ ይኽእሉ እዮም።
1: ፅቡቅ። ከም ሳልሳይ ቀሪብክዮ ዘለኺ ሕበጣ ብግርፃን እዩ። እንታይ ትጠንቅታት ከመይ ጌርካ ይፍወስ?
0: ሕበጣ ኣብ ግርፃን ሕጂ ሓደት መቀያር ናይ ንዝዕታት ተራ ኣለዎ የልና ኢና ብዘይ ንስኻት እዚ ኩነታት ጥዕና ናይ ተኣፍ ነታ ጓል ኣንስተይቲ ማለት እዩ ኣዝዩ ውሕድ ዋላ ፀፀር ስንን ከለዋ እቲ ዝመፅእ ግብረ መልሲ ግን ብዙሕ ይኸውን። ካልእ ማህረምቲ ኣዝዩ ብራሽ ክንገብር ከለና ሓይሊ ንድሕር ንጥቀም ኮይና ብብዝሒ እቲ ግርፃና ይቁጣዕሞ ይንድር ማለት እዩ። ስለዚ ምስኡ ዝመፅእ ግብረ መልሲ እዩ ዝሓብጥ ማለት እዩ። ሕጂ በዚ ግዜ ከምዚ ዓይነት ሕበጥ ክረአ ከሎ ኣብ ሕብረተሰብና ዋላት ሰብ ምስ ሕማም ወይ መንሽሮ ከተሓዞ ይኽእል እዩ። እዚ ግን ከምዘይኮነ ምስ ፅንሲ ዝመፅእ ምቅያር ናይ ነፅዕታት ዝመፅእ ሽግር ምዃኑ ፕላስ ኩነታት ጥዕና ናይ ተጓላ ስተይት ካ ማለት እዩ። ሕጂ ድሕሪ ሕርሲ ዝበዝሕ ግዜ ይጠፊ እዩ። እዚ ብፍላይ ድሕሪ ደቂቕ ኮይኑ ኣንእሽተይን ኮይኑ ድሕሪ ሕርሲ ይጠፊ እዩ። ኣመን ዓብ ምስኸውን ተጓላ ስተይቲ ብዙሕ ምስ ዘሸግራ ንኣብነት ክትነክስ ኣይትኽእል ክትበላዕ ኣይትኽእል። ምክንያቱ ኣብታ ስእሊ ንኣብነት እንተርኢና ተቐዳሚቲ ሕበጥ ጀሚራ ዘላ ኣብ 6 ወርሒ እንከላ ተጓል ኣንስተይቲ እዩ ጀሚሩ። ድሓር 7ይ ወርሒ ሻምናይ ታሽዓይ እንደበለ ኣብ መወዳእታ ብግዜ ሕርሳ ሕጂ ስጋ ምንካስ ኣሸጊርዋ ኣሎ። ሕጂ ምስ ምንካስ ምብላዕ ነታ ጓል ኣንስተይቲ እንድሕር ዘሸግራ ኮይኑ ናብ ሕክምና ስኒ መፅያ መጥባሕቲ ክገብረሉ ይኽእል እዩ። ልክዕ ከም ናይ ምስታድ ስኒ ንገብሮ መደንዘዝ ጌርና መደንዘዝ ጌርካ መጥባሕቲ ክግበር ይኽእል እዩ ማለት እዩ። ዝበዝሕ ግዜ ግን ኣዝዩ ደቂቕ እንተኮይኑ ደ ይሸግረ እንተኮይኑ ድሕሪ ሕርሲ ተመራፂ ኸውን መጥባሕቲ ምግባር። ካልእ ምብሕጓግ ስኒ ክብሕጎግ እንከሎ ማለት እዩ። ዝበዝሕ ግዜ ኣብ ሕማም ንኮ ዘለዎን ደቂ ኣንስትዮ ሞርኒንግ ሲክነስ ዓንቲ ወይ ጠቂሶ ነረ ወይ ሃይፐርሜንስስ ግራቪዳርዮም ንብሎካ ኣዝዩ ንመዓልቲ ብዙሕ ሻዕ ኣጨውጨው ኢሎሞ የምልሳ ማለት እዩ ደቂ ኣንስትዮ። ገለገለ ደቂ ኣንስትዮ ነዊሕ ዝኸደ ክኸውን ይኽእል እዩ። እዚ ካብ ከስዕ ዝመፅእ ትሕሶ እዩ ዘለዎ ኣሲድ ዝኾነ ትሕሶ ማለት እዩ። ሕጂ እዚ ንስና ይውሕጉጎ እዩ ነቲ መስትያት ናይ ስንና ፎክስ ከም ዝክገብሮ ይኸውን ንገብሮ ሶፍት ከም ዝኸውን ይገብሮ ማለት እዩ። ካልእ ኣመጋግባ ብብዝሒ ኣሲድ ዘለዎም ዓይነት መግብታት ቃሕ ክብለ ይኽእል እዩ። ኮካ ብሓፈሻ ሶዳስ ማለት እዩ ኣሲድ ዘለዎም ፈሰስቲ ከምኡውን ለሚን፣ ኣራንሺ ኮታ ብሓፈሻ ኣሲድ ዝበዝሖም ዓይነት መግብታት ብዝተኻለ መጠን ገደብ ክግበረሉ ኣለዎ ማለት እዩ። ምክንያቱ ኣብቲ ስንና ኣሉታዊ ዝኾነ ሳዕቤን ኣለዎ። ናይዚ ሕክምና ሕጂ ዝበዝሒ ግዜ ብውሽጢ እንዲ ዝኸውን ትናቱ ፅልዋ ምክንያቱ ዕግርግር ክብለካ ከሎ ብውሽጢ እዩ ዝመፅእ። ስለዚ እቲ ናብ መልሓስ ገፁ ዝቐረበ ክፋል ናይ ስንና ንሱ እዩ ዝያዳ ዝጥቃዕ። ናብቲ ግዳማዊ ሽፋን ናይ ስንና እውን የጥቅዖ እዩ። ናይዚ ሕክምና ሃብ ዝተካለ መጠ

0: ነቶም ጠንቅታት ዝኾኑ ምውጋድ ናብ ሕክምና ስንመፅኻ ክትምላእ ማለት እዩ።
1: ፅቡቅ ድሕሪ መቦኽባኽ ስኒ ቀሪብ ክለኽነ ስለኒ
0: መቦኽባኽ ስኒ እዚ ተኣዝዩ ዝውቱር ዝኾነ ሕማም ናይ ስኒ ማለት እዩ። መቦኽባኽ ስኒ እቲ ምቅያር ነዝዕታት ኣብ ግዜ ጥንሲ ዝፍፀም ነቶም ንምኽባኽ ስኒ ዘምፅኡ ዓይነት ባክቴርያ ዝያዳ ፅቡቅ ዝኾነ ኣከባቢ እዩ ዝፈጥረሎ። ምክንያቱ እቶም ኣብ ኣፍና ዘለዎ ባክቴርያ ስፔሻ ስትሮፕቶኮከስ ሙታነስ ንብሎ ዓይነት ባክቴርያ ነቲ ንምገቦ ምግቢ ንዕኡ ተጠቂሙ ኣሲድ እዮም ዝፈጥሩ። ሕጂ ብሰንኪ ምቅያር ነዝዕታት ዝመፅእ ለውጥታት ከዓኒ እቶም ንምኽባኽ ስኒ ሓላፍነት ዘለዎም ባክቴርያ ዝያዳ ይበዝሑ። ካልእ ተገዳስነት ኣብ ግዜ ጥንስን ሕርስን ካብኡ ናብኡ ተገዳስነት ይጎድል እዩ። ንኮን ምሸትን ታብራሽ ብዙሕ ግዜ ትወስድ እተዘይኮነት ተገዳስነትን ካብኡ ናብኡ ዝያዳ እታ ጓል ኣንስተይቲ ኣድህቦኣ ኣብ ጥንሳ ወይ ኣብ ቆልዓ ጥራይ ዝኸውን ብኡ መጠንካ እቲ ስኒ ክበላሾ ይጅምር ማለት እዩ። ብራሽ ኣይግበሮን እዩ። ሳሳይ ኣመጋግባ ኣመጋግባ ዓብ ተራእዩ ዘለዎ ምክንያቱ ኣውላብ ኣብ ስና ዘይኮነ ሓደ ስና ልክዕ ከም ዓፅምና ብግቡእ ክህነፅ እንተኮይኑ ቫይታሚን ዲ ኣዝዩ ኣገዳሲ እዩ። ቫይታሚን ዲ ንካልሲየምን ፎስፈረስን ዝበሃሉ ማዕድናት ብግቡእ ክመፆ ይሕግዝ እዩ። ትግቡእ ኣመጋግባ ትገብሮ ተጓል ስተየት ሕጂ ንኩነታት ጥዕና ኣፋጥራ ዘይኮነ ዝፀሉ ወላ ብሕጂ ዝመፅእ ጥዕና ኣሸል ኣብ ኩነታት ጥዕና ኣስናኑ ማለት እዩ። ዝበዝሒ ግዜ እዚ ኣብ 6-7 ወርሒ ዝበቁል ስኒ ፀባ ስኒ ንብሎ ሽዑ ዝበቁል ክመስለና ይኽእል እዩ። እንተኾነ ግን ጌና እታ ጓል ኣንስተይቲ ነፍሶ ፀር ከላ ኣብ 3-4 ወርሒ እዩ ክስራሕ ዝጅምር። ሕጂ እታ ጓል ኣንስተይቲ ዝተመጣጠነ ምግቢ እንድሕር ብግቡእ ዘይትበልዕ ኮይና ዋሕዲ ቫይታሚን ዲ ዘለዎ ዓይነት ምግብታት ትወስድ እንተኮይና እቲ ዓፅምና ወይቲ ስና ብግቡእ ኣይህነፅን እሞ ፎክ ይዝኸውን ሓደ ካብ ሕጂ ኢናምል ሃይፖፕላዥያ ንብሎ እቲ ስኒ ፎክ ይዝኸውን ንምቡኽባኽ ስኒካ ዝያዳ ዝተቃልዐ ይኸውን ማለት እዩ። ካልእ ዝበዝሒ ግዜ ጓል ኣንስተይቲ ነፍሶ ፆር ወይ እንድሕር ተጥቡ ኮይና እቲ ነብስና ዝጠልቦ ዓቐን ካልሲዩም ይበዝሕ እዩ። ስለዚ ኣብ ግዜ ጥንስን ሕርስን እውን ዝተመጣጠነ ምግቢ ኣብ ኩሉ ኣተኪራ ክትበልዕ ንዝያዳ ህንፀት ናይ ኣስናና ዓፅማ ድማ ብግቡእ ካልሲዩም ዘለዎ ምግብታት ክትወስድ በዚ ኣጋጣሚ ይላቦ ማለት እዩ።
1: ራይ ክቡራት ተኸታተልትና ኣልዒልና ዘለና ዛዕባ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ። ኣብዚ ኣርእስቲ እዚ ዶክተር ኣልዒላቶ ኣብ ዘላ ኣርእስቲ ዘለኩም ሕቶታት ንክትቀርቡ ካብዚ ሕጂ ግዜ እትልክነብ ኢና ብቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 ብምድዋል ብቐጥታ ኣብ መደብ ዶክተራት ኣብ ስድዮ ክትሳተፉ ከም ትኽእሉ ንሕብር። ደጊመ ቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 እዩ ኣርስትና ማለት እዩ። ሕራይ ዶክተር ካብዚ ቀፂልና ብዛዕባ ናይ ድርቀት ኣፍ እውን ክንርኢ ኢና። ድርቀት ኣፍ ክንብል ከለና ከመይ ማለት እዩ? ስለምንታይ ዘጋጥም? እንታይ እንታይ ምልክታት እዩ ዘለዎ? ብከመይ ኸ ከነካልኸሎ ንኽእል ኣብ ግዜ ጥንሲ ክትገልፅለይ ማለት እዩ?
0: እሺ፣ ድርቀት ኣፍ ክንብል ከለና ከዓኒ ኣፍና ጠል ኣለዎ ማይ ኣለዎ ምሽ ምቅያር ነዝዕታት ግን ክደርቕ ይጅምር ወይ ክነቅፅ ይጅምር ማለት እዩ። ሕጂ ኣፍና ምራቕ ናይ ኣፍናስ ብዙሕ ጥቕሚ እዩ ዘለዎ ኣብ ኣፍና። ሓደ ካብኡ ምሕማቕ ምግቢ ንምሕቃቕ ምግቢ ይሕግዘና። ከምኡ ውን ልክዕ ከም ማይ ኮይኑ ንስናና ይሓፅቦ ማለት እዩ። ነቲ ኣፍኒ ተረፍ መረፍ መግቢ ድዩ ንኣስናና ይሓፅበልና። ካብ ምቡኽባኽ ስኒካ ይከላኸለልና። ምክንያቱ ኣዝዮም ዘገድሱ ማዕድናት ካብ ምቡኽባኽ ስኒ ክከላኸሉና ዝኽእሉ ከም በዓል ካልሽዮም ፍሎራይድ ድዩ ስለ ዘለዎ። ካልእ ንኣፍካ ጠሊ ይህብ ንኸይነቅፅ። ዝነቐፀ ኣፍ እንተኮይኑ ንዝኾነ ረክስታት ዝተቃልዐ እዩ። እንተኾይነ ግን ድሕሪ ጠሊ ኣለዎ ረክስታት ቁስልታት ከጋጥመሉ ዝኽእል ኣኽእሎ ውሕድ እዩ። ንኣሲድ ከዓ የቃጥነልና። ምክንያቱ እቶም ንምቡኽባኽ ስኒ ሓላፍነት ዘለዎም ዓይነት ባክቴርያ ኣሲድ ምፍጣር እዮም ምቡኽባኽ ስኒ ዝምስርቱ። እዚ ግን በትሕዝትኡ ገይሩ ነቲ ኣሲድ የቃጥነልና። ስለዚ ካብ ምቡኽባኽ ስኒ ይከላኸል ማለት እዩ። ስለዚ እታ ጓል ኣንስተይቲ ኣብ ግዜ ጥንሲ እኹል ፈሳሲ ክትወስድ ኣለዋ። ኣፋ ክደርቕ ከም ዘይብሉ
1: ፅቡቅ ቴሌፎን ኣላት እናሞ ክንመለሳ ኢና ኣራይ ሄሎ

0: ሄሎ
1: ሄሎ
0: ትሰሚያለ ዶክተር?
1: ሰማ ኣለ
0: ኣራይ ክትቅፅል ትኽእል ኢኻ
2: ኢልኩም
0: እዋ ፅቡቅ ፅቡቅ ቀፅሊ። ኣራይ
2: ዶክተር ክሓታ ደልየ።
0: ኣራይ ዶክተር ኣብ መስመር ኣላ። ቴሌቭዥን ክቐስከ ትብል እያ ትኽእል ዶ?
2: ኣነ ሕጂ ቅድሚ 6 ዓመት እንታ እዩ ዝበሃል ድቂ ሒዘ ነይረ ብተመጀመርታ ኮ ከምንታይ እዩ ዝበሃል እዮም ኢሎም ነይሮም ብጥንስ እዩ ገለ ይብሎም ክሳብ ሕጂ ግን ስል ክሳብ ሕጂ ኣዩ የዲ ተባሓይሸ
1: እንታይ እዩ
2: እዚ ናይ ግርፃን
1: ግርፃን ክንታይ ይኸውን?
2: ግርፃን ሕጂ እንታይ ክኸውን ጀሚሩ ከምዚ ናብ ፀሊም
1: ይፀልም ይደሜክ ዶ ይደሜክ ዶ
2: ኣቤት
1: ይደሜክ ዶ ይደሚ ዶ ደም ይወፆ ዶ
2: ይደሚ
1: ሕጂ ኣዲ ቆልዓ ዲኹ ዘለኺ
2: ሕጂ እየ ኣለኹ
1: ይሓብጥ ዶ ኸት ግርፃን ናይ ምሕባጥ ምልክት ኣለዎ ዶ?
2: ሓንሳብ ሓንሳብ ዶ ይሓብጥ ሞ ናብ መድመይቲ ከም እናበለ ክሳብ ሕጂ ሓንቲ ለውጢ ይገበረ ሕጂ ግን ናብ ፀሊም ዓይነ
1: ሓፂብኪ ነርኪ ናብ ሕክምና ስንኸድኪ ብማሽን ሓፂቦም ክነይሮም
2: ምሕፃብ ከይሓፀቡና እ ግን ክዘድበከደ ሕግዘ ገሌሎምኒ ክሳብ ሕጂ ግን ሓንቲ ለውጢ የለ
1: ከምዚ እምኒ ዝመስል ነገር ናብቲ ስኒ ዝተለጠፈሎ ዶ ኣብቲ ግርፃንኪ
2: ከምዚ ፀሊም
1: ፀሊም ነገር ሻረ
2: እንታይ ከምዚ ሰሚያዊ ነገር ገለ ኣለዎ
1: ኣረሽ
0: ኣረሽ
1: ይቀኒየልና
2: ሓራይ
0: ሃሎ ካልይ ቴሌፎን ኣላትና መስለኒ ሃሎ ሃሎ ሃሎ ሃሎ ኣብ መስመር ኣለና ዶ ኸውን ሰብ ሃሎ የብልና መስለኒ ዶክተር ክትቅፅል ይትኽእል ይኸ
1: ኣዶ ታሕቲ ክቅድም ክንምልሳ
0: ኣረ
1: ቅድሚ 6 ዓመት ኣዶ ቆልዓ ነይረ ኢላ ሕጂ ግርፃነይ ይደሚ ይሓብጥ ከምኡ ውን ከምዚ እምኒ ዝመስል ልጥፍ ዝበለ ናብቲ ስኒ ኣለዎ መድመይቲ እውን ኣለዎ ሕጂ ስንታይ ክኾኑ ክል ምሕፃብካ ይተሓፀብኩን ኢላ ሕጂ በቲ ነግራትኒ ዘላ መሰረት ኮ ፀፀር ስኒ እዩ ዝመስል ፀፀር ስኒ ኮይኑ ግን ንብዙሕ ግዜ እንድሕሪ ከምቲ ልዮ ዝነበርኩ ሕጂ ሕብሪ ናይቲ ግርፃን ላ ናይቲ ፀፀር ስኒ ብዙሕ እዋን ድሕሪ ገይሩ ሕብሩ ይቕይር እዩ ሕጂ ርክሲ ነድሪ ናይ ግርፃን ዝገበረት እያ ትመስል ነድሪ ናይ ግርፃን ኮይኑ ከማን እቲ ካልኣይ ደረጃ ካብ ግርፃን ሓሊፉ ሲ ናብቶም ስኒ ጠሚሮም ዘለዉ ኣካላት ዓፅሚ ከምኡውን ጠመርቲ ኣካላት ፔሪዶንታል ሊጋመንት ብቋንቋ እንግሊዝኛ ፔሪዶንታይት ዝበልናዮ ከምኡ ዘለዉ እያ ትመስል እቲ ናይዚ ፍወሳ ምሕፃብ ስኒ ስለ ዝኾነ ትቀድም ታ ጓልኣንስተይቲ እዛ ጓልኣንስተይቲ ደው ኢላ ፅንሐት ናብ ሕክምና ስኒ ክትመፅእ ብኡ መሰረት ከዓ ምሕፃብ ስኒ የድልያ እንተኮይኑ ክትሕፀብ ምክሪ ይህብ ማለት እዩ።
0: ሓራይ ቁስልታት ኣብኣፍ ትብል እውን ከም ሓደ ኣብ ነፍሶ ፀራት ኣብ ግዜ ጥንሲ ዝረኣይ ፀገማት ምኳኑ ገሊፅ ክልያ ኣለ ብዛዕባ እዚ እውን ክትገልፅለይ
1: እዚኦም ቁስልታት ሕጂ ዝበዝሒ ግዜ ኣብቲ ኣስር ኒና ንብሎም ኣዝኦም ንኣሽቱ ቁስልታት እዮም ዝበዝሒ ግዜ ሕጂ ቁስሊ ቀይሕ እዩ ዝኸውን እዚኦም ዓይነት ቁስልታት ግን ፃዕዳ ኮይኖም ቅሕ ዝበለ ኣከባቢ ኣለዎም ዝበዝሒ ግዜ ሕጂ ናይዚኦም ብሰንኪ ፀቐጥ እዮም ዝመስሉ ዝመፁ ኣብ ግዜ ጥንሲ ፀቐጥ ስለዘሎ ስትረስ ስለዘሎ ምስ ፀቐጥ ዝተሓሓዝ ክኾኑ ይኽእሉ እዮም ጉድለት ናይ ቫይታሚን ብ12 ዎም ክኾኑ ይኽእሉ እዮም ካልእ ኣዝዩ በርበረ ዝበዝሖ ምግቢ ኣዝዩ ውዑይ ነገር ተበሊዕና እውን ብሰንኪ ቃፅሎ ዝመፁ እውን ክኾኑ ይኽእሉ እዮም እቲ ሕክምኑ ከም ዓቐን ሳይዝ እዩ ዝኸይድ ኣዝዩ ንእሽተይ እንተኮይኖም ሕጂ ዝበዝሒ ግዜ ካብ 7-10 መዓልቲ ይሓውዮም ከም ዓበይቲ ግዜ እንድሕሪ ወሲዶም ልዕሊ 2 ሰሙን እንድሕሪ ፀኒሑ እቲ ቁስሊ ተመራፂ ናብ ሕክምና ስንመፅን ዘድልየ መድሓኒት ክወስዳ
0: ፅቡቅ ዶክተር ሊድያ ምናልባት ነፍሰ ፆር ስና ምስተሓንም ብርቱዕ ቀንዛ ዘለዎ ካልእ ዝተፈላለየ ምክንያታት ዘለዎ ክኸውን ከሎ ነፍሰ ፆር ኣብ ሕክምና ስኒ ብኸመያ ትሕከም እንታይ እንታይ መስርሕ ትሓልፍ ወይ እንታይ ደረጃታት ኣለዎ እስከ ምስ ነፍሰ ፆርን ሕክምና ስኒን ክትገልፅለይ
1: ሕጂ እቲ ዝበለፀ ሓንቲ ጓል ኣንስተይቲ ቅድሚ ነፍሰ ፆር ምዃና ናብ ሕክምና ስኒ ክትመፅ እዩ ምክንያቱ ልክዕ ከምቲ ሓፈሻዊ ጥዕናና ምክታል ገይርና ናብ ጥንሲ ክንኣትዎ ንደሊ ኩነታት ጥዕና ኣፍ ናይታ ጓል ኣንስተይቲ ከዓብ ተር ኣለዎ ስለዚ ቅድሚ ጥንሲ እታ ጓል ኣንስተይቲ ናብ ሕክምና ስኒ ቅድሚ ቢፎር ኮንሰፕሽን ንብሎ ዝምላእ ስኒ ክምላእ ብስደድ ስኒ ክስደድ ሕፀብ ግርፃን ክሕፀብ ማለት እዩ እዚ እንተጌርና እቲ ክመፅእ ዝኽእል ሓልክታት ወይ ኮምፕሊኬሽንስ ጎድል ማለት እዩ ስለዚ ሓንቲ ጓል ኣንስተይቲ ብፍላይ እንድሕርቲ ጥንሲ ብመደብ ዝተገብረቶ ኮይኑ ቅድሚ ነፍሰ ፆር ምዃና ናብ ሕክምና ስኒ መፅያ ዘድሊ ኣገልግሎት ክትገብር ኣለዋ ነፍሰ ፆር እንተኮይና ተጋጢሙ ዝብል ሕቶ ክመፅ እዩ ሕጂ ፅንሲ ደረጃታት ኣለዉ፣ ቀዳማይ ደረጃ፣ ካልኣይ፣ ሳልሳይ ደረጃ። ሕጂ ኣብ ቀዳማይ ደረጃ ትርከብ ጓል ኣንስተይቲ ኣብ ሕክምና ስኒ ክትመፅእ ከላ መጀመርታ ነፍሰ ፆር ምኳና ነቲ ሓኪም ስና ክትነግሮ ኣለዋ። እንድሕር ነፍሳ ጥርጥራ ኮይናኻ ናይ ጥንሲ መርመራ ገይራ ቸክ ክትገብር ኣለዋ ማለት እዩ። ካልእ ዝበዝሒ ግዜ ሓደ ሰብ ኣብ ሕክምና ስኒ ንዓመት 2 ሻዕ ምክታል ክገብር ኣለዎ ኢና ንብል። ኣብ ነፍሲ ፆራት ግን ዝበዝሒ ግዜ ዘጋጥም ሸለልትነት ወይ ጉድለታት ኣብቲ ቀዳማይ ደረጃ ናይ ጥንሲ ስለ ዝኾነ ብውሕዱ 2 ሳዕ ናብ ሕክምና ስኒ ከይደን ዋላ ቃንዛ ይሃለዎን ቃንዛ ስለዘለዎን ዘይኮንስ ዋላ ይሃለዎን ከይደን ቸክ ክገብር ኣለዎን። ምክንያቱ ብኣግኡ ንድሕሪ እቲ ፀገም ኣሊኻዮ ድሓር ኣብ ዝበኣሰ ደረጃ ይበፅሐን። ካልእ ምስዳድ ስኒ፣ ምስዳድ ስኒ ክንብል ከለና ሕጂ ብዛዕመደን ዘዝ ንዘረባ ኣለና ማለት እዩ። ሕጂ እታ ጓል ኣንስተይቲ ኣዝዩ ብርቱዕ ቃንዛ እተዘይብላ ቃንዛ ክፃውሮ ንድሕር ትኽእል ኮይና ተመራፂ ተተገደፈይቲ ምስዳድ ስኒ ኣብቲ ካልኣይ ደረጃ ጥንሲ ምግባሩ ይሓይሽ። ወላ ናይ ራጅናይ ስኒ እውን ብብዝሒ ንእዝዝ ኢና። ምክንያቱ እቲ ኣቃውማ ናይ ስኒ ኩሉ ብዓይነ ኣይረአን እዩ፣ ብራጂ መሰረት ኢና ንሪኦ። ሕጂ እታ ጓል ኣንስተይቲ ግን ምስ ናታ ሓፈሻዊ ኩነታት ኢና ንኸይድ። ኣዝዩ ብርቱዕ ቃንዛ እተዘይብላ ሓፈሻዊ ኩነታት ናይታ ጓል ኣንስተይቲ ድሓን ንድሕር ኮይኑ ምስዳድ ስኒን ራጅን ብዙሕ ተመራፂ ይኮነን። ካልእ ሕፁፅ ረድኤት ዘድልዩ ሕክምና ንኣብነት ኣብዛ ስእሊ እንተርኢና እታ ጓል ኣንስተይቲ ብሰንኪ ዝቦኽቦኸ ኣስናንያ ሓቢጡ ዘለዎ ገፃ ከምኡውን ኣፋ ብግቡእ ክትከፍት ኣይከኣለትን። ስለዚ እታ ጠንቂ ዘላ ኮይና ዘላ ኩርምቲ ወይ ክትምላእ ኣለዋ ወይ ክትስደድ ኣለዋ። ስለዝኾነ ከዓ ከምዚ ዓይነት ኣጋጣሚታት ሕፁፅ ረድኤት ዘድልዩ ሕክምና ምዝህሉ እታ ነፍሰ ጡር ሕክምና ስኒ ክግበረላ ኣለዎ ምስ ሓኪም ስና ተዘራሪባ ማለት እዩ። ካልእ ኣብ ግዜ ቀዳማይ ደረጃ ናይ ጥንሲ ዘይወሰዱ መድሃኒታት ኣለው። ስለዝኾነ ከዓ ቃንዛ ገይር ለኢልካ ናብ ሕክምና ስኒ ክትመፅእ እዩ ተመራፂ እምበር ኣብ ገዛ ኮንካ ወይ ናብ ፋርማሲ ከይድካ ቃንዛ ስኒ ኣበርቲዕን ኢልካ መድሃኒት ዘየድሊ ምውሳድ ተመራፂ ይኮነን። ኣብ ካልኣይ ደረጃ ሕጂ ብኡ መጠን እቲ ሕማም ንኮን ብሎ ይጎድል እዩ። ኣብ መብዛሕትአን ደቂ ኣንስትዮ ኣብ ዝተዛንየ ኩነታት እየን ዝርከብ ኣብ ካልኣይ ደረጃ ናይ ጥንሲ። ስለዝኾነ ከዓኒ እንተወሓደ ሓንሳብ ዋላ ቃንዛ ይሃልዎን መፅአን ቸክ ክገብር ኣለዎን። እንድሕር ታ ጓል ኣንስተይቲ ቃንዛ ኣለዋ ግን ንምስዳድ ስኒ፣ ንምምላእ ስኒ፣ ንምሕፃብ ስኒ እቲ ተመራፂ ግዜ ብኩሉ እንትኑ ካልኣይ ደረጃ ጥንሲ እዩ። ዋላ ምሕፃብ ስኒ ክገብረለን ከለካ ኣብ ቀዳማይ ደረጃ ምናልባት ሕማም ንኮ ኣዝዩ ደሸግረ እንተኮይኑ ኣገርግር ክብለ ንኽእል እዩ። ስለዚ ብዝተፈላለየ ምክንያት እቲ ካልኣይ ደረጃ ጥንሲ ኣብ ምቹእ ኩነታት ስለትርከብ ታ ጓል ኣንስተይቲ ንኩሉ ዝግበር ኣገልግሎት ታ ጓል ኣንስተይቲ ኣብዚ ደረጃ እዚ ክትመፅእ ተመራፂ እዩ። ካልእ ራጅ ናይ ስኒ እውን ይእዘዝ እዩ። ዋላ እታ ጓል ኣንስተይቲ ነፍሰ ፆር ከላ ማለት እዩ። ንኣብነት እዛ ኣብ ታሕቲ ንሪኣ ዘለና ኩርምቲ ተቐቢራ ኣላ፣ ሓይሊ ኩርምቲ እያ። እታ ጓል ኣንስተይቲ ግን ኣመና ተሸጊራታ። እቲ ሱር ናይ ስኒ እውን ንሪኦ ክሳብ ዘ ኣለና። እቲ ቃንዛ እውን ኣዝዩ ብርቱዕ ምስከውን ክሰዳ ምስ ዘለ እታ ጓል ኣንስተይቲ ራጂ ይግበር። ራጂ ክትከብር ከላ ግን ኣብ መሸፈኒ ወይ ሊድ ኣፕ ንብሎ ገይራ ክትገብር ትኽእለ እ ብኩሉ እንትንኡ ተመራፂ እቲ ካልኣይ ደረጃ ናይ ጥንሲ እዩ።
0: ኣብ
1: ሳልሳይ ደረጃ ከዓ ኣብ መጀመርታ ሳምንቲ ወይ ቀዳማይ ካልኣይ ሰሙን ክግበር ይኽእል እዩ። ድሓር ግን እቲ ዓቐን ናይ ጥንሰን ናይ ከብደን ነገጀፈ ብምኸዱ ብዙሕ ሰዓታት ብፍላይ ዝወስድ እንድሕሪ ሓልክታት ክፈጥር ዝኽእል ዓይነት መስርሕ እንተኮይኑ ተመራፂ ኣይኮነን። ምክንያቱ ኣብኡ ፀቕጥ ኣለዎን ምስ ቀረባ ስቲል ፀቕጥ ኣለዎን ካልእ ምቹእ ኣከባቢ ስለ ዘይኮነ እታ ጓል ኣንስተይቲ ተመራፂ ይኮነን። ሕፁፅ ረድኤት ዓይነት ዘድልዩ ሕክምና ንኣብነት እዛ ንሪኣ ዘለና ስእሊ እቲ ሕበት ብኣግኡ ካብ ክንዲ መፅ ኣብ ሕክምና ስንትሕከም ኣዝዩ ዓብዩ ከምኡውን ምጉሊ ገይሩ ንሪኦ ኣለና። ከምዚ ዓይነት ተሪኦታት ተጋጢሙ ግን እቲ ቃንዛ እቲ ሕማም ክመሓደር ስለ ዘለዎ እታ ጓል ኣንስተይቲ ብኣግኡ መፅያ ሕክምና ክትገብር ኣሎ።
0: ኣዝዩ ብርቶ ቃንዛ እንተገጢሙካ
1: ኣዝዩ ብርቶ ቃንዛ እንተጋጢሙ ሕጂ ቃንዛ ሕፁፅ ረድኤት የድልዮ ድዩ? ቃንዛስ ኤመርጀንሲ ድዩ ዝብል ሕቶ ክመፅእ ይኽእል እዩ። ልክዕ ብፍላይ ሓንቲ ጓል ኣንስተይቲ ቃንዛ እንተብሎ ክመሓደር ኣሎ። ቃንዛስ ከም ሕፁፅ ረድኤት ክሕሰብ ይኽእል እዩ። ብፍላይ ከዓ እንታይ ዓይነት ቃንዛ እንተይልና ኣዝዩ ብርቱዕ ቃንዛ ዘየቋርጥ ቃንዛ ናብ ዓይነ ይኸይዳሉ ናብ እዝነ ይኸይዳ

0: ዛ ፍርቂ ግዜ ተቐንዝወንላ ብዙሕ ግዜ ከምኡ ብላይን ምክንያቱ ቲቃንዛ ናብ ብፍላይ ናብታ መርዓት ስኒ ነርቭ ናይታ ስኒ ዝሓቆፈት ፓልፕ ንብላ ናብኣ እንተበፂሑ ኣዝየን ክቆፃፀሮ ኣይክእላን እየን። ስለዚ እቲ ኣብ ገዛ ክግበር ዝኽእል ሕክምና ንኣብነት ወይ ሕክምና ስኒ መፅያ ናይ ፀረ ተሃዋስያን መድሃኒት ወሲዳ ወይ ናይ ቃንዛ ንግዜኡ ጥራይ ምስሰርሓላ ተመላላሲ ቃንዛ ዘየቋርፃ እዚ ብርቱ ቃንዛ እንተኮይኑ እታ ጓል ኣንስተይቲ ቀልጢፋ ናብ ሕክምና ስኒ ክትመፅእ ኣለዋ። ሓኪም ስና ከዓኒ ክስደድ ይክውስን ክምላድ ይክውስን ምስኡ ትዘራረብ። ካልእ ሕበጥ ሕበጥ ክጅምር እንከሎ ብኣግኡ ክመፅእ ኣለዋ እታ ጓል ኣንስተይቲ ናብ ካልእ ሕበጥ ክውስኽ እንከሎ እዚ ማለት ምናልባት ታ ስኒ ረክሲ ወይ ምጉሊ ከየህልዋ የስጊ እዩ። ስለዚ ዝኾነ ናይ ሕበጥ ምልክት ምስ ዝረኣየን ከዓ ናብ ሕክምና ስኒ ክመፅእ ኣለዎን። ከምኡውን ረስኒ ረስኒ እውን ምልክት ናይ ረክሲ ወይ ናይ ንድሪ እዩ። ስለዚ ናብ ሕክምና ስኒ ብቁልጡፍ ክመፅእ ከም ዘለዎን። ሙጉሊ እዛ ንሪኣ ዘለና ስእሊ እንተርኢና ብውጭ ናይቲ ናብ መልሓስ ዝገፀ ዝኸደ ክፋል ሙጉሊ ኣሎ። ስለዚ ከምዚ ዓይነት ተርእቶት ክርአ ከለካ ብቁልጡፍ እታ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ኣለዋ። ካልእ ማህረምቲ ሓደጋ ወዝቢ እዩ እታ ጓል ኣንስተይቲ እንድሕሪ ወዲቓ እሞ ኣመና ስና ንቕነቕ ምስ ዝብል ሙሃ ነባር ስኒ እዩ ክስደድ ኣይግብኦን እዩ። ስለዚ ኣብ ሕክምና ስኒ መፅያ ክትሕከም ኣለዋ። ስለዚ ከምዚ ዓይነት ምልክታት እንተሎ እታ ጓል ኣንስተይቲ ኣብ ምንታይ ደረጃ ብዘየገድስ ኣብ ቀዳማይ ደረጃ ድ ኣብ ካልኣይ ድ ኣብ ሳሳይ ናብ ሕክምና ስኒ መፅያ ኣገልግሎት ክግበረላ ኣለዎ።
1: ሕራይ ዶክተር ሊድያ ምናልባት ብጣዕሚ ኣገዳሲ ኣርእስቲ እዩ። እስከ ንሓንቲ ነፍሰ ፆር ኣደ ቅድሚ ነፍሰ ፆር ምዃና ይኹን ነፍሰ ፆር ምስ ኮነት ብድሕሪ እዩ ምስ ሕክምና ወይ ጥዕና ኣፍ ብምትእሳር ከተመሓላለፍ እዮ ትደሊ መልእኽቲ ዕድል ክበኪ
0: ሕጂ ዝበለፀ ደጊመ ደጋጊመ ክብላ ዝደሊ ቅድሚ ነፍሰ ፆር ምዃና ሓንቲ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ሙሉእ ኣገልግሎት ክትገብሮ ዝሕፀብ ስኒ ክሕፀብ ዝስደድ ኩሉ ኮታስ ዘድሊ ዝግበር ኣገልግሎት ክግበረላ ኣለዎ። ጥንስ እንተጋጢሙ ከዓኒ ልክዕ ከምቲ ሓፈሻዊ ኩነታት ጥዕንአን ምክታል ዝገብሮ ናብ ሕክምና ስኒ ክትመላለስ ኣለዋ። ቃንዛ ዋላ ይሃሉ ማለት እዩ። ምክንያቱ ብኣግኡ ቀፃል ቸክ ኣፕስ ምክታል ትገብር ኮንካ ህፁፅ ረድየት ዘድልዩ ሕክምና ከጋጥመሉ ዝኽእል ተኽእሎታት ኣዝዩ ውሑድ እዩ። ካልእ ፅሬት ኣፍ ብግቡእ ብራሽ ክትገብር ኣለዋ። ንኮን ምሸትን እንተወሓደ ማለት እዩ ንኮን ምሸትን ብራሽ ክትገብር ኣለዋ እታ ጓል ኣንስተይቲ ሙሉእ ኣድህቦና ኣብ ጥንስን ቆልዓን ክንገብሮ ጥራይ ይብልና። ምክንያቱ ሓንቲ ጓል ኣንስተይቲ ምስሳ ምስቲ ጥዕያ ጥዑያት ዝኾኑ ዕሸላት ክተፍሪ ትኽእል። ስለዚ ፅሬት ኣፍና ንኮን ምሸትን ብራሽ ክትገብር ከም ዘለዋ። ካልእ እዚ ብፈትሊ ጌርና ነፅርየሎ ፍሎስ ንበሃል ከምኡውን መዓልቲ ሓንሳብ ተመራፂ እዩ። ካልእ ኣብዚኣ ከይጠቐስኳ ሓልፍ ዘይደሊ ብፍላይ ዘን ሕማም ንኮ ዘሸግረን ደቂ ኣንስትዮ ብራሽ ክንገብር ኣይንኽእል ኢና ምክንያቱ ዕግርግር ስለ ዝብለና ይብላይን። ተመራፂ ተተኻኢሉ ንኮን ምሸትን ብራሽ ኣገዳሲ እተ ኣብ መና እንድሕሪ ዘሸግረን ኮይኑ ከዓ ካብ ፈፂምካ እቲ ብራሽ ምግባር ምግዳፍ ዋላ እዚ ናይ ቆልዑ ብራሽ ብዓቐኑ ትሳይዙ ናቱ ኣስፋስላስኒ ንእስ ዝብል እዩ። ስለዚ ዋላ ከምኡ ገይረን ቀስ ኢለን ተረጋጊአን ብራሽ ክገብራ ከም ዘለዎን ንሸዓተ ወርሒ ሙሉእ ብራሽ ከይገበርካ ነቲ ስኒ ሃሳያ እዩ። ድሕሪ ተምላስ ከዓ ማይ ገይረን ኣፈን ክቁፅቁፅኦ ከም ዘለዎን ድሕሪ ማይ ምጉፅጓፅ ከዓ ድሕሪ 30 ተዋሕደ 30 ደቂ ተዘይኮነ ሰዓት ፀኒሐን ከዓ ብራሽ ክገብራ ከም ዘለዎን ማለት እዩ። ሽዑን ሽዑ ብራሽ ምግባር ተመራፂ ይኮነን። ካልእ ዝቃሕቃሕ ኢልኒ ኢልካ ወይ ዊንዊን ኢልካ ኣመጋግባ ኣሎ ልዑል ሽኮር ዘለዎም መግብታት ክውገድ ከም ዘለዎ ዓይነት ክቕይራ ከም ዘለዎን ኣብነት ሽኮር ደስተይልካ ፍሩታት ጌርና ኮምፐንሴት ክገብራ ከም ዘለዎን። እኩል ፈሳሲ ምውሳድ እውን ነታ ጓል ኣንስተይቲ ካብ ድርቀት ኣፍ ስለዝከላኸለላ ንምቕባኽ ስኒ ስለዘቃልዕ ከዓ ድርቀት ኣፍ እኩል ፈሳሲ ክወስታ ከም ዘለዎን። ኣመጋግብአን ከዓ ስሩዕ ክገብሮ ጥዕና ኣስናን ጥራያ ተኪረን ዘይኮናስ ሓፈሻዊ ጥዕና ኩነታት ጥዕና ኣፈንን ሓፈሻዊ ጥዕነአንን ትመጣጠነ ምግቢ ክበልዓ ከም ዘለዎን። ሽገራ ምስታይ እውን ዓብዪ ፅልዋ ኣለዎ ኣብ ነድሪ ናይ ግርፃን ብፍላይ እዚ ፔሪዶንታይትስ ንብሎ ሕማም። ስለዚ ከምኡ ዓይነት ወልፍታት ዘለዋ ጓል ኣንስተይቲ ከዓ ብዝተኸኣለ መጠን ክውገድ ከም ዘለዎ በዚ ጋጣሚ ክነገር ደሊ ማለት እዩ።
1: ፅቡቅ ዶክተር፣ ምናልባት እስከ ምስ ኣመጋግባ ብምትእስሳር ጥዕና ኣፍ ብከመይ ክወሓዝ ዝኽእል ኣብ ከባቢና ክርከቡ ዝኽእሉ ንጥዕናና ሓገዝቲ እዮም ክትብልዮም ትኽእል ዓይነታት ምግቢ እንታይ እዮም?
0: ብዝተኻኣለ መጠን እቲ መጋግባ ዝተመጣጠነ እንዲ ክኸውን ዘለዎ። ከምቲ ዓንቲ ወይ ተቂሰዮ ዝነበርኩ ግን ብፍላይ ኣብ ደቀን እቲ ጥንታ ጓል ኣንስተይቲ ነፍሰ ፆር እንከሎ ኣይቲ ስኒ ክስራሕ ዝጀምር ብፍላይ ዝፀባ ስኒ እጂ ኣብ ሳልሳይ ረብዓይ ወርሒ ማለት እዩ ቫይታሚን ዲ ዓብ ተራ ወይ ዓብ ግደ እዩ ዘለዎ ብዘይ ቫይታሚን

0: ግዜ ዘለዎም ምግብታት ከም በዓል እንቃቁሖ ፀባ፣ ውፅኢት ፀባ ከምኡውን ዓሳ ሳልሞን ቱና ማለት እዩ። ካልእ ቫይታሚን ሲ ከዓ ንዝኾነ ነድሪ ናይ ግርፃም ነቲ ነድሪ ዘፈብለልና እዩ፣ ይከላኸል እዩ። ስለዚ ቫይታሚን ሲ ብብዝሒ ዘለዎም ምግብታት ከዓ ከም በዓል ለሚን፣ ኣራንሺ፣ ብሮኮሊ፣ ኮሚደረ እዚኦም ኣዝዮም ኣገደስቲ እዮም። ቫይታሚን ኤ ዘለዎም ምግብታት ከዓ ከም በዓል ካሮቲ፣ ዱባ፣ ምቁር ድንሽ እዚኦም ከዓ ካብ ነድርታት ትከላኸሉ ፕላስ ተፀዋርነት ናይታ ጓል ኣንስተይቲ ሓፈብሉ። ካልሲዩም ከም ንፈልጦ ኣዝዩ ኣገዳሲ ማዕድን ናይ ዓፅምና እዩ። ካልሲዩምን ፎስፎረስን ማለት እዩ። ካልሲዩምን ፎስፎረስን ብግቡእ ክምፀው እንተኮይኖም ካብ ክስታይ ከዓ እቲ ዋና ነገር ቫይታሚን ዲ እዩ። ስለዚ ካልሲዩም፣ ፎስፎረስ፣ ቫይታሚን ዲ፣ ቫይታሚን ሲ፣ ቫይታሚን ኤ እዚኦም ዓብ ግደ ስለ ዘለዎም እታ ጓል ኣንስተይቲ ኣብዚኦም ውን ኣተኪራ ኣመጋግባ ክትሕይል ኣለዎ።
1: ኣብ መጨረሻ ጥዕና ዘለዋ ደ ጥዕና ዘለዋ ስድራ ቤት ምስርት ኢልኪ ስታይ ሂብና ኣለኹ ምክሪ ነመስግነኪ። ልክዕ እቲ መልእኽቲ ሓንቲ ነፍሰ ፆር ክትከውን ዝመደበት ኣደ ልክ ከምቲ ኣብ ማእከላት ጥዕና ከይዳ ጥዕና ቀፃሊ ትከታተል ማዕረ ማዕሪ ጥዕና ኣፋውን ክትከታተል ከም ዘለዋ ኢና ተዳዳሪኢና መስለኒ ረአ ቀኒልና ኣብ ካልእ እዋን ካልእ ግዜ ክንረኸብ ተስቢት ንገብር። ክቡራት ተኸታተልትና ናይ ሎሚ መደብና ኣብ ዝዛዚምና ኣለና። ዝተረፈ መደባት ኤሪ ቲቪ ሰላም።

0: ሰላም ከመይ ፀኒሕኩም ዝኽበርኩም ተኸታተልቲ ኣብዚ ናይ ሎሚ ሒዝናዮ ዘለና መደብ ንማሕበር ነርስ ኤርትራ ዘተኮረ ክኸውን እዩ። ነዚ ልዒልናዮ ዘለና ርእስቲ መብረክበና ኣብ ስቱድዮና ዓዲምናዮ ዘለና ኣቶ ኤፍሬም ዝብኣይ ፕሬዚደንት ማሕበር ነርሲ ኤርትራ እዩ። ኣቶ ኤፍሬም ናብ ስቱድዮና ኳዕ ድሓን መፃኹም።
1: ይኣነለይ ኣዲብ፣ ብመጀመርያ ነዚ ዕድል እዚ ስለ ዝሃብኩምኒ ብስመይን ብስም ማሕበር ነርስ ከመስግን ይፈቱ።
0: ይቀኒልና ከምዚ ክጠቕሶ ፅናሕኩ ብዛዕባ ማሕበር ነርሲ ኤርትራ ዘተኮረ ይትናህና ትሕዝቶ ናይ ሎም እሞ እስከ ብዛዕባ ነርስ ከም ሞያ እንታይ እዩ? መን እዩ ነርስ ዝበሃል? በዚ ክንጀምሮ
1: ፅቡቅቲ ሕቶያ ነርስ ዝበሃል ነርስ ዝብል ቃል ካብ ኒትሮስ ዝብል ቃል ካብ ላቲን ዝመፀ ኮይኑ ነርስ ምባል ማለት ምምጋብ ምኩስኳስ ምክልኻልን ምክንኻንን ማለት እዩ። ካልኣይ ነርስ ናይ ሓንቲ ስድራ ቤት ወይ ከዓ ናይ ምላእ ሃገር ካብ ሕማም ዝከላኸል ሕማም ዝመፀ ከዓኒ ዝሕክም ሰብኣዊ ርህራሂ ተደጊፉ ዝሕክም ነርስ ማለት እዩ። ካልእ ነርስ ድሕነትን መሰልን ናይ ህዝቢ ዝሕሉ 24 ሰዓት ካብ ሕሙም ዘይፈለ በዓል ሙያ እዩ ማለት እዩ። ሕጂ ነዚ ንምድራቅ ሕጂ ነርስ ኣብ 4 ፒላርስ ከፍ ኢልና ክንሪኦ ንኽእል ኢና። ነርስ እንድሕር ኢልና ስነ ፍልጠትን ኣርት ብሓንሳብ ኣጣሚሩ ዝሰርሕ እዩ ማለት እዩ። ስነ ፍልጠት ክንብል ከለና ኩሉ ነርስ ዝሰርሖ ስራሕ ብምርምርን ብምርትዖን ዝተሰነየ ይኸውን ማለት እዩ። እዚ ሓደ ስነ ፍልጠታዊ የብሎ ሓደ ነርስ ኣርቲ እዩ ወይከዓ ነርስ ከዓ ኣርቲስት እዩ ንብሎ ንሕዳእ ኮና ኣብ ልዕሊ እቲ ዝህቦ ሳይንሳውን ወይ ከዓ ስነ ፍልጠታውን ስራሕ ስቓይ ሕሙም ይርዳእ፣ ጭንቀት የወግድ፣ ተስፋ ንዝቆረፁ ሕሙማት ከዓኒ ተስፋ የሰንቕ ማለት እዩ። ሓደ እዚ እቲ ፒላር ናይ ነርሲ ማለት እዩ። ካልኣይ

0: በለካ ሕቶ ክትሓቶ ትኽእል ወይ ከዓ ጉቡእ መልሲ ክትዎ እንድሕር ኮንካ 20 ጥሪሓ ክዛረብ ዘለካ። ሕጂ ኣብ ክንዲ ንፉዕ መዳራይ ነርስ ኳሊቲ ዘለዎ ነርስ ወይ ከዓ እቲ ብሉፅ ነርስ ንብሎ ንፉዕ ሰማዒ ክኸውን ኣሎ። እንድሕር ሰሚዒ ከ ኢኻ ፀገም ናይቲ ሕሙም ክትርዳእ ትኽእል። ካልእ እንታይ ዝበሃል እዚ በልሕ ተዓዛቢ ወይ ከዓ ንፉዕ መስተውዓሊ ክኸውን ኣለዎ። ነርስ እንታይ ይብለካ ተራ ሰብ ዘይርኦ ኣብቲ ሕሙም ዝረአ ምልዋጣት ብኣጋ ኣለልዩ ሓደጋ ቅድሚ ምውፅኡ ወይ ከዓ ናብ ዝኸፈአ ደረጃ ቅድሚ ምውፅኡ ስጉምቱ ዝወስድ እዩ። እንድሕር ደኣ እቲ ሕቡእ ነገር ወይ ከዓ እቲ ክረአካልእ ተራ ሰብ ክሪኦ ዘይክእል እንድሕር ደኣ ነርስ ዘይርኢ ኮይኑ ነርስ ኣይኮነ ስለምንታይ ተራ ሰብ ኢኻ ትቀየር ዘለካ ማለት ሕጂ ነርስ ዝበሃል በሊሕ መስተውዓሊ ንሕሙሙ ታይ ዝበሃል ክሪቲካል ንሕሙሙ ዝርኢ ገና ንእሽተ ምልዋጣት ኣብቲ ሕሙም ክመፅእ ከሎ ቀልጢፉ ስጉምቱ ዝወስድ እቲ ብሉፅ ነርስ ንብሎ ማለት እዩ። ካልእ ከም ትፈልጦ ኣብ ምምዕባል ዝርከባ ሃገራት ናይ ሪሶርስ ፀገማት ኣለዎ። ንኣብነት ናይ ዓቕሚ ሰብ፣ ናይ ናውቲ ሕክምና፣ ናይ መድሃኒት ፀገም ኣለዎ ሙሉእ ዓለም ኣብ ምምዕባል ዝርከባ ሃገራት። ሕጂ ነርስ ብቑዕ ወይ ከዓ ብሉፅ ነርስ ዘብለካ ብውሕድ ሪሶርስ ብውሕድ ዓቕሚ ብሉፅ ስራሕ ክሰርሐ ከለካ ማለት እዩ። ሕጂ ግዚኡ ዓቕሙ ገንዘቡ እዚ ናውቱ ገለ መለ ብውሕድ ዓቕን ብሉእ ስራሕ ዝሰርሕ እዚ ነርስ ንብሎ ማለት እዩ። ካልእ እዚ ተቆፃፀራይ ነርስ ሱፐርቫይዘር ማለት ተቆፃፀራይ እንታይ ማለት እዩ? ኣብታ ትካል ጥዕና ዝወሃብ ንጥፈት ናይ ሓኪም ይኹን ናይ ፋርማሲ ስራሕ ይኹን ናይ ላቦራቶሪ ይኹን ንሕሙም ስጋብ ዝኾነ ግዜ ንዝኩሉ ዝቆፃፀር ነርስ ሕጂ ነርስ ብሉፅ ነርስ ትብሎ ኣብቲ ከባቢኡ ኣብታ ዘለዋ ትካል ጥዕና ዝቆፃፀር ማለት እዩ። ካልእ ዘይሻራ እዚኣ ፀቂጥና ንዛረበላ ሰብ ባህርኡ ሻራ ክህልዎ ክእል እዩ ወላ ኣብ ሂወትካ ከም እዩ። ነርስ ኮንካ ኣብ ስራሕ ምስ መፅእካ ጋውንካ ምስ ትኸደንካ ግን እቲ ናትካ መፂ ዘሎ ናባኻ ክሕከም መፂ ዘሎ ድሕረ ባይትኡ ብዘይገድስ፣ ሃይማኖቱ ብዘይገድስ፣ ዓልቱ ብዘይገድስ እቲ ዝግባእ ኣገልግሎት ክትቦ ክትክእል ኣለካ። ሻራውነት ኣብ ደጊኻ ድለካ ክትገብር ትኽእል። ኣብ ትካል ጥዕና መፅካ ግን ኩሉ ሕሙም ንዓኻ ሓደ እዩ ማለት እዩ። እዚኣ ቀንዲ ክንፀቕጠላ ዘለናና። ካልእ ሓላፍነት ዝስምዖ እዩ ትብሉፅ ነርስ እንታይ ማለት ይመስለካ? ፅቡቅ ሰሪሕካ ክትምጎስ ትደሊ እንከ ኣብ እዳሰራሕካ ከለካ ፀገማት ተጋጢሙ ካብቲ ፀገም ክትሃድም ኣይኮነን። ብቑዕ ነርስ ዘብሎ ንኩሉ ሓላፍነት ዝወስድ እዩ። ክትሰርሕ ኢኻ እዳሰራሕካ ከለካ ዕወት ኩሉ ሸዓት ከይድ ከይዳ ፀገማት ተጋጢሙካ ሓላፍነት ክትወስደሉ ክትክእል ኣለካ። እዚ ብሉፅ ነርስ ዘብሎ ካብቲ ሕማቅ ክትሃድም ኣብቲ ፅቡቅ ከዓ ነየ ክትብል ዘይኮነ ብሉፅ ነርስ ዘብሎ እዚ ማለት እዩ። እዚ ብዙሕ ነገራት ኣሎ። ንግዜኡ ግን እዚአ ኣክላና ክእል ኣለ
1: ፅቡቅ ኣበርክቶ ከነርስ ገለገለ ከዋ ክተቕሶ ፀኒሕካ ንዲካ ተይፍርም ግን እስኪ ብልክዕ እቲ ኣበርክቶ ናይ ነርስ ኣብ ትካል ጥዕና እስኪ ኣብነት እንዳሃብካ ክትገልፀልና
0: ከምዛ ክብለካ ፀናሕኩ። ሕጂ ነርስ እቲ ዓንዲ ሕቁ ናይ ትካል ጥዕና ንድሕር ዳ ኢልናዮ ባይ ዘወይ ነርስ ዝኣላይ ሕሙም እንታይ ዝበሃል ፊልድ እዚ ፊልድታት ኣለዎ። ሓደ ይኮነ ነርስ ንኣብነት መወልዳ ነርስ ኣሎ፣ ኣነስቲዝያ ነርስ ኣሎ፣ እዞም ናይ መደንዘዚ ነርስ ናይ ኦፕታልሚክ ነርስ ናይ ዓይነ ነርስ ኣለዎ፣ ናይ ስነ ኣእምሮ ነርስ ኣለዎ፣ ናይ ኢመርጀንሲ ንበይኑ ዝተማሃሩ ነርሳት ኣለዎ። እዚኦም እንታይ እዮም ዝገብሩ ዘለዎ ኣብ ትካል ጥዕና ሕልፍሕልፍ ኢለ ነዚኦም ፅቡቅ ኣለካ እንታይ ኣበርክቶኦም ኣብቲ ክስታይ ንድሕር ዳኣሪና ሕጂ መደንዘዚ ነርስ ንውሰድ። መደንዘዚ ነርስ መጀመርያ ሓደ ንመጥባሕቲ ክመፅእ ከሎ ሓኪም መጥባሕቲ ኢሉ ይምድበሎ ንሕክምና ክመፅእ ሽዑ መን እዩ ዝሪኦ? ኣንስተሲስት ነርስ እዩ ዝሪኦ። እዚ ነርስ እዚ እንታይ ይብል ልቡ ከመላ ሳንቦኡ ከመሎ ፀቕጢ ዶሞ ከመሎ ኩሉ ርዩ እዚ ንመጥባሕቲ ፊት ይኸይበሎ ሓኪምና መጥባሕቲ ኣየትወን እዚ ተራናዩ ነርሲ ማለት እዩ። ኣብ መጥባሕቲ ክፍሊ ምስኣተዎ ከዓኒ ቃንዛ ከይተሰምዖ ፒስፉል ማለት ቃንዛ ከይተሰምዖ ሪላክስ ማለትሲ ነፃ ኮይኑ ብዘይ ቃንዛ ከይተሰምዖ ሙሉእ ሰዓት ኩን ክልተ ሰዓት ብዘይገድስ ክውድእ እንድሕር ዳኣ ኮይኑ ደቂቕ ትዕዝብትን ስራሕን ሓላፍነትን ናይቲ ኣንስተዝያ ነርሲ ማለት እዩ። እዚ ሓደ ናይቲ ኣንስተዝያ ነርሲ ናብ መወልዳ ነርሲ ንምፃእ መወልዳ ነርስ ካብ ቅድሚ ሕጂ ክትትል ጥንሲ ጥራሕ ኣይኮነ ዝበሃል ዘሎ ክትትል ካብ ቅድሚ ጥንሲ ክጀምር ዘሎ ካብ ቅድሚ ጥንሲ ኣትሒዙ ኣብ ግዜ ጥንስን ኣብ ግዜ ሕርስን ድሕር ሕርስን ዝከታተል ነርሲ እዮ። ሙሉእ ሃገር ኬትካ ስጋ ኩርናዕ ናይ ዶብ ናይ ኤርትራ ነርሲ ነዝኩሉ ናይ ሕርስን ጥንስን ስራሕ ትሰርሖ ማለት እዩ። ካልእ ናይ ክታበት እዩ ክታበት ሕጂ ኤርትራ ደረታ ነፊሓ ትዛረበሉ ዘላ ዝሸፈነ ክታበት ኣብ ኣፍሪቃ ልዕሊ 95 96 ካቨሬጅ ሚእታዊት ይኸይድ ዘሎ እዚ ብቐንዱ ነርሳት እዮም ሰሪሖም ብቐንዱ ክታበት ዝህበሉ ሓደ ኣካል ናይ ሕክምና የለን ማለት እዩ። ካልእ እቲ ንምካሐሉ ሞታ ዴታትን ዕሸላትን ድራስቲክ ካልእ ንታሕቲ ወሪዱ ኢልና ንምካሐሉ ዘለና ሕርስን ጥንስን ብምክኢላ መወለዳን እዩ ዝካየድ። ካልእ ናብ ሳይኪያትሪክ ንኸድ ዞም ናይ ስነ ኣእምሮ ሓካይም ቀደም እዞም ስነ ኣእምሮ ሓካይ ነርሳት ቅድሚ ምምፅኦም ኣስመራ እዛ ናይ ቅድስቲ ማርያም ጥራሕ ነይራ ካብ ርሑቕ ቦታ ናይ መጓዓዝያ ፀገም ናይ ገለ ኣብ ዝመፅኦም ዝሕከሙ ነይሩ ዳሕራይ ከዓ ንፎሎ ኣፍ ምክትታል ኣብ 3 ወርሒ ብ4 ወርሒ ናብዚኦም ዝመፁ ነይሩ እዚኦም ሳይኪያትሪክ ነርስ ወይከዓ ናይ ስነ ኣእምሮ ነርስ ምስ ተማሃሩ ግን ዝኾነ ትካል ጠና ኣብዚ ሃገር ዝሕጂ ብስነ ኣእምሮ ክኢላ ነርስ እያ ትሕከም ዘላ ናብ ኣስመራ ምምፃእ ተሪፉ እዩ ማለት እዩ ኣብዚ እንታይ እዮም ዝገብሩ ሕጂ በጀካ ንሕሙም ኣብ ሆስፒታል ምስ መፅእ ኣገልግሎት ምሃብ ኣብ ሕብረተሰብ ወሪዶም ስነ ኣእምሮ ሕማም ክትከላኸሎ ከም ትኽእል ካብ ዝኾነ ኣወለፍቲ ነገር ካብ ጭንቀት ካብ ገለ ሰብ ክእለ ከም ዘለዎ እንድሕር ሕሙም ሓሚሙ ከዓ ከም ኩሉ ተራ ሕማም ከዓኒ ኣብ ትካል ጥዕና መፅኡ ክሕከም ከም ዝኽእል ናይ ምግባር እዞም ሳይኪያትሪክ ነርስ ዝገብርዎ ዘለዎ ተራ ብቀሊሉ ዝስራዕ ኣይኮነን ካልእ እዚ ናይ ዓይኒ ሆስፒታል እዩ ናይ ዓይኒ ነርሳት እዮም ከም ዝፈልጦ ብርሃን ዓይኒ ጥሕ ኣብዚ ሃገር ናይ ዓይኒ ኣገልግሎት ነ ሕዚ ዝኾነ ኩርናዕ ናይዚ ሃገር ኪድ መጥባሕቲ ከይተረፈ ብነርስ ኣብ እንታይ ዝበሃል ኣብ ዞባታት ይካየል ኣሎ ሕጂ እቲ ታስክ ሽፍቲ ሕጂ እንታይ ዝብል ዘሎ WHO እቲ ሓኪም ዝሰርሖ ሲ ነርስ ክሰርሖ ይኽእል እዩ ሕጂ ናና ሕርሲሲ ሓካይም ጥሕ መጥባሕቲ ዝገብሩ ዘሎ ኣብ ካልእ ኣፍሪቃ ሕጂ ነርሳት ሚድዋይፍ እዞም መወልዳ ነርስ እዮም መጥባሕቲ ዝገብሩ ዘሎ ሕጂ እዚ ናይ ዓይኒ ከኣኒ እዚ ዑረት ንምጥፋእ ዝብል ፖሊሲ ሒዝዎ ዘሎ ሚኒስትሪ ጥዕና ሕጂ ነዚ ዘቀላጥፉ ዘለዉ እቶም ኦፕታልሚክ ነርስ ወይከዓ ናይ ዓይኒ ነርስ እዮም ናይ መወዳእታ እዞም ኢመርጀንሲ ነርስ ዝበሃል ኣለዉ ኣብዘን ዓበይቲ ሆስፒታላት ንሓደጋ ጥራሕ ንውፅዑ ጥራሕ ዝሕግዙ ፍሉይ ክእለት ሒዞም ብዲግሪ ዝተመረቑ ነርሳት ኣለዉና ማለት እዩ ሕጂ እንድሕር ድኣ ብዛዕባ ሞያ ነርስ ክንዛረብ ኮና ውዒልና እውን ክንሓድር ንስለ ንኽእል ነርስ ዘይሰርሖ ስራሕ የለን ዓንዲ ሕቆ ናይ ትካላት ጥዕና እዚ ሕጂ ኣነ ድብሎ ጥራሕ ዘይኮነ ብዓለም ደረጃ ዝዝረበሉ እዩ ነርስ ዓንዲ ሕቆ ናይ ትካል ጥዕና እዩ ብዘይ ነርስ ከዓ ዝኸይደ ትካል ጥዕና የላን ማለት እዩ
1: ከምዚ ዝጠቀስካዮ ኣቶ ኤፍሬም እቲ ኣበርክትኡ ኣዝዩ ልዑል እሞ ስለዚ እስኪ ናብቲ ማሕበር ንምፃእ ሕጂ ማሕበር ነርሲ ኤርትራ ማዓሲ ተመስሪቱ ከመይ ክፀኒሑ ትገስጋሱ
0: እወ ማሕበር ነርሲ ኤርትራ መጀመርና ፅነት ይገርመካ ተመስሪቱ ብ14 ናሓሰ 1992 ቅድሚ ማሕበር ነርሲ ተመስረተ ማሕበር ኣብዚ ሃገር የለን እዞም ሕጂ መፂኦም ዘለዉ ናይ ሕክምና ማሕበራት ኣብ ዝቀረባ ግዜ እዮም ተመስሪቶም ሕጂ ሽዑ ክምስረት ከሎ እዚ ማሕበር እዚ ነፃ ዘይመንግስታዊ ትካል ኮይኑ ማዓት ነርሳት ጠርኒፉ እዩ ተበጊሱ ማለት እዩ ብዙሓት ነርሳት ጠርኒፉ ተበጊሱ ሕጂ ክብገስ ከሎ ዓላማታት ነይሮም ክብገስ ከሎ ሓደ እንታይ እዩ ልዑል ናይ ስራሕ መንፈስን ንቕሓትን ላዕለዋይ ደረጃ ሞያ ስነ ምግባርን ዘለዎ ነርስ ንምምፃእ ካልኣይ ከዓ ሞያ ነርሲንግ ንምምሕያሽ ምስ ከምኦም ዝኣመሰሉ ተመሳሳሊ ዕላማ ዘለዎም ኣካላት ውህደት ንምፍጣር ሳልሳይ ምዕባለን ክብርን መሰላትን ነርሳት ንምሕላውን ንምድንፋዕን ራብዓይ እዋናዊ ምዕባለ ጉዳያት ጥዕና ነርሲንግ ምስፋሕን ከምኡውን ኣብ መንጎ ኣባላት ተመክሮ ናይ ምልዋጥ ምቹእ ባህታ ወይ ናይ ስራሕ ባይታ ምፍጣር ኢሉ ተበጊሱ ብዛዕባ ሞያ ነርሲንግ ዝምልከቶ ተወሳኺ መፅናዕትታት ምርምርን ምግባር ነርስ ኣብ ጥቃ ሕሙም ኮይኑ ኣልያ ክገብር ጥራሕ ዘይኮነ ምርምርን መፅናዕትን ንክገብር ንምትብባዕ ኢሉ ተመስሪቱ ኣብ ተመሳሳሊ ዕላማ ምስ ዘለዎም ኣህጉራውያን ናይ ውሽጢ ሃገራውያን ጥራሕ ዘይኮኑ ኣህጉራውያን ከምዚ ኣይሲኤን ዝበሃል ኣለዎ ሃገራዊ ማሕበር ኢንተርናሽናል ነርስ ካውንስል ዝበሃል ኣለዎ ምስኣቶም ክሳብ ዝቀረባ ግዜ ኮንታክት ነይሩናይ ናይ ሓሳባት ምቅያር ገለ ነይሩ እዩ ኣብ መወዳእታ ኣብ ሕብረተሰብ ሞያን ነርሲንግ ንነርሳትን ዘለዎ ተፈላጥነት ክብ ምብባል ሓበራዊ ረብሓታቶም ንምሕላው ሕጂ እዚ ረብሓታት ሒዙ ተበጊሱ ሕጂ ኣብቲ መጀመርያ ፅቡቅ ዝኾነ ስራሕ እዩ ተሰሪሑ ኣነ ዝከረኒ ዞባታት ከለና ቶም ኣካየቲ ስራሕ መፅኦም ስልጠናታት ይቡና ነይሮም ኣነ ኮምፒተር ዚ ከይተረፈ ኮምፒተር መጀመርያ ዝመፀሉ ግዜ ሲ ነርሲንግ ነሩና ነርሲንግ ኣሶሽት ነሩና ብዙሕ ስራሕ ሰርሕ ነይሩ ኣባላቱ ንደገ እንዳሰደደ ናይ ተመክሮ ምለዋጥ ይገብር ነይሩ ብጣዕሚ ሓያል ተጣባቂ ነርስ ነሩ እዚ ማሕበር ነይሩ ኣብዚ ቀረባ ግዜ ካብ 216 ክሳብ 226 ጠቕላላ ስርሑ ጠጠዋቢሉ እቶም ዝነበሩ ኣካየቲ ስራሕ ብዘይተፈልጠ ምክንያት ን10 ዓመት ተጠዋቢሎ ሞ ኣባላቱ ፋሕፋሕ ኢሎም ንሕና ሕጂ ኣብ ወርሒ 3 ናይዚ ዓመት እዚ ሓፈሻዊ ምርጫ ተገይሩ ፀቐጥም ስበዝሖም ምርጫ ገይሮም ንሕና ተመሪፅና ኣለና ሕጂ ቀንደ ዳሕራይ ክንሪኦ ኣለና ተስራሕና ከም ብሓድሽ ነቲ ማሕበር ንምብርባር ተበጊስና ኣለና ማለት እዩ
1: ሕራይ ስለዚ ሓፈሻዊ ጉባኤ ተካይዶስ ተመሪፅኩም ኣለኹም እሞ እንታይ እንታይ ስራሓት ጀሚርኩም ኣለኹም
0: እወ ሕጂ ስራሓት ጀመርናዮ ገና ውሑድ እንድዩ ተቀዳሚት ክንገብራ መሪፅና ዘለና ዋላ ጀሚርና ይሆን ዘለና

0: ራትና ዳግመን ክንምድቦም ክንክእል ኣለና። ሕጂ ኣብ ዞባ ማእከልን ኣብዘን ዓበይቲ ሆስፒታላት እንዳ ዓይኒ፣ እንዳ ሳይኪያትሪ፣ ኦሮታ፣ ሓሊበት ገለ መለ ኩሎም እዚኦም ወዲብና ኣለና፣ ኣብኡ ወኪል ገይርና ኣለና ማለት እዩ። ሕጂ ብዛ ወርሒ 7 ከዓኒ ናብተን ተረፋ 5 ዞባታት ኬድና ነቲ ኣባልና ኣብዚ ሃገር ዘሎ ኣባል ክንውድቦ ክንክእል ኣለና። ባይ ዲፎልት ኩሉ ኣብዚ ሃገር ዘሎ ነርስ ኣባል ሕጂ ንኣብነት እንድሕር ዳ ኣባላትካ ዘይጠርኒፍካ ማሕበር ኢና ክትብላ ይትክልና። እታ ቀዳመይቲ ሕጂ እዛ ዓመት እዚ ቀዳመይቲ ዓመትና ወሲናያ ዘለና ኣባላትና ንምጥርናፍ እዩ። ብድሕሪኡ እንታይ ኢና ክንገብር? ንሪኦ ኣብዚ ሆስፒታላትና ንሪኦ ብፍላይ ኣብዚ ዓበይቲ ሆስፒታላትና ንሪኦ ፀገማት ኣሎ። ሓደ ካብ እዚ ናይ ምብሃል ፀገም እዩ። እስኻ ሕጂ ብነርሲ ኢኻ ንፉዕ ኢኻ ሓያል ኢኻ ገለ እንድሕር ዳ ኣፕሮች ኣቀራርባኻ ድሕር ንሕሙም ከዓኒ ቅድሚ መድሃኒት ምጅማርካ ብናትካ ኣቀባበላ ኢኻ ፍርቂ ሕማሙ ተብሎ ሕጂ ፀገማት ኣብ ኣቀባበላ ገለ ሕጂ እዚ ኢንተርፐርሰናል ኮሚኒኬሽን ናይ ምብሃል ስልጠና ኣብዘን ዓበይቲ ሆስፒታልናታ ክንህብ ኢና ክንጅምር ኢና ዘለና። ስለምንታይ ሕሙም እቲ ትህቦ ኣገልግሎት እቲ ትህቦ ብሉፅ ኣገልግሎት ኣይርዮን ከመይ ጌርካ ተቐቢልካ ዮ ጥራሕ ዝርዮ ዘ ፈርስት ኢምፕሬሽን ላስትስ ብሉ እንግሊዝ ነታ ሓሳብ እንድሕር ብገንጫር ገይሩ ቀሪፁካ ክኣቱ ከሎ ብድሕሪ እትህቦ ስፔሻል ኬር ኣይምልከቶን ኢና። ሕጂ እንታይ ኢና ፀገም ርኢና ዘለና ለሊና ዘለና ኣብ ኣቀባበላ ገለ ፀገም ስለ ዘሎ ነዚ ንምምሕያሽ። ካልኣይ ከዓኒ እቲ ነርስ ኣብ ኤርትራ ዘሎ ምስ ናይ ዓለም ቴክኖሎጂ ወይ ምስ ናይ ዓለም ሳይንስ በፂሕዎ ዘሎ ክኸይድ ስለ ዘለዎ ዝተፈላለዩ ክኢላታት እንዳምፃና ስልጠና ንምሃብ ንኣብነት ሕጂ ሓሽሕጂ ኣለብትና ከም መወልዳን መጠን ኣብ ሕርሲ መፂ ዘሎ ቴክኒክ ሕጂ ደርጋ ተቐይሪ ኣብ ተሓራርሳ ማለት እዩ። እዚ ሕጂ እቲ ሓድሽ መፂ ዘሎ ምስቶም ኣባላትና ኮሚኒኬት ንገብር ክንምህሮም ክንክእል ኣለና። ሕጂ ኣነ ኣብቲ ሚኒስትሪ ጥዕና ናይ ፕሮግራም ናይ ሕርስን ጥእስን ኣለኹ። በዚ ከዓኒ ናይ ነርሲንግ ኣለኹ። ሕጂ ኣብቲ ናይ መወልዳን ዝመፅ ዘሎ ሓድሽ ቴክኖሎጂ ነዞም ንመወልዳን ክምህር ክኽእል ኣለኒ። ናይ ዓይነ እንታይ ሓድሽ ቴክኒክ መፂ ኣሎ ክኢላታት እንዳምፃና እንዳ ዓይነ ከድና ክንምህር ክንክእል ሕጂ ከምኡ ትመደብ ጌርና ኣለና። እቲ ዓብ ነገር ሕጂ እቲ ንኣሽቱ መጀመርያ ማለት እ ቀዳምነት ክ ፀኒሐ ካልእ ግን ሓደ 5-6 ነጥቢ ዝቕመጥኒ ኣለና ናይ ማእከላይን ናይ ነዊሕ ርሑቕን መደባት ማለት እዩ። ሓደ እንታይ እዩ ንጥፈታት ነርሲንግ ዓለም ለኻዊ ደረጅኡ ከም ዝሕሉ ንምግባር እቲ ዓላማን ሓደ እንታይ እሱ ፖሊስታት ምሕንፃፅ ሕጂ ሚኒስትሪ ጥዕና ኣብ ዝገብሮ ፖሊሲ ምሕንፃፅ ማሕበር ነርስ ክወከል ክኽእል ኣሎ ተወኪሉ ኣብቲ ፖሊሲታት ግን እጃሙ ከበርክት ክኽእል ኣለዎ። እዚ ሓደ ቅድሚ ሕጂ ዘይነበረ ድምፂ ነርስ ትስማዓሉ መንገዲ ኣብቲ ፖሊሲ ሕጂ ዝኾነ ኢንፍሉንስ ንኣብነት ሕጂ ከምዚ ቅድመ ዘለዎ ከምዚ ኣይምሃርን እዩ ድሕር ባሃል ኮይኑ እንታይ እዩ ማለት ምስቲ ዝምልኮቶ ኣካል ኮንካ ኣብቲ ፖሊሲ ክወፅእ ከሎ ክትማወት ክትክእል ኣለካ ነርስ ወኪልካ ማለት እዩ። ካልኣይ ሞያ ተጠባቕነት ተጠባቕነት እሰያ ነርስ ብዝተፈላለየ መንገዲ ፀገማት ከጋጥሞ ይኽእል እዩ። ንስኻ ምስ ላዕሉ ሕጋዊ ማሕበር ስለ ዝኾንካ ብዝኾነ ኣካል ናይ መንግስቲ ክትረኸብ ስለዘለካ ወይ ስለዝኽእል ንዝለዕለ ኣካል ኬድካ እቲ ወፃዓ ናይ ነርስ ንድሕር ኣሎ ኮይኑ ክትጠበቕ ትኽእል ማለት እዩ። ሳልሳይ መሪሕነት እጂ ነርስ ምስ ሕሙም ጥራሕ ዝውዕል ዘይኮነ ካብታ ሜትሮን ናይታ ወይ ካብታ ሄድ ነርስ ጀሚሩ ኣብ መሪሕነት ካዓ ይሰርሕ ነርስ ነታ ወርዲ ዝመርሓ ንሄድ ነርስ እዩ። ነቲ ሆስፒታል ብዓብዩ ዝመርሖ ሜትሮን ነርስ እዩ። ናይ ዞባታት ይኹን ናይ ማእከላዊ ቤት ፅሕፈት ፕሮግራማት መራሕቲ ነርሳት ሕጂ እዚኦም ብቕዓት ናይ መሪሕነቶም ኣብ ምድልዳል ነርስ ዝለዓለ ጥራ ክፀወት እዩ ማለት እዩ። ንምልከቶ ክኢላታት ናይ መሪሕነት ወይከዓ ናይ ሊደርሽፕ ክኢላታት ኣምፂና ስልጠናታት ክንህብ እዚ ሓደ መደብናይ ማለት እዩ። ካልእ ኣህጉራዊ ምትሕብባር እዚ ኣይሲኤን ክሳብ ዝቀረባ ግዜ ምስኡ ርክብ ነይሩናዩ እንታይ ካ ትገብር ናይ ዓለም ተመክሮ ይሰዱልካ ኤርትራ በፂሓቶ ዘላ ተመክሮ ከዓኒ ንዓለም ከዓ ሸር ትገብር። ኤርትራ ቀሊል ተመክሮ ኣይኮነ ዘለዋ ኣብ ሞታዴታትን ቀሸላትና ብፅያቶ ዘላ እዚ ንዓለም ትምህርቲ እዩ ማለት እዩ። ካልእ ኣብ ከታበት ፈጢርናዮ ዘለና ስታይ እዚታት ካ ሕጂ ምስቶም ናይ ደገ ካብኣቶም ተመክሮ ትወስድ ተመክሮካ ከዓኒ ተካፍል። ሕጂ ኣምላኪ ሓግዝ ብዙሕ ዓይነት መደባት ኢና ሓንፂጥና ናይ ቀረባን ናይ ርሑቕን መደባ
1: ፅቡቅ ምስኡ ዝኸይድ ሕጂ ምስቲ ኣብ ሕክምና ዘለዋ ካ ብዙሓት ማሕበራት ኣለዋ ምዚአን እንታይ ዓይነት ርክባት ወይ መደባት ሒዝኩም ኣለኹም? ዚ
0: ድሮ ከ ምስ ማሕበር ነርስ ምስ ፕሬዚደንት ተረኺብና ነርና ሕጂ እንታይ ዝበሃል ዘሎ ከምዚ ክብለካ ፀናሕኩ ወላብቲ ጉባኤና ከማ ናብቲ ሓፈሻዊ ጉባኤ ዝገበርና ንሕና ተመረፅናሉ እንታይ እዮም ዝብለሉ ከምዚ ክብለካ ፀናሕኩ ነርስ ከይሓስካ ትካል ጥዕና ስለዘየለ ማሕበር ነርስኩም ከዓ ብተፈላለየ መንገዲ ተደናጊ ወይከዓ ድሒሩ ስለዝፀንሐ ኣብትገብሮ ኩሉ ኣብ ጎንኹም ኣለና እዮም ዝብሉ ዘሎ ቱዚ ኤክስተንት ሕጂ እንታይ ዝሕሰብ ዘሎ ዝበልኩ ከ እንተወይ እዚ ፕሮፌሽናል ካውንስል ክንምስርት ኢና።

0: እንታይ እዩ እንድሕር ሪኢኻዮ ማሕበር ሓካይም ማሕበር ህዝባዊ ጥዕና ማሕበር ላባራቶሪ ማሕበር ኣንስተዚያ እዚኦም ፋሕ ኢሎም ዘለዉ ኩላና ማሕበር ዘናይ ነርስ ድሕር ሪኢኻዮ ዓላማ ንሓንቲ እያ ንሕሙም ንሕሙም ጥራሕ ንሕሙም ማእከል ዝገበር እዩ ሕጂ ካብ ተፈናጭልና ንሰርሕ ሓደ ካውንስል ሓደ ማሕበር ጌርና ሲ ነቲ ንህቦ ኣገልግሎት ዚ ድርዕ ንፈጥረሉ ዝብል ስለ ዘሎ እዚ ሕጂ ኣብ መጀመሪ እዩ ዘሎ ኣይ ሆፕ እዚ ኮፊልና ተራዳዲእና ብሓደ ኮይና ክንሰርሕ ተስፋ ንገብር ማለት ብማሕበር ነርስ ወገን ከዓኒ ፀገም የብለን ማለት እዩ
1: ሓራይ ስለዚ እዚ ማሕበር እዚ ኣብ መፃውን ዓብዪ ክንሪኦ ከምቲ ናይ ቀደም ነበሮ ፅልዋ ፈጢሩ ሓቋፍ ማሕበር ክኸውን ተስፋ ኣለና ስለዚ ከም ናይ መደምደምታ ንኣባላት ናይዚ ማሕበር ክትመሓላልፎ ትደሊ እንተለካ
0: ሕጂ ከም መደምደምታ ከምዚ ክበሃል ፀንሐ ነርሲ ኖብል ፕሮፌሽን ሓደ ክቡርን ዓብን ሞያ እዩ ሕጂ እዚ ሞያ እዚ መጀመርያ ንሕና ነርሳት ከምዚ ዓይነት ሞያ ምኳኑ ክንፈልጡ ክንክእል ኣለና ሕጂ ኣይዳወት ማለት ገለገለ ሰባት ሲ ናይ ኣይደንቲቲ ክሳይ ኣለና ኮይኑ ስማዓኒ መን ነርስ ኣነ ነርስ ኮይነ ክሳብ ክንደይ ሞያ ነርስ ዝፈልጡ ክሳብ ክንደየ ዘኽብሮ ኣነ መጀመርያ ኣነ ሞያይ ንድሕር ዘይክቢረ ወ ሓደ ሰብ ክኽብረላ ይፅበኒ እሱ ክንደፍኣሉ ክንክእል ኣለና ካልእ ነርሳት ከም ዘመናዊ ቴክኖሎጂ ንክሰርሑ ቀፃሊ ስልጠናታት ክዋሃቡ ክክእል ኣሎ እዚ ሕጂ መወዳእታ ክብ ዘለን ነርስ ክሰርሕ ኣለዎ ነርስ ከምዚ ዓይነት ሞያ ዘለዎ ነርስ ብሉፅ እንድሕ ትብላ ኣለካ ኮንካ ብቴክኖሎጂ ብሳይንስ ክዓጥቕ ስለ ዘለዎ ብዓብኡ ሚኒስትሪ ጥዕና ምስኡ ተሓዊሱ ከዓኒ እዚ ማሕበር እዚ ከዓኒ ተርኡ ክፃወት ክኽእል ኣለዎ ካልእ ነርስ ስርሖም ብቕዓት ንክፍፅሙ ዘድልዮም ናውትን ምቹእ ናይ ስራሕ ሃዋህን ክፍጠረሎም ክኽእል ኣሎ እዚ ክትሰርሕ ንድሕ ዳ ኮንካ ሃዋህ ወይ ከዓ እቲ ኢንቫይሮመንትናትካ ምቹእ ክኸውን ክኽእል ኣለዎ እዚ ሚኒስትሪ ጥዕና ይሰርሓሉ ኣሎ ማሕበር ከዓኒ ምስኡ ኮይኑ ከበርክት ክኽእል ኣለዎ ነርሳት ኣብ ፀገማት ጥዕና ኤርትራ ዝተመርኮሰ መፅናዕትታት ገብር ሕጂ ንኣብነት ኣብ ሓደ በዚ ዞባ ዘሎ ሆስፒታል ሓደ ተኸታታለ ዓይነት ሕማም መውፅኦ ንድሕር ኣሎ ነቲ ሕማም እንዳፈወስካ ምኻድ ፍታሕ ኣይኮነ መፅናዕት ክገብር ኣለዎ እዚ ሕማም ከበይ ዝመፀ ዘሎ ኣፅኒዑ ካብ ምንጭኡ ክጠጠው ከብሎ ዘለዎ እምበር ሕሙም ዘዝመፀ ሓኪምካ ዝኸውን ነገር እዩ ሕጂ ነርሳት ተማሂሮም እዮም ሕጂ ናይ ምርምርን ናይ መፅናዕትን ናይ ሪሰርችን ተማሂሮም እዮም ድሕር ሕጂ ተመራመርቲ ክኾኑ እቲ ማሕበርቲ ዝማሕበር ቆይሙ ዘሎ ግድኡ ክዋፃ እዩ ማለት እዩ ተመራመርቲ ክኾኑ ክእሉ ኣሎም ኢልካ ሕማም ዘዝመፀ ምሕካም ናይ ትራዲሽናል ናይ ቀደም እዩ ማለት እዩ ተመራማሪ ንምግባሩ ነቲ ነርስ ክሳይ ኣሎ ካልእ ሕብረተሰብ ነቲ ነርስ ዝህቦ ርዚን ኣገልግሎት ኣፍልጦን ክብርን ክህቦ ክእል ኣሎ እዚ ቀሊል ኬድካ ስለ ትረኽቦ ከም ቀሊል ጌርካ ትወስ ነርስ ክብሩ የድልዮ ስለምንታይ ዋላ እኳ ግቡኡን ማለት ግዴትኡን ዋላ እንተኾነ እቲ ዝገብሮ ዘሎ ለይትን መዓልት 24 ሰዓት ካብ ሕሙም ከይተፈልየ ዝሰርሐ ነርስ ጥራሕ ኩሉ ዓይነት ሞያ ንሕሪኢኻ 24 ሰዓት ምስ ሕሙም የለ 24 ሰዓት ሕሙም ዝሰርሕ ነርስ ስለ ዝኾነ ሕብረተሰብ ሞይኡ ክፈልጠሉን ክብሩን ክህቦ ከም ዘለዎካ ክንሰርሕ ኢና እዚ ዕድል እዚ ስለ ዝተዋሃበኒ ደጊመ ብሽም ማሕበር ነርሲ ኤርትራን ብሽመይን ኣዲብ ንዓኻ ንሚኒስትር ዜና የመስግን ኣለ
1: ሓረይ ምናልባት ሓንቲ ሕቶ ዝረስዕ ክዋ ነራ ምዝዘን ቤት ትምህርቲ ኣሶሽት ነርስ ድዩ ካልእ ነርስ ዝምህራ ኮሌጃት ክትገብሮ ተሓስቡ ዝምድናታት ከ
0: እዚኣ ቀንድያ እዚኣ ክተርስዕ ክማን ዘይነበረ እያ እንታይ እዩ ሕጂ ዋላ ድሮ ከማን ምዞም ናይ ዘን ኣሶሽት ስኩል ተዘራሪብና ኣለና ከመይ ዘሎ እቲ ብቕዓት እንታይ ዞ ኤክስተንት ኣብ ካልእ ዓለም ድሕር ሪኢኻ ኣሶሽን ነርስ ኣሶሽን ወይከዓ ማሕበር ነርስ ስጋብ ካሪክለም እዩ ዝቕይር ኣብ ካልእ ዓለም ሕጂ ንሕና ከይምፅኢልና ኣብ ካሪክለም ክንቀይርና ማለት ኣይኮነን ግን እቲ ካሪክለም ዝወፅእ ዘሎ ረቪው ክንገብሮ ክንክእል ና ምስተን ትካላት ትምህርቲ ኮንና ማለት እዩ እቲ ዝወፅእ ዘሎ ካብአን ተመሪቑ ዝወፅእ ዘሎ ኣብ ምንታይ ኣብ ምንታይ ብቕዓት ዝገድሎ ዘሎ ንኣብነት ኣብ ሕርሲ ንድሕር መፂና ኣብ ማተርናል ሄልዝ ንድሕር መፂና ንሪኦ ፀገማት ኣሎ ሕጂ እዚኦም ኮንታክት ክንገብሮም ኣለና ኣብዚኣ ሲ ቁርብ ይጎድሎም ኣሎ ክወፁ ከለዎም ስወፁ ንሪኦም ኣለና ኢንዲዩዘርስ ንና ናይ መወዳእታ ተጠቀምቲ ናይቶም ዝምረቑ እንዲና ሕጂ እዚንእዝንእዝን ፀገማት ስለ ዘሎ እዚ ብከመይ ይፍታሕ ተባሂሉ ድሮ ኣብ ገርመካ ኣብቲ መደብና ኣሎ ምስተን ኣሶሽን ምስተን ትካላት ትምህርቲ ርክብ ክንፈጥር ኢና ከም ዝበሉ ከዓ ካብቲ ካፒክ ሴረሞኒ ጀሚሩ ገለገለ ፀገማት ዘሎ ተረዳዲእና ራዲካል ቸንጅ ሓፂር ግዜ ክሉ ክንገብር ኢና ማለት ኣይኮነ ግን ኮፍ ኢልና ግዜ ሂብና ማለት መደብ ኣለና እቲ ብቕዓት ሲ ዝሕይለሉ መንገዲ ሕጂ ክምረኦ ከሎ ገለገለ ጉድለታት ትርኢ እንዲኻ ኮፍ ኢልካ ምዝታይ ሲ ረብሓታት ኣለዎ ኢኣምን ማለት እዩ
1: ኣቶ ኤፍሬም ዝበኣይ ፕረዚደንት ማሕበር ነርሲ ኤርትራ ስለቲ ስቱድዮና መፅኻ ዝሃካና ሰፊሕ ዝርዝራዊ መብርሂ ብስመይ ምስ ተዓዘብትን የመስግነካ ዓውቲ ዝኾነ ናይ ስራሕ ግዜ ይኮነልኩም ድማ የመን
0: ይቀኒ ኣለ
1: ባርካ ዝኽርኩም ተዓዘብቲ ብዛዕባ ማሕበር ነርስ ኤርትራ ንገብሮ ፀናሕና ቃለ ምሕተት ኣብ ስዛ ዘይምሎ ስለመክታልኩም ንመስግን ሰላም

0: ወይ ጉድ! አንታስ መን ወደ ለቢምካስ ነዝ ብሓጎይ ተተ ኣይኮብለል ካመፂኻ
1: ብሓጎይ
0: ኣብየ
1: ካሓተካ ዶ
0: ዋ ሕተተኒ እንታይ ሕቶ ዶ ኣንፂኻ
1: ምስላ እዩ በትሪ ሓቂ ትቐጥል መራይ ትስበርን ትብሎም ፀኒሕካ ሞ እንታይ ማለት እዩ
0: ዋይ እንታ ናይ እዛ ስድራ ክትወስድ ደሊኻ እንታ ቆልዓ ኣይ እዚኣዳ ኣይ ክንድማ ዓንጣጤል ድኸውን እዛ እንታ እንዲኢ ዘለዋ ብደውካ ትውዳእ ዘይኮነ ሃየ በላብታ ዳዕሮ ውስድ ኣብለኒ እሞ ኣብኣ ኮፍ ኢለ ከዘን ትወልካ ዝወደ
1: ረይናዓና
0: ዕድሜኻ ትና
2: ሃብቶም ሃብቶም ንዓኻ እንዲ
3: ኣቤት ኣቤት ጎይታ
2: ኣነ ዛምላይ ወዳእቶ ክሓሱ ዳሃየ ዘድግመኒ ፈቱን እየ
3: የቕሬታ የቕሬታ ጎይታይ ኣብዚ እንዳ ኸብቲ ኸፀኣር ስለ ጽንሐ ኹ እየ
2: ስማዕ ልክዕ ልዕሊ ደቂ እየ ዝኣምነካ መንፋዕትኻ እንተ ዘይጉዲድካኻ ይትረፍ ንጓለይ ጥራይ ዘይኮንኩ ማዕረ ደቀይ ከውርሰካ እየ
3: እሺ እሺ ጎይታ
2: ደጊመ ምስቶም ቲሓፀብቲ ጠባ ተሰሪዐ እየ ስለዚ ክብረይ ዘጉድል ክርእን ክሰምዕን ኣይደልን እዩ
3: እሺ እሺ ጎይታ
2: ሃየ ተሰጋር በቕሊ ዳልወለይ عد بصحيلخ مፅ
3: هراي هراي قويتها

0: ክጠቅመኒ እዩ
1: ሓቀኺ ዘይተኣውየልና ኮይኑ እምበር ቀደም ኮይና ሜትና ሕጂ ብየ
0: ናብ ኣቦይ ከይዱ
2: ዝገበረ ገይሩ ስከዓ ናብ ኣቦና ከይዱ
1: እንታዘይ ኣቦይ ምን ትፍረአና ኣሎ እዩ ሃይንዕ ናይ መምርሒ
2: ኣንቱም ደቂ ንዑ ትጋገይኹም ዘለኹም ንዓይስምዑኒ መድሃነ ፅጋይ
3: ዝወፈረ ብሰላም ዓዲ ዘሎ ብሰላም ኣውዕለና ወጎይታ ምስ በዓል ሓቂኹም ተፀሊሎም ዳኣ እንተኮይኖም እምበሪ ቀደም ዓዳ ዘርሓቐትላ ክደልዩሲ ካብ ነዚ ሓደ መዓልቲ እፉ ኢሎም ሰላም ክስኑ
4: ሰብ ገዛ ኣንታዳ ተምናዎ ኣታለኹም ዶ
3: መኒ ከኣቶ ከመይኩም ውዕልኩም ዕማረ ደ ናይ ድሓ እንዳ ኣስሓ
4: ከመይክውዕል እዋ እቲ ድሄ ክየ ንባል ምስ ደንጎ ክንእሲ ኣይ ኣታዚ ረቢል ዓለሚን ጋለ ግዲ ኸሪአኒ ኢለዝሰጊ
3: ገደለ እንታይ ከይትርኢ ኢልኩም ዝፈራሕኩ
4: ኣይ ትብኢሎ ክዋ ዘይልአ ክዋ ዘይልአ ሓረጉ ቤንስኪ ናይ ድሓ እንዲ ክዳ ድኸኒ ገዳዶ ዝዓርከይ ዳ ገይሩ ኮይኑ እዩ ማለት
3: ናይ ዓርክኹም ገዲፍኩም ዝተተዛረቡ ንጉማ ምቕባፅ ኢኖማ
4: እንታይ ክገብር ኢልክ እየ
3: ቅልቅል ይብሉ ሞ ነዘን ስንቀም ቋፂሮም ስዕዝር ቅልቅል ይብሉ ሞ ሓንቲ ለይ ተሓዲሮም ስገንጥል ካን ካን ነዛ ሓዳርና ነዛ ንብሶምን ርሲዑማ
4: ዳሓር ከኣቶም ነዎ ዓርከይ እኮ ሓቲ ነገር ድሕር ዳ ሓሲብዋ ኣብ መዕለቢያ ከይብፃሓ ሰለም ኣይብልን ኣሕር ከዓ እንተሓረጉ ወዮ ደኣ ጉማላእንኩም ሰሪቆም ኣብ ደይ ሽጉርኩም ኣብ ደይ ፀጎምኩም ኣእትዮም ኹም እምበሪ እዛ ዓርከይ ኣይ ፃዕዳ ሃብታም እንዲ ዝነበረ ዳሓ መን ይፈልጥ ሓንቲ መዓልቲ ክቆርዐ
3: ይኸየ በሉስኩ ከም ኣፍኩ ምግበረለይ ከም ኣፍኩ ምግበረለይ ዕመረ የ
4: ንመን ኢልዎ መን ኢልዎ ከይደ ደኣ ከይደ
3: እንታይ ዳኣልኩም ክሒዝኩምለይ መፂኹ
4: እንተሓረጉ እንታይ እሞ ከይምፅእኺ ዳሓር ከዓ ደንበ ክምስ ፀብኡ ከሎ በይኒ ክደይሰተኽሎ ሕጂ ኣነበይ ናይ ሸዊት በሊዕ ኢልክኒ ከይደ ደኣ ከይደ
3: ኣራይ በልብሩክ መዓልቲ
4: ዘይግደ ሓደ መዓልቲ መፅእ ኢለ ሒዘክ ኸዩ ዝረጎፆ ክንረግእሲ ድልውቲ ደኣ ኮይን ክፅንዕኒ
3: ወሸለ ኣንቅሉ ደኣ መርዕመረ የ ዝረጎፅዋ ክረግእሲ ድልውቲ እየ
4: ወዲእ እየ ወዲእ እዩ ድልውቲ ጥራሕ ኩኒ
3: ሓራይ ብሩክ መዓልቲ
4: ብሩክ መዓልቲ ከይደ መ

0: እንታታይ ዝበሎ ሃብቲ ከም ዝበሎ ሻይ ከኣሎ
1: እንታይ ዝበላ ጥሪተን ዘለዎም በጃኻ
0: ወይታ ኸበካ ተደልዩ እንታይ ደስ ኣነ እዩ ኧረ ከምቲ ዝዕለልቲ ኮይኑ ሲ ዘርእ ሓንቲ ላሜን ኮይ ዝበሃል
1: ወ ቀደሙ እውን ትምርፅ ዘርኢ ውሕድ እዩ እንታታይ ዳ ኮይኑ ኢዶም ግና እዚ
0: እንታ ዘወል ናበይኻ ተሃወይካ ኣይክመፅና እንዲግዲ ኣዴኻ ሲ ናይታ ብቆልዓኻ ትፈልጠካ ቆልዓ ዘለካ ምስላይ ትግበሮ
1: ነዘ ወልዳሃነዶ
0: ግረፍ እንዶ ዛሓይል ምፅባሕ ዝወሊ ዋላ ድ ኣብል ደምዕ ባይና ትኾንካ ከማኻ ሰቡት ምቓና ይዘንግዕ
1: ክላት እምበል
0: ሓደር ኣብለካ ኣለኹ ንሃብቶም ሓወይ ከዓ ብሉስሉ ዘረባ ድኣ እምበር ደረቕ ብደረገድካ ክትቁልሶ ከይትፍትን ኩላ ጋብሉ ርአ ፋዕ ከይተብለኒ ተጠንቀም መፂእ ኣሎ
2: ኣሕዋት ብሩኻት ደንጊኩም ዶታ ኣብ ገዛ ኮይና ከይንዕለልሲ ተሃዊኩም
0: ኣይ ድሓን
1: ኣይፋሉን ሃብቶም ንሕና ኣሕዋትካ ብሓደ ዓብ ጉዳይና ደሊና ካብ መፂና ዘለና
2: ዶ
0: ዝበሊ ህደ እንዳ ስማዕ ሞ ሃብቶም ሓዊ ፊት ትብሎይ ትርአ ጋም ዘብለካ ርአ እንድ ካባና ካብ ኣሕዋትካ ተፈሊኻ ረኽበት ከተማዕዱ ምዞም ሓንቲ ፅቡቕ ወረ ዘይብሎም ገዛ
2: ፅቡቕ ወረ ዘይብሎም
1: ወዳ እወ
0: እንታ ዝበለ
1: ኣልግስ ሃብቶም በቲ ከይድካ ባእሲዕ ግርግር በቲ ከይድካ ሓሰር ምቅፃል እምበር እንታይ ጥዕሚ ወረደድ ኣለዎም እዚኣቶም
2: እንታ ደቂ ወይ ደክ ንኣልግ ዘይቀበሮ ንመፃእ ከበዶ ጥራዮም ተግባሮም ፈይጠሊኩምኩን ጓሎም ሒዘ ዘለኹ ዳሃርካ ኣሕዋት ኮንኩም እምበር ካብትርሶም ዝገብሩ ንላዕሊ እንታይ ዝገብሩሉ ይኹን
1: እዋ ሃብቶም ንኸርስኻሲ ልዕሊ ህውነትን ጭውነትን ሰሪዕካዮ እሞ ድማ ካብቲ ሓላል ከይከውንሲ ካብቲ ሓራም እንታ ግደፍ ኣየ እንታ ኣለዎ ንሕና ኣህዋትካስ ሓንቲ ንገብረልካ ኢና
2: እወ ሓንቲ ትገብረኢልኹ
1: እዋ
2: እወ ሰሚዕልኩም ኣለኹ እዚኣ ድሕራ ኮይና መምትኢትኩም ድሕሪዚ ሓጂ ተንክስ ኢልኩም ናባይገትኩም ከይትመፁ ከይደ ኣለኹ
0: ኣታ ወዲ ሃብቶም ንዓኸ እንዴታ ንዓታ ከይዲ ዲታ
1: ዋይ ሕዝረ ዋይ ዘወልድብደብካ መይትካ ንዕናታ ጋ ንበል
0: ናበይና ንኸይድ
1: ንዓድና
0: እንታይ ሒዝና ክንከይድ ተመሊስካ ትረድኦ ገዲፍካ ይትእቶ እዩ
1: ጠንጢንና እናኸደ
0: ይኸይድ ኣታ በዚ ንወዲ ከምዚ ክንሕለ ኣሎ ዳ ነቕልና ኢና ብቐደሞ ትፈልጥካ እዚ ከዓ ብሰንኪኻ እዩ ቀስ ጌርካ ክንተረዶ ሓፅ ከም ዝብል ጌርካ እዩ ሕጂ ድማ ሃየን ሰዓቦ እንተኾነ ፍቓድና መልእ ኣይመልአን ድማ ዓስ ብለኪ ክር ብለኪ ተዓብዮ ክነብሪ ህበኪ እዩ ዘይፀዓስ ጌርና ንዓድና ንምለስ ሃይ ሰዕበን ሕጂ ሰዕበን ባታ
1: መዋላወሊ ዝኾንካ ፍጥረት እዛ ዓጠቕኮ ስረ ጥራይ ክተፍትሓኒ

0: ወይ ጉድ! ኣንዶም ጎይታና እንታይ ዝበለዛ እንተርእዩ ዘለኩም በሎስ ከምላ ኣብሉለ
1: ስምካ መን ኢኻ ዘልካኒ
0: ሳፅየ
1: ሓቅኻ ሳፅየን ኢኻ ኢልካኒ ከምቲ ዘዕለልኩ ኸዓ እዩ ካብ ገዛእ ሃብተይ ብዘለምቲ ብድኽነት ምስ ወደቅኩ
0: እወ
1: ዘጋጠመ ከጋጥመኒ ኢለ ኩሉ ዋኒነይ ጠንጢነ እ ንምሸቱ ግዳ ሰልጠን ንኸውን ኣሳኣነይ ክሳብ ዝጠልማኒ ኣበይ ኣበይ ዘይበፅሕ
0: ትሩፍ
1: ሕጂ ድማ ኣነኹለ ተስፋ ከይቆረፅ ክኾለ የል ይብል
0: ላም ክደልሲ ክንዲዚ
1: እ ንላም ጥራይ መኣስ ኮይኑ እንተናይ ንፍትሒ እየ
0: ዋ ኣነ ስባ ኸሲርኩም ምበልኩ
1: ኣይኮሰርኩን እንታይ ማለትካ ተስፋ ንዘይቆረፀ ዝበፅሖለኒ ንዝበለዶ ኸሲርካ ኣበሃል ኢል
0: እንታይ ደኣ እሞ ክንብልና ቁርብከ ቁርብከ እንታይ ፍሉይነት ነይርዎ
1: ፍሉይነት ኣደበልካ እንካ ንበል ስማ ጉማ ሕብራ ጣላ ዒበላ ዒበላ እትሕለበ ዕዙእትን ወርቂ ሓቅን ካወቦይ ዝወረስክዋ ኮይና ሓብ ሓቢትን ኣላይት ሙሉእ ስድራን እያ ነይራ ካልእ ከዓ ነይርዋ ግና ምምካዕ ክመስል እዩ
0: ኣይፋሉ ሓቂ ምዝራ መዓስ ትምክሕቲ ኮይኑ በሉ ዳ
1: በል ባዘይ ጓሃየ ፅጉም ዓዲ ይከሰስ
0: ከመይ
1: ከመይ ሲ ብጠስሚ ሰንበት ንኹሉ ስኡንቲ ዕንግላ ኣደያ ነይራ ጉማ
0: እዚኣ ድኣ እንታ ተኣምራታዊት እ እዚኣ ዘይተደልየት ከታመነ ድለ የግዳሲ ምስቲ ምንዋሕ ግዜስ ሕማቕ ኣሎ ፅቡቕ ኣሎ ዓድኹም ዘይተመለስኩ
1: ሳፂ ከይመውት ደኾኒ ኢኻ እንታ ኣነ ቶመትክውን እኳ ሓቂ ትመውትን እየ ንኣዚ ፅሕጥሩ ድማ ወሊደ እየ ግናሲ ብህወት እንከለኹ ኣይስልክን
0: ካን
1: ኣኸለ
2: ዋ ከመይ ውዒልኩምኣታ
0: ጎይታ ድሓ እንዳ ውዒልኩም ከመይ ውዒልኩም
2: ኣቶም ሰብኣይ ኣበይና ጠፊኹም ቀኒኹም ኣይረአኹምን
1: ኣይጠፋእኹን ኣለኹ ደይቲ ህወተይ ከም ትፈልጥዎ ኮነ የል ኮይኑ እንዳ ኣሉ
2: እሞ ገዛ መፂኹም ብልዑ ዝተይደዎ ኢለኩም
1: ኢልኩምኒ ሽሕ ፍረይ ኣሓኹ ደይ ብሰላ ፀባ ኣሓኹም እየ ተዓንጊለን ዝዋሳወስን ዘለኹ
2: ኣነ ዛምላይ ወዳእቶ ክሓሱ ጸጋታተይ በጫ ኢሉ ግዳም እናፈሰስ ከብድኹም ብጥም እዩ ብኒሕ ክትሞቱታ እንታይ ገበረታ ነፍሲ ከስዕኹም ኣጥቂኩም ኣይትምርቑ ድኻን ቀል ዓለመኛ እንኳ ይፈቱን ምፁ ምፁ ምፁ ከብድኹም መሊኢኹም ትኸዱዋ
1: ራይ ጎይታ
3: ልበይ
0: ጎይታ እዩ ድሓኒ ጎይታ
3: ድሓኒኹም ጎይታዳሓ ክትገድፍ
0: እሞ ገዛ ደ ክነብፅሓኩ
3: ኣይፋሉ እንታይ ገበርኩም
0: ክነብፅሓኩም
1: እንታይ ይበሃል እንታ እዚ
0: ኢልካ ደ እንታይ እጉድ
1: እንታ ዞም ብሩኽ ሰብኣይ ሰ
0: ብሩኽ ደበልኩም ሞ
1: እሂ
0: ወላ በሉ ደኣ ሕሳበይ ኣብ መዕለቢ ከየብፃሕኽዎ ወይ ከሰለም ካብ በልኩም ሲ
1: ናይ ክጥዕመኒ ማእስ ነቒለ
0: ሙሕራ በዓል ለዊሕ መንገድን በዓል ገዚፍ ዕማምንኹም ሞ ዋ ፃማኹም ትረኽቡላ መዓልቲ ትረኸ

0: ከመይ ድመሰለ ሰብኣይ ኩሉፍ ኢሉ
1: ብሓቂ
0: ግርም እዩ
1: ኩሉፍ ኢሉ
2: ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወ ጎይታ ዓዲ ደኽብለካ ዳዕሮ ሰማይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ ዘለበ ቁመት መራራይ ፈከራይ መፀትካሮ ዝዓለም ጣልማይ መፀትካሮ ዝዓለም
0: ራኽሎ ኣኽሎ ብለስዎ ብለስዎ ብለስዎ ኣኽሎ ኸፋብሉ
1: ናብ ሰብኩም ኣብሉ ናብ ሰብኩም ኣብሉ እስከ ወሪዱ እንታይ እሞ ክግበር እንታይ ብሃል ኮይኑ
3: ህቂ ኣቦይ ዛምላይ ኣቦይ ዛምላይ ኣቦ ኩሉና እዩ ነይሩ ጠልግደ እንተኾነ ግን ሃብቶም ሓወይ ብገዛ ቐብሩ ኣብዛ ሓመድ ድበናይ ኣቦይ ዛምላይ ዘይምርካቡ እንድዒ ንጥዑም ጥራይ ይግበሮ
4: ዘወልዲ እንታይ ወሪዱ ካሓዘና ዘይትኽእለኒ
5: ሓቅኻ ንስኻ ኣርኪብካ
3: ዋ ኣቶም ደቂ ዘይእዋኑ ሃይማኖትኩ
4: እዋይ
6: ፅቡቕ ሎ ሕማቕ ኣይተቐድሙ እንታይ ዝሰማዕኹምዎ ነገር ኣሎ እዩ
3: እንታይ ተኣምር ዝኾነ ክስተት ይታዚ

0: እንታይ ኢና ንርኢ ዘለና ዓድና እሞ ንመ እንዳ ኣላ ቀቢር ደቂ ዛምላይ እምበራ ቀሪኹማታ
1: ዓድና ክልተ ግዜ ይነጋገር ምስ ምዕበየኻ ጥፋእ ከምዝበሃል ኣቦና የበድልና ደቃይ ሓራማይ ትፍርሁ ሓራም መበልዕትና እዩእንዳበር
2: ሕዝረቤታ
1: ኣቦና ካብ ደንበ ጉማ ጉማ ዝተባሃለት ላም ዘመተ ይሓሊፉ
3: ላመይ ላመያቶም ህዝቢ ብሕጊ እንዳባ እንትምዘዙ ፍሉጣት ህዝቢ ኢኹም ሞ ዝገሄረይሮኹም ክርስቶስ የመልክትኩም ሓቂ ብኢዳን ምግራን ትወፅኣላ ሓቂ ብኢዳን ምግራን ትወፅኣላ ላመይ
0: ከቶም ሰብኣይ ዓቕሊ ግበሩ ብድሕሪኡ ኸ
1: ዋ ብድሕሪኡ ዳ እዚ ንሬስ ኣቦይ ዝፀዓነ ገመል ወጢጦ የ ና መፃኹ ሳልበት ይኹ ስዒርኒ ምስሃደነ
0: እሂ ሞ
1: ዝኾነልና መሲልና
0: እንታይ ዝኾነልና መሲልና ከ
1: ኣብቶም ቀትልና
0: ሽታሽታሽታነውሪ
2: ህድ በሉ
0: ዘወልዲ ባህታ ትርእዎም ደ ለኻትኩም ሂወቶም ዓቢድኩም ኣውዲኹም ዳሃር ከዓ ወዲ ዓድጊ ውዲቑ ረግፅ ወዲ ፈረስከ ኣውዲቑ ድንግፅ እምበሪ እንዳባር ዓድል ሃቦም ብ ከምኡ ትግበሩ ኣቦና በዲልና እንዳበሉ ንስኹም ዚ እንታይ ድሕማ ፀኒሕ ኣለኩም
4: እሞቲ ደም ሓወይዚ ደም ከልሚ ኮይኑ ዩ ሕተረፈርታ ኣተፈልወኒ ዶ
0: ጊደ ብብለካ ኣለኹ ጣቕላ ጊደ እሞ ትርእዎም ደ ኣለኻትኩም ድዩ ህበይ ትኸዲኖ ካብ ዝኸፍእ ታይ ኣሎ
4: ባዕሎም ፈልጦ ንዓኢዶም
0: ጊደ ብብለካ ኣለኹ ጣቕላ ጊደ
4: እቶም ደቂ ሃይዶ ንሽማዓ ጠባይ ንስማዓ እዮም ዳሃር ከዓ ስም ደበለ ደው ይውቃዕ ኮይኑ
3: እምበርከ ፈጣሪ ከሎ ፈዳይ ሕነ ሃምባሃንቦ ካ ዝዕቁበታ ዝኸኑ ዝኸኑታ እንታይ ታይወሪድኩ
0: ሃየ እስከ ንፋስ ኣውቅዕዎ ሃየ ተወልዲ ስምዓና ክ ንፋስ ዎ ኣውፅ ስምዕዎም ዶ
3: ንታይ ባህል እንታይ ዝብሉ
0: እንዳባ ኣብ ርእሲ ዘላታ ተወሰኸታ ኮይኑ ጉዳያ ተደራሪብና ስለ ዘሎ ሬሳ እኳ ክቡር እንተኾነ ሕጂ ግን ነዚ ሬሳ ክንቀብር ክንብል ካልእ ጥፋኣት መንታይ ከይነስዕብ ሃየ ሃየ እዚ ሬሳ ኣብዚ ቀረባ ገዛ ዳ ምሕፁና ፅንሕዎ እሞ ጉዳያትና ምዕለቦ ክንገብር ስምዑና ሃየ እዞም ደቀ
2: ሃየ ቶም ኣግባ ዝሕለፉ ሕለፉ ንቅድሚት
0: ንቅድሚት ንሕልፍዎ ፅቡቅ ኣሎ ሕለፉ ዳ እስከቱም ሰብኣይ ሕጂ ጉዳይኩም ክንሰምዓኩም
3: ሓቁኹም ክብረት ይሃበለ
5: ክቡር ሽም ከባቢ ኣነ ደ ንስለ ሓቂ ክዛረብ
0: ሳፅ ንሰማየ ትብሉ ሓቂ ኣለካ
5: ኣለኒ
0: ግርም ንሰምዓካ
5: ክብረት ይሃበለ እንዳባ ፈሪሕና ዶ ክመውት ኢልና ግብርና ዛምላይ መን ዘይፈልጦ እንታይ ሰናይ ግብሪ ከለዎ ከመይ ሽም ከባቢና ዝበልዎ ጉዳይ ዓዲ ንደቂ ዓዲ ገዲፍና እብለኩም ኣለኹ እዚ ነነዊሕ ዓመታት ከርተት ክብል ፀንሐ ሰብኣይ ዋና እዛ ትበሃል ዘላ ሙሉእ ስድራት ጥውር ዝነበረት ላም ከም ዝኾነ እዚ ግፍለጥኒ
3: ተመስገን ተመስገን
0: እሞ እንዳባ ፍትሒ ናይታ ኣቶም ጥፍሒ እዩ እዚ ጉዳይ ደቂ ዛምላይ እውን ብዓፎም ዝመስከርዎ ስለ ዝኾነ እወን ዝበለ እንታይ ምስክር እዩ ስለዚ ነዞም ሰብኣይ ላሞም ዝፈሬየቶም ኩሎም ብእሪ ቁፅር ክወሃብኦም ኣርካናትን ኣነባብርትን እንዳባ ዝፈከትዎ ድማ ደቂ ዛምላይ ከተግብሩን ክክሕሱን ክልሕሱን ወሲንና ኣለን
3: ተመስገን ተመስገንካ ፈጣሪ ተመስገንካ ፈጣሪ
0: ኣየ ንደቂ ዛምላይ እውን ግልል ኣብልዎም እሞ ኣብኡ ፅንሕዎም ከዓ
3: ለከ ሓቂ ስትዱንጉ እምበር ተቐቢራ ኣይትቕበርን

0: ኣቶም ዓዲ ብገዛእ ፀባይ ብገዛእ ብርሐይ ብገዛእ ጠስመይ ዳኣ ኣለየ ክምርቕ ዝሓበኹ ኣይነ ዓይንዲ ድኣ ዝልቀሰኒ ወየ
1: ኣይፋልኩምን እዋኑ ዘይኮነ
2: ኣይ ሰዓቱ
0: ኣይ
2: እወ ኣይ ሰዓቱ
0: ሓቆኹም በትሪ ሓቂ ሲ ትቐጥን እምበር ኣይትስበርን

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከቡ ኩሉኹም ህዝቢ ኤርትራ ከመይ ኣለኹም? ንሕና ፅቡቅ ኣለና። በዓል ናፅነት ከመይ ሓሊፉ?

0: ፍራታት ናይ ትምህርቲ ኣብዚ ፅቡቅ ብጣዕሚ ፅቡቅ እዩ ተዛዚሙ። ሕጂ ከዓ ፌስቲቫላት ይመፅእ ኣሎ። ኩላና ኣብዚ ዘለናዮ ሰላምን ጥዕናን ይውርደልና። እምበኣር እታ ምጭውቲ መደብና መደብ ሃሎ ቆልዑ ኣብ ግዜኣን ኣብ ሰዓታን ከተፍ ኢላ መፅያ ኣላ። ከመይ ኣለኹም እዞም ደቅና? ዕረፍቲ ከመይ ኣሎ? ትኸዱ ዘለኹም ናብ ሃገረሰብ ዋላ ሳብ ከተማ ዘለኹም ከዓ ንሃገረሰብ ክትከዱ ከለኹም እቶም ካብ ሃገረሰብ ከዓ ንከተማ መቸም ከምዚ ክህሉ እንድዩ? ኩሉ ግዜ ግና ጉዝጓዝካ ትምህርቲ ክትርስዕ ከምዘይግባእካ ኩሉ ሻዓይና ነዘኻኽር። ክራማት ስለዝኾነ ከዓኒ ኩሉ ግዜ ኣብ ምንቅስቃስና ክንጥንቀቅ ኣለና። ኣብ ሩባታት ክንከውን የብልናን። ሕጂ ማይ ክሃርም ስለዝኽእል ኣብ ሩባታት ድሕር ፀኒሕና ውሒጅ ከጥቃዓና ስለዝኽእል ኩሉ ግዜ ምጥንቃቅ የድሊ። ንስድራና ከዓ ክንምእዛዝ ኣለና ኩሉ ሻዕ ንስድራካ ምምእዛዝ እሺ ምባል ከዓ ኣገዳሲ እዩ እሞ ናብታ ምጭውቲ መደብና መደብ ሃሎ ቆልዑ ኣቢልና ኣለና። ኣብ ንኡስ መደብ ዲሞይ ዳዲሞይ እንታይ ኮን ይህሉ ብሓባር ንከታተሎ።
1: 12 እንቋቑሖ ድሕር እቲ ሃላ 12 ጋይሽ ነታ መኣዲ ንድሕር ከቢቦማ ከክንደይ እንቋቑሖ ከክንደይ ዓፅሚ በፅሖም ሞ ሓንቲ ብሽ ሓንቲ እንቋቑሖ ሓንቲ ከዓ ዓፅሚ ሓቀ ሕረሽዑ መኣዲ ምሽ ይቕርብ ሽዑቲ ጋሻ ንይ ንዕዛጓለ ወይ ከዓ ንዕዚ ወደይ ድሕር ኢለኩም ኣብቲ ጥቁኡ ኸትኩም ትበልዑ ዲኹም ከምዝገርብ ኣይትበልዑ ዲኹም ሰዓቀ ኣብ ሸናኽኩም እንዲኹም ትበልዑ ንሸናኽኩም ኣጣቕዕሉ በል ንሸናኽኩም ትባዓ ስለ ዝኾንኩም ንሸናኽኩም ኣጣቕዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ እቲ ጓሻ ሕጎስ እንቋቑሑ ብዓባያ ሃህ መብል ሃብል ሃብል ሃብል ነታ እንቋቑሖ ኣኮልስ ኮንስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽ ስከ ከመይ መጥዑም ደናይ ማማ ጥዑም እዩ ሰዓቀ ዳሕራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅምልዕል ኣቢሉ ከዚኣ መግበር ከዚኣ ብወደድኩ ኣቐብል ንብላዓፅ ከመይ ጥዑም ዶ ሕራ ሕጂ እንታይ ክነግረኩም ደለ መሲሉኩም ደርሆ ንዝግንን ንፋኒኖ ጥራይ ኮነ እንቋቑሖ ኣተቅም መን ፕሮፌሰር ዝኸውን ፕሮፌሰር ዶክተር ዋ ፕሮፌሰር ዶክተር ዝኸውን ካልኦት ካ ኢንጂነር ትኾኑ ከዓ ኣለኹም ዶ ሕራይ ሽዑኡ ኸው ምስኮንኩ ክነግረኩም ነቲ እንቋቑሖ ኣብ መድሃኒት ዝኣቱ ኣብ መድሃኒት ክትእትዎ ኢኹም ኣብ ሻምቦ ምሕፀብ ርእሲ ከምዚ መግበር ሻምቦ ነብስኹም ትሕፀቡ ደምሓቀ ሻምቦ መተሓፀቦ ኣብ ሻምቦ ምሕፀብ ነብሲ ክኸውን እዩ። ካልእ ከዓ ናብ ምንታይ ይኸውን መሲልኩም እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረን ክትገብሩ ኢኹም ሻዓቀ ኣጣውዕሉ ነቲ ካምፓኒ ክመፅ ይጀም ኣጣውዕሉ ሞ ሽዑኡ ነቲ እንቋቑሖ ኣበይተትዎ ኣብ ስፓጌቲ ሽዑታ ማሽን ስርሕ ስርሕ መሰበለቶ ኣብ ገዛና ምስ መፅ ፅቡቅ መሰኸቸለ ፓስታ ስፓጌቲ ዝበቱ መልዕል እዩ ኢዘልዕልና ሕጂ ንጠቕልል ስፓጌቲ ሞ ንጠቕልል ንኮል ሰስ ጥዑም ዶ ኩሉ እዚ ክትገብርዎ እንዲኹም እንቋቑሑ ዝምላዕ ጥራይ ኮነ ንመድሃኒ ትኸውን ሻምቦ ኸውን ዲኤምከ ይኸውን ሕጂ ቃቃዊ ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ እንቋቑሑ ንድሕር ወሊዳ ከመይ ትበሉ ይመስለኩም ከምኡ ያትብ ከምዚኣ ክበር ከምዚኣ ክበሩ መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ተርሶ ብዓንታ ሓደ ክልተ ተርሶ ተዓይተኸ ሰብ ሓደ ክልተ ተርሶ ሓደ ክልተ ተርሶ ማንታ ከዓ ትወልድ እኳ እንቋቑሖ ሪኢኹም ትወልደ ማንታ እንቋቑሖ እንድሕር ማንታ ወሊዳ ከዓ ሕጉስ እንያ ትብል ክልተ ግዜያ ፓቅማቅ ትብል ቆጥረልኩም ይሕራይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለሰ ደቂሱ ማለት ከምዘይኩም ገለ ይኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለሰ ተቐረቡ ሕረይ

ነበረ እያ ነበረ ሓደ እዋን ሓደ ጥዑም ፈላጥ ዕንፀይቲ ነበረ። ፈላጥ ዕንፀይቲ ኣዝዩ ጥዑምን ፍትውን ስለ ዝነበረ ብዙሕ ሰብ ብልቢ ፈትዎ ነበረ። ፈላጥ ዕንፀይቲ ኣብ ዝኾነ ማእከል ገዛውቲ ዘሎ ፅርግያታት ኮይኑ ሓንሳ በቲ ምቁርን ፍሉይን ድምፁ ዝፍለጽ ዕንፀይቲ ዘለዋ ዝፍለጥ ዘለዋ

0: ዝፍለጥ ዕንፀይቲ ዘለዋ እንተይሉ ብተፈላለየ ድምፂ ኣበሃህልኡ ኩለን ኣዴታት እቲ ገዛውቲ ስም እቲ ፈላጥ ዕንፀይቲ ስለ ዝፈልጥኦ ካንሸለአን ከፊተን ጥዑም እዝጊ ጥዑም እዝጊ ትብል ተሓንቲ ጥዑም እዝጊ ተሓንቲ ትብል ጥዑም እዝጊ ኢለን ብምፅዋዕ ንዓይ ንዓይ ፈልፀለይ ንዓይ ባ ፈልፀለይ ይብልኦ ነበራ። ፈላጥ ዕንፀይቲ ስኩፍ ስለ ዝነበረ ሰለስተ ኣርባዕተ ኣዴታት ካንሸሎ ከፊተን ብምውፃእ ብሓደ ድምፂ ይፅውዖኦ ስለ ዝነበራ ናብ መንን ሓዲጉ ናብ መንን ከም ዝኸይድ ይሽግሮ ይስከፍን ነበረ። እተን ኣዴታት ስክፍታ እቲ ፈላጥ ዕንፀይቲ ይርድኦ ስለ ዝነበራ ለባማትን መማዛዘንትን ስለ ዝኾና ናባኺ ይኺድ ንዓኽባ እናበላ ስጋይ ስጋኻ ይብላ ነበራ። ፈላጥ ዕንፀይቲ ብምትሕልላይ እተን ኣዴታት ኣዝዩ ይምሰጥን ይሕጎስን ነበረ። ኣብ መወዳእታ ናብታ ኣዳመይቲ ዝተረቑሐት ኣደ ብምኻድ ዕንፀይቲ ብውሕልነት ይፍልጽ ነበረ። ካብ መዓልታት ሓደ መዓልቲ ፈላጽ ዕንፀይቲ ኣብቲ ዝፍለጽ ንቑፅ ዕንፀይቲ ጥሉል ዘይነቐፀ ዕንፀይቲ ገና ብውልድኡ ተቖሪፁ ዝመፅ ዕንፀይቲ ረኸበሞ ፈላጽ ዕንፀይቲ ጥሉል ገረብ ምቑራፅ ፍጹም ስለ ዘይፈቱ ነታ ዋና ዕንፀይቲ ፀዊዑ ብዘይ ስክፍታ እቲ ጥሉል ዕንፀይቲ ካበይ ከም ዝመፀ ሓተታ። ዋና ዕንፀይቲ ኣብ ቅድሚ ገዝኦም ዝነበረት ዓባይ ገረብ ናብ መንደቕ ገዛ ሰራውራ ብምኻድ ገዛ ከይተፍርሰሎም ስለ ዝደለዩ ናብ ሚኒስትሪ ሕርሻ ኣፍቂዶም ነታ ገረብ ከም ዝቆረፅዋ ነገረቶ እሞ ፈላጥ ዕንፀይቲ ፍኹስ ኢልዎ እባትሕሽ በለ ብውሽጡ ተረቢፁ ስለ ዝፀንሐ ዝተቆረፀ ጥሉል ዕንፀይቲ ካበይ ከም ዝመፀ ምስ ተሓበረ ብልቡ ተሓጎሰ። ምክንያቱ ፈላጥ ዕንፀይቲ ኣዝዩ ኣግራብ ዝፈቱ ብዙሕ ኣግራብ ዝተኸለ ኣብነታዊ ፈታዊ ኣግራብ ተባሂሉ ሽልማት ዝወሰደ ስለ ዝነበረ እቲ ኩሉ ዛንታ ምስ ሰምዖ የቕሬታ ኣይተሓዘለይ የቐኒለይ በላ ነታ በዓልቲ ዕንፀይቲ። ነቲ ዝነበረ ዕንፀይቲ ፈላሊፁ ድማ ኣነ ባዕሉ ዝወደቐ ገረብ ወይ ከዓኒ ዝኣረገ ገረብ እንተዘይኮይኑ ዝኾነ ጥሉል ዕንፀይቲ ኣይፍልፅን እየ የቕሬታ ኣይተሓዘለይ ኢልዋ ከደ። ፍትዋት ደቀይ ካብዛ ነበረያ ነበረ እንታይ ንመሓር? ከምቲ ልክዕ ፈላጥ ዕንፀይቲ ዝኾነ ሰብ ጥሉል ዕንፀይቲ ቆሪፁ ክጥቀመሉ ግቡእ ስለ ዘይኮነ ሓንቲ ጥልልቲ ገረብ ብቑራፅ ማለት ሓንቲ ትንፋስ ምሕላፍ ማለት እዩ። ልክዕ ከምቲ ትንፋስ ምሕላፍ ሂወት ስለ ዘለዎ ኣግራብ ከዓ ንዓና ኣዝዩ ስለ ዝጠቕመና እንትርፎ ንቑፅ ዕንጨይቲ ጥሉል ዕንጨይቲ ከምዘይቁረፅ ንመሃር።
1: ግርም ኣብ ዲሞይ ዳ ዲሞይ እንታይ ነራ ክትርእዋ ፀኒሕኩም ሓቀይ ኩላህና ብሓባር ኮና ርእናያ። ፈላፅ ዕንጨይቲ ሪኢኹሞ ዶ? ፈላፅ ዕንጨይቲ ዕንጨይቲ ክፍልፅ ከሎ ዝስምዖ ነገራት ከመይ ከም ዝኾነ ፅቡቅ ገርና ተዓዚብናዮ። ፈላፅ ዕንጨይቲ ደኣ ይኹን እምበር ኣግራብ ብዙሕ እዩ ዝተክል። ምክንያቱ ኣግራብ ዝኣክል ተኺልና እኹል እንድሕራኣሎ ቆሪፅና ኣርማድዮ ክንሰርሕ፣ ቆሪፅና መርከብ ክንሰርሕ፣ ቆሪፅና ዝተፈላለየ ዓይነት ክንጥቀመሉ፣ ቆሪፅና እውን ንፎርኖ ይኹን መሰንከቲ ቅጫ ክህልወና ፀገም የብሉን። ግን ገረብ ደይብልካ ዝርከባ እንዳቆረፅካዮ ክትከይድ ግን ግቡእ ኣይኮነን። እቲ ዝቁረፅካ እንታይ ይሉና ፈላፅ ዕንጨይቲ ዳኣረገድ ወደቐ ገረብ ወይ ከዓኒ ማለት ከፍሪ ዘይክእል ወይ ከዓ ንዕንጨይቲ ኢልና ዝዘራዕናዮ ኣግራብ ተደይ ኮይኑ ገረብ ክንቆርፅ የብልናን እንዲሉ እሱ ብዙሕ ኣግራብ እዩ ዝተክል ሰብኣይ ብጣዕሚ ፍቱው ስለዝኾነ ብከምዚ ከዓ ክንደይ ግዜ ካብ ሚኒስትሪ ሕርሻ ሽልማት ረኺቡ እዩ። እዞም ደቀይ ከዓኒ ኣብዚ ዕረፍቲ ሰለስተ ወርሒ በጃኹም ኣግራብ ትኸሉ ኣግራብ ትኸሉ ኣብ ቀፅሪ ካንሸለኹም እንዳበልኩ ናብታ ትስዕብ መደብ ንኡስ መደብ ማለት እዩ ክሕልፈኩም። መን ሽካ ዝወደ?
2: ስበይ ሚክያስ ሳሜል ይበሃል። ሚክያስ ሳሜል።
1: እንታይ ኢኻ ትኸውን ሰዕበኻ?
2: ዶክተር።
1: ዶክተር ናይ ምንታይ?
2: ናይ ስኒ።
1: ናይ ህፃናት ቆልዑ ዳ ሓውዮም መን

0: ቀደም ሚካኤል ይባል
1: ከተማ ምጽዋዕ ኣብ ቁጥሪ ሓደ ኣላ ከተማ ምጽዋዕ ዝጦረ ኣብ ቁጥሪ ሓደ ኣብ ቁጥሪ ክልተ ታያ ዝግኒ ኣብ ፃሕሊ ዝግኒ ኣብ ፃሕሊ ዝግኒ ኣብ ፃሕሊ ኣብ ቁጥሪ ሰለስተ ቢንቶ ቢንቶ ዓብላ ቁጥሪ ኣርባዕተ ብትግረታይ ዝበሃል ኣርባዕ ታዮ ጎቦ ናይ ሓት በካ ጎቦ ጎቦ ኣብ ቁጥሪ ሓሙሽተ ሓሙሽተ ኣብ ቁጥሪ ቁጥሪ ሽዱሽተ ብራቅ ፀሓይ ብራቅ ፀሓይ ብራቅ ፀሓይ ሸውዓተ ክትመፅያ ሕጂ ሸውዓተ ቆራር ኣቀይ ቆራር ኣብ ቁጥሪ ሸሞንተ ሓወልቲ ኣባፀ ሕዝካሉ ሕራይ ዝወደይ ሰሓብ ቁጥራ ባህ ዝበለካ ቁጥሪ ሓደ ኣብ ቅድሚ ካ ክበሮ ቁፅሪ ሓደ ኢልካ ኣላ ኣብዚ ብዙ ኣብዚ ቀዲ ፍራዎ እንታይ ነራ ቀልጥ
0: ከተማ ምፅዋዕ ከተማ ምፅዋዕ
1: እዛ ዘለና ኣላ ከተማ ምፅዋዕ ሕራይ ከተማ ምፅዋዕ ኮይና ክረአና ሕጂ ከተማ ምፅዋዕ ዶክተር ናይ ህፃናት ዓድዋ ኦፕሬሽን ክትገብር ኢካ ሓቀይ ተፀጊሙ ዋሓደ ቆልዓ ሓቀይ ፍራዎ ጀረ ከተማ ምፅዋዕ ምፅዋዕ ኣጣቑዕና ሕራይ ሰሓብ ቁጥሪ ክልተ ተሰሪዒካ ክትመፅእ እንታይ
0: ዝግኒ ኣብ ፃሕሊ
1: ዝግኒ ኣብ ፃሕሊ ፃሕሊ ብምንታይ ትስራሕ ፃሕሊ ብምንታይ
0: ትስራሕ
1: ብእኒ ብደፎ ከይዳናገር ዝግኒ ኣብ ፃሕሊ ክነገረካ ያ ዳሕራይ መወዳእታ ዝግኒ ኣብ ፃሕሊ ኢልካ ኣለ ክርአየና እሞ ዝግኒ ኣብ ፃሕሊ ዝግኒ ብፃሕሊ ዝግኒ ብፃሕሊ ዶክተር ዕስራ ነጥቢ ሰሓብ ሳልሰይቲ ሸሞንተ ሸሞንተ ምስ መፀት እንታይ ነራ
0: ሓወልቲ ኣባፅዕ ሓወልቲ ኣባፅዕ
1: ሓወልቲ ኣባፅዕ ሓወልቲ ባፅዕ ደ ኣባፅዕ ሓወልቲ ክርያ ኢና ዶክተር ሓወልቲ ባፅዕ ተኮይና ክርያ ኢና እንታይ እዩ ነሩ ሓወልቲ እንታይ ዓይነት ሓወልቲ ብመንደቕ ተሰርሐ እንታይ ብምንታይ እስካ ክርአና ታንክታት በዓል ጃጓር ኒአኒ ረአየ ሓወልቲ ባፅ ሰሓብከ ራብዒይቲ ራብዒይቲ ሕጂ ኣጆኸ ራብዒይቲ ሕስብ ኣብልካ ዝወደ ሰለስተ ኢልካ ኣለኻ ቁጥሪ ሰለስተ ኢሉ ኣሎ ኣብ ቁጥሪ ሰለስተ እንታይ ነራ
0: ቢንቶ ቢንቶ
1: ቢ ቢቢቢንቶቶ ቢንቶንያ ዓቁድ ቢንቶ ቢንቶ ተኮይና መሊስካይ ኣለካ ዶክተር ትኸውን ትኽእል እያ ቢንቶ እንታይ ሓልፈሉ
0: ባቡር
1: ባቡር ካልኸ ሃይ መኻንካ ሓልፋ ማኪናኻ ተሓልፍ እያ ቢንቶ ስ ቢንቶ ሰሓብ ሓንቲ ዋይ ክምነፍዕ ዶክተር ኣርባዕተ ሓሙሽተ ሽዱሽተ ሸውዓተ ኣለካ ኣርባዕተ ሓሙሽተ ሽዱሽተ ሸውዓተ ኣጆኻ ሓሙሽተ ሓሙሽተ ኢሉ ኣሎ ሓሙሽተ ብር ብር ብር ብር ብር ሓሙሽተ ብር ፍር ፍር ኳ ብር ብር ብር ብር ፍር ከወደ ኳክተ ኮይኑ ብርብር ክብል ብርብርብርብር ራዎ ዶክተር ኣብፂኸያ ኣብፂኸያ ኣብፂኸያ ናይ መወዳእታ ሓንቲ ተሪፋትካ ሓንቲ ተሪፋትካ ሓንቲ ሓንቲ ተሪፋትካ ሸውዓተ ሽዱሽተ ኣርባዕተ ሕስብ ኣብልካ ቃ ሸውዓተ ኢልካ ኣለ ሸውዓተ ሕራይ እንታይ ኣጆኻ ዓሰታት ናይ ባሕሪ ረራት ናይ ባሕሪ ኦራል ኦራል ትፈልጣ ዶ ማኪን ኦራል ኦራል ትፈልጣ ዳ ኦራል ኣትመስል ኮራል ከላ ኦራል ኢለካ ባሌረ ግን ዳሓነይ ድሓን ሓሙሽተ ምፅኢኻ ኣለኻ ዶክቶረ ሕጂ ካሓተካ እያ ድሓንቲ ኣብኣ ከለኻ ፃሕሊ ብምንታይ ትስራሕ
0: ፃሕሊ
1: ዓውልካ
0: ብእምኒ ብእምኒ
1: ፃሕሊ ብምንታይ ትስራሕ በይብሉ ይብል ኣሎ ፃሕሊ ብምንታይ ትስራሕ ብጭቃ ዝወድሕ ረይ ከንርሳዓ ፃሕሊ ብጭቃ ዝስራሕ ረይ ብቡዕ እሞ እታ ክሕልፈኩም እየ ዝበልኩኹም ንኡስ መደብ ማለት ትፈትዋ መን ዝያዳ ዘከረ ተቀራሪብኩም ዶ ኩለኹም መሊስካ ስኻ ንስኪ መሊስኪ ብጣዕሚ እዚኣ ንዓኹም ሕጂ ከዓ ኣለና ሕጂ ከዓ ፍሉይ መን ዝያዳ ዘከረ ክመፀኩም እዩ ኣብ ዝስዕብ ሰሙናት ማለት እዩ ከመይ ነራ ሞ ተወዳዲርኩም መሊስኩም ክርም እሞ ሕጂ ተሪፋህና ደላ ናይ መወዳእታ ኢለ ዝሓስባ እያ እውን ንኡስ መደብ ኣፍት ታራራራ ኣፍት ቃቃዊት ምስ ጓላ ህንጢት ክትመፀና እያ እንታይ ኣ ትብል ባሕባር

0: ኣብኒ
1: ሓንቲ ትጓለይ ተመስገን ሕጂ ነፍስኺ ፅቡቕ ኣሎ ሓቀይ ዶ መቸም ንፍዕት ንዲኺ ሓቀይ እንዴ ምስጢር ናይዚ ፅቡቕ ዘለኹየ ከዓኒ እንታይ ድመሲልኩ እዛ ጓለይ ኩሉ ግዜ ሓንቲ ደ እንድሕር ሓኪም ዝበላ ማለት ነብሶ ፀር ምስ ኮነት ብቡእ ተማልእ እንድሕር ኮይና ሓንቲ ጥዒቲ ቆልዓ ወይ ሓደ ጥዑይ ቆልዓ ስለ ትወልድ ፀገም ዝበሃል የብላን ማለተይሲ ብስሩዕ 9 ወርሒ ናብ ሕክምና እንድሕር ትመላለስ ኮይና ምኽሪ ሓካይን ብግቡእ ኣብዛ ሓንጎላ ተስፍሮ ድሕር ኮይና ፀገም ትበሃል የብላ እሱ ከዓ እንታይ እዩ ምሸት ትንቀሳቀስ ማለተይሲ ንየማን ንፀጋም እንዳበለት ከምዚ ሓውስ ስፖርት ነብሶ ፀር ኮንካ እንድሕር ምሸት ትንቀሳቀስ ኮንካ ኣብ ግዜ ሕርሲ ይቀለልካ ማለት እዩ እቲ ቆልዓ ከዓ ጥዑይ ውላድ እዩ ዝውለድ ስለዚ ኩላህና ኣዴታት ከዓ ንፉዓት ስለዝኮና እዛ ጓለይ ረይ ሽኩር ኢና ቆልዓ ተወሊድካ ሓቀይሙስ እዛ ጓለይ ኣቲ ሕንጢት ጓለይ ፅብቕቲ ሓለፋይ መቐረተይ ክመልሰክዶ ናብዛ ከብደይ ክትማሙቂ ብደመይ ብስጋይ ብዓፅመይ ክትፅብቂ ውልዕ ክትብልለይ ክወልደኪ ደጊመ መሊሸ ኣይደክምን ሓዚለ ሓቒፈ ምስ ሕንጢተይ ውዒለ ሓዲረ መሓጎኹ ክረምቲ የሕሊፈ ከሰራስረኪ መመሊሸ ኣይደክምን ንዓኺ ወዲሰ ከዕልለኪ ዛንታ ዝመቀረ ዛንታ ኣባሓጎታትኪ እዞም ሰብ ስረ ዘይ ገበርዎ የለን ብዘይካ ዘይተገብረ ዘይገበርዎ የለን ብዘይካ ዘይተገብረ ብእውነት ከዕልለኪ ብሓደ ምስ ወረስኪ ትገብሪ ናትክ ግደ ክስንዶ መፅሓፍ ፀፅሒፈ ክትስንድ የስኺ ከዓኒ መፅሓፍ ፀፅሒፍኪ እሸው እሸው እሸው ዕጥርቅርቅርቅር ሓተበጠበጠበጠበጠው ሓትሩት ቅጥቁጥቅ ወግ ሽክር ኸንክ እዛ ጓለይ ሕንጢት ጓለይ ንሕና ኣዴታት ከምቲ ኣቐድም ኣቢለ ዝበልኩኺ 9 ወርሒ ኣብዛ ከብድና ወይ ከዓ ንማሙቆኪ ንድሕሪኡ ወዲ ድጓል ምስ ተወለደ ሽዑኡ ን6 ኣዋርሕ ኩሉ ግዜ ንጎሆን ምሸትን ብጀካ ጡባደ ዝኾነ ካልእ መግቢ ከይሓወስና ነጥቡበኪ ማይ ምስታይ ከማን ኣይትሰቲን ኢኺ ብድሕሪ እዛ ጓለይ ድሕሪ 6 ወርሒ እንታይ ንገብር መስለኪ ምግቢ ትጅምሪ ዝተመጣጠነ ምግቢ ንእሽተይ ካብ ሓምሊ ንእሽተይ ካብ ካሮቲ ንእሽተይ ካብ ዓደስ ወይ ከዓ ብርስን ኮታ ፍኹስ ዝበለ መግቢ ሽዑኡ ብፍላይ ኣሕመልቲ እንተብሊዕና ካብ ብነእሽተ ክወይ ተመሊዑ ዝኾነ ቆልዓ ዳሕራይ ምስ ዓበይን ፈፂሙ ኣብዮን እዩ ብድሕሪኡ ማይ እውን ክሰቲ ትጅምር ማለት እዩ ተዘይ ኮይኑ 6 ወርሒ ፀባዲኺ ጥራይ ክትሰቲ ሓትርርርርት ከምኡ ስለዝኾንክ ድንብጭብጭልክ እዛ ጓለይ ሓርርርርት ደንብጭብጭልክ ሓርርርርት ኣቲ ሕንጢት ጓለይ ሎሚ ኣኽለኪ ፀወታ ዕላለይ ኩሉ ዝበልክዎ መቐረተይ ኣብ ልብኺ ሕድሮ መዓር ጓለይ ኣቦኺ መፂኦም ምሳሕ ከይብሉና ውግንግን ከነብሎ ገዛና ዛሕዛሕ ኢሉሎ ኣቑሑት ናይ ቡና ክንሓፃፅሙ ፈናጅል ጀበና ኣብየሎ ፈርኔሎ ክንኣጉድ ሓውና ኣብ መንጎ ኣቦኺ ህሩቅ ከይብሉና ሽሮ ፀብሒ ክንሰራሓሎም ኣብ ፃሕልና ጌርና ጥዕንቲ ቶቅ ዝበለት ንቕዕቃዕ ዝበለት ቶቅ ዝበለት ኣቦኹ ከዓ ሽረፈቱ እንድዮም እዛ ጓልና እሸው እሸው ሓቡሓርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርር እሰይ እዛ ጓለይ ወይ ድቃስ መፅኪ ይመስለኒ ደቅሲ እዛ ጓለይ ደቅሲ እዛ ጓለይ ደቂሲ ደቂሲ ዘብካለይ
0: እሞ ሪኢኹማ ይኹም ሓቀይቃ ቃዊ ደርሆ ሓቋፊ ትንቋቁሖ ሓቋፊ ትንቋቁሖ ክንብል ከለና እታ ሕንጢት ሲ ካብ እንቋቁሖ እንድያ ወፅያ ምክንያቱ ብንቋቁሖ ዝውለድ ፍጥረታት ኣሎ ኣብኡ ከሎ ከም ሰብ ከዓ ንውለድ ሰብ በጊዕ ፈረስ ኩላና ንውለድ ማለት እዩ ካብ ከብዲ ደና ወፂና ንውለድ ደርሆ እውን ታጫቑት ካብ ከብዲ ደና ግን ብንቋቁሖ ብንቋቁሖያ ትፍጠር ተንቋቁሖ ሽዑኡ 21 መዓልቲ ምስተሓቆፈት ጭቕጭቕጭቕጭቕ ትብል ከም ሕንጢት ትወፅእ ማለት እዩ መቸም ንውላዳ ከመይ ከም ትፈቱ ከመይ ገራ ከም ተዘናግዕ ርኢኹማ ዶ ወላዲኻ ከምዚ እዩ ወላዲኻ ከዓ ከምዚ ስለዝኾነ እስኻ ከዓኒ ከተኽብሮ ኣለካ ማለት እዩ እሞ እታ ተዋሂባትና ዝነበረት መደብ ኣብዚኣ ወዲእና ኣለና ወዲእና ኣለና ክንብል ከለና ግን ዝመፅእ ዘሎ ሰሙን ከዓኒ ብሓድሽ መደባት ክንመፀኩም ኢና እዞም ደቀይ ምእዙዛት ኩኑ ስጋዕ ዝመፅእ ዘሎ ቀዳም ቻው ቻው ቻው ድሓን ቀኒዩ እንዳበልኩ ብሓንቲ ሙዚቃ ክፋነውኩም እየ ቻው ቻው ቻው ኣነ ተፋኒኩም ኣለኹ እዚኣ ንኣኹም
2: ካርካውሶ የንገርካ ንብሎ የደቀ ዘደ ነብስኻ ሙቆ ፎርሳ ፎርሳ ፎርሳ ፎርሳ ረም ረም ረም ረም ስመሩ ስመሩ ስመሩ

掉马子的，那是哈目光，破啥破啥破啥破啥。

0: سلام کمی تعلو زی خور کم تعزب تعلو تاو زینا سپورت نه زینا ظاهر بول کمی کال حرقم ایر تاوی اولمپیک کاوی ت قرار دمای کلب ان اس ان بینی ام گرمای سات فوزلون مبل میتون عصت و سستن گیزی زی کار زلو تور دی فرانس کل تشن است راشیدشن لوم سول سب نه عصر مدر خود در کتیل کو علیم ت قرار دم تلومی کاب آوری لکه تبگیشم آبلی لوران ت زمین میتون سان شدشن تو شدش کلیمتر دم مرحله تاب زلوا مدر خم تصمیم کو علوم ኣብ ናይ ሎሚ መድረኽ ኣብ መበል 25.5 ኪሎ ሜትር ነጥቢ እተውህብ ናይ ቅጽበታ ውድድር ተሰሪዓ ብምህላዋ ቢንያም ግርማይ ምስ መራሒ ናይ ቀጠልያ ማልያ ዘሎ ማርስ ፒደርሰንን ካልኦት ናይ ነጥቢ መቐናቕንቱ ተቐዳድምቲ ከቢድ ጥምጥም ብምግባር ነቲ ተነፂፉሉ ዘሎ ናይ ነጥቢ ፍልልይ ከጽብብ ተፅቢት ይግበር ብድሕር ዝግን ፀወታ ናይ ግዜ ተቐዳድምቲ ዝፍትን ዝተፈላለያ ደረጃታት ዘለዉ ዓቐብታት ዝበዝሑ ብምዃኑ ብግዜ መራሕን ዘሎ ናይ ዩኤኢ ተቐዳድማይ ታሪክ ፖካቻርን ካልኦት ተቐዳድምትን እተርብሕ ክትከውን ተፅቢት ይግበር ንናይ ሎም ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቀዳድማይ ስሎቬናዊ ታሪክ ፖካቻር ክኸውን ከሎ እዚ ተቀዳድማይ ንውድድሩ ብ32 ሰዓታትን 17 ደቃይቕን 4 ካይታትን ቀዳማይ ቦምኻ ንብጫ ማልያ ከድፈረ ዝቕፅል ዘሎ እዩ ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋር 2 ደቕን 42 ካሊትም ዝኾነ ግዜ ድሒሩ ሳልሳይ ካ ውድ ክለቡ ንፖካቻር ዝኾነ ሜክሲካዊ ኤሳ ዴልቴሮ ብ3 ደቕን 23 ካይታትም ዝኾነ ግዜ ተፈንቲቱ ይስዕቦም ኣሎ ቢንያም ግርማይ ካብ መራሒ ብሓደ ሰዓትን 59 ደቃይቕን 32 ካይታትን ድሒሩ ኣብ መበል 145 ደረጃ ተቐሚጡ ኣሎ ኣብ ናይ ነጥቢ ምስ ንውልከ ዴንማርካዊ ተቐዳድማይ ሊድልትሬክ ማድስ ፒደርሰን ብ268 ነጥቢ ንቀጠልያ ማልያ ካብ ዘባኑ ከይወረደ ዝቕፅር ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቐዳድማይ ብ45 ነጥቢ ድሒሩ ማለት ብ223 ነጥቢ ኣብ ካልኣይ ደረጃ ብምዃን ይኽተሎም ናይ ሱዳል ቲም ሜርሌር ድማ ኣብ ሳልሳይ ደረጃ ይርከብ ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሳ ዓቐበት ብምዃኑ ጻዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ይዕሪፉ ዝቕፅል ዘሎ ክኸውን ቪንጌጋርድ ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ሒዞም ይስዕብዎ ኣብ ናይ ብሉፅ መንሰይ ኢሳ ዴልቴሮ ብ32 ሰዓታትን 20 ደቃይቕን 31 ካሊታትን መራሒ ብምዃን ጻዕዳ ማልያ ገና ካብ ዝባኑ ኣሕሊፉ ኣይሃባን ዘሎ ኹዋን ኣይዞን ፓል ሴክሳስን ከዓ ብቐደም ተኸተል ዝኽተሎ ዘሎ ተቐዳድምቲ እዮም ብጋንታ ጀርመናዊቱ ክለብ ሊድልትሬክ ንናይ ሎም ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቃይቕን 41 ካይታትን ብዝኾነ ግዜ ክትመርሖን ከላ ክለባት ዩኤኢ ቲም ቪዝማን ብቕደም ተኸተል ይስዕባ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ደቂ ኣንስትዮኑ ዞባታ ዞባ ደቡብ ዝካየድ ዘሎ ውድዳት ኩዕሶ እግሪ ይቕፅል ኣሎ እዚ ካብ ዕለት 6 ሓምለ ጀሚሩ ዝካየድ ዘሎ ውድዳት ዝስዕ ውፅኢት ተመዝጊቡ ኣሎ ኣብ ናይ ቀዳማይ ዲቪዥን ድባርዋ ንማይ ዓይኒ ብገፊሕ ዝኾነ ውፅኢት 7 ባዶ ክስዕራን ከላ ናይ ድባርዋ ዮሃና ክፍሊ ድማ ብልስቲ ተፃዋቲት ናይዚ ግጥም ተሰይማ ደቀም ሓረን ዓዱ ኻላ 3 ብባዶ ክትቀፅዓ ከላ ናይ ደቀም ሓረ ዲና ዳንኤል ድማ ብልስቲ ተፃዋቲት ናይቲ ግጥም ተባሂላ ብዘይካ ዝሰንዓፋ ኣብ ልዕሊ ዓረዛ ገፊሕ ብዝኾነ ናይ 7 ባዶ ዓወት ብምዝጋብ ላዕለዋ ኢድ ክትሕዝን ከላ ተፃዋቲት ሰንዓፍ ራድያ ማሓመድ ብልስቲ ተፃዋቲት ናይቲ ግጥም ተሰይማ ኣብ ውፅኢት ካልኣይ ዲቪዥን ምስ ምልከት መንደ ፈራንስ ሰገነይቲ 2 ባዶ ማይመነ ንጾሮና 1 ባዶ ከምኡ ድማ ዓዲ ቀይሕ ንእምና ሓይሊ 3 ባዶ ዝኾነ ውፅኢት ተዓዊተናልን ከም ዘለዋ ካብቲ ቦታ ዝበፅሐና ሓበሬታ የምልክት ብፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተወደበ ክረምታዊ ውድዳት ኣብ ከተማ ኣስመራ ጀሚሩ በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብ ሲ 20 ተቐዳድምቲ ኣብ መስርዕ ተረኺቦም ውድድሮም ፈፂሞም በዚ መሰረት ናታን ስቴፋኖስ ካብ ምምሕዳርን ዞባ ገጀረድ መወዳድሩ ተበሊፁ ቀዳማይ ኮይኑ ክዕወትን ከሎ ናኦድ ብርሃነ ዩኤል ሓየሎም ክልትዮም ካብ ምምሕዳርን ዞባ በሪኽ ሚልክያስ ዳዊት ካብ ምምሕዳርን ዞባ ጎዳይፍ ኤዝናኤል ሰሎሞን ካብ ምምሕዳርን ዞባ ማእከል ከተማ ኖህ ሚካኤል ካብ ምምሕዳርን ዞባ 4 ኣስመራን ካብ ካልኣይ ክሳብ ሻርሻይ ብምኻን ንውድድሮም ፈፂሞም ቀፂሎም ውድድሮም ዘካየዱ ምድብ ቢ ኮይኖም 72 ተቀዳድምቲ ኣብ መወዳደሪ ቦታ ተረኺቦም ውድድሮም ጀሚሮም ኣብ ዘካይሮ ምሳጢ ውድድር ስምኦን ገብረ ማርያም ካብ ምምሕዳር ንዞባ ገለ ንፍሒ ንመወዳድርቱ ብምርታዕ ቀዳማይ ኮይኑ ክዕወት እንከሎ ነቢ ሙሴ ካብ ቲራቨሎ እሰይ ዓንደ ማርያም ካብ ሰንበል ኣቤል ወልደ ሩፌል ካብ ቲራቨሎ ዮናዳብ ሰምረ ካብ ገጀረት ያቆ መርሃዊ ካብ ሰንበል ካብ ካልኣይ ክሳብ ሻርሻይ ተመራሪሖም ናይ መድረኽ ዓወት ኣመዝጊቦም ተካቲ ተቀዳድምቲ ደቂ ኣንስትዮ ብወገደን ኣብ ዘካይዶ ብልፅኮታ ካብ ናይ ዝሓለፈ ዓመት ብ3 ዕፅፊ ቁፅርና በሪኸን ብምምፃእ 21 ተቀዳድምቲ ኣብ መበገሲ ቦታ ተረኺበን ውድድረን ኣካይደን ዲናር ዮናስን ሩታ ሰሎሞንን ክልትዮን ካብ ጋላ ነፍዒ ካብ መወዳድርተን ፀብለል ብምባል ተመራሪሕን ተዓዊተን ፎርቱና ኣብርሃም ካብ በሪኽ ዲቦራ ሰምሪ ካብ ጋላ ነፍሒ ማርታ ሰሎሞን ኤልዳና ተኸሊትን ክልትዮን ካብ ፓራሪዞ ድማ ካብ ሳርሳይ ክሳብ ሻርሻይ ንዘሎ ደረጃታት ብምሓዝ ንውድድረን ፈፂመን ኣብ መወዳታ ውድድሮም ዘካየዱ ምድብ ኤ
1: ምስ ንብለስ ድማ ክሩቤል ፊልሞን ካብ ገጀረት ካብ 77 ተቀዳድምቲ ብቕፅርታ ውድድር በሊፁ ቀዳማይ ኮይኑ ተዓዊቱ ናሆር ንጋሽ ካብ ኣኽርያ ሱራፌል ተክለማርያም ካብ ጎዳይፍ ዮናታን ዳዊት ገዛ ባንዳ ሄኖክ ሚካኤል ጎዳይፍ ክብራ መኮነን ጋላነፍሒ ድማ ክሳብ ሻርሻይ ብምዕዋት ንምምሕዳሮም ነጥቢ ዘመዝገቡ ተቀዳድምቲ እዮም
0: ብፈደሬሽን ቅድም ብሽክለታ ንኡዞባ መንደፈራ ተወዲቡ ክካየድ ዝቐነየ ውድዳት ብሽክለታ ተዛዚሙ
1: እዚ ሓሙሽተ ጋንታታት ኣብ 4 ዲቪዥናት ናይ ደቂ ተባዕትዮ ከምኡ ድማ ናይ ደቂ ኣንስትዮ ተቀዳድምቲ ዘሳተፈ ውድድር ብልዑል ተሳትፎ ተቀዳድምትን ኣፍቀር ስፖርትን ማሚቑ ከምዚ ተሰላሰለ ኣካየድቲ ናይቲ ውድድር ገሊፆም ብሓፈሻ ኣብቲ ን4ተ ሰናብቲ ዝተኸየደ ውድድር ዝተረኽበ ውፅኢት ዝስዕብ እዩ 4ብዓይ ዲቪዥን ደቂ ተባዕትዮ ቀዳማ ዩኤል ጆርጆ ካልኣይ እሰይ ኣሕፈሮም ሳልሳይ ሴም ተስፋይ ሳልሳይ ዲቪዥን ቀዳማይ ዮናታን ኪዳነ ካልኣይ እሰይ ጎይቶም ሳልሳይ ሚካኤል ማጆር ካልኣይ ዲቪዥን ቀዳማይ ሙሳኤል ከሰተ ካብ ጋንቲ ዓዲ መጎቲ ካልኣይ ሙንተሲር ጃብር ካብ ጋንቲ ዓዲ ሓረ ሳልሳይ ዲናር ሳሙኤል ካብ ዓዲ መጎቲ ቀዳማይ ዲቪዥን ደቂ ተባዕትዮ ቀዳማይ ኣማኑኤል ነጋሲ ካብ ጋንታ ዓዲ ባሪ ካልኣይ ኤቨን ኣሕፈሮም ካብ ጋንታ ዓዲ መጎቲ ሳልሳይ ዮናታን ኣስመሮም ካብ ጋንታ ዓዲ መጎቲ ኣብ ናይ ደቂ ኣንስትዮ ተቀዳድምቲ ድማ ቀዳሚቲ ዳናይቲ ሽመንዲ ካብ ምናሓይሊ ካልቲ ሰገን ተስፋ ማርያም ካብ መንደፈራ ሳልሰይቲ ናታልያ ገብረ መስቀል ካብ መንደፈራ ብምዃን ተዓዊቶም ብዚካዚ ኣብቲ ዕለት ብቕዓት ኣትለታት ንምምዛን ዝዓለመ ውድድራት ኣትለቲክስ ናይ ጉያ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ ነይሩ ዝተረኽበ ድማ ዝስዕብ ይመስል ኣብ ናይ ደቂ ተባዕትዮ 1500 ሜትሮ ቀዳማይ መልክያ ዘምህረት ካልኣይ ስዑድ መሓመድ ኑር ሳልሳይ ሙሴ ጸጋይ ኣብ ናይ 1500 ሜትሮ ደቂ ኣንስትዮ ቀዳሚቲ ሉልያ ፍረዝጊ ካልእቲ ፍረስ ሰላም ከሰተ ሳልሰይቲ ኮኸብ ንጉሰ ኣብ ናይ ደቂ ተባዕትዮ 3,000 ሜትሮ መወዳእታ ኣብ ኩሉ ውድዳት ካብ ቀዳማይ ክሳብ ሳልሳይ ደረጃ ንዝሓዙ ተቀዳድምቲን ጋንታታትን ዝተዳልሎም ናይ ገንዘብ መዳልያን ዋንጫን ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሉ
0: ኣብ ዜናታት ወፃኢ ግጥማት ዋንጫ ዓለም 2026 ሎሚ ሶሉስ ብናይ ቀዳማይ ናይ ፍርቂ ፍጻመ ፀወታ ቀፂሉ ከምስ እዩ
1: ናይ ሎሚ ሸት ፀወታ ሰዓት 10:00 ዝጅምር ኮይኑ ሃገራዊ ጋንታታት ፈረንሳን ስጳኛን ክራኸበን እዚ ፀወታ ኣብ ከተማ ዳላስ እዩ ክካየድ ኣብ ናይ ሎሚ ሸት ፀወታ ኣጥቃዒ ፈረንሳ መባፐ ትማል ምሸት ሃገራዊት ጋንቱ ኣብ ዘካየድቶ ናይ መወዳእታ ልምምድ ብሰንኪቲ ኣንጻር ሞሮኮና ተፃውቶ ከሎ ኣብ ዓንካ ኣካሪቱ ዝፀሮ መጉዳእቲ ኣብ ገለ ንጥፈታት ከምዘይተሳተፈ ብማዕከና ዜና ክውሃብ ዝፀንሐ ርእቶ ኣሸቓሊ ኮይኑ ፀኒሑ ዓላማ ሃገራዊት ጋንታ ፈረንሳ ዲደር ዶሻም ትማል ሶኒ ኣብ ሰዓታት ድሕሪ ቀትሪ ኣብ ዘካየዶ ጋዜጣዊ መግለፂ ግን ሓለቓ ጋንቱ ኣብ ፅቡቅ ኩነታት ከም ዘሎን ኣብ ናይ ሎሚ ሸት ፀወታ ድማ ክስለፍ ምዃኑን ገሊጹ ኣሎ ካብዚ ንሃገራዊት ጋንታ ፈረንሳ ከይወፃና ኣውሬል ቱሻሜኒ ኣብዝሓለፈ 2 ፀወታታት ብሰንኪ ዝፀሮ መጉዳእቲ ከይተሰለፈ ብምቕናዩ ከምኡ ድማ ቦትኡ ተኪኡ ክፃው ዝፀንሐን ኣንጻር ሞሮኮ ኣብ ዝነበሮ ፀወታ ድማ ኣብ ቦርኩ መጉዳእቲ ፀይሩ ካብ ሜዳ ተቐይሩ ዝወፀ ማኑ ኮነን ኣብ ናይ ሎሚ ሸት ፀወታ ንከርክቡ ትፅኢት ከም ዘሎ ግን ዶሻምፕ ገሊጹ ኣሎም ብወግን ስጳኛ እውን ነቲ ኣብ ናይ ሎም ዓመት ውድዳት ዋንጫ ዓለም ሰንኪ ምጭባጥ ጭዋዳ ከምቲ ዝድለ ክትጥቀመሉ ንዘይከኣለ ዘላ ያማል ኣብ ናይ ሎሚ ፀወታ ናብ ሜዳ ብምራድ ሕማም ተኸላኸልቲ ፈረንሳ ንክኸውን ትፅቢት ኣለዋ
0: ዝኸበርኩም ተዓዘብቲ ንሎሚ ዝተዳልዉ ዕለታዊ ዜና ስፖርት ኣብ ዘይፍፀም ስለምክትታልኩም ኣዝየ መስክን ምስ ተረፉ መርባት ርቲ ሓድገኩም ብወገነይ ግን ሰላም

ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘኒ ዝኸበረን ሰላምታና ተቐበሉ ከመይ ቀኒኹም ዝኸበርኩም ተዓዘብትና እምበኣር ከስንለሙ እውን መደባትና ሓደ ድሕሪ ሓደ ተሰሪዑ ናባኹም ክንቕርቦ ኣብ መስመር ኣለና። ክሳዕ መወዳእታ መደብና ምሳና ሕቢርኩም ክፀንሑ ብክብሪ ንዕድም። ፈለማ ተሰሪዑ ዘሎ ትሕዝቶ መቐፀልታ ናይ ዝሓለፈ ኮይኑ ናብ ግንባር ሓልሓል ገፂ እዩ ክወስደና። ኣብ ዝሓለፈ ቅድንያት ክፍለ ሰራዊት 96 ነበር ናብ ግንባር ሓልሓል መብፃሕ ገይሮም ነይሮም። ንሎሚ ንሰብ ውዕሎ ህዝቢ ሓልሓልን ተዘክሮታቶምን ዘካፍል መደብ ይከውን። ምክትታልኩም ቀፅሉ።

ኣብ ዝሓለፈ ቀዳማይ ክፋል ናይዚ መደብ ንንጹር ዓላማ ናይዚ ጉዕዞን ንጦብላሕታ ኣባላት ክፍለ ሰራዊት 96 ነበር ከምኡ ውን ንድሙቕ ስነ ስርዓት ኣቀባብላ ህዝቢ እቲ ከባብን ዝምልከት ሓደ ትሕዝቶይ ቀሪቡ ነይሩ ንሎሚ ከዓ ንዕዙዝ ውዕሎታት ህዝቢ ኣስማጥን ከባቢኣን ኣብ ግዜ ብረታዊ ቃልስና ዝምልከት ዝተዳለዉ መደብ ኮይኑ ህዝቢ ኣስማጥ ዕምሪ መግዛእቲ ኣብ ምሕፃር ነብሱን ጥሪቱን ወፍዩ ምስ ተጋደልቲ ህዝባዊ ግንባር ኢድን ጓንትን ኮይኑ ንዝሐለፎ መሪር ህይወት ዘዘንቲ ክኸውን እንሆ።

ኣብ ውሽጢ ዘይተጸዓዲ ባህርን ባህልን ህዝቢ ኤርትራ ክልተ ግዜ ጥራሕ እዩ ክምብርከኽ ዝረአ። ናብ ፈጣሪኡ ክሰግድን ተንበርኪኹ ክትኩስ እንከሎን በቃ። እዚ ኣብ ዝሓለፈ መዋእል መግዛእቲ ጐሊሑ ዝተንጸባረቐ ብርቂ ተርእዮ እዚ ህዝቢ እዚ እዩ። ካብ ተመክርኡ ይነቅሕ ይምሃር፣ ኣብ መኸተ ይብድህ፣ ኣብ ፖለቲካዊ ብልሑ ይውደብ፣ ሰሚሩ ይዓጥቕ፣ ዓጢቑ ብጽንዓት ይቃለስ፣ ተቓሊሱ ወይ ቃልስ ይዕወድ ድማ ህዝቢ ኤርትራ። እዚዩ እቲ ህዝቢ፣ ካብ ዝሕቆ እዚዩ ድማ እቲ ተጋዳላይ። ካብዚ ተበጊስዩ እዚ ክፍለ ሰራዊት ምስ ህዝቡ ውዒሉ ክሓድር ገጽ ንገጽ ክረአአ፣ ታሪኻዊ ሓላፍነቱ ድማ ምዃኑ ኣሚኑ ናብዚ ቦታ ምብጻሕ ዝገበረ። ህዝቢ ኣስማጥን ከባቢኣን እምበኣርከስ ኣብዚ ኣጋጣሚ ዝተረኺቡ ንሕሉፍ ቃልሱ ንድሕሪት ምልስ ኢሉ ብኸምዚ ዝስዕብ ከዘንቲዩ ንከታተል።

0: ተሰዊኡ። ኣብታ ቦታ ምስቶም ብፀቱ ገዲፍና ናብቶም ካልኦት ምስ ህወቶም ዝነበሩ ኣልዒልና ተበጊስና። እዚ ዘረባ እዚ ናይ ሓደ ናይ ኣፍልቡ ከቢድ መጓእቲ ኣጋጢሞ ዝተሰውአ ውጉእ ዝበለና ክሳብ ሎሚ ዘይርስዖ ክጠቕሶ ዝደለኹ ዘረባ እዩ ነይሩ።
1: ክናዮም ስያሳት በትሕት ኣያላትነ ኣባይካ ምንቱ ወፈታይካ ምንቱ ኣዋላይ ኣባይ
0: ጸላኢና ኣብ ምልላይ ቀዳማይ ጸላኢ መን ምዃኑ ካልኣይ ጸላኢ ድንቁርና ምዃኑ ሳልሳይ ከዓ ድንቁርና ዝመንቀሊኡ ዝተፈላለዩ ማሕበራዊ ጸገማት እዮም ነይሮም። ነዚኣቶም በቲ ዝተኻየደ ጐስጓስን ምንቕቓሕን ኣብ ሕብረተሰብ ብዙሕ ለውጢ ከም ዘምጽእ ተገይሩ። ኣብ እዋን 1984 ዝነበረ ድርቅን ጥሜትን ኣብ መንጎ ተጋደልትን ህዝብን ዝተረእየ ምትሕብባርን ይገልጽ።
2: እቲ ህዝቢ ምስ ሰብሩ ኢድን ጓንትን ኮይኑ ኣብዚ ከባቢ እዚ ዝነበረ ሓያል ጥሜት ብሓባር ክፀረጆም ነይሩ። ኣነ ትማል ኣይጠቐስዎን እምበር ይዝከረኒ እዩ ህዝቢ ዓካ ዓካ ኣርዩ ጥሒኑ ክቕርበለ ይዝከረኒ። ኣብዚ ከባቢ እዚ ሓላፍን ኣህዝባውን ዞባውን ሰራዊት ተባሂለ ተመዲበ ንሽዱሽተ ወርሒ። ስለዚ ከምታ ዝበልክዋ እቲ ህዝቢ ንባዕሉ ካብታ ሳውራ ደገ ዝነበረ ሰብ ኣይነበረን። ኩሉ ምስታ ሳውራ እዩ ተጠሚዩ። ምስ ሰብሩ ስለተጠመረ ምዝ ክፍለ ሰራዊት እዚ ከዓ ንነዊሕ ግዜ ክዚ ክፍለ ሰራዊት 5 ዓመት ስለዝዓረደ ብዚ ከባቢ እዚ ህዝቢ እዩ፣ እዚ ሰውራ እዩ፣ እዚ ተጋዳላ እዩ ኢልካ ክትፈልዮ ዘይትኽእል ብሓባር ሓደ ጥምረት ኮይኑ ብሓባር ክፅዋእ፣ ብሓባር ክጠሚ፣ ብሓባር ክፀግብ፣ ብሓባር ክቅደን፣ ብሓባር ክዓርቕ፣ ብሓባር ክሕከም ኣብ ሓንቲ መኣዲ ዝሰፈረ እዩ።
0: ተሳትፎ ህዝቢ ኣብ እዋን ውግእ ብዘይ ፀጥታዊ ኣፈላላይ ክሳብ ሰላማዊ ህዝቢ ብበትሪ ኣፅዋር ዝማርኸሉ እዋን ነይሩ።
1: እቦ ምሁራ ስላሓካትላ ከደነት በዓላ ንሰላም ነሰራ እቦ እንደማረኮም ድባደሽ ለለመጥዎም ዓላ
3: ኣብ ዝኾነ ምንቅስቓስ ናይ ጸላኢ ኣብ ውሽጢ ሓፂር ግዜ ህዝቢ ካብ ናብ እናተቐባበለ ንጥፈታት ናይ ጸላኢ ናበይ ገፁ ብላኣሎ ክንደይ ይዓቕሙ ኣሕብረና ነይሩ። እዚ ዓይነት ስራሕ ዝሰርሕ ህዝቢ እዕጢቑ ዓጢቑ ኣጆኻ ድብል ስለ ዘሎ እዩ እገርመኩም እዩ። ካብዚ ከባቢ መለብሶ ንውሽጢ ደንጌረን ኣቲኻ ክትከይድ ክንደይ ይዕንቆጡ። ህዝቢ ንድዕርቲ ሓቂሱካ ህዝቢ ንድዕርቲ ሓዕዩካ ድሓን ዋዓል እዩ።
4: እዚ ብሆን ክተፀፀናሀ ናይ ህዝቢ ተራና ኣብዚ ካብ መጀመርያ ክንብገስ ከለና ብርጌድ ከለና ትሒዝና ካብ ሰቐላ ጀሚርና ደንበ ጴጥሮስ ከምኡ እንዳልና ደብርሳላ ከምኡ እንዳበልና ውን ንኮሶቅ ክንሰግር ከለና ኮሶቅ መብዛሕትኹም ትፈልጥዎ ትኮይኑ ኣብ ውሽጢ መስመር ጸላኢ እዩ ዘሎ። ስለዚ ከምቲ ዓንቲ ወይ ዝብሎ ዝፀንሐ ህዝብና ደጀና ስለዝኾነ ምስጢርና ሓሊፉ ስለዘይህብ ብዓንዶ ርእሱ ትቃልሱ ናቱ ምዃኑ ንሕና ከዓ ደቁ ምዃንና ስለዝፈልጥ ካብታ ዝደቐቐት ክሳብታ ዝለዓለት ህይወትና ዓብቂቦ ሓብሒቡ ዝኸይድ ዝነበረ ህዝቢ እዩ።
0: ብርግፅ ሕቆ እቲ ህዝቢ እዩ እቲ ፅንዓት ንብሎ፣ ሕቆ እቲ ህዝቢ እዩ እቲ ገለ ምስጢር ኣሎ ንብሎ። እዚ ጥራሕ ኣይኮነን እንተላይ ድምር ውፅኢት ናይቲ ኦሮማይ ኣይከውን እዩ ዝተባህለ እሞ ዝበርቕ ዝነበረ ክስተት ዓወታትና ሳላ ሕቆ እዚ ህዝቢ እዚዩ እንተተባህለ ምግናን ኣይኮነን።
3: ስንቂ ካብ መለብሶ ንማዓርኪ ዳኣቱ ነይሩና። እዚ ከዓ ብኣድጊ ተፃዒኑ እዩ ዝኸይድ ነይሩ። ጸላኢ ኣብ ረባ ሰበር ረኺብዎም ኣብ ትሕቲ ቁፅፅሩ ከዓ እትይዎ ትሕዞሞ ዝነበሩ ትሕዝቶ ኖርዌይ ፕሮቲን ዓደስ ሽኮር ዘይቲ ምስኡ ከዓ ባትሪ ናይ ሬድዮ መራኸቢ ዝኾነና ነይርዎም። እዞም ሰባት እዚኣቶም ግን ንጸላኢ እዚ ካብ ሓጋ ዝረድኤት ደምፃና እዮ እምበር ናይ ወንበዴታት ስንቂ ኣይኮነን ኢሎም ኣቕቢፆሞ ኣጋጣሚ ምስቲ እዋንቲ ጸላኢ ኣብ ሓጋ ዝከምኡ ዓይነት ረድኤት ትህንእዮም በታ ዳሓዝዋ ንጸላኢ ምስጢር ከየምለቁ እዚኣ ቃልና ስለ ዝበልዎ ነተን ንብረትን ነተን ኣእዱግን ይሃጊሩ ነቶም ሰባት ግን ሰዲድዎም። እሶም ከምዚዩ እንተዝብልዎ ነይሮም ንጸላኢ ንዓና ዓብ ክሳራ እዩ ነይሩ። ጸላኢ ዋላ እኳ ግምት እንተነበሩ ኣብ ከባቢ ኮሶክ እህልው እዮም ዝብል እንተኾነ ጸላኢ ግን ንዓና ዋላ ሓንቲ መዓልቲ ኣብ ኮሶክ ረኺብና ኣይፈለጥን እዩ። ምክንያቱ ኣብ ትሕቲ ሕቁፊ ህዝቢ ስለ ዝነበርና ቆታውት ኣቲ ጉጅለ ዋርድያ ይተውፅእ ሓለዋ ይትገብር ህዝቢ ሓለዋ
5: ህዝቢ ከባቢ እዚ ከባቢ ግንባር ሓልሓል ዘርኣዮ ናይ ተሳታፍነት ናይ ስራሕ ንምጥቃስ ካብ መጀመርያ ብጉልበቱ ብንዋቱ ብሂወቱ ኣብ ኩሉ ነገር ተሳቲፉ ከም ዝነበረ እዩ ዝግለፅ
3: ከም ተቀዲመ ዝተቀስክዎ ፀልዓይ ካብ ሓልሓል ክበገስ ከሎ ናበይ ገፅ ክንፈት ነይሩ ተሓቢኻ ኣብ ዕሙቕ ዘለ ተሓድር ንጉሆ ተሲኦም ነታ ጎቦ ብሙላእ እዮም ንክልዋ ነታ ጎቦ ብሙላእ ክኸሉ ኢሎም ከዓ እንተ ደኣ ፀላኢ ምንቅስቃስ ኣርእዩ እንተ ብህበይ እንተ ብኣድጊ ገይሮም ከዓ የረድኡ ከ መዋእ ትኸውን እንተዘይኮይኑ ከዓ መሬት ኣማን ኣሎ ምስ በሉካ ትወፅእ
5: ብጉልበቶም ካብቲ ዝበልካዮም ንላዕሊ ኣብቲ ድፋዕብጉልበት ተወዲቦም ክሰርሑ ከለዉ ዘይበልካዮም በዓላቶም ወርወር ሰሪሖም ክሻታት ገይሮም ከመይ ገይሮም ውጋኣት የምፁ ብዝተወደበ መንገዲ ኣዝዮም ንጡፋት ከም ዝነበሩ እስኻ ሓንሳብ ሓበሬታ ጥራይ ምስሃብካዮም ዋላ ሓንቲ ነገር ድምፂ ኣይትሰምዕን ኢኻ ክንቀሳቀሱ ክሰርሑ ከለዉ መሳጢ ዝኾነ ነገር ክሳብ ከይዶም ኣብቲ ድፋዓት ውሽጣኣትዮም ውጋኣት ምውፃእ ይኹን ከምዝወዲ ፍሩጅ ዝበሎ ክሳብ ዝኾነ ሰማእታት ምቕባር ድዩ ገለገለ ብምሉእ ነገር ብጉልበት ምስታፎም ካልኣይ ካት ሰራዊት ካብ ድፋዕ እሳቶም ስለ ዘለዉ ንድፍዑ ገይሩ ከም ዘይወፅእ ብምግባር ዓብዪ ስራሕ ይሰርሑ ነይሮም ክትገልፆ ይትኽእልን ኢኻ ኣዝዩ ብዙሕ ስለ ዝኾነ
6: ኣነ እንታይ ክብሉ ዝፈቱ ነገር እቲ ታሪክ ንወርስ ነርና ኣቦታትና ከምዚ ከምዚ ይኸውን ነይሩ ይብሉና ነይሩ ኣብ ግዜ ሰውራ ከምዚ ነይሩ ንሕና ከምዚ ንሳተፍ ነርና ሰራዊት ከምዚ ይገብሩ ነይሮም ሕጂ እንታይ ኢሎም ያዕልሉና ነይሮም 96 ክፍሊ ሰራዊት ምስ መፀ ሳብዚ ሓደ ተጋደላይ ከም 5 ተጋደላይ ኮይኑ ይመፅዩና በቲ ሓደ ወገን ብብረታዊ ቃልሲ ንናፅነት ዝቃለስ ሰብኣይ በቲ ካልኣይ መምህር ኮይኑ ካብ ድንቁረና ዘውፃእና በቲ ሳልሳይ ዶክተር ኮይኑ ንዓና መድሃኒት ዝህብ መከላከሊ ካብ ሕማማት ዝነግረና ነቲ ሳልሳይ ከ ከም ናይ ንቕሓት ዝፈጥር ናይ ሰሚናራት ዝገብሩልና ገሌ ኮይኑ በቲ 50 ወገን ከ ኣብ ኩናት ማለት ኣብ ኩነታት መነባብሮና ዝሕግዙና
0: ካብቲ ዘገረመንን ዘተሓሳሰበንን ህዝብን ሰራዊትን ከመይ ሓደ ነይሮም ወይ ተጣቢቆም ይኸዱ ምንባሮም እዩ ኣቐዲመ ንሓድሕዶም እነተሓጋገዙ ይቃለሱ ምንባሮም ሰምዕ ነይረ ሕጂ በዕላቶም ኣብዚ መፂኦም ክዕልና ከለዎ ግን ዝያዳ ተገሪመ
7: ዑደ ለጋት ልና ማይ ርአና ሰማዕና ታሪክ ድለ ክበቆ ትፈሰረገና መራ ኣትፈከረኒ
6: ሕጂ ኣነ ከም ተምሃራይ ኣብጢኣ ደስ ትብለኒ እንታይ እያ እቲ 5 ነገራት ሒዞም መፂኦም እዮም ገና እቲ ሓቀን እያ ኩሉ 5 ነገራት ሓደ ተጋደላይ ኩላቱ ተዓዊቶምሉ እዮም ናፅነት ኤርትራ መፅያ ንሕጂ ንሕና ኣብ ናፅነት ንምሃር ኣለና ካሊእ እቲ መሰረት ናይ ትምህርቲ ገይርኖም ኣብቲ ንውህ ዞባ ኣስማት ኣብ ዝተፈላለየ ሕጂ ዳርጋ 8 ኣብያት ትምህርቲ ገለ እዩ ዘሎ ኣብዚ ፀኒሕና እዩ ኣሕዋትና ተማሂሮም ይምህሩና ኣሎ ሕጂ እውን ንሕና ንምሃር ኣለና ክንምህር ኢና ክዓቢ እዩ ማለት እዩ
8: ክልተ ነገር ተዘክሮ ኣለኒ ምስ ክፍለ ሰራዊት 96 ኣተሓሒዞም ኣለት እዩ ሓንቲ መጀመርያ ኣብቲ ንእሽተይ ዝነበሩ ኩሉ እዋን ብልክዕ ኣባላት ናይ እዚኣ ክፍለ ሰራዊት ብሓንሳብ ኮይነ ንሶም ዕብዮኒ ወላ ኣስማቶም ክጥቅስ ይኽእል ብዝያዳ ካብቶም ኣሃዱ ሃማኖቶም ኣሃዱ ሃንዳሳ ዝነበረት በዓር ዘኒ ኣባቡ ዝነበረ ጥቃጥቃ ስለ ዝነበርና ኩሉ ዝተዘክሮ ዘለኒ ስለዚ ኣብዚ እዋን ተመሊሶ ክሪኦ ከሉ ከዓኒ ኣባል ናይ እዚኣ ክፍለ ሰራዊት ኮይኑ ስማዕኒ ንሶም ስለ ዝዕብዩኒ ወላ እቲ ትምህርቲ ቦርዲ ንብሎ ዘለና ኣብ 1981 ሓደን ክይመር ከሎ ኣብዚ ኣብ ኣስማጥ ኣዳይ ኣብ ጋላቢ ዝበሃል ቦታ እቶም መስረቲ ስ ንሶም እዮም ስለዚ ኣነ ውፅኢት ናቶም እዩ
7: ሕና ዘ ዋላ ግነዘከሮ ይቀዳርና ኒ ብለና ከምሰለ ሰማዕኒ ላኪን እቶም ኮይኒ ከምሰለ ኣቡና
0: ከም በዓል ወዲ ፍሩጅ ዑስማን ጅምዕ ወዲ ደጋን ካልኦትን ክዝከሩ ከለዉ ሰሚዕና እንተደኒቕናን ንሕና እውን ኣብቲ ግዜቲ እንተንነብር ሞ ናይ ገዛእ ርእስና ታሪክ ሰሪሕና እንተንኸውን ኢና ንብል
8: ክብርታት ናይቲ ህዝባዊ ግንባር ዝነበረ ኣብቲ ምንቃሕ ናይቲ ሕብረተሰብ ዝነበረ ኩሉ ሽዑ ዝተቐስመ በዚኣ ክፍለ ሰራዊት እዚኣ ኣነ ከዓ ዕድል ገይረ ብኡየ ተሓቢበ ዓብየ ማለት እዩ ስለዚ እቲ ኩሉ ኣብዚኣ ነገር እዚኣ ዘብፅሓኒ ኣብቲ መሰረት እንድሃትርኢ ኣብቲ መጀመርያ ነገር

0: ንሶም እዮም ሕጂ ኣብዚኣ ናይ እዚኣ ሕጂ ከኣሎም ዓመት ኣነ ዳይሬክተር ኮይኑ ኣሎ ኣጋጣሚ ኮይኑ እዚ ኩሉ ሓገዝ ተበርኪቱ ዝተሰርሒ ዘሎ ዋላ ቅድሚ ሕጂ ይምፁ ኣብዚኣ ናይ ሎም ዓመት ከዓ ምስቲ ኣማፃፃናተይ ኣብዚኣ ሚያዛ ናይ ቮሊቦልን ባስኬትቦልን ተሰሪሓ ዘላ ልክ ነቶም ተምሃሮ ክተገልግል ትዕድል ኣነ ዓብዩ ዝረኣየኒ
1: ሕጂ ኣብታ ምምፅኦም እቶም 96 ክፍሊ ሰራዊት ኣብዚ መፂኦም ብኣፎም ነግሩና ከሎ እቲ ታሪክ ከምዚ ገብል ነርና ኣነ ኣብ ጎቦ ሮታ ነረ ኣነ ኣብ ጎቦ ሻካ ነረ ኣብ ኣስማጣዳይ ነርና ኣብ ዋንኪ ኣብታ ቀያ ነረ ኣነ ከም ዶክተር ነ ነገረ ይብሉ ከሎምሲ ብጣዕሚ እዩ ደስ እዩ ዝብለና ማለት እዩ እቲ ሓቀን እያ ታሪክ ረኪብና ንሕና ኣቦታትና ባዕሎም መፂኦም የዕልልዎምና ከምዚ ኢሎምና ዝብል ብጣዕሚ ደስ ይብልና ማለት እዩ
2: ኣብዚ ዝነበረ ህዝቢ ብሓፈሽኡ እቲ ደዞን ትውልኩም ነበሩ ናይ ጢሜት ናይ ዕርቃን ናይ ድኻም ናይ ብላዕሊ ነፈርቲ ብታሕቲ መዳፍዕ ብሓባር ሰብ ኣብዚ ትቋደሶ ነይራ
3: 380 ነፈር ዓና
4: 380 ሰባት ዝበዝሕ ህዝቢ እዩ ነይሩ ኣብኡ ተኣኪቡ ነይሩ ንጎ ሰዓት 9 እተን ነፈርቲ መፅአን ልክዕ ነቲ ኣብ ትሕቲ ክልተ ገረብ ኮፍ ኢሉ ዝነበረ ህዝቢ ኣብ ርእሱ ቦምቧታት ኣንጢበናሉ ብዙሓት ሰባት ተቐቲሎምን ተወጊኦምን ኣነ ንባዕለይ ሓደ ካብቶም ዝተወጊአ ነይረ
2: ናይቲ ህዝቢ ሓያል ዝኾነ ውዳበ ብመንገዲ ክፍሊ ህዝቢ ተኻይድሉ ነይሩ ማለት እዩ ስለዚ ብጀካቶም ብባይቶታት ወይ ከዓ ናይ ብድሆ ሽማገሌታት ተወዲቡ ዝነበረ ነቲ ሓፋሽ ህዝቢ ሓቂፉ ዝኸይድ ምስቲ ግንባር ዘተኣሳስሮ ዘይተወደበ ዝተረፈ ሰብ ኣይነበረን ወይ ህዝባዊ ሰራዊት እዩ ነይሩ ወይ ህዝባዊ መሊሻ እዩ ነይሩ ወይ ከዓ ኣብቲ ናይ ብድሆታት ነቲ ዝነበረ ውዳቤታት ዝመርሕ ነቲ ናይ ሳውራ ዝደልዮ ጠለባ ዘማሊ ኣብ ኩሉ ሸነኻት ብሓባር ኮይኑ እቲ ብረት ሒዙ እቲ ከዓ ነቲ ብረት ሒዙ ዘሎ ዘደሊ ነገራት ክቐርብ እምዳድ ድዩ ስንቂ ድዩ ዕጥቂ ድዩ መግቢ ድዩ ክቀራርብ ዝኽእል ካ እቲ ህዝቢ ምስ ሰብርኡ ከምዚኣ ገይሩ ተሓቋቂፉ እዩ ኣብዚ ከባቢ ዝሰርሐ ነይሩ
5: ከይስውኦ ኣብ ሕክምና ከብፅሓኒ ካልኦት ነይሮም ምስኡ ማለት እዩ ካልኦት ነይሮም ድስከሙ እጎይ እዩ ዘሎ እቲ ደመይ ከዓ ነጥበ ኣሎ ዶ ብዕድመስ ዓብይ ኮነን ካባይ ኣፀቢቑ ግን ኣብሽርካ ወይለየ ኣብሽርካ እንዳለ ሞራል ህበኒ ሕጂ እቲ ሞራልት እንታይ ኮነ ንንዓይ ካብቲ ዝነበረኒ ከቢድ ከምዚ ዝዘረኒ ማለት እዩ ደሚ ከይድ ኣሎ እቲ ናይ ነርቪ ተኣሽሙ ክስታይ ገና ሃለዋተይ ንኸጥፍእሲ እጓየ እዩ ዘሎ ማለት እዩ ተኣካላት እሱ ግን ሞራል ህበኒ ዳሓን ኣለኩ ይባ ዳሓን ኣለኹ ዳሓን ኣለኹ እንዳልኩ ከዓ ኣነ ኸይድ ከምዚ እንዳሉ ተረዲኻኒ ደመይ እንዳነጠቦ ንዓይ ሞራል እንዳገበረ እዩ ሕጂ ናብዚ ሕክምና ደብፅሓኒ
2: ሕጂ እንታይ እዩ ትሕቶ ከባዶ ኣይኮነን መፅ እዩ ህዝባዊ ግንባር ብመሰረቱ ህዝቢ ከይሓዝካ ኣብ ዓወት ክትበፅሕ ከም ዘይትኽእል ይፈልጥ ኣፀቢቆ ስለ ዝነበረ ካብቲ ቀዳማይ ተመክሮ ህዝቢ ተኣዛዛይ ጥራይ ዘይኮኑ ዋና ናይቲ ጉዳይ ዋና ናይቲ ቃልሲ እዩ ዋና ናይቲ መግዛእቲ ንምስጓግ ዝተዓጥቀ ህዝቢ እዩ ውሉዱ እዩ ዘዕጢቕዎ ዘሎ ጓና ኣይኮነን ካብ ርሑቕ ዝመፀ ኣይኮነን ውሉዱ እዩ ስለዚ ምስ ውሉዱ ብሓባር ኮይኑ ነቲ መግዛእቲ ክገጥም ግጥ ኢሉ ዝተዳለወ ህዝቢ ብመንገዲ ናይ ህዝባዊ ግንባር ጥርናፈን ውዳበን እዩ
6: ስለዚ እዚ ናይቲ ህዝቢ ታራ ነቲ ሰሪሕናዮ ኢልና ንንየተሉ ስራሕ ናት እዩ ውፅኢት ናት እዩ
2: ዋና ስለ ዝኾነ ተኻፋላይ ናይቲ ስራሕ ክኸውን ኣለዉ ብድልየቱ ብወለንቱ ስለዚ ጉዳይ ህዝቢ እዩ ጉዳይ ናይ ሳውራ ሳውራ እቲ ተጋዳላ ዕጡቕ ድራይ ዘይኮነ እቲ ህዝቢ ሳውራ እዩ ንባዕሉ ከምኡ ስለ ዝነበረ ሓያል ዝኾነ ምትእሳር ኩሉ ውዳቤታት ኩሉ ጥርናፌታት ዘደሊ መልክዕ እዩ ተማሃል እዩ ኣብዚ ኣድግኻ ክትውድብ ገመልካ ክትውድብ ዘሎ ከርካባን ማካይንካ ክትውድብ ሓያል ዝኾነ ጥምረት ውዳቤ ውዳቤ ከተስማዓሉ ትኽእል ኢኻ ክተድማዓሉ ትኽእል ኢኻ
5: ገባር እዩ ንሕሰቦ ብንሕና በተ ሽዑሲ ገባር ኣብ ኩናት ኮለኻ ከምኡ ገይሩ ከምኡ ሞራል ክህበካ ገለስ ጠቕሊልካ ድ ትፅበዮ ነገር እዩ ክፈርህ ኣለዎ ንርእሱሲ ከንቀጥቅጥ ግብኦ እዞም ኣብዚ ዘለዉ ህዝቢ ግን ኣዝዮም በላሕቲ ምስ ሰውራ ኣዝዮም ተጠባበቑ ንገዛእ ርእሶም እሶም ሰውራ ኮይኖም ዘገልግሉ ምንባሮም ብምዃኑ ሞራል እንዳሃበ ኣብዚ መሰብ ፀሓኒ ካብኡ ንጃኒ መፅእ ማለት እዩ ጃኒ ምስ መፃኹ ካብ ጃኒ ንዛራ

0: ምስኮትኩ እቲ ሰብኣይ ተሰኪምኒ ዝመፀ ገባር ሞራል ሂብኒ ኢለ ዝሕገሰሉ ዝነበርኩስ እሱ ንባዕሉ ነፋሪት ኣብ ሸጋሊ ኣብቲ ሕክምና ብዙሓት ስዋኣትን ብዙሓት ውግኣትን ካብቶም ንዓና ክስከሙ ኣብኡ ደኣተዉ መስዋእትን መውጋእትን ስለ ደጋጠመ እዚ ንዓይ ተሰክመኒ ከዓ ተወጊኡ ልክዕ ከምቲ ናተይ እሱ ከዓ ውግእ ኮይኑ ናብ ዝመፁ በዚ ግን ኣነ ድሒነ እቲ ተሰካሚየይ ተሰካሚ ውግኡ ድሒኑስ ናፅነት ኮይኑስ ሕጂ ከዓኒ ነጋዶ ኮይንና መፂና ነቲ ህዝብና ክንበፅሖ ኢልና መፂናስ ተራኺብና ክነዕልሉ ዕልና ትማል ስለዚ ነዚኣ ከመስግኒ ኢለየ መፅእ ምናልባት ንእሽተይ እንታይ ምክብለካ ክንዳ ዓይኒ ጭብ ካብቲ ውሽጢ ትእምርታት ናይቲ ሰውራ እየ ዝዛረብ ዘለኹ ሞ ይቐኒለይ
1: ስለዚ እታ ክብላ ዝክእል ኣነ ሎሚ ዓብዮም ኣብዚኣቶም ዝዕብዩኒ ኣብዚኣ ምሳይ ኣለዉ ኩሎም ንዑ ምስ ረኣኹ ኣዝየ ንትሕሪት ክምለስ ከለኹ ኣብቲ ድሕሪ ባህታ ናተይ ተራእዩኒ ማለት እቲ ዕላማ ትንእሽተይ ከለኹ ዝግበረለይ ዝነበረ ሎሚ ተመሊሰ ሎሚ ይሪኦ ኣለኹ ማለት እዩ ስለዚ እቲ ውፅኢት ብጣዕሚ ኣብ ህወተይ ተዛዕበ ተራ ዝተፃወተ እዚኣ ክፍለ ሰራዊት ኣባላት ናይ እዚኣ ክፍለ ሰራዊት እዚኣ ባላብ ኣስማት ክንጥቀስ ንኽእል ብዙሓት ኣለዉ

ስለ ምክትታልኩም ኣዝና እንዳመስገና ናይ ሎሚ ትሕሶና ኣብዚ ዛዚምና ኣለና ዝኸበርኩም ተዓዘብትና ኣብ ዝቕፅል መደባትና ክሳብ ንረኸብ ድሓንቀኒዩ ሰላም።

0: ሰላም ከመይ ተምስኡ ፈርዌር ቲቪ ትከታተሉ ዘለኹም ዝኸብርኩም ተዓዘብትና ሰዓት 9 ኣኺሉ ሎሚ 3:34 ሓምለ ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጎ ፈለማ ግን ብቀነቱ ታቱ እፍልም መምሕዳር ዞባ ጋሽባርካ ገስጋስ ትግባረ መርባት ቀዳማይ መንፈቅ 226 ገምጊሙ ሞያውያን ዓይነ ስውራን ኣብ ባፅዕ ዝርከብ ልምዓታዊ ታሪካውን ቱሪዝማዊ ቦታታት በፂሖም ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ምስፋሕ ዝሕግዝ ዓውዱ ዘተ ተኻይዱ ኣብ ዜናታት ወፃኢ ጀርመን ዩክሬን 50,000 ድሮናት ክትዕድ ገላ ምዃና ገሊፃ መጠን ናይ ወፃኢ ንግዲ ቻይና ኣብ ቀዳማይ መንፈቅ 226 ብኣሳት 17 ሚታዊት ከም ዝዓበየ ተገሊጹ ሰሜን ኮርያን ቤላሩስን እስትራቴጂካዊ ዝምድነ ንምድንፋዕ ዘካይድዎ ጻዕሪ ከም ዘሐይልኦ ኣፍሊጠን ዝርዝር ዜና መምሕዳር ዞባ ጋሽባርካ ምስ ናይ ስራሕ መሻርክቱ ገስጋስ ትግባረ መርባት ቀዳማይ መንፈቅ 226 ገምጊሙ ወኪል ሪና ቀራው ተወልደ ንዘዳሎ ፀብጻብ ኣርሴማ ኣስመሮም ከተቅርብያ
1: ምምሕዳር ዞባ ጋሽባርካ ገስጋስ ትግባረ ናይቲ ብምውሃድ ማሓውራት ምምሕዳር ህዝብን ሓይልታት ምክልኻልን ኣብ ቀዳማይ መንፈቅ 226 ክዕመም ዝተወጠነ መደባት ብምግምጋም ተሪፉ ዘሎ ኣብቲ ዝተወጠነሉ ግዜ ንክትግበር ኣብ ዝሕግዝ ዛዕባታት ዘትዮም ኣብቲ ብ13 ሓምለ ዝተኻየደ ግምጋም ኣመሓደርትን ዞባታትን ሓለፍቲ ክፍልታትን ኣብ ዘቕረብዎ ፀብጻባት ንጥፈታት ምዕቃብ ሓመድን ማይን ነቕሊ ምውዳድ ኣገልግሎት ቅድመ ትምህርቲ ምቅላል ሽግር ዝስተማይ ምእካብ ግብሪ ሕርሻዊ ቅድመ ምድላዋትን ካልእ ምምሕዳራዊ ንጥፈታትን ኣብ መብዛሕትኤን ንዞባታት ብልዑል ተሳትፎ ህዝብን ሰራዊትን ከም እተተግበረ በሪሆም ንሳቶም ኣስዒቦም ምንቁልቋል ትሕዝቶ ምንጭታት ማይ ዓድታትን ከተማታትን ዋሕዲ ንነቕሊ ዝምደባ ትራክተራትን ሽግር መጓዓዝያን ካብቶም ኣብ ቀጻሊ ልዑል ኣተኩሮ ክወሃቦም ዝግብኦም ብድሆታት ምዃኖም ሓቢሮም ኣመሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሕሪ ብወገኑ ብመሰረት እቲ ዝቐረበ ፀብጻባት ትግባረ ምምሕዳራውን ልምዓታውን መደባት ቀዳማይ መንፈቅ ፅቡቅ ምንባሩ እንተኾነ ግን ዘዛኒ ስለ ዘይኮነ ምምሕዳራት ንዞባታት ቀዳምነታቶም ሰሪዖምን ኣብ ከባቢኦም ንዘለዎ ፀጋታት ብግቡእ ተጠቂሞምን ፀቒጦም ክዓዩ ኣተሓሳሲቦም ኣምባሳደር መሓሙድ ኣስዒቡ ሎሚ ዓመት ክራማት ክሕረስ ተወጢኑ ዘሎ ስፍሓት ብምልኣት ምትግባር ምግራብን ምግታእ ብርሰት ኣግራብን ምቅላል ሽግር ዝስተማይ ገጠራት ምእካብ ግብሪ መንግስቲ ምፅፋፍ መስርሕ ነባርነት ምውዳድ ትካላት ቅድመ ትምህርትን ምክልኻል ሕማም ዓሶን ካብቶም ኣብ ዝቕፅል መንፈቅ ቀዳምነት ዝወሃቦም መደባት ምዃኖም ኣነፂሮም ኣብ መወዳእታ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ብኣላይነት ምምሕዳራት ዝትግበር ኣብ መነባብሮ ህዝቢ እወታዊ ለውጢ ዘምፅእ መደባት ተወጢኑ ዕቱብ ክትትልን ገምጋምን እናተገብረሉ ይሰላሰል ከም ዘሎ ብምሕባር ጎኒ ጎኒ ምምሕዳራውን ልምዓታውን መደባት

0: ሃገራዊ ንቕሓትን ውዳበን ዘበርኽ ንጥፈታት ብዝሓየለ ክስርሓሉ ኣዘኻኺሮም።
1: ኣብ ዝቕፅል ዜና ምስንሰግር ኣብ ዝተፈላለያ ትካላት ዝነጥፉ ሞያውያን ዓይነት ስውራን ካብ 11 ክሳብ 14 ሓምለ ኣብ ልምዓታዊ ታሪካውን ቱሪዝማውን ቦታታት ከተማ ባፅዕ ዑደት ኣካይዶም ንሳቶም ነይሩ ናብ ዝሃቦ ሓበሬታ ብኣካል ኣብቲ ቦታ ተረኺቦም ብኪላታት መብሪ እናተዋህቦም ዘካይዶ ዑደት ንዝነበሮም ስእሊ ኣእምሮ ዝያዳ ከም ዝኸልዑ ገሊፆም። ብፍላይ ናብ ሓምላይ ደሴት ዝገበሮ ናይ ባሕር ጉዕዞ ፀጋታት ባሕር ሃገሮም ብዙሕነቱ ንኸዝተማቕሩ ከም ዝሓገዞም ፍሉይ ጦብላሕታ ከም ዘሕደረሎምን ኣብሪሆም። እቲ ተመክሮ ብፍላይ ንዓይነት ስውራን መምህራን ኣዝዩ ኣገዳሲ ምንባሩ ዝጠቕሱ ዑደተኛታት ብዛዕባ ታሪካዊ ልምዓታውን ቱሪዝማውን ፀጋታት ኤርትራ ንተምሃሮኦም ብቑዕ ፍልጠት ኣብ ምትሕላፍ እወታዊ ግደ ከም ዝህልዋ ገንዚቦም። ኣብ መወዳእታ ድማ ንክፍሊ ንቑታ ማለት ዳይቪን በዓል መዚ ወደባት ኤርትራ ሚኒስትሪ ሃብቲ ባሕሪ ጨንፈር ሃኮሰ ዞባ ሰሜናዊ ቀይሕ ባሕሪ ማሕበር ዓይነት ስውራን ከምኡ እውን ካልኦት ውልቀ ሰባትን ንዝገበረሎም ኣቀባብላን ንዝሃቦ መብርህን ኣመስጊኖም። ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ምስፋሕ ዝሕግዝ ዓውዲ ዘተ ተኻይዱ ወኪል ኤሪና ፊልሞን ትካቦ ዘዳሎ ፀብፀባ ልዕልታ ሃብተ ማርያም ከተቅርብ እያ።
2: ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ብምስፋሕ ተበፃሕነት ኣገልግሎት ትምህርቲ ንምርግጋፅ ብ11 ሓምለ ኣብ መንደፈር ዓውደ ዘተ ተቓኒዑ። ኣብቲ ኣመሓደርቲ ንኡስ ዞባታትን ሓለፍቲ ትካላት ትምህርቲ ዞባን ዝተረኽብሉ መድረኽ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፅን ኣብ ዘስምዖ ቃል ገስጋስ መስርሕ ምምሃርን ምስትምሃርን ንምሕያል ብደረጃ ዞባን ኮምን ተበግሶታት ህንፀት ትሕተ ቅርፂ ትካላት ቅድመ ትምህርቲ ብሰፊሑ ክውሰድ ምዃኑ ገሊጹ። እቲ መደብ ቆልዑ ኣብ ማእከል ዓዶም ናይ ትምህርቲ ዕድል ንክረኽቡ ምዃኑ ዝሓበረ ኣቶ ሃብታብ ምምሕዳር ዞባ ድሮ ምስ ምምሕዳራት ከባቢ ብምውህሃድ ንሓደስቲ ትካላት ትምህርቲ ዝውዕል ቦታታት ቀይሱ ከም ዘሎ ኣብርሁ። ሓላፊት ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝግ ኪዳነ ብወገኑ ኣብ ዝሓለፈ 10 ዓመታት ቁፅሪ ትካላት ቅድመ ትምህርቲ 131 ቁፅሪ ተምሃሮ ድማ ኣስታት 12,000 ከም ዝነበረ ብምጥቃስ ኣብ ዝሓለፈ ዓመት ብዝተወስደ ስጉምቲ ግን ኣብ 416 ዓድታት ሓደስቲ ትካላት ስለዝተኸፍታ ቁፅረን ብልዕሊ 5 ዕፅፊ ብዙሕ ተምሃሮ ድማ ብ2 ዕፅፊ ከም ዝዛየደ ኣርድዩ። ዝበዝሓ ካብተን ሓደስቲ ትካላት ቅድመ ትምህርቲ ኣብ ግዜያዊ ህንፃታት ስለ ዘለዋ ናብ ብቑዕ ትሕተ ቅርፂ ንምስግጋርን ክስራሓሉ ምዃኑ ብተወሳኺ ገሊጹ። ተሳተፍቲ ኣብ ትግባረ ናይቲ ውጥን ድሕሪ ዘካይድዎ ዘተ ዘሎ ፀጋታት ትምውህሃድ ብዕቱብ ክስራሕ ኣዘኻኺሮም። ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃል ኣብ ተስፋ ስላሰ ኣብ ዝሃቦ መዛዘሚ ቃል ኣቕርቦት ኣገልግሎት ትምህርቲ ኣብ ኩሉ ከባቢታት ንምስፋሕ ዝካየድ ዘሎ ፃዕሪ ኣድማዕ ምእንቲ ክኸውን ነፍሲ ወከፍ ዕድሚኡ ንትምህርቲ ዝኣኸለ ቆልዓ ናብ ማኣዲ ትምህርቲ ንክቐርብ ወለዲ ብንቕሓት ክሳተፉ ኣዘኻኺሩ። ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 1106 ትካላት ትምህርቲ ኣለዋ።
1: ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ምስ ናይ ስራሕ መሻርክቱ ብምውሃድ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ብልዕሊ 7,000 ናፋ ሙሉእ ፅገና ትሕተ ቅርፂ የካይድ ኣለዎ። እቲ ካብ ቀዳማይ ሰሙን ወርሒ ሰነ ዝጀመረ ሓፈሻዊ ናይ ፅገና ስራሕ ምቕያር ዚንጎታት፣ ፅገና መናድቕ፣ ከምኡ ውን ምዕራይ ማዕፁን መሳኽቱን ከም ዘጠቓልል ርእሰ መምህርታ ቤት ትምህርቲ መምህር ኢብራሂም ኣሕመድዲን ገሊፆ። እቲ ብክኢላታት ህንፃዊ ልምዓት ተፀኒዑ ዝካየድ ዘሎ መስርሕ ፅገና ኣብ መስርሕ ምምሃር ምስትምሃርን ከጋጥም ንፀንሐ ብድሆታት ከም ዘቃልል ብምጥቃስ ነበርቲ ንዝገብርዎ ዘለዉ ጉልበታዊ ሓገዝ ሞጊሶም። ኣመሓዳሪ ምምሕዳር ከባቢ ላዓይተን ኣቶ ሳልሕ ሱሌማን ብግድዩ እቲ ስራሕ ኣብ ዝተወጠኑ ግዜ ንክዛዘም ተሳትፎኦም ብዝሓየለ ከም ዝቕፅሉ ኣረጋጊፁ። ኣብ 1992 1993 ተሃኒፃ ብመባእታ ስራሕ ዝጀመረት ኣብ 2017 ድማ ናብ ማእከላይ ደረጃ ዝተሰጋገረት ቤት ትምህርቲ ላዓይተን ሎም ዓመት 49,000 ደቂ ኣንስትዮን ዝርከቦም ልዕሊ 900 ተምሃሮ ስሩዕ ኣገልግሎት ትህብ ኣላ። ኣብ ንዞብ ዓረዛ ተቐማጦ 3 መምሕዳራት ከተማ ማይድማን ቦርድ 6 ማሕበራት ገድልን ዘዋፅዎ 168,000 ናፋ ን42 ስድራ ስዋ ተኸፋፊሉ። እዚ ብቅዱሳት ወገናት ዝተበርከተ ገንዘብ ን14 ስድራ ስዋት ብመልክዕ ምጥያስ ነፍሲ ወከፈን 10,000 ናቕፋ ን28 ካልኦት ስድራ ቤታት ድማ 1,000 ናቕፋ ሓገዝ ተመቓሪሑ። ኣመሓዳሪ ከተማ ማይ ድማ ኣቶ መሓራል ኣዛር ኣብ ዘስምዖ ቃል ሰራሕተኛታት መንግስትን ህዝብን ኣብ ዝሓልፈ ዓመት እውን 160,000 ናቕፋ ብምውፃእ ንስድራ ስዋት ከም ዝዓደሉ ብምዝካር

ምሕጋዝን ምጥያስን ስድራ ስዋት ናይ ኩሉ ዜጋ ሓላፍነት ስለ ዝኾነ ክሰዓብ ተራብዮም ንኣብነታዊ ተበግሶ ማሕበራት ገድልን ተቐማጦ ማይ ድማን ዘመጎሰ ካይዲ ስራሕ መምሕዳኑ ዞብ ዓረዛ ኣቶ መንግስቲ ዘሚካኤል በወገኑ ነዚ ረዚም ትርጉም ዘለዎ ዕማም ካልኦት ኣካላት እውን ብውልቂ ይኹን ብማሕበር ክስዕብዎ ፀዊዖም ተቐማጦ ማይ ድማ ብወገኖም ካብ ሕድሪ ሰማእታት ዝዓቢ ዕማም ስለ ዘየለ ዓቕሞም ዘፍቅዶ ኣበርክቶ ምግባሮም ሕልናዊ ዕግበት ከም ዝፈጥረሎም ሓቢሮም እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ዝኽሪ 20 ሰነ ነበርቲ ሓውሲ ከተማ ዓረዛ ዘዋፅዎ 12,000 ኣፋ ን6 ስድራ ስዋት ከም እተመቓርሐ ይፍለጥ።

ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኾኑ ምክታልኩም ክትቅፅሉ ደጊመ ብቕቡር ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለ ምክታልኩም ኣዘየመስግን። ዜና ወፃኢ፣ ጀርመን ዩክሬን 50,000 ድሮናት ክትዕደገላ ምዃና ገሊጻ። እቲ ውጥን ኣንጻር ሩስያ ዝካየድ መጥቃዕታት ምስፋሕ ምዃኑ ዝጠቐሰ ሚኒስትሪ ምክልኻል ጀርመን ኣብ ቀረባ መጻኢ ከምዚ ዝግበር ሓቢሩ። ነቲ መደብ ብትሪ ዝኾነነ ሚኒስትሪ ጉዳያት ወጻኢ ሩስያ ንኩናት ዩክሬን መሊሱ ዘጋድድ ምዃኑ ኣጠንቂቑ። ሃገራት ኤውሮጳ ነቲ ኩናት ብሰላም ንምዕራፍ ተበግሶ ዘይምውሳደን ከይኣክል ንዩክሬን ገዚፍ ወተሃደራዊ ደገፍ እናገብራ የጋድዶ ከም ዘለዋ ሩስያ ክትወቅስ ጸኒዓ ኣላ። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ መጠን ወተሃደራዊ ደገፍ ዝገብረት ኮይና ዛጊድ ልዕሊ 64 ቢልዮን ዶላር ዝግምት ልኢኻ ከም ዘላ ጸብጻባት የረድኡ። እዚ ከምዚ ኢሉ እንከሎ 9 ሃገራት ኤውሮጳ ካብ ሩስያ ክመጽእ ከም ዝኽእል ንዝገለጾ መጥቃዕታት ንምምካት ልፍንቲ ከቆማ ተሰማሚዐን። እቲ ፈረንሳ፣ ጀርመን፣ ብሪጣንያ፣ ዩክሬን ዝርከብኦ ልፍንቲ በቐንዱ ኣብ ምምዕባል ጸረ ሚሳይላት ዘተኮረ ምዃኑ ተገሊጾም። ብጉዳይ ኩናት ዩክሬን ናብ ሃገራት ምዕራብ እምነት ከም ዘይብላ እትገልጽ ሩስያ ንምዕባለታት ናይዚ ዓድሽ ልፍንቲ ብዕቱብ ከም እትከታተሎ ይሕበር። መጠን ናይ ወፃኢ ንግዲ ቻይና ብቀዳማይ መንፈቅ 2026 በስታት 17 ሚታዊት ከም ዝዓበየ ጸብጻባት ሓቢሮም። ቻይና ኣብዝሓልፈ 6 ኣዋርሕ ምስ መሻርክታ ልዕሊ 25 ትሪልዮን ዩዋን ዝግመት ንግዳዊ ምልዋጥ ከም ዘካየደት እዩ ዝግለጽ። መጠን ሰደድ ብልዕሊ 13 ሚታዊት፣ መጠን እታው ድማ ብልዕሊ 22 ሚታዊት ከም ዝወስኸ እውን ተሓቢሩ። ኤሌክትሮኒክስ፣ ቴክኖሎጂ፣ ባህርያዊ ጋዝን ነዳድን ካብቶም ዝለዓለ ምልውዋጥ ዝተኻየደሎም ፍርያት ምዃኖም ተፈሊጡ። ቻይና ምስ ኤሮጳዊ ሕብረት፣ ደቡባዊ ምብራቅ፣ ኤስያን ላቲን ኣሜሪካን እተካይዶ ንግዳዊ ምልዋጥ ኣብ ዝሓልፈ 6 ዋርሕ እወታዊ ገስጋስ ከም ዘመዝገበ እዩ ዝግለጽ። ቁጠባ ቻይና ብ 2026 ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ዝእመት ዘሎ። ሰሜን ኮርያን ቤላሩስን ስትራቴጂካዊ ዝምድነአን ብድንፋዕ ዘካየዶ ፃዕሪ ከም ዝሐይሎ ኣፍሊጠን። ወከልቲ ክልቲን ሃገራት ማልዓሶቶ 3 ሓምለ ኣብ ከተማ ፒዮንግያንግ ሰሜን ኮርያ ኣብ ዘካየዶ ዝርርብ ሃገራቶም ኣብ ምምዕባል ንግዲ፣ ወፍሪ ሕርሻን ትምህርትን ክተሓጋገዛ ተረዳድኦም። ብዘይካዚቶም ወከልቲ ኣብ ተግባር ኣቐዲሙ ኣብ መንጎ መራሕቲ ክልቲን ሃገራት ዝተበፅሐ ስምዕ ዘትዮም። ፕሬዚደንት ኣሌክሳንደር ሉካሸንኮን ፕሬዚደንት ኪም ጆንግ ኡንን ኣብ ዝሓልፈ ወርሒ መጋቢት ኣብ ከተማ ፒዮንግያንግ ኣብ ዘካየድዎ ዝርርብ ኣብ ጸጥታን ምክልኻልን ዝርከብዎም መድያት ብሓባር ክሰርሑ ከም እትረዳድኡ ይዝከር። ብዘይካዚ ክልቲኦም መራሕቲ በይናዊ ዘይሕጋዊ እገዳታት ብሓባር ንምምካት ከም ዝተሓጋገዙ ገሊፆም። ኣሜሪካ ብምሕደራ መጻወ ሁርሙዝ ክትገብሮ ንእትኽል ምትእትታው ተሪር ምላሽ ከም እትህበሉ ኢራን ኣጠንቂቓ። ኢራን ነዚ ዝገለጸት ፕረዚደንት ዶናልድ ትራምፕ ኣሜሪካ ነቲ እስትራቴጂካዊ ንግዳዊ መስመር ከተመሓድሮ ምዃና ድሕሪ ምግላጹ እዩ። ፕረዚደንት ትራምፕ ሃገሩ ነቲ መስመር ብምቁጻር ንንግዳውያን መራኽብ 20 ሚታዊት ከም እትኽፍል እዩ ኣሚቱ ዘሎ። እቲ ውጥን ተግባራዊ ምስ ዝኸውን ወተሃደራዊ ቅሉላው ዞባ ማእከላይ ምብራቅ ዝኸፍአ ኣንፈት ክሕዝ ምዃኑ ሓለዋ ሰውራ ኢራን ኣጠንቂቑሎ። ኣሜሪካ ኣብ ልዕሊ ሓድሽ መጥቃዕታት ድሕሪ ምጅማራ ኢራን ንመጻበቦ ሁርሙዝ ደጊማ ከም ዝዓጽወቶ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ካብን ናብን ወደባት ኢራን ንዝካየድ ምንቅስቓስ መራኽብ ደጊሙ ከም ዝረገጦ ሓቢሩ። ምዚ ኣብ ዝተኣሳሰር ምዕባለታት

ኣሜሪካን ኢራንን ናብ ሎም 14 ሓምላ ዘውግሕ ለይቲ ሓያል ምልዋጥ መጥቃዕታት ከም ዘካየዳ ተቓሊሑ። ኣሜሪካ ትካላት መፍረ ሚሳይላትን ድሮናትን ኣብ ዝርከቦም ዕላማታት ኢራን ከተጥቅዕን ከላ ሓለዋ ሰውራ ኢራን ድማ ኣብ ስዑድ ዓረብ፣ ሕቡራት ኢማራት ዓረብ፣ ኩዌት፣ ባሕሬንን ዮርዳኖስን ኣብ ልዕሊ ዝርከብ ወተሃደራዊ መደበራትን ረብሓታትን ኣሜሪካ መጥቃዕቲ ኣካይዶም። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳ መዘክር እኳ እንተ ተፈራርማ ዳግማይ ምልዋጥ መጥቃዕታት ከም ዝጀመራ ይፍለጥ። ኣልጀርያን ማልን ንልዕሊ ሓደ ዓመት ተቓሪፁ ዝፀንሐ ዲፕሎማስያዊ ዝምድነአን ናብ ንቦ ንምምላስ ተሰማሚዐን። ከም ኣካል ናይቲ ስምዕ ክለኣየረን ዳግማይ ክፉት ክገብራን ኣምባሳድራትን ክመልሳን ምዃንን ኣፍሊጠን ኣለዋ። መራሕቲ ክልትኤን ሃገራት ማል 13 ሓምለ በብወገኖም ኣብ ዘውፅዎ መግለፂ ተበፂሑ ዘሎ ንምሕዝነት ሃገራቶም ናብ ንቡር ዝመልስ ስምዕ ንምትግባር ከም ዝሰርሑ ኣፍሊጦም። ኣልጀርያ ኣብ ወርሒ ሚያዝያ 225 ክለኣየራ ከም ዝጣሓሰት ንዝገለፀታ ሰብ ኣልቦ ነፋሪት ማሊ ሃሪማ ድሕር ምውዳ ዝምድና ክልትኤን ሃገራት ከም ዝሻሕከረ ጸብጻባት ይረዱ። እታ ነፋሪት ኣብ ግዛኣት ሃገሩ ከም ዝወደቐት ዝገለፀ መንግስቲ ማሊ ኣልጀርያ ልኡላውነቱ ከም ዝጣሓሰት ኣብ እዋኑ ምኽሳሱ ዝዝከር እዩ። ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳው ክኽሰት ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ጀርመን ብሩስያ ከም ተፈጸመ ዝገለጸቶ ሳይቤርያዊ መጥቃዕቲ ከም እተኻየደላ ብምኽሳስ ንኣምባሳደር ሩስያ ጸዊዓ ተቃውሞኣ ድሕሪ ምግላጻ እዩ። ነቲ ክሲ ዝነፀገት ሩስያ መቕጸልታ ናይቲ ሃገራት ምዕራብ ኣብ ልዕሊኣ ክቕርቦ ጸንሓ ናይ እገዳታት ቅድመ ኩነት ምዃኑ ወቒሳ። መንግስቲ ሩስያ ድሕርቲ ክሲ ኣብ ሃገሩ ንዝነጥፍ ኣምባሳደር ጀርመን ብምፅዋዕ ተቃውሙ ከም ዝገለፀ ኣፍሊጡሎ። እዚ ከምዚ ኢሉ እንከሎ ምስዚ ሓድሽ ዲፕሎማስያዊ ምዕባለታት ብዝተኣሳሰር ኤሮጳ ሕብረት ኣብ ልዕሊ ዝተወሰኑ ውልቀ ሰባትን ትካላትን ሩስያ እገዳ ከም ዘፅደቐ ገሊጹ። እቲ እገዳ መገሻታት ዝዓግትን ንዋይ ዘደስክልን ምዃኑ ዝጠቐሰ ኤሮጳ ሕብረት ኣገዳስ ምስ ዝኸውን ተወሳኺ ስጉምቲ ክወስድ ከም ዝኽእል ኣሚቱ። ንስጉምቲ ኤሮጳ ሕብረት ዝኾነ ናይ መንግስቲ ሩስያ ከዓ ተመሳሳሊ መልሰ ግብሪ ከም ዝህበሉ ኣፍሊጡሎ። ኤሮጳ ሕብረት ተቐዲሙ ምስ ኩናት ዩክሬን ብዝተኣሳሰር ኣብ ልዕሊ ሩስያ ናይ 20 ዙርያታት እገዳ ከም ዘፅደቐ ጸብጻባት የረዱ። ዜና ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ምምሕዳር ዞባ ጋሽባርካ ገስጋስ ዝግባረ መደባት ቀዳማይ መንፍቕ 226 ገምጊሙ። ሞያውያን ዓይነ ስውራን ኣብ ባፅዕ ዝርከብ ልምዓታዊ ታሪኻውን ቱሪዝማውን ቦታታት በፂሖም። ኣብ ዞባ ደቡብ ዝርግሐ ትካላት ቅድሚ ትምህርትን መባእታን ምስፋሕ ዝሕግዝ ዓውዲ ዘተ ተኻይዱ። ኣብ ዜናታት ወፃኢ ጀርመን ዩክሬን 50,000 ድሮናት ክትዕድገላ ምዃና ገሊጻ። መጠን ናይ ወፃኢ ንግዲ ቻይና ኣብ ቀዳማይ መንፈቅ 226 ብኣስታት 17 ሚታዊት ከም ዝዓበየ ተገሊጹ። ሰሜን ኮርያን ቤላሩስን ስትራቴጂካዊ ዝምድነ ንምድንፋዕ ዘካየድዎ ፃዕሪ ከም ዝሕይልኦ ኣፍሊጠን። ዝኸበርኩም ተዓዘብቲ ንሎም ሸ ዝተዳሎ ዜናዊ ምስናውሮ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ሲትኮም እንዳዘማ ስዒባ ክትቀርብያ ብወገነግም ሰላም።

0: ንሓንቲ ኸደ ሓንተ በት ጥበል ኢልካኒ መንኹልካ ነጢበ
1: ክበል መተዓልምቲ
0: መተዓልምቲ
1: እታሸለል ደበለኒ መጋድልቲ ዝብል ኣፍ እዩ
0: ዎ ናይ ምንታይ ምግዳል ኢኻ ምፅኢኻለ
1: ሓንታል ኣሪካ ድኻ
0: ዋ ኣነ ንስኻ ምስተጋድልና ኢና
1: ዋዋዋ ናይ ብሓቂ ካዲኻ ከም ተጋደልካ ርሲዕከ
0: ተኣኻ እንታ ትብል እንታይ ኢኻ ተሓዋውሰለዩ ዘለኻ ኣነ ንስኻ ንስተጋዲልና ኢና መዓስ ኣበይ በይናይ ኣመርተ መረት
1: እስኪ ከም ዝተጋደልካ ረሲዕካ እስኪ መሓል
0: እንታ ፅቡቅ ጌርካ እንደ ዘክረኒ ዋ
1: ታዋዋ ኣይትበል ኣይተጋደልኩን ኢልካ ስክጥቃዕ
0: ንመሓልሲ ኣይምዕልኒ ዋ ማስከ ዝኩሉ ካብ ኩናት ፈንቅል ወፅኢናስ ሕጂ ርኢኻ ኣለካ ኣብ መዓልቲ ፍርዲ ሓሶት ተዛሪብካ ተባሂለስ ናብ ሲኦል ክድርገር
1: ሕጂ ናይ ፈንቅል ካብ ኣምፃኻ ቆቁርብ ክትዝክር ጀሚርካ ኣለካ ማለት እዩ
0: ወይ ከምዚ ናይ ካሜራ ዓይነት ርኢኻ ለካ ኣብ ናይ ሕሉፍ ዝኽሪ ከዘኩሩ ናይ ኢሎም ርኢካ ኣብ ቴሌቭዥን ብጅብጅብጅ ዝብል ንባፅዕ ክን ሓራ ክነውፃእ ከለና ናይ ሰራሒት ፈንቅልስ ቆቁርብ ዝከረኒ ኣሎ
1: እዚ ናይ ባፅዕ ናይ ገፃ
0: ወ
1: እዚ ደቅና ሕጂ ዘርከብሉ
0: እንታይ ኻ እንታ ስኻ ከምዚ ማዕበል ዘናወፃ ጀልባ ንዓይ ሃንጎሎ እዩ ዘናውፅን ዘለካ ስኻ
1: ንስኻ እንበርክ ተዋሃበኒ ትሓስብ ኣለኻ ወይ ንዓይ ዋላ ንዓይ ኳዓ ካይተጋደልካ ንትብለኒ ዘለኻ ስማዕ ዶ እዚ ኩሉ 15 ዓመት ተጋዲልና ኣቴናስ ረሲዕከ
0: እንደአ ሙሓመድ እድሪስ ዓዋተ ሜዳ ክወርድ ከሎስ ምስ ሜዳ ወሪድና ነርና ኢና
1: ላገፅ ኣለኻ ምሽ
0: ያ ናይ ብሓቂ የብለካ ኣሎ ካባይትካ ብለካ ኣሎ ካባይ ብከዚ ናይ ብሓቂ እያ ንዛረብካ ትሎ ካባይትካ
1: እዚ ኩሉ በረኻ ክርተት ዝበልናዮ ንባሮንቱ ሓራ ንምውፃእ ክልተ ግዜ ዝተዋጋእናይ ስካን ርስዕ ርስዕ ርስዕ
0: ኣንታ ሓቂኻ ዋይዋይዋይ ሓቂኻ ኣንታ ተቐዳሚት ያ ንንፃብያትን ንበር ተቓለይቲ ዝቀቁሩ ክትመፀለይ ጀሚራ ዋ
2: እወይ ወዮ እኳ ተወጊእካ ተሪፍካስ ኣነ ተመሊሰ ተሰኪ መውፅካ
0: ዋይዋ ሓቂኻ ተስፋ ቆሪፅካ ርኢኻ ለኻ ካብዚአን ዝማርኻኒ ኢልካ ንሪኢኻ ለካ ታ ቡምባ ቀለቤት ኢድካ እቲ ኣቢልካ ሪኢኻ ለኻ ዓዎ ክትብል ከለኻ ምስ በልካ ኣነ ሻዕል የርክበ
1: ኣነ የውፅካ ዋ
2: What?

0: ሓንጣን ንሱ ሓደ ካልኣይ ካንተ ዝርከብሲ ናይ ክልቲኹም ዛንታ ማእኸለኒ ስለዝበለኒ ኣነኸ ነዚ ናትካ ታሪክ ሕልክልክጥንግድግድግ ኣቢሎም ስ ነገር ኮነ ልካ በጃ ካባራ ክበኒ ስለዝበለኒ ከጉርሓካ ኢለ
1: ኣንታ ሓቂ ካዲኻ ኣነስ ዝተሓላለኸ ታሪክ ኣለኒ
0: ታግደፈና ንቀደም ሓቂ ክንብል ዝሓቀቕና ኣኽለና ኣብዛ ክዛ ባዕሎም ሪኢኻ ኣለካ ከምሳተ ዘይገርካ ከይሓለበልካ ብኣሊፍ ኢካ ትዓልፍ ሕጂ ኣነ ንስኻን ዛንታታትን ስእልና እንደንህቦ ንስኻ ዶላራትና ክፅፈና
1: እሞ መዓስ ዝፈፀምናዮ ማዓስከ ንሕና ርኢኻ ናብቲ ናብቲ ክንብል ከለና መሳቱና ተጋዲሎም ሲ ዳሓርኪ ኣብዛ ሃገር እዚኣ ንግዜ እምበር ንሓዋሩ ተቐቢሩ ዝተርፍ ሚስጥር ኣሎ ድዩ ተተተሓዝና ኸ
0: ኣይተሓዝና እዚ ታሪክ እኮ ናይ ብሓቂ ዝተፈፀመ እዩ ዋናታቱ ምንጋር ስለዝኣበዩ ንሕና ከዓ ርኢኻ ለካ እዞም መፃ ወለዶታት ምታን ክመሃር ኣለው ፀላእትና ድማ ርኢኻ ከምዛትሪኦም ዘለካ ከምናቶም ትላንታ ምሲኢሎም ይፅሕፍዎ ስለ ዘለዉ ሲ ክንቅድሞም ኢልና ኢና እንተይ ኢልና እዮም ይትረፍ ዳ ክንዕተሲ ክንሽለም ኢና ብለካ ኣለኹ
1: ክንሽለም ዲኻ ትብል ዘለካ ስዋላ ክንሽመም
0: ካብዚ ሓሰብካይ ሓሳብ ለይትንገረኒ እመነን እዚኣ ገበን ዘይኮነት ፍሊትን ፅብቕትን ሜላ ኣዋራራስ ታሪክ ወለዶታት እዮ
1: እሞ ኣነስ ብሓቂ ተጋላላየ ነይረ እዚ ዓይነይስ ኣብ ኩናት እያ ንኮይና 15 ግዜ ኮይናት ተሳቲፈ ኣነስ ክንደይ ግዜ ሞይተ ተስአ ባ ተወጊአስ መስፍን ደድሕረ እንዳኸደ የልዕለኒ ነይሩ ክብል ኣተስኻናይ ባዓቃ ዲኻ እንታ ክጅኻ ንደ ኣይተሕፍረና ሞፅባዕኸ
0: ሓንጣል ኣነ የላገፅ ኣይኮንኩን ዘለኹ ጥራይ ሕራ ይበለ ንበል ባዕለይቲ ጉዳይ ክውድእ ልከ
1: ግደፍ መስፍን ግደፍ ፅባሕ ንጎ ኣብ ገበን ከይተእትወና ኣብለካ ፅባሕ ንጎ ስእልና ምስ ወፀ ፈለጥትና እንታይ ክብሉ እዮም ዶስ ክንጠፍእ ኢካ ሓሲብካ
0: ተረዳእ ንባ ዋላ ንዑኮ ክነሽኩዕ ኢና
1: ከመይ
0: ካብቲ ክፍሊትና 75% ምስ ሓበና
1: ወይ
0: ስምዓኒ እዚ ታሪክ ናይ ዛዕ ሃገር ብምንደማንም ዝፅሓፍ ስለ ዘይኮነ ኣቋርፁ ንብ ወይ ስምዓኒ ኣነ ኮነ ቢዝነስ ኢለ ዘእትወካ ዘለኹ በር ፈትያ ከይመስለካ
1: እንታይ ዳ ኮንካ
0: እዛ ዓይነ ገዛናትካ ስለ ዘይነጥቆት
1: እንታ ጋዛ ትፍለግኒ ዘለካ ገበን ርኢኻ ለካ ኣነ ንዓኻ ዓይንኻ ኣንጢቆ ኣብ ገበን ከ ኣትሕሸኒ ሕራይ እንደበለና ክንጥቆካ ዓይንኻ
0: እንታ በጃ ካይለካ እዝተዳሊልካ ዘለዎ ዶላር ስለ ዘይፈለጥካ ይኳኣ
1: እሞ እንታ መስፍን ሓሳዊ ናይ ምድጋም ክእለቱ ዜሮ ይብለካ ኣለኹ ኣነ ፅባሕ ንጎ ከምዝናትካ ወስለተለ ስለ ዘይክእሎ ከግዳዕካ ክእል
0: ኣታ ድሓን ክትሎም ድኢኻ ኣነስ ዶር ሓሪደ ደለም ኢደ
1: ወይ እቲ ቢል ዋቅዕ ምኳንስ ብቀሊሉ ይከኣል
0: ዘርእካ ሞ ስለካ እንታይ ዳ ኹንካ ክንፅቡቅ ብዛዕባ ክዝተዛርብ ክስፅፋዕኒ
1: እንታ ንስኻ ዲኻ ፀፊዕካ ንወላ ኣነ ፀፊዕካ
0: ርኢኻ እዚኣ ግብራዊት ኣብነት እያ ንሓደ ሰብካ ድብር ኢልካ ስልብጥ እንተዳ ኢልካ ይጠራጠር ይትረፍ ደዘረባሲ ነዚ ፅፍዒት ገፅካ ማርማር እናበለካ ካ ኣጠራጢረካ
1: እንታሓካ እንታ ናይ ዝክቀወመካ ዝፅናሕኹስ ሓሪቀ ዝፀፋዓኩካ ኮ ይመስልኒ በቃ በቃ በቃ ኣሚነልካ ኣለኹ ዝመስለካ ግበር ብለካ
2: ኣለኹበርእቱም ብልሽዋ እምበኣር ሕጅስ ሕሉፍ ሓሊፉኩም ብጅግነትን ጀጋኑን ድለላ ጀሚርኩም
0: ኣታ ሕሙም ኣፍካኣክብ ንዓኻ ምንታይ ነፊዕካ
3: ስለምንታይ ስለምንታይ ስለምንታይ ትሕስ ይትረፍዚ ክንዲ ገለ ክንዲ እምባ ዝኸውን ሓሶት ንኣሽቶ ሓሶታት እኳ ዓብ እምነት እዮም ዘስእኑ
1: ሓቂኻ እንዲኻ ተስፈም ሪኢኻ እዘ ጅ ክንዛረቦ ዝፀናሓና ሓቂ ድመሲልካ ጭርካ ንኮ ይዳኣላ ፅልና ርኢኻ ለካቲ ግዜ መሕለፍ ንስእነሉ ብኸምኡ ወንድኸምኡ ጌርና ንሕልፍ
3: ሓቂኻ ሓቂኻ ንስራሕ ዘይተዓደለ እምሮ ኣብ ምምሃዝ ሃጠቆጦ መዘና የብሉ ሙስሉያ ንምንታይ እሞ ነፍስኹም ዘይትመስሉ
0: ኣታ ዘይትገድበና ንመዳ መሲልና ንረኣየካ ኣለና
3: ስምዑ ስምዑ እቲ ሓያልን ድኹምን ጎንኹም ናይ ገዛእ ርእስኹም የእምሮ ምዃኑ ፈሊጥኩም ናይ እምሮኹም ብዝግባአን ብስርዓትን ኣሰልጥንዎ
1: ሓቂኻ ሓቂኻ ተስፈመይ ግን እዚ መነ ንብለካ ኣለኹ ጭርቃን
3: ስቆል እዚ ነቲ ወዲ 5 ዓመት ወዲጓልካ በሉ ጭርቃን ብመን ጭርቃን ኣብ ልዕሊ መን ከዳኣላ እዚ ሃገር እዚኣ ብጭርቃን ድያ መፅያ እቶም ጀጋኑኸ ብዳኣላዮም ሓሊፎም
0: ታግደፈና ዶ ንዛናጋዕ ኢና ዘለና ግደፈና ተስቦም
3: ዘናጉዑ ዘይኮንኩም ከተዘንጉዑ ኢኹም ደሊኹም ፎ ከም ሓሰማ ደቁኹም ክትበልዑ
2: መሲልኩም ዳኣ እምበር ኩሉ ኤርትራዊ ንናቱ ታሪክን ጅግነትን ኣለዉ
3: ንምዃኑ ኩሉ ዝተኮሰ ጅግና ድዩ ጅግና ዝበሃል ከ እቲ ዝተኮሰ ጥራይ ድዩ ነዛ ሃገር በብሞይኡ መን ዘይተቓለሰላ ንስኻትኩም እውን ማህደርኩምሞ ገንፅሉ ኮይ ተኮስኩም ዝሰነድኩምዎ ታሪክ ኦሆይ ሓንጣል ኦሆይ መስፍን ክብለኩም ይታ ሰነፋት
1: ናናይ ብጃ ሕልከ ናናይ ብጃ ሕልከ
3: ይሕሸኩም ድሉ
2: كيلو ترقبلو
1: بقى هذا
2: كيلو تا
1: نتا انا
2: اتغيدن دو

0: Cho ông rồi. Thế có biết ông sẽ làm gì cả đi? Ui, bà bà kia gặp ra luôn. Khăn cho lo khóc tôi lên. Chà, mà.
1: ባባዱ ማኪኑኡ ክላክ ጌራ ኤሽ ወኤሽ ክትብሎ ፀኒሕካ ሓቀይ
2: ዳሓር ከዓ ንስኽ ንባዕል ኣብ ክራይ ገዛ ተቕመጥ እዚ ባባዶ መኪናዶ ቢቢቢናዶ ገለስተያምቶ
3: ስድራ ቤት ኣርኣ ተወሳኺትሎ መኪናስ ንስኽ ብንእሽተ ክንዓኺ መፃወቲት ኢሎም ምስ ገዝኡልኪ ይትረፍ ዶኽውን ንዋስ ወነ ተሰቂሎ ኸፈልጡ ዶ ትብል እዮም ይ
4: ሪኢኻ ሓንጣን ኣብዚኣ ከላኸና ሰታሪት ቦታ ንያላዶ ሜድያን ክንብል ሪኢኻ ኣለኻ መፍቶ ሓሳዳት ከም በዓል ተስፎም ኮይና ፀኒሕና
5: እሞ ቅድምካ ንዲኻ ክትሓስባ ነይርካ ሪኻ እዚ ሰንካም ተስፎም ከማን ምስጢርና ኣይምፈለጦን እዮም ሕጂ ኩላ ታውጥን ኣብ ኣብጥን ከብላ
4: ሓንጣን ተስፎም ኮ ናይ እምሮ ሕማም ዘለዎ ካፋ እዩ እዞም ካላታት ከዓ ንሪኢኻ ኣለካ ንሓንቲ ጉዳይ ንሸዓዮም ዝዝክርዋ እምበሪ ካብታ ቦታን ካብቶም ሰባት ንርሕቕ ምስ በሉ ኣብኣ ከላ ኣታካ እዮም ዝርስዑ
5: ከምኡ ጂ
4: ከመይዳ ስለምንታይ ድና ንሓደ ሰብ ዘይዝክሪ ወይ ረሳዕ እንድሕር ኮይኑ ናይ ኣእምሮ ፀገም ገይሩሎ ንብሎ
5: እንት ኣነ ዳኣ እሞ መዓስ ተፀሊለ ስለ ዘይፈለጥ ስ ከምኡ ምዃኑ ፈፂመ ፈፂመ ፈፂመ ይፈለጥ
4: ኣነ ከተፀሊለ ዶፈለጥ እዩ ኣላ ስኻ ናታ ናይ ሻርሻ ውራ ርእሰይ ምስ ተሃረምኩ ተኸደኒ መሲልኩም ሄድ እንጀሪ ክትብሉ ዝሓሰብኩም ድሓር ቀልጢፈ ክዝክር ምስ ጀመርኩ ዘቋረፅኩማ ዲካ ዘኪርካ
5: መፀት ድማ እዛ ዘይንስኻ መምሳል
4: ኣታ ሰብ ዝደጋግመልካ ዘለኹ ነቲ ዛንታ ቦታን ክዝክሮ ኢ ኒአ
5: ምስፍን ኣነ ዝፈርሕ ዘለኹ እቲ ምሽከዓ ዝሓሰብናዮ ድሓር ኢኻ ለኸ ሰብ ምስ ተቐበለና ዝተጋደልና እሞ ጅግንነት ዝፈፀምና ኮይኑ ከይስማዓና
4: ዝፈርሕ ባዕልና ክንጅበስ እቲ ስእሊ ኮ ሪኢኻ ናይ ቀደም ናይ ብንኣሽቱና ሰባት ከምዚ ይላለና ኢና ንገብሩ ኣነ ንስኻን ጥራይ ከም ንፈልጦ ኢና ንገብሩ
5: ማሺ ማሺ ማቲ ኮይና ማሺ ካል ኣነ ኮ ብምትላል ከይንኣትዋ ኮ ይፈርየ
4: ዋይ ዓሻ ደመሱን ኩሉ ተዳልየሉ የቐሰን ጥራይ ሕጂ እዚ ጋሻ ከይመፅ ከሎ ሓንቲ ክላበወካ
5: ሕራ
4: እወይ እዚ ጋሻ ኣዝዩ ጎራይ ኤርትራዊ ብዛዕባ ንሱ ከምዘይዛርብ ስለዝፈልጥ ትውዲትና ከይግጥሞ ኣነ ብዛዕባ ናትካ ጅግንነት
5: ኣነ ድማ ብዛዕባ ናትካ ቆራፅነትን ቅያን ቤላ ዶ ሪኢኻ ለኻ እቲ ምሕሳውን ውዳሴ ኮንቱን ሪኢኻ ለኻ ካብ ብዛዕባኻ ብዛዕባ ካልእ ክትዛረብ ከለካ ይቀልል ምክንያቱ ውሽጥኻ ስለ ዝማጎተካ ቀልጢፍካ ክትግጠም ትኽእል ኢኻ ወረይ መፀልካን እዩ
4: ከምኡ ኢለ እንድየ ዝኣ ሕጂ ናልካ ንትጋሻ ሪኢኻ ሕጂ መፅሉ ሪኢኻ መፅሉ ሕጂ ሓደራ ዝብለካ ሓደራ ዝብለካ ኩሉ ቋንቋና ከምዚ ናይ ሜዳ ክመስል ክኽእል ኣለዎ ከምዚ ራሕባ ጥሙዕ ዓራርብ ስቂካ ሰሜናዊ ብራቅ ሳሕል ሂምቦል ገለመለ ገለ ዝብል ምሻልካከምታ
5: እታስም ቀረዝያቶም ካበይ ናብኢኻ ትወራጭፎም ዘለካ
4: ኣብ ሰከንድታት ተሳሓላ ዘውር መሊሰካ
0: ኣንቲማይ ትስሓቁ ሞባይል ምሽክ ሰምዕዋ ፀኒሕኩም ሕጂ ክፍሉጥ እዩ ጓል ሃፍታ ማት ብቐበጥበጢ ዓብ እንድሕር ዶንጊ ባባ ክቋያቁኒ ገሊላ ያ ክፃወተሉ ፀኒሐ ፍሉጥ እዩ
2: ንስ ክኸዳብ ከመይ ገጢምኪ ዶስ ክልቲ ክንጅዋ ይኸ
0: ኣታ ማንቲስ በዚ ገጅፍ ኢደ ገይረ ጁ ከይብለካ ሓራይ
3: ስምዕ እስኪ ሕጅስ እቲ ድዑልኪ እቲ ዝገደፍ ኩሉ ቀጠፍ ስለዝወድዑ ድ ደው ኢሉ ክጣ
0: ይገርመኪ ኣነ ብንዳዝማም ከምዚ ዕንዝራ ንህቢ ኮልል እንዳበልኩ ዘሽታቕል ኣሳሳይ ዘይኮንኩስ ብሕንቃቕን ቁብጥሮትን ዝዓበኹ ጓል ዳህራናት ስንጡቓት ሰቪላን መካይንን ምዃነ እዩ ዝፈልጥ
3: ፋሒላ ኣቲ ክንደይ ትሓስ ምንታ ክትረክብ እንታይ ገበረክ ዝወዲ
0: ኣቲ ደላ ንወዳት ከምዚ ኢኻ ትገብሮ ንስኻ ጓል በጃኽን ምዃንካ ትነግሮም እሞ ንሳቶም ድማ ተኸናኺኖም ኣብሊዖም ኣስትዮም ክሕዝኻ ውዕል ሰዓት ምስ ክትብል ከለካ እውይ ባባ ዝኣብሉ ሰዓት ስለ ዝኣኸለስ ክኸይድ ኣለኒ ትብሎም ንሶም ከ ናይ ታክሲ ኢሎም ናይ ኩንታል ጣፍ ክዝኸውን ፋካ የድዩኺ ፈፃሪ ጓል ዓላማዋን ክተገጢሞም ከ ዳ ፋታ ወሲዶም ፋታ ክኣደግዲጎም ብኣውቶቡስ ኪድ ኢሎም ሓሙሽተ ናዕፋክብኺ ዘድሓይሽ
6: ዋንቲ ሰብ በጃ ሓይለ ክሎጂክ ተዛረቢ ነብስኻ ኩ ከምዝገበርካ እዩ
0: ሜኮ እዚ ትብሎ ዘላኩ ንዓ መናበርያ እዩ ኣነ ይኹን ንስክት ከመይ ኣቢልናይና ምክንፈልጦ ውይ ኣንታ ኣዚተይ ንስኻ ከምዞም ፋታ ብሊዖም ብኣጋር ዘፋኑ ዲክትግጥሚ
6: ማዓረይ ኣነ ኮ ብስነስርዓት ተቆንጠ ዝዓበኸ ሕሱ ይሰርቕ
3: ኣሰይ ዛጓል ኣቲ ንኣኸ ዝወሰደ ኮ ኣምላኽ ዝዓደሎ እዩ ራእይዎሞ ኣብ መንጎኦን ዘሎ ፍልል እዋይ ምስ መዕበያ ክጥፍእ ዝበሃል እኮ ከምዚ
0: እውይ ኣዴዳሃብ ንዓኸ ክምልሰልኪ ግዜ ዝበሃል እንዲ ዘይብለይ ኣዝተይብ ከምዞም ብኣጋ እግሮሎጂ እንዳመሃሩ ዘፋንዉ ከ ኣፋኒ ኸ ከማና ሜካናይ ዝድዓርካ ሓዚ ኢለ እየ ዝመኽረች
7: እዮም ተፈሪ ዝበሃል ናይ ኣሜሪካ የ መፅ ናይ ስቲሚት እዩ
8: ሓንጣል
5: ድሓን ኣነ እዚ የላ ካ እዚ ሓንጣል ዝበሃል ካብዞም ኣነነት ኣየድልን እዩ ዝብል ኮይኑ እምበሪ ናይ ሜዳ ሳጉ ደያን እያ ትብል ነ
7: ናይ ሜዳ ሳጓ ገርም ሳጓ ከምዚ ብጉባኤ ዝወፀ እዩ ዝመስል ሓጋ ሓይሽ ኣነ እውን ምስ ረእኮ ብውሽጠይ ከምኡ እየ ክብል ፀኒሀ ካነይ ዓይኑ መውጋእት እያ መስለኒ ቕምጥ ኢሉ ነቲ እስራኤላዊ መራሒ ዝነበረ ዳያን እዩ ዝመስል ዋይ ሳጓ ኣብ ርእሳ ተሃሪማ
5: ኖኖ ርእሱ ዳሕራይ ተሃሪሙ ኮላ ሓሙሽተ ግዜ ርኢኻ እዛ ናይ ዓይኑ በዛ ዓይኖ ኣትያ ብእዝኑ ብመንኮሱን ብጎረሩ እንተዛዊራ ናብ ኣፍልቡ ተነቆይታ ናብ ሻሓለለ ብሻሓለለ ጌራ ምስ ቀልቀል ተሓውሳ ብመሃምቱስ ገይራ ወፅዕ ኣማኸላ ንዓና ካባ ለኪባትና ነራ
7: ዋይ ሃገራውነት ዋይ ናይ ቃል ስምረት
5: ፅናሕዳ እዚ ናይ ኣውዶሚን ትሸዓተ ግዜ እዚ ናይ ሰለፉ ሞኒ እዚ ናይ ሰለፉ ኣድዩ ትቁፀሩ ኣብዚ ፈርሲ ዳንጎ ኸ ኣብዚ ፈርሲ ዳንጎ ከምዚ ከመኻ ዝተማሃሩ እዮም ትቁፅሩ እዚ ናይ እዳ እውን ናይ ስፓይናል ንኮርድ ሞ
7: ዋዋዋ ኣታ መመንፊት ኮይኑ
5: እንታይ መንፊት ትብል ኣለኻ ሚሄ ደ እዛ ናይ ቤትናም ተቃላሲት 30 ግዜ ተወጊያ ትበሃል ደያን እዚ ማለስ ሓንጣል ዋ ንዓዳ ተዓፃፂፍዋ ኣብ ሜዳ ከማርያ ከለኸሳጉ ናብ ምሄ ኣኸይዳ ነራ ያ
9: ኣብታ ሸዓይ ወራር ኣብ መጨረሻ ርኢ ከለኹ ምስተወጋእኹ ሸዓ ለጊባት ንዳርጋ ነረ
7: ኣሸዓይ ወራር
5: ሻሻይ ወራር ዝብል ኮይ እናይ ትርእሲ ማሃረም ስለ ዘሎ ሓደሓደ ወያ ነቶም ቁፅርታት ይገማጥሎም ብለካ ከምዚ ኣብነት ሽኒ6ዱሽተ ናብ ትሸዓተ የቀይራ
9: ኣረበሽቶ
7: ዋይ ሓወይ ኣብዚ ሃገር ዘይተሰርሐ ተኣምር የለን ናትካ ከመስፍን
9: መስፍን ብዛዕባኡ ምዝራብ ዘይፈቱ ኮይኑ እምበር ኣባ ከሎ ጃኬትን ስሩዩን እውፀ ተተብሎ መዝቆቁ ፓስታ ካብ ምችው ኸ ክፍት እንተተብሎ ውለካ ኣለኹርኩ ብሕቁ ዝኣተወ ንፋስ ኣኸሎ ብከብዱ ፈሽፈሽፈሽፈሽፈሽ ኢሉ ኣኸሎ እንታይ ተዓምን ጉንፋዕ
7: እንታይ ትብላታ ዋይ ኣሕዋተይ ሕማቅ እንዲኹም ዳ ረኪቡም
9: ሰብዓሻ ዝስናኑ ናይ ኤርጋ ንመስሎ ብጠያይ ትብለካ ኣለኹ ልክዕ ከምዚ ናይ ስተኪን ኣሎ ምሑ ኢለ ረጊ ኣብ ነብሲ ወከፍ ወራርስ ብለካ ሓንቲ ስኑ ሞባእ ክኸፍል ክገርበካ ኸ ኣስናኑ ከም መቁፀሪ ናይ ወራራት ኢና ንጥቀመለን ነርና ቁፅረን ሸሞንተ ወራርካ
7: ዋ ኣብ ሜዳ ኣስናኑ ንዕርጎዲፍራ ስለምንታይ ወርቂ ስኒ ወይ ብሩር ዘይተኽእሉሉ
9: ንሱ ኣይቅበሎ ንሳቶም ከ ኣይሓስብዎን
7: እሞ ኣስናኑ ናረገፈ ምስተወደረ እንታይ ኢሎሞ
9: ዳር ኣስናኑ ቦቶ ምስኮነማ ከሎ ሸሪፎ ኢሎ ሞ ክሳብ ታካፅነት ሸሪፎ እናፀዋዕናዮ ድሓርዳ ናበይ ከም ዝኸደ ትበል
5: ድያን ከይትብልን ክ ፈር
10: ሓድ ሰውቲ መታለልቲ ኣታ እቶም ሰራሕቱ ስቂጦምሲ ንስኻትኩም ዘይሰራሕኩም መሰሪሕና ክትብሉ ውርደተኛታት ተንበር ደኸ ኤርትራውያን ኢኹም
5: ድሓን እዮ ብዙ ናይ እምሮ ሕማም ስለ ዘሎ ሓደሓደ ግዜ ከምኡ ገብሮ እዩ
7: ስቕበላታ እሱ ምናልባት ናይ እምሮ ሕሙም ይኸውን ንስኻትኩም ግን ኣብ እምሮ ኣርቦ ትሩፋት ኢኹም ፈይልን
5: ዋ እዮ ናይ ሓደ ሕሙም ዘረባ ሰሚዕካስ ከምዚ ዝዛርብ
7: ስቕበል ዓቕለይ ኣይተወድአኒ ሕጂ ተራኸብና መሲልካ ኩሉ ሓሶትኩም ምስ ነገረኒ ብካልኦት ሰባት ገይር ኣረጋጊፀ ንስኻትኩም ክትጋደሉን ክትውግኡን ስይትረፍ ኣብ ግዜ ቃልሲ ነዛ ሃገር ጭራም ኣበርክቶ ከም ዘይነበርኩም ፈሊጠ ኣታ ክልተ ጨጉሪ ውፅኢኹምዚ ነዚ ዓበይቲ ያታትና ንኣሕዋትናን ደሞምን ዓፀሙን ከስኪሶም ዘምፅዋ ሃገርዚ ንዘይጠቅም ገንዘብ ክትብሉስ ታሪክ ክትሸጡ ንኻበጥ
10: ሃገረይ ዕሽር ወሊድኪ

0: ኣና ብስ ክልብዕብ እዮም ተስቆጡስ እቶም ልቢ ኣልበቦ ኸርይውኩ ኸለዉ ኦ ጀጋኑ ጀጋኑ ብደፉ በተጣዓሱ ከለኹም እኳ ዝግበር ዘሎ ብድሕሪኹም ዳዕታ ክርኢ ክሰምዐና ያላ ሕሉፍ
1: ናበይ
0: ስጋ ስዋኣ ዘገድፈኩም ሕሉፍ
1: እሙናበይ
0: ንኻልኦት ሕማቕ ኣብነት ከይትኾኑን ነቶም ንፍዓት ፀሓፍቲ ከይተጋግን ናብ ቦታ ሕጊ ሕለፉ ፉሽሙሻ
1: ኣታለካንየይ ቅድሚ ሕጂ በዛ ነጠቕ ዓይነይ እንዴት ርእካ ነይረ ሕጂ ግን በዛ ጠዒቲ ክርእካ እየ ክርእካ ያፅና
2: ኣነ ድማ ንክልትኦን ከመይ ገይረ ማንታይ ገብረን ይክሓስብ ፀኒሐ
0: የላ ሕለፉ ወሸምሽ
1: ሕለፍ
0: ምራሕ ምርሽ ምርሽ

0: ኣቦ ከመይ ምሲኹም?
1: መስጎኖ መስጎኖ ዛጓል ይድሓንዶ ምሲኺ
0: መስገን ጋዜጠኛ እየ። ገለ ሕቶታት ክሓተኩም ደልየ ነይሮሞ ፍቓደኛ ዶ ምኾንኩም?
1: እንታይ ጸገም ኣለዎ ዛጓል? ዝፈልጦ ጥራይ ይኹን እምበሪ
0: ኖ ፍሉይ ትዕዝብቲ ስለ ዝረእኽልኩም የቦ። ኣብዚ ጐደና ሓርነት ካብዚ ኩሉ እልቢ ዘይብሉ ንበይንኹም ኮፍ ኢልኩም እሞ ኸዓ ዝንኒኢልኩም ስለ ዝረእኹም እየ ክሓተኩም ብሂገ መጽ። ብምኽንያት መዓልቲ ናጽነት ምዛ ጐደና ምዛ ቦታ ፍሉይ ፍቕርን ዝኽርን ዘለኩም ኢኹም ትመስሉ እሞ ገለስ ክበሉና
1: ዝኽርን ተበልኹ ኸዛ ጓለይ። እዚ ጐደና እዚ ቀደም ካምፖችታቶ ወይ ከዓ ኮምብሽታቶ እዩ ዝበሃል ዝነበረ እዩ። ብጐበ ዘይከለኹ እየ ዝፈልጦ ወይ ንዕናይ እሞ ቁሩብ ነብሰይ ምእንቲ ክንቀሳቐሰለይ ዘወር እናበልና ኽዕለክ እየ።
2: ኣብ ከባቢ መፋርቕ 20 ክፍለ ዘመን ከተማ ኣስመራ ካልአይቲ ሮማ ተባሂላ ክሳብ ትጽዋዕ መግዛእታዊ መንግሥቲ ጢልያን ኣዋሕሊሉ ኣወቂቡን ዝሃነፃ እዋናት እዩ። ብፍላይ ከዓ ካምፖ ቸታቶ ወይ ኮምብሽታቶ ደቂ ሃገር ተወር ኢሎም ከይርፅዋ ዝተኣገዱሉ ጊዜ ጥራይ ዘይኮነ ብዘይካ ጸዓዱ ካልእ ኩሉ ዜጋ ካብ ራብዓይ ክፍልን ላዕሊ ከይቅጽል ዝተሓረመሉ ጊዜ ድንቁርና እውን እዩ ዝነበረ። ካምፖ ቸታቶ ወይ ኮምብሽታቶ ማለት ከዓ ብሓጹር ዝተኸበ ሕዙእ ቦታ ማለት እዩ።

0: ሂደቱ
1: እየይ
0: ዋ ሎቱ ኹንሱ ኣቦኾነ ኣዴኽን ዘጽደቑል ክሽምሲ ዶልቺ ኢሎም ጽውዕኹስ ንቕብጥሮትስ ክንበሎ
1: እዩ ሞ
0: ኣብርሃለይ ብቋንቋም መቀባጠሪ ቓላ ስለ ሰኣኑሉ ድዮም ክልቲኦም ሰብኣይን ሰበይትን ኣብርሃለይ ኢሎም ጽውዕኒ
1: ኣለዎ ኣባ
0: እንታይ ደኣ ይበሃል ብቋንቋም ኣብርሃለይ
1: ሊቺያኖ
0: ረረረረ

0: ኣይ ኣንቲ ሕጂ ስለሒሳ ክትውድኦ ደልያ በሊ
1: ኣይ ኣብርሃለ ጌና ብዙሕ እዩ ዝተርፈካ
0: ዝተርፈኒ ብለይ ናብርሃለ እንታይ ዝተርፈኒ ኣለኒ ኣነ ከዓ ኮምሽታ ተበፂሐ ክመፅእ ሕጂ
1: ሓጋ ዲኻ ኣብርሃለ
0: እንታይ መፂእ እኒአ ዝሓምም ኣብርሃለ እንታይ መፂእ እኒአ ዝሓምም ኮምፕሽታ ተበፂሐ ክመፅእ የብለክ ኣለኹ ድሓር ሎም ምሸሲ እንትደልሺ ተወር ዝብል ወተሃደራ ይረእኹን ኣብዛ ጎደና
1: ስፔታ ስፔታ
0: ግደፍ ዳኣሎ ምስ ክቕልቀለ እየ ዝወረደ ትውረድ ተዓፂፍካ ሞት ተዘርጊሕካ ሞት ይበቅ
1: ተጸሊልካ ዲኻ ኣብርሃለ ፅናሕ ኣንተ ፅናሕ
0: ከይደ ኣለኹ ከይደ ኣለኹ

0: ረኸቡ ንባ ኣታታታታታ ተፃወተለይ ባወይ ኣነ ብርሃለይ ኣነ
1: ሃስዮም ኻድ እዮም
0: ዝገደፉለይ ዘይብሎም ቅድመይን ድሕረይን ሕውስውስውስውስ ኣቢሎምኒ ኣስሒቑክኻ እምባር
1: ኣርኮል ከም ጻልከ
0: እዛ ዝረኸብክዋ ረኸቢ ኣይ ግና ኸ ኣይትርከቢ እዚኣሲ ንጸላኢኻ እኳ ይትምንያ ተጻዊትና ኣለ ይባ
1: ክሕክመካ ደብርሃለይ ሓወይ ተሃሲኻ ከይትኸውን
0: ድሓን እየ ድሓን ድሓን እየ ድሓን ድሓን እየ ዶልቼ ድሓን እየ እንቋዕ ዳኣ እዚኣ ተዓወትኩ እምበር ደሊኢኹን እንክበልስክ ዶልቼ እንክስክ እዚኣ
1: ግራስ ዘብርሃለይ ሓወይ
0: ኔንተ ዶልቼ ኢኖም

0: ኣኺድ ይትረፈና ዶልቺ ካብዚኦም ምውጋሕ የለን
1: ክሳብ ራብዓይ ክፍልዩ ኦ ተፈቒዱ ምህሮ መርታን ከይንጣበብ ክንከውን ደንቆሮኦ ሕሳብ ዶልቺ

0: ሕራይ ኣቦ ኣብርሃለይ ብልቢ እየ ዘመስግን። ግን ድሕሪ ዚ ኩሉ ዓመታት ምስ ወይዘሮ ደልቺ ተራኺብኩም ትፈልጡ ዶ?
1: ኣይንፈልጥን ዛጓለይ፣ ፈፂምና ተራኺብና ኣይንፈልጥን። ግና ሓደ እዋን ብቐረባ ዝፈልጣ ሰብ ረኺበ ዕሊልና ነርና። እቲ ቀደም በስመራ ኣቢላ ደገ ምስ ከደት ኣብኡ ተመሪዓ ጽቡቕ ሓዳር ከም ዝገበረትን ኣዶ ቆልዑት ከም ዝኾነትን ሰሚዐ ነይረ። ከይደበል ዛጓለይ፣ ከይደ ግዜ ክዳ ቐቲለልክ እምበር ዛንታ ኹምብሽታቶ ናይዛ ዝሓተት ክንጐደና ንሱ እዩ ነይሩ ከይደ ብሩኽ ምሸት።
2: እዚ እውን ሓሊፉ ሎሚ ግዳ ኣፍራዛና ኣብ ኢድና ወነን ትርስትና ባዕልና።

0: ዛሕተን ኣብያተ ትምህርቲ ምስ ኣብ ከባቢአን ዝርከብ ህዝቢ ተዋሂደን ሕፅረታትን እናፈታሐ ክዳም ህላውን ዝምስከን ምዃኑ ብምጥቃስ ብቕዓት ዝውሃብ ትምህርትን ተወዳዳርነት ተምሃሮን ንምዕባይ ስሉሳዊ ዝምድና መምሃራን ወለድን ተምሃሮን ብግቡእ ክስራሓሉ ተላብዩ ሓላፊት ትምህርቲ ኣብቲ ንኡስ ዞባ መምህር ብላላ ኣርኣያ ብወገና ዓመተ ትምህርቲ 225 ከምኡውን 226 ኣብ 81 ኣብያተ ትምህርቲ ካብ ዝተመዝገቡ 29145 ተምሃሮ እቶም 75 ሚእታዊት ናብ ዝቕፅል ደረጃ ከም ዝሓለፉ ብምጥቃስ ዝተረኣየ ብዝሒ ምትራፍ ንምፍዋስ መምሃራን ፃዕሮም ካሒሉ ፀዊዓ ትሑት ተገዳስነት ተምሃሮ ድኹም ምክትታል ወለዲ ዋሕዲ ብቑዓት መምሃራን ፃዕቂ ተምሃሮን ዋሕዲ መምሃሪ ክፍልታትን ገለኻ ብጠንቅታት ትሑት ብቕዓት ተምሃሮ ምዃኖም ዝገለፀት መምህር ብላለ ንመምሃራን ስልጠናታት ክወሃብ ከምኡውን ንዝደኸሙ ተምሃሮ ስሩዕ ደገፍ ብምሃብ ንምምሕያሾም ክስራሕ ከም ዘድሊ ገሊፃ ነበርቲ ንኡስ ዞባ መንደፈራ ንምዕባል ኣብያተ ትምህርቲ ንደገፍ መነባብሮ መምሃራን ከምኡውን ንፅገናን ወሰኺ ክፍልታትን ኣብዚ ዓመት እዚ ልዕሊ 1.7 ሚልዮን ንኣፋ ዝግመት ንዋታዊ ገንዘባውን ጉልበታውን ሓገዛት ከም ዝገበሩ ብምሕባር መምሃራን ብመፅርቲ ሕብረተሰብ ዝገብረሎም ዘሎ ደገፍ ብቕዓት ተምሃሮ ንምምሕያሽ ኣበርክቶም ክዕዝዙ ተላብያ ኣብ ንኡስ ዞባ መንደፈራ ካብ መባእታ ክሳብ ካልኣይ ደረጃ ዝዝርግሓ 81 ኣብያተ ትምህርትን 49 ትካላት ቅድመ ትምህርትን ኣለዋ።
1: ኣብ ዞባ ማእከል ንኡስ ዞባ ሰረጅቓ ብቕዓት ትምህርቲ ክም ንምባል ዝሕግዝ ዓውደ ዘተ ብ14 ሓምለ ተኻይዶም ሓላፈ ትምህርቲ ኣብቲ ንኡስ ዞባ መምህር መሪሕ ኪሮስ ኣብ ዘስምዖ ቓል ዕላማት ዓውደ ዘተ ኣብ ዓመተ ትምህርቲ 225 226 ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዝተረአየ ብልጫታት ብምዕቃብ ድኻማት ንምእራም ከም ዝኾነ ገሊፆም መጠን ምሕላፍ ኣብ መባእታ 87.1 ሚእታዊት ኣብ ማእከላይ 72 ሚእታዊት ኣብ ካልኣይ ደረጃ ድማ 82 ሚእታዊት ከም ዝኾነ እውን ኣረዲኦም ተሳተፍቲ ኣብ ዝቐረበ ፀብጻብ ምርኩስ ብምግባር ንመጻኢ ሃነፅቲ ሓሳባትን ርእቶታትን ኣቕሪቦም ኣመሓዳሪ ንኡስ ዞባ ሰረጅቓ ኣቶ ክፍለ ማርያም ገብረ መስቀል ትምህርቲ መሰረት ኩሉ ምዕባለ ስለ ዝኾነ ኣገልግሎት ቅድመ ትምህርትን ንምስፋሕን ንምሕያልን ዝወፀ መምርሒ ቀዳምነት ናይ ቀዳምነታት ስለ ዝኾነ ብዕቱብ ክስራሓሉ ኣረጋጊፆም ወኪል ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሰ ብገድኡ ኣብቲ ንኡስ ዞባ ንዝርአ ዘሎ ለውጢ ድሕሪ ምምስጋን ዝተረኽበ ብልጫታት ክዕቀብን ክብርኽን ተላብዮም ኣብ ንኡስ ዞባ ዓረዛ ተቐማጦ 3 ምምሕደራት ከተማ ማይ ድማን ቦር 6 ማሕበራት ገድልን ዘዋፅዎ 168,000 ናቕፋ ን42 ስድራ ስዋኣት ተኸፋፊሎም በዚ ቅዱሳት ወገና ዝተበርከተ ገንዘብ ን14 ስድራ ስዋኣት ብመልክዕ ምጥያስ ንነብሲ ወከፈን 10,000 ናቕፋ ን28 ካልኦት ስድራ ቤታት ድማ 1,000 ናቕፋ ሓገዝ ተመቓሪሖም ኣብ መሓዳሪ ከተማ ማይ ድማ ኣቶም መሓሪ ኣልኣዛር ኣብ ዘስምዑ ቓል ሰራሕተኛታት መንግስትን ህዝብን ኣብ ዝሓለፈ ዓመት እውን 160,000 ናቕፋ ብምውፃእ ንስድራ ስዋኣት ከም ዝዓደሉ ብምዝካር ምሕጋዝን ምጥያስን ስድራ ስዋኣት ናይ ኩሉ ዜጋ ሓላፍነት ስለ ዝኾነ ክሰዓብ ተላብዮም ንኣብነታዊ ተበግሶ ማሕበራት ገድልን ተቐማጦ ማይ ድማን ዘመጎሰ ኣካየደ ስራሕ ምምሕዳር ንኡስ ዞባ ዓረዛ ኣቶ መንግስት ዘሚካኤል ብወገኑ ነዚ ረዚን ትርጉም ዘለዎ ዕማም ካልኦት ኣካላት እውን ብውልቂ ይኹን ብማሕበር ክስዕብዎ ፀዊዖም ተቐማጦ ማይ ድማ ብወገኖም ካብ ሕድሪ ሰማእታት ዝዓቢ ዕማም ስለ ዘየለ ኣቕሞም ዘፍቅዶ ኣበርክቶ ንምግባር ሕልናዊ ዕግበት ከም ዝፈጠረሎም ሓቢሮም እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ዝኽሪ 20 ሰነ ነበርቲ ሓውሲ ከተማ ዓረዛ ዘዋፅዎ 12,000 ናቕፋ ን6 ስድራ ስውኣት ከም ዝተመቐርሐ ዝፍለጥ እዮም ዝስዕብ ዜና ሃገራት ወፃኢ ንምክታልኩም ደጊምና ብኸብር ንዕድም ዜና ወፃኢ እስራኤል ኣብ ምዕራባዊ ግማግም እተካይዶ ህንፀት ስፍራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ እቲ መደብ ልዕሊ 12,000 መንበር ኣባይትን ካልእ መንግስታዊ ፕሮጀክትታትን ንምህናፅ ዝዓለመ ምዃኑ ቀዳማይ ሚኒስትር ቤንያሚን ነታንያሁ ኣፍሊጦም መስርሕ ህንፀት ናይ ዝሓድሽ ውጥን ኣብ ቀረባ ግዜ ከም ዝጅምር ዝገለፀ ቀዳማይ ሚኒስትር ናታንያሁ ኩለን ኣካላት መንግስቲ ኣብ ትግባርኡ ክተሓባበራ ፀዊዕሎም እስራኤል ኣብ 1967 ብውግእ ጎቢጣ ኣብ ዝሓዘቶ ምዕራባዊ ግማግም ልዕሊ 700,000 ዜጋታታ ኣስፊራ ከም ዘላ ፀብጻባት የረድኦም ምንቅስቃስ ሓማስ ንብድምሳስ ብዝብል ምክንያት ካብ 2023 ኣብ ልዕሊ ወሽመጥ ቃዛ ወተሃደራዊ ወፍሪ እተካይደላ እስራኤል ልዕሊ 70 ሚታዊት ናይቲ ወሽመጥ ኣብ ትሕቲ ቁፅራ ኣትያቶ ከም ዘላ ዝፍለጥ እዮም ፖሊሲ ምስፍሕፋሕ እስራኤል ካብ ቀንዲ ጠንቂ ፀጥታዊ ፀገማት ዞባ ማእከላይ ምብራቅ ኮይኑ ከም ዘሎ ምስቲ ከባቢ ቅርበት ዘለዎም ወገናት ይጠቕሶም። ባይቶ ኤውሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ናፃ ንግዳዊ ስምምዕ ንምትግባር ዝኽእሎ ናይ መወዳእታ ውሳኒ ኣሓሊፎም። በስ መሰረት ትግባር እቲ ኣብ ዝሓለፈ ወርሒ ግንቦት ዝተኸተመ ታሪኻዊ ተባሂሉ ዝተገልፀ ንግዳዊ ስምምዕ ካብ መወዳእታ ናይዚ ዓመት ክጅምር ምዃኑ ተፈሊጡሎም። እቲ ሓፈሻዊ ኣገልግሎታት መንግስታዊ ዕድጊ፣ ዲጂታላዊ ንግዲ ከምኡውን ወፍርን ፍርያት ሕርሻን ዘጠቓልል ስምምዕ ቁጠባ ክልጥኦም ወገናት ንምድንፋዕ ሓጋዚ ምዃኑ ይእመት ኣሎም። እዚ ሓድሽ ስምምዕ ነቲ ኣብ 2000 ዓመተ ምህረት ኣብ መንጎ ክልጥኦም ወገናት ዝተኸተመ ኣብ ኢንዱስትሪያዊ ፍርያት ጥራይ ተደሪቱ ዝፀንሐ ንግዳዊ ውዕል ዝሐድስን ዘስፍሕን ምዃኑ ይሕበር። እቲ ስምምዕ ንሰደድ ፍርያት ሃገሩ ናብ ኤውሮጳዊ ሕብረት ክሳብ 2030 ካብ 24 ቢልዮን ዶላር ናብ 36 ቢልዮን ዶላር ክዕብዮ ትፅቢት ይግበረሉ። ኣብ 2025 መጠን ንግዳዊ ምልዋጥ ኤውሮጳዊ ሕብረትን ሜክሲኮን ልዕሊ 91 ቢልዮን ዶላር ከም ዝነበረ ፀብጻባት ይሕብሮም። ኤውሮጳዊ ሕብረት ንብራዚል፣ ኣርጀንቲና፣ ኡራጋይን ፓራጓይን ምዝሓቅፍ ቁፅሪ መርኮርክስ ናይ ንግዳዊ ስምምዕ ከም ዝተፈራረመ ዝዝከር እዮም። ኣሜሪካ ትኽተሎ ዘላ ንግዳዊ ፖሊሲታት ምስኣ ጥቡቕ ንግዳዊ ዝምድና ዝፀንሐን ካናዳ፣ ሜክሲኮ፣ ጃፓንን ሃገራት ኤውሮጳዊ ሕብረትን ኣብ መንጎኦን ዘሎ ዝምድና ድምድልዳል ዝሕግዝ ስምምዓት ክኽትማ ከም ዝገደደን እዩ ዝግለጽ ዘሎም። ህዝባዊት ሪፓብሊክ ቻይና ምስ ደሴታት ሰሎሞን ዘለዋ ዲፕሎማስያውን ቅጠባውን ዝምድና ንምምዕባል ከም እትሰርሕ ኣፍሊጣ። ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልቴን ሃገራት ትማሊ 14 ሓምለ ኣብ ከተማ ቤጂንግ ኣብ ዘካየድ ወር ዝርርብ እዮም። ክልቲኦም ሃገራት ኣብ ወፍሪ ንግዲ ትሕቲ ቅርፂ ፀጥታን ካልእን ከም ዝተሓጋገዛ ኣብ ትርክብ ገሊፀን ኣለዋ። ህዝባዊት ሪፓብሊክ ቻይና ቁጠባ ደሴታት ሰሎሞን ንምምዕባል ኣድላይ ደገፍ ከም እትገብር ክትገልፅን ከላ ደሴታት ሰሎሞን ድማ ንፖሊሲ ሓንቲ ቻይና ዘለዋ ደገፋ ነፂራ ኣላ። ክልቴን ሃገራት ኣብ 2019 ዲፕሎማስያዊ ዝምድና ካብዚ ምስርታ ንድሓር ንምድንፍዑ ተደጋጋሚ ርክባት ከካይዳ ከም ዝፀንሓ ፀብጻባት የረድኦም። መሰ ደሴታት ሰሎሞን ዝምድና እተደንፍዕ ዘላ ኣውስትራልያ ኣብ መንጎ ቻይናን እታ ደሴታዊት ሃገር ንዘሎ ዝምድና ብእንወንታ ከምዘይትጥምቶ ይእመት። ኣውስትራልያ ኣብ ደሴታውያን ሃገራት ፓስፊክ ብሓፈሻ ኣብ ደሴታት ሰሎሞን ከዓ ብፍላይ ፅልዋኣ ንምዕባይ ነቲ ሃገር ፋይናንሳዊ ደገፍ ክትገብር ምፅናሓ ፀብጻባት የረድኦም። ሩስያ 3 ጠፈርተኛታት ዝሓዘት መንኮርኮር ትማሊ 14 ሓምለ ናብ ኣህግራዊ መደበር ጠፈር ልኢኻ። እዚ ክልተ ሩስያውያንን ሓደ ኣሜሪካውን ዝሓቐፈ ጉዕዞ መቐፀልታ ናይቲ ኣብቲ ኣህግራዊ ትካል ዝካየድ ፀንሐ መፅናዕታዊ ተልእኾታት ኮይኑ ንኣስታት 8 ኣዋርሕ ከም ዝቕፅል ማእከል ምርምር ጠፈር ሩስያ ገሊፆም። እዚ ናይ ሕጂ ተልእኾ እቲ መደበር ካብ 2011 ካብ ዝድኮን ንድሓር ንመበል 75 ግዜ ምዃኑ ይጥቀሳሎም። ኣህግራዊ መደበር ጠፈር ንምትምሕባር ኣሜሪካ፣ ሩስያ፣ ጃፓን፣ ካናዳን ኣብ ኤውሮጳዊ ሕብረትን ብ150 ቢልዮን ዶላር ከም እተዋደደ ፀብጻባት የረድኦም። ጀርመን ንዩክሬን 50,000 ድሮናት ክትዕድገላ ምዃና ገሊፃ። እቲ ውጥን ኣንጻር ሩስያ ዝካየድ መጥቃዕትታት ንምስፋሕ ምዃኑ ዝጠቐሰ ሚኒስተር ምክልኻል ጀርመን ኣብ ቀረባ መጻኢ ከም ዝተግበር ሓቢሩሎም። ነቲ መደብ ትሪ ዝኾነነ ሚኒስትሪ ጉዳያት ወፃኢ ሩስያ ንኩናት ዩክሬን መሊሱ ዘጋደድ ምዃኑ ኣጠንቂቖም። ሃገራት ኤውሮጳ ነቲ ኩናት ብሰላም ንምዕራፍ ተበግሶ ከምዘይወስዳ ከምዘይምኽኣለንን ንዩክሬን ገዚፍ ወተሃደራዊ ደገፍ እናገበራ የጋድድኦ ከም ዘለዋ ሩስያ ብተደጋጋሚ ክትወቅስ ፀኒሓላ። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ መጠን ወተሃደራዊ ደገፍ ከም ዝገበረት ኮይና ዛጊት ልዕሊ 64 ቢልዮን ዶላር ዝግመት ልኢኻ ከም ዘላ ፀብጻባት የረድኦም። እዚ ከምዚ ኢሉ እንከሎ 9 ሃገራት ኤውሮጳ ካብ ሩስያ ክመፅእ ከም ዝኽእል ንዝገለጾ መጥቃዕትታት ንምምካት ልፍንቲ ክቆማ ተሰማሚዐን ኣለዋ። እቲ ፈረንሳ፣ ጀርመን፣ ብሪጣንያን ዩክሬንን ዝርከብኦ ልፍንቲ ብቐንዱ ኣብ ምምዕባል ፀረ ሚሳይላት ዘተኮረ ምዃኑ ተገሊጹሎም። ብጉዳይ ኩናት ዩክሬን ኣብ ሃገራት ምዕራብ እምነት ከም ዘይብላ ክትገልጽ ፀንሐት ሩስያ ንምዕባለታት ናይዚ ሓድሽ ልፍንቲ ብዕቱብ ከም እትከታተሎ ይሕበራሎም። መጠን ናይ ወፃኢ ንግዲ ቻይና ኣብ ቀዳማይ መንፈቅ 2026 ብኣስታት 17 ሚታዊት ከም ዝዓበየ ፀብጻባት ሓቢሮም። ቻይና ኣብ ዝሓለፈ 6 ኣዋርሕ ምስ መሻርክታ ልዕሊ 25 ትሪልዮን ዩዋን ዝግመት ንግዳዊ ምልዋጥ ከም ዘካየደት እዩ ተገሊፆም። መጠን ሰደድ ብልዕሊ 13 ሚታዊት፣ መጠን እታው ድማ ብልዕሊ 22 ሚታዊት ከም ዝወስኸ እውን ተሓቢሮም። ኤሌክትሮኒክስ ቴክኖሎጂ ባህርያዊ ጋዝን ነዳድን ካብቶም ዝለዓለ ምልውዋጥ ዝተካየደሎም ፍርያት ምዃኖም ተፈሊጡሎም ቻይና ምስ ኤውሮጳዊ ሕብረት ደቡባዊ ምብራቅ ኤስያን

ላቲን ኣሜሪካን እተካይዶ ንግዳዊ ምልውዋጥ ኣብ ዝሓለፈ 6 ኣዋርሕ እወንታዊ ገስጋስ ከም ዘመዝገበ እዩ ዝግለጽ ዘሎ። ቁጠባ ቻይና ኣብ 2026 ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ዝእመት ዘሎ። ሰሜን ኮርያን ቤላሩስን እስትራቴጂካዊ ዝምድና ንምድንፋዕ ዘካይዶ ጻዕሪ ከም ዝሓይልኦ ኣፍሊጠን። ወከልቲ ክልጤን ሃገራት ብ13 ሓምለ ኣብ ከተማ ፒዮንግያንግ ሰሜን ኮርያ ኣብ ዘካየድዎ ዝርርብ ሃገራቶም ኣብ ምምዕባል ንግዲ ወፍሪ ሕርሻን ትምህርትን ክተሓጋገዛ ተረዳዲኦም። ብዘካዚ እቶም ወከልቲ ኣብ ተግባር ኣቐዲሙ ኣብ መንጎ መራሕቲ ክልጤን ሃገራት ዝተበፅሐ ስምምዕ ዘትዮም። ፕሬዚደንት ኣሌክሳንደር ሉካሸንኮን ፕሬዚደንት ኪም ጆን ኡንን ኣብ ዝሓለፈ ወርሒ መጋቢት ኣብ ከተማ ፒዮንግያንግ ኣብ ዘካየድዎ ዝርርብ ኣብ ፀጥታን ምክልኻልን ዝርከብዎም መዳያት ብሓባር ክሰርሑ ከም ዝተረዳድኡ ዝዝከር እዮም። ብዘካዚ ክልጥኦም መራሕቲ በይናዊ ዘይሕጋዊ እግራታት ብሓባር ንምምካት ከም ዝተሓጋገዙ ገሊፆም ነይሮም። ዜና ንምዛም ቀንዲ ነጥብታት ደግመልኩም። ምምሕዳር ዞባ ካሽባርካ ገስጋስ ትግባረ መደባት ቀዳማይ መንፈቅ 2026 ገምጊሞም። ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተወሃሂደን ክሰርሓ መዘኻኸሪ ቀሪቦም። ኣብ ንኡስ ዞባ ሰረጅቓ ብቕዓት ትምህርቲ ከም ንምባል ዓውደ ዘተ ተኸይዶም። እስራኤል ኣብ ምዕራባዊ ግማግም እተካይዶ ህንፀት ሰፈራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ። ባይቶ ኤውሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ናፃ ንግዳዊ ስምምዕ ንምትግባር ውሳነ ኣሕሊፎም። ቻይና ምስ ደሴታት ሰሎሞን ዘለዋ ዲፕሎማስያውን ቅጠባውን ዝምድና ንምምዕባል ከም እትሰርሕ ኣፍሊጣ። ዜና ተዛዚሙሎ ብሩህ ማዓልቲ።

ኣብ ናቕፋ ፈደሬሽን ኩዕሶ እግሪ ናይ ስንኡ ዝተባት ተወዲቡ ኣብ መንጎ 6 ጋንታታት ክካየድ ጸንሐ ግጥም ኩዕሶ እግሪ ብውዕዑ ስፖርታዊ መንፈስ ተዛዚሙ ኣብቲ ዕለት ፕሬዚደንት ፌደሬሽን ኩዕሶ እግራት ንኡ ዝተባ ኣቶ ኢብራሂም ማሕመድ ዓሊ ኣብ ዝሃቦ ቃል እቲዝተኻየደ ግጥም ስፖርታውያን ተህዋ ምፍታሽ ሓጋዝ ኣብ ርእሲ ምንባሩ ብዙሓት ስፍዋት ስፖርታውያን ዝተለለየሉ ኣጋጣሚ ከም ዝነበረን ኣብ መጻእ ድማ ብሰፊሕ ከም ዝሰርሕሉና ረድዩ እዚ ንክልተ ሳምንቲ ዝቐጸለ ውድድር ብዓወተ ጋንታ ዓጋመት ክዛዘምን ከሎ ጋንታታት በራስልን ኣልሳሓልን ድማ ካልኣይን ሳልሳይን ብምዃን ተዳወለን ሽልማት ካብ ኢዳ ማሕዳር ንኡ ዝተባ ንቐፋ ኣቶ ያቆብ እድሪስ ተቐቢለን ኣብዚ ክካየድ ዝቐነየ ውድድር ተጻዋታይ ኣሕመድ ሙሳ ናይቲ ውድድር ብሉፅ ጸዋታይ ኮይኑ ተሸሊሙ ኣብ ፍርቂ ፍጻመ ርጊጹ ዘሎ ውድድር ዋንጫ ዓለም ትማል ምሸት ቀዳማይ ጸወቱ ኣብ ዘካየደሉ እተን ኣብዚ ውድድር ዝበለጸ ዝናን ብቕዓትን ሒዘን ክቕጽላ ዝጸንሐን ዝሓሸ ብቕዓት ሒዘን እውን ኣብ ዘርጃ ምብጻሐን ዝእምነለን ፈረንሳን ስጳኛን ክረኸባን ከለዋ እታ ብሓጺር ኩዕሶ ትፍለጥን ድሕሪ 2010 ዋንጫ ዓለም ላዕላ ድማ ጽቡቕ ስም ኣብዚ ውድድር የጸንሐን ስጳኛ ነቲ ኣብዚ ውድድር ዝለዕለ ግምት ንዓወት ካብ ዝሓዛ ዝጸንሐት ፈረንሳ ካብ ውድድር ብምውጻእ ናብ ፍጻመ ጽዋእ ዋንጫ ዓለም ሰጊራኣላ እዚ ኣብ ስታድየም ዳላስ ዝተኻየደ ፍርቂ ፍጻመ ጸወታ እስጳኛ ንፈረንሳ ብክልተ ባዶ ብዝኾነ ውፅኢት ምስዓር ንመላእ ዓለም መሲጠም ሓዲራኣላ እቲ ጸወታ ዘይከም ትውሃቦ ግምት ጥበብን መጥቃዕትን ዝወሓደን ብጥንቃቐን ብብልጫ እስጳኛን ድማ ዝተዓብለለን እዩ ነይሩ ቀዳሚት ሸቶ ኣብ መበል 22 ደቕ ናይ ጸጋም መኣዝን ተኸላኻሊ ፈረንሳ ሉካስ ዲነ ብዝተኸተሎ ጉጉይ ምርጫም ዓለምና ብሃንቀውታት ጽበዮ ዘላ ሓድሽ ኮኸብ ላሚን ያማል ነብሱ ሰዊኡ ንሉካስ ዲነ ግዳይ ክገብሮ ብምኽኣሉ ፍጹም ቅላዕ ረቢሕሉ ንምህራማ ሓላትነት ወሰደ ኦያር ዛባል ድማ ነዛ ዕድል ናብ ሸቶ ቐይሩ መሪሕነት ናብ እስጳኛ ኣምጽኦም ኣብ ካልይ ዕብረ ፈረንሳ ንጾታት ምለስ ትፅቢተ ጌርላ እኳ እንተነበረ እስጳኛ ግን ንዘለዋ ብልጫ ምቁፅጻር ኩዕሶ ጠቂማ እንተጻወቲ ፈረንሳ ብዘይ ኩዕሶ ክተኽብሉሎም ድሕሪ ምምሳይ ኣብ 58 ደቕ ዓውታ ተውሕስ ሸቶ ፔድሮ ፖሮ ምስ ዳኒ ኦልሞ ብዝገበርዎ ብሉፅ ናይ 1-2 ቕብብል ፔድሮ ፖሮ ንኩዕሶ ምስስኪዕት ብምርኻብ ካልኦት ሸቶ ኣመዝጊቡ ንምስንባት ፈረንሳ ኣረጋገጸም እቲ ናይ ትማሊ ጸወታ ዝበለጸ መጥቃዕቲ ፈረንሳ ምስ ጽኑዕ ምክልኻል እስጳኛ ክራጸም ከምስኳ ተገሚቱ እዩ እምበር ውፅኢቱ ግን ሙሉእ ብምሉእ ናብ ረብሓት እስጳኛ ጠመተን ብልጫም ሃገራዊት ጋንታ እስጳኛ ድማ ዘርኣየን እዩ ነይሩ ፈረንሳ ሓቒፋቶ ዘላ ኪልያን ምባፔ ዝመርሖ ከቢድ ስም ዘሎ መስመር መጥቃዕታም ክሳብ መበለ 81 ደቕ ሓንቲ ኩዕሶ ናብ ፈተነ ክልእኽ ብዘይምኽኣሉ ክዝክሮ ዘይደሊ ምሸት እዩ ኣሕሊፉ ኣብ ማእከል ሜዳ ኮይኑ ንጸወታ ናብ ዝደለዮ ህርመት ዝመርሕ ሮድሪ ካብቲ ዘጋጠሞ ከቢድ መጉዳእቲ ብምውፃእ ነቲ ብሉፅ ጸወታይ ዓለም ማለት ባሎን ዲኦር ዘብቅዖ ብቕዓቱ ዳግማይ መስኪሩሉ ኣብ ዘሎ እዋን ንፋብያን ሩዊዝ እውን ኣብ ጎኑ ብምግባር ኣዝዩ ድልድል መስመር ምክፍፋል ብምህናፅ ንኽልቲኡ ዝተረፈ መስመራት እስጳኛም ዓብ ርግኣት ፈጢሩሉ ዘሎ ተጻዋታዩ ተጻወታን ደገፍታን ዘይሓሰቡ ዋሰን ባል ብቕዓትን ውፅኢትን ዝረኸበት ፈረንሳ ን3 ተኸታተሊ ግዜ ናብ ፍጻመት በፅሐኩ ሓሊናት እምበር ዕዳጋ ከም ዝሓሰበቶ ኣይጸንሐን ግን ቀዳም ምሸት ንደረጃ ክትጻወት እያም ተፈሪዳ ዘላም እዚ ጸወታ እዚ ንኣሰልጣኒ ዲደር ደሻምፑን ናይ መወዳታት ጸወትኡ ብመዝነት ምስልጣን እዚ ሃገራዊት ጋንታ ብምንባሩን ክብደት እዚ ስዕረት ዕፅፊ ዝገብሮ እዩ ነይሩ ዲደር ደሻምፕ ድሕሪ 14 ዓመታት ናይ ምስልጣን ግዜ እዩ ዝፋኖ ዘሎም ጽዋእ ዋንጫ ዓለምን ናይ ወርቂ ጫማ ብሉፅ ኣመዝጋብ ሸቶን ብሓደ ክወስድ ሓሲቡ ዝጸንሐ ኪልያን ምባፐ ንወላ ኳ ናይ ወርቂ ጫማ ምውሳድ ዕድል እንተሃለዎም እታ ዝዓበየት ዋንጫ ግን ካብ ኢዱ ሃዲማ ቶላም ድሕሪ ምዕጻው ዝግጥም ኩሉ ዓይኒ ኣብዚ እዋን ናብ ኒው ጀርሲ ኣቢሉ ዘሎ ክኸውን እስጳኛ ናብ ፍጻመ ሓሊፋላም ኣብ ዛዛ መድረኽ ከ ንመን ክትገጥም እያ ሎሚ ረቡዕ ኣብ መንጎም ዓዲ እንግሊዝን ኣርጀንቲናን ዝካየድ ኣዝዩ ዓብ ጸወታ ክውስኖ እዩ ዙር ፈረንሳ ብንሶኒ 13 ሓምላ ኣብ ዕረፍቲ ድሕሪ ምውዓለ ትማል ሰሉስ ናብ ውድድር ክምለስን ከሎም ተቓደምቲ ድማ ኩርባታት ዝበዝሖም ፈታን ውድድር ይጸቢዎም ከም ውፅኢቱ ድማ ኣብ ዝተፈላለያ ጉጅለ ፋሕ ክብሉን ብፍላይቶም ናይ ሽኳ ተቓደምቲ ድማ ቃልሶም ምስ ግዜ ጥራይ ብምግባር ነብሶም ክመርሑን እዮም ተርእዮም እዛ 166 ኪሎ ሜትር ርሕቀት ዝነበራ ውድድር 25 ኪሎ ሜትር ምስ ተጓዕዘት ኣብ ዝነበረት ናይ መንጎ ናይ ሽኳ ነጥቢ ተውህብ ውድድር ቀጠልያ ማልያ ሒዝዋ ዘሎ ፔደርሰን ብብሉፅ ናይ ጋንታ ስራሕ ተሰኒዮም 25 ነጥቢ ክኸስብን ከሎ ማክስ ካንተር ድማ ንዑ ስዒቡ 20 ነጥቢ ኣኪቡ ቢንያም ግርማይ ሳልሳይ ደረጃ ብምሓዝ ድማ ንፊሊፕ ሰናኸቲሎም 16 ነጥቢ ሓፊሱ ብድሕሪ እዚም ጠመተ ዝውድር ናብ ሰብ ጂሲ ማለት ብጫ ማልያን ዝዋደሩላ ንዓቐብ ተቓደምቲ ክቕየር ከሎ ብሉፅ ተቓዳማይ ዝመዓል ተሰሚየም ካራፓስ ዝወሰዳ መጥቃዕቲ ሓዊስካ ድማ ዝተፈላለየ ናይ መጥቃዕቲ ውሳነ ክውሰድ ድሕሪ ምውዓል ንብጫ ማልያ ሒዝዋ ዘሎም ኣርሓ ዝውድር ታዴ ፖጋቻር ንሃኒፅዎ ዘሎ ተኣምረታዊ ብቕዓት ዘንጸባርቕ መጥቃዕቲ ብምግባር ነቶም ምስኡ ተሪፎም ዝነበሩ ውሱናት ተቓደምትን ቅድሚኡ ዝነበረ ካራፓስን ሓሊፉ ንበይኑ ናብ ሕንጻጥ ብምብጻሕ ዕውት እዛ መድረኽ ብምዃን እዚ ውድር ናይ በይኑ ምዃኑ ኣመስኪሩ ንመዋድርቱም ተስፋ ቕሪጹ ይርከብም ድሕሪ ዝዓወት ፖጋቻር ነቲ ዝስዕ

0: ዘሎ ቪንጌጋር ብሰለስተ ደቂቕን 66 ካልኦትን ክፈልዮም ከሎም ኣብ ንጠብጣብ ማልያ እውን ፖጊ ዝሕዞም ኣይተረክበን ዘሎም ነጥብ ናብ 42 ደይቡ ድማ ኣብ ኣተኣማን ደረጃ ረጊጹሎም። ኣብ ናይ ቀጠልያ ማልያ ውድድር ማርስ ፔደርሰን ነጥቡ ናብ 293 ከደይብዎን ከሎም ኣብ ካልኣይ ደረጃ ዘሎ ቢንያም ገርማይ ድማ 239 ነጥቢ ኣኪብሎም። 213 ነጥቢ ሒዙ ዘሎ መርለር ድማ ይስዕቦም። ትማልት ዝነበረ እንኮም ቅያር ኣብ ፃዕዳ ማልያ ኮይኖም 46 ካልኦት ዝኸሰረ ኢሳቅ ደልቶሮም ካብ መሪሕነት ናብ ሳልሳይ ደረጃ ክወርድ ንከሎ ኹዋን ኣይሶ ድማ ናብ መሪሕነት ደይብሎም። ዙር ፈረንሳ ሎሚ ረቡዕ ብናይ 11 መድረኽ ውድድሩ ክቕፅል እዮም። ተቓደምቲ ድማ 161 ኪሎ ሜትር ዝርሕቀቱ ጎልጎል ዝበዝሖ ውድድር ከካይዱ እዮም።
1: ባርከ ዝኸበርኩም ተዓዘብትና ናይ ሎሚ ትሕዝቶ ዕለታዊ ዜና ስፖርት እዚ ዝከታተልኩም ወይ ነይሩ ምክታልኩም የመስግን ሰላም።

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 12 ክፋል መደብና ሓደ ብዝሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎም መዓንቲ ተዳልዩ ዘሎ መደብ ኩሎ ብዛዕባ ኣብዝሓለፈ እዋናት ብሞያ ናይ ኣርቲፊሻል ኢንቴሊጀንስ ዝሰልጠኑ መንእሰያት ዘቕረብዎ ትሕዝቶታት ዘዳለወ መደብ ይኸውን። ኣብዚ ናይ ሎም መዓንቲ መደብና እዞም ብሞያ ናይ ኤኣይ ወይ ኣርቲፊሻል ኢንቴሊጀንስ መተግበሪ ዝሰልጠኑ እሞ ዝተፈላለዩ ስራሓት ዘቕረቡ ብዙሕ ሕቶታት ዝምልስ መደብ ከም ዝኾነ ፍሉጥ እዩ። ምክንያቱ ኣብዚ ዝቐረበ መደባት ወይ እቶም ተምሃሮ ዘቕርቦ ዝተፈላለዩ ስራሓት ብኤኣይ ተጠቂምካ ክግበር ዝከኣል እንታይ ዓይነት እንታይ ብዙሕ ነገራት ኣሎ ማለት እዩ። መብዛሕትኡ ግዜ እዞም ተመረቕቲ ዘተኮርሉ ኣብዚ ናይ ኮንተንት ክሪኤሽን ወይ ነገራት ምቕራብ ወይ ዛንታ ክኸውን ይኽእል፣ ስነ ጥበባዊ ስራሕት ክኸውን ይኽእል፣ ዝተፈላለዩ ንሜድያ ዝኸውን ትሕዝቶታት ምቕራብ ኮይኑ ብፍላይ ታሪክናን ባህልናን ዝገልፁ ነገራት ክሳብ ክንደይ ብኤኣይ ክግለፁ ከም ዝኽእሉ ተንቢህ ነይሩ። ብፍላይ ብምክንያት ኣብዚ እዋን እዚ ዝምረቑ ዘለዉ መበል 38 ዙርያ ተመረቕቲ ሃገራዊ ኣገልግሎት ናይ ሳዋ እንተዳርእናዮም ሓደ ናይ ኤኣይ ሞዴል ብዛዕባ ተዓለምቲ ኣብ ሳዋ ወይ ብዛዕባ ሳዋ ግጥሚ ግጠመለይ ምስ በልካዮ ብከምዚ ኣገባብ ከቕርቦ ክትርኢ ከለካ ክሳብ ክንደይ ስነ ጥበባዊ ስራሓት ናይ ብኤኣይ ተጠቂምካ ክግለፅ ከሎ እሞ ዕምቆት ዘለዎ ትሕዝቶታት ንውሽጢ ንሃገርናን ብፍላይ ከዓ ንመዲና ከተማና ዝኾነት ሳዋን ክገልፃ ምክኣሉ ሓደ ካብቲ መሳጢ እዩ ነይሩ። ምናልባት መደብና ድሒርና ነቲ ደርፊ ነቲ ክሊፕ ተሰሪሑ ዘሎ ክንርአና፣ ግን መደብና መጀመሪ ክኾነና በታ ግጥሚ ከብለኩም እየ። እወቲ ፀሓይ ኣብ ቆርበትካ ከም ዘቃፅል እፈልጥ ኣለኹ። ኣብ ሽዳኻ ሕፃ ኣብ መንኮብካ ፀር ከም ዝኸብደካ፣ ግን ነፍስ ወከፍ ትወስዳ ስጉምቲ ስምካ ተሃንፃላ። ሳዋ ኣብ ደምካ ኣትያ ሓደ ካብቲ ባርዕ ኮንካ ኣጆኻ ተንስእ። ሕጂ ግዜኻዩ ፅናዕ ከቶን ድሕሪት ኣይትበል። ሳዋ ስሙ ዓዋ ቢልካ ስምዓዮ፣ ንስድራኻ ኣኹርዕ፣ ንሃገርካ ኣኹርዕ ይብል። ናይ ኣያታትካ ውሰድ እቲ ወርቂ ብሓዊ እዩ ዝፍተን፣ ሓፂን ካብ ሓመድ የውፅእ። እቲ ትመሃሮ እትዕለሞ መለይ ጅግንነትካ እዩ፣ ካብ ህፃንነት ናወዱ ተባዕታይ። እቲ ጉዕዞ ጉዕዞ ሓቂ እዩ፣ ንህዝብኻን ንመሬትካን። እቲ መብፅዓ እቲ ሕድሪ እዩ ናይ ኣቦታትካ፣ ኣጆኻ ፅናዕ ተንስእ። ርእስኻ ክባቢልካ ሓዞ፣ ኣብቲ ቃልሲ ጫፍ ንሰማይ ተንኪዮ። ሓደ ፍቕሪ ሓደ ልቢ ብውሽጥኻ ፅናዕ፣ ሕጂ ሰብኣይኻ ብመንፈስ ጀጋኑ ተመራሕ። ተንስእ ከይትወድቕ ኣንጆኻ ኣይትውድቕ፣ ኣብ ማእከል ሓዊ ትኺልካ ደበል ትኽበል። ንህዝብኻ ንስምካ መልሲ ሃብ፣ ፃውዒት ክመልፅ ከሎ መልሲ ሃብ። ወጋሕታ ድቃስ የለን ተመሊስካ ትትንስእ፣ ኣብ ኣፍ ልብኻ ኣንዛ ግን ብውሽጥኻ ትቃለስ። የድኩሙኻ መታን ዝበለፀ ካሃንፁኻ፣ ንድኻምካ ናብ ሓይሊ፣ ንፀብልማት ናብ ብርሃን ለውጦ። እቲ ጉዕዞ ጉዕዞ ብርሃን እዩ፣ ኣብ ዙርያኻ ሕውነት ኣሎ። ንበይንኻ ኣይኮንካን ነፍሲ ወከፍ ተዓላማይ ኣብኡሎ። ምሳኻ ንሃገር እዩ ዝቃረስ፣ ካብ መሬት ክሳብ ሰማይ ትብዓትካ ይፈለጥ። ንስኻውን ጅግናኢኻ ከም ኣቦታትካ ከም ኣያታትካ ክትከውን ኢኻ። ናብ ዕላማኻ ሰጉም ክትበፅሕ ኢኻ፣ ኣጆኻ ሰጉም ናብ ዕላማኻ። ኣጆኹም በሎም ደቂ ኣሃዱኻ፣ ንደቂ ጋንታኻ፣ ንደቂ ሓይልኻ። ብሕሹኽሹኽ ፆር ምስ ከበደካ ኣስተንፍስ፣ መገዲ ባዶ ምስ መሰለካ እመን፣ ወዘተ እንዳበለ እዩ ዝኸይድ እዚ ሙሉእ ሙሉእ

0: መደብ ከብለኩመ ዝኸበርኩም ተኸታተልቲ መደብ ቴክኒሳይት ኤርትራ ደጊመ ንምሉእ ምክትታልኩም ይዕድም ናብቲ ምሉእ መደብ ንኸይድ። ኣብዚ ዘለናዮ ናይ ቴክኖሎጂ እዋን ሓንቲ መዓልቲ እውን እንተኾነት ሒዛቶ ትመፅእ ዘላ ለውጢ ኣዝዩ ንቕድሚት ዘሕንብብ እዩ። ነዚ ዝመፅእ ዘሎ እዋናዊ ናይ ቴክኖሎጂ ለውጢ እግሩ እግሩ እናሰዓበ ንረብሓ ሃገርን ህዝብን ንኽውዕል ዝገብር ዜጋ ድማ በቲ መንግስቲ ዘንፀፈሉ ናይ ትምህርትን ስልጠናን ባይታ እናተደገፈ ክምዕብል ክትርኢ ከለኻ ሃገርና ብኩሉ መዳያዊ ወይ ማልቲ ዳይመንሽናል ብዝበሃል ኩርናዓት ተካይዶ ዘላ ንጥፈታት ዘብርህ እዩ። ኣብዚ እዋን እዚ ብዓለም ደረጃ ዝበዝሕ ግዜ ዝደጋገም ቃል ኤኣይ ዝብል እዩ። ዓበይቲ ኩባንያታት ዓለምና ቢልዮናት ብዝግመት መጠን ናብዚ ዓውዲ ወፍሪ ይገብራ ምስ ምህላወን እቲ ሎሚ ዝጅምር መጻኢ ኣበይ ዘተኮረ ከም ዝኸውን ኣይጠፍኣካን። ኣብ ሃገርና እውን ብመጠንቲ ዝህነፅ ዘሎ ፀጋ ሰብ ኣብ ቴክኖሎጂ በብፅላቱ ዓመታዊ ዝምረቑ መንእሰያት ሓያል መሰረት ናይ ተኣቲናዮ ዘለና መድረኽ ምዃኑ ብሩህ እዩ። ትምህርትን ስልጠናን ኣብ ዘመናዊ ቴክኖሎጂ ሓደ ካብ ዓበይቲ ንጥፈታት ብምዃኑ ኣብዚ ሓለፈ ሰሙን ኣስታት 5 ኣዋራሕ ብኣጠቃቅማ መተግበሪታት ወይ ሶፍትዌራት ናይ ኤኣይ ክስልጥኑ ዝፀንሑ ተምሃሮ ብኽብ ዝበለ ስነ ስርዓት ኣብ ኣዳራሽ ኣኮዘአ ተመሪቖም ነይሮም። እዞም ተመረቕቲ ዕቑር ዓቕሚ ኤርትራውያን መንእሰያት ዝረአዩ ኮይኖም እቲ ኣብ መምረቕታ ዝቐረበ ዝተፈላለዩ ስራሓት ነዚ ዘረአየ እዩ ነይሩ። ብናይ ኤኣይ ሶፍትዌራት ተጠቂምካ ዓበይቲ ስራሓት ብዝወሓደ ወፃኢታት ክትሰርሕ ከም ዝከኣል ድማ ዘረአየ እዩ። ከምቲ ንሽሮ ጠስቢ እንተተወስኮ ዝበሃል ንዝፀንሐ ስራሓት ስነ ጥበብ ብዘመናዊ መሳርሒ እንተጠቂምካ ኣዝዩ ገላፂ ከም ዝኸውን ድማ ዘርኢ እዩ። ተመረቕቲ ኣተኪሮም ዝሰርሕሉ ንምድራዕ ስነ ጥበባዊ ስራሓት ኣብ ዘተኮረ ናይ ኮንተንት ክሪኤተር ስራሕ ኮይኑ ንሃገርና ባህልናን ታሪክናን ብዘመናዊ መሳርሒታት ከተቐርብ ምኽኣል ድማ እዩ።
1: ኦኬ ትምህርቲ ብጣዕሚ ፅቡቅ ነይሩ። ልዕሊ ኩሉ እቲ ተወዳዳሪነት ነይርዎ፣ ቃልሲ ነይርዎ፣ ትክላስ ብጣዕሚ ፅቡቅ ነይሩ። ዝያዳ ከዓ እቲ ምዕውል ነገራት ዝኾነ እቲ ሓሳብ ከዓ ብጣዕሚ እዋናውን ደሎ ሓሳብ ዝኾነ ከዓ ብጣዕሚ ሳ ዝኾነ ዝያዳ ተመሲጥና ኣብ ክላስ ተማሂርና ማለት እዩ። ብመጀመርታ እታ ክሊፕ ክሰርሓን ከለና እቲ ሓፈሻዊ ምስ ኣሌክሳንደር ካሕሳይ ሳንድሮ ምስ ተዘራረብና ኦልሬዲ ታስራሕ ከምዚኣ ከምዚ ኢሉ ምስ ነገረኒ ኢልና እታ ስራሕ ጀሚርና ማለት ብዓብይታ እዩ። እቲ ኩሉ ሰብ ታሪክ ኣለ ኣብ ርእሱ ኣለዎ ዓብይ ታሪክ ዝባዊ ግንባር ኣብ ርእስና ሰሪት ዓብየ እዩ። ሕጂ ነቲ ታሪክ ከመይ ጌርና ናብቲ ደሎ ናብቲ ኤኣይ ጌርና በቲ ምዕቡል ዘሎ ግዜ ጌርና ንሰርሖ ነሩ ተሓሳብ ኦልሬዲ ከዓ ተሓሳብ መፅኡ ሰሪሕናዮ ማለት እዩ።

0: ስለዚ ኣብ ዝተፈላለየ ኣጋጣሚ ከዓ ኤኣይ ክኽፈተና ብዙሕ ግዜ ኢና ንፅበ ነርና። ካብቲ ዝተኸፍተሉ ግዜ ጀሚርና ድማ ኣብቲ ትምህርቲ ምስ ተሳተፍና ኣዝዩ ፅቡቅ ዝኾነ ገስጋስ ኢና ኣርእና ዝብል ውልቀው ርእቶለኒ ማለት እዩ። ስለዚ ኣብቲ ክላስ ኣብ ጀበርናሉ ግዜ ብዙሕ ሰብ ይሓተካ እዩ ኤኣይ እንታይ ክትመሃረሉ ኢሉ ይሓትት እዩ። ዝያዳ ትምህርቲ ዋላ እውን ኣነ ንባዕለይ ከምኡ የዳ ሓስብ ነረ። እንተኾነ ግን ኣብኡ ዝያዳ ኣቲኻ ክትሪኦን ከለካ ኣዝዩ ኣድማዕ ዝኾነ ውፅኢት እያካ ትረክበሉ። ምክንያቱ ኤኣይ ምስ ተማሃርካ ካብቲ ዘይተማሃረ ሰብ ኣዝዩ ዝፈልየካ ብዙሕ ነገራት ኣሎ ማለት እዩ። ምናልባት ክንመሃሮ ኮለና ዝነገረና ዝነበረ ጂጎ ድብል ነይሩ ጋርቤጅ ኢን ጋርቤጅ ኣውት ድብል ነይሩ ማለት እዩ። እዚ እንታይ እዩ ዘብርሃልካ ሕጂ ንስኻ ኣብቲ ተማሂሩ ሓደ ሰብ ክሰርዖን ከዳልዎን ዝኽእል ፕሮምፕትን ሓደ ኖርማል ሰብ ሞዴል ጥራይ ረኪበ ኢሉ ዝገብሮም ነገራት ኣብቲ ሪዛልቱ ዝፈላለዮም ነገር እንተዳሃል ኮይኑ ኣብቲ ፕሮምፕት ሓደ ዝተማሃረ ሰብ ማዕረ ክንደይ ኣፅፊፉ እቶም ዘድልዮም ነጥብታት ተቐይሱ ስለ ዝህቦ ኣዝዩ ከምቲ ንርእስኻ ዝሰኣሎ ከምኡ ሓሳባት ንክህበካ ኣይትሽገርኒኻ ማለት እዩ። ኣብዚ ናይ ኣይ ኮርስ ኣብ ዝኣተናሉ ግዜ ካብቲ ዝሓሰብናዮም ንላዕሊ ነገራት ኢና ተመሂርና ወይ ድማ ከሲምና ኢልካ ክዛረብ ይኽእል እዩ ማለት እዩ። ተቐንዲ ምክንያት እንታይ እዩ እንተረኣየና ሓደ ሰብ ኤኣይ ተጠቂሙ ኣብ ምንታይ ክነጥፍ ይኽእል ወይ ድማ እንታይ ሞያ ከጥሪ ይኽእል። ሕጂ ኩሉ ሰብ መብዛሕትና ኣብኡ ነበርና ካብ ሓደ ክልተ ሞያ ዘይሓልፍ ሰብ ዋላ እኳ እንተነበረ ድሕሪ ትምህርቲ ድሕሪ ዝኩሉ ፍልጠት ድሕሪ ምቕሳሙ ግና ሰብ ዝተፈላለየ ሞያታት ሎሚ ሰብ ዝተፈላለየ ነገር ንክሰርሕ ኣብ ክልተ ሰለስተ ሰባት ምርኮስ ተደኣ ነይሩ ሎሚ በዚ ኣጥሪዎ ዘለዎ ሞያ ድማ ነብሱ ክኢሉ ኣብ ሓንቲ ገዝኡ ኣብ ሓንቲ ኮምፒተር ኣብ ሓንቲ ሞባይል ጥራይ ኮይኑ ብዙሕ ስራሓት ብዙሕ ሞያታት ከድምዕ ይኽእል እዩ።
1: መጀመርታ ክንጅምር ከለና ኣብ ኩላሃና ካባይ ጀሚርካ ዝነበረ ማለት እዩ ከመይ ዓይነት ኣቀራርባ ክህልወና እዩ እቲ ትምህርትስ ናብ ከመይ ከምቲሶም ዘቕርቦ ክነቐርብ ንኽእል ዶ ንብል ነርና እታ ምስጢር ትምህርቲ ንኤኣይ ተማሂርካን እታ ኢንተርነት ከዓ ተጠቂምካን ከም ዝስራሕ እምበር ፍሉይ ካልእ ከምዘይ ትጥቀመሉ ኢና ተማሂርና ኣብቲ ክላስ ከም ንሪኦ ዝነበርና ልክዕ ከምቲ ኣብ ዩቲብ ይኹን ኣብ ካልእ ቻነላት ናይ ኤኣይ ኢሎም ዜና ክምፅሉና ከለዉ ልክዕ ከምኡ ድማ ኣብ ቤት ትምህርትና ንርኢ ነርና። ኣሰራርሑ ኣተገባብሩ ድማ እቶም ትምህርቲ ምስ ተማሃርካዮም ብስነስርዓት እንተነብኣ ዘለዎ ሕግታት እናርእኻ ከዓ ኢንተርነት ተጠቀምካ እዩ እምበር ዋላ ሓንቲ ካልእ ከምዘይብሉ ትምህርቲ ከዓ ኣገዳሲ ምዃኑ ኖርማል ክሰርሐሉ ዝኽእል እንዲኻ ነይሩ እንዮም ዝሰርሑ ብትምህርቲ ክትከድ ከለካ ግን ነቲ ኤኣይ ልክዕ ኢኻ ትጥቀመሉ ሓሳባት ከዓ ክተፍሰሉ ትኽእል ከም ዝኾነስ ተማሂርና። ኣብ ፋሽን ዲዛይን መጀመርታ ክንሰርሕ ከለና እንታይ ኢና ንገብር ነርና ምነቲ ስእሊ ስኬች ንድፊ ነውፅእ ሞ ምስ ሰኣልናዮ ድማ እቲ ስእሊ ተሳኢሉ ተቐሚጡ ድሓር ኣብ ቆሪፅና ሰፊና ኣብ ሞዴል ጌረና ንሪኦ ነርና። ሎሚ ኤኣይ ምስ መፀ ግን እታ ስኬች ትህባ ሞ ነታ ስኬች ሂወት ለቢሳ ስእሊ ተምፀልካ ምስኡ ድማ ሸው ክነዳሉ ምስ ናይ ሾው ቦታ ድማ ኣዳልውለይ ምስ ክዳውንቲ ዝኸይድ ኢልካ ትሪኦ። ሕጂ ትረብሓ እንታይ ረኪብናሉ መጀመርታ ሲኢ ኢልካ ቆሪፅካ ሰፊኻ ኢኻ ሰብሱ ሕጂ እዚ እንታይ የምፅእ ነይሩ ብዙሕ ባጀት ይደውፅ ነይሩ ሰፊኻ ቆሪፅካ ክተምፅኦ ከላ ንሕር ደይመፀ ድማ ትደግሞ ነርካ። ሕጂ ግን ከምኡ የለን ኣብ ኤኣይ ምስ ምፀናያስ ታስኬች ምሳብናያ እንታ ክዳን ሂወት ልቢሳ ኣብ ሞዴል ከመይ ከም ትመፅእ ተርእየና ከምኡ ድማ ሸው ክነዳሉ ከለና እቲ ድካየደሎ እቲ ዲዛይን ናይቲ ሩም ንዕኡ በዕላት ኤኣይ ኣዳልውልና ምስ ክዳውንቲ ዝኸይድ ዲዛይን ምስ ናትና ቴም ናህና ዝኸይድ ምስ ኣዳልያ ድማ ተቕርበልና ማለት እዩ። ሕጂ ከምኡ ዝተገበረ ስራሓት ኣሎ። ስለዚ እቲ ግዜ ንምቁጣብ ግዜ ሓጊዛትና ቀዳማይ ነገር ካልኣይ ከዓኒ ሓደ ራእይ ንክህልወና እውን ሓጊዛትና። ስለዚ እቲ ክዳውንቲ ዳይሬክትሊ ዘይኮና ንቆርፆ ብኤኣይ ሰሪሕና ኣዳሊና ሙሉእ ሸው እውን ኣዳሊና ክንደይ ግዜ ክወስድ እዩ ኣብ ከመይ ዓይነት ሰባት ክኾኑ ኣለዎ ፖዚሽኑን ንክንሕግዝ ኣደላትና። ስለዚ ግዜ ንክንቅጥብ ሓጊዛትና ላ ኤኣይ ማለት እዩ።
2: ክላስ ብጣዕሚ ፅቡቅ ነይሩ። ኣብቲ ናይ ዝውሃብ ዝነበረ ስልጠና ናይ ክላስ ብፕሮጀክት ሲሆን ፕራክቲካል ቴዎሪ ኢቨን ብጣዕሚ ኣድማዕ ዝነበረ እዩ ነይሩ ማለት እዩ። ከም ያፌት ከይነክሪኦ ከለኹን ኤኣይ ዝወሰድኮ ክላስ ከዓ ቅድሚ ሕጂ ፕሪ ትምህርትታት ብናይ ኮምፒተር ሳይንስ እንደይወድየ ሕጂ ኢቨን ኣብ ናይ ኣርቲፊሻል ኢንቴሊጀንስ ንምዕባል ይነጥፍ ነይረ ማለት እዩ። ሕጂ ሞር ኢንተረስቲንግ ይኑ ዝረከብኮ ወይ ፍሉይ ዝገበሮ ነጥቢ እዚ ግን ካብ ከተማ ዕብሎ ንበዕሊ ኤኣይ ክትጥቀመሉ ከለካ ዝበለፀ ተጠቃምነት ኣለ። ሕጂ ክትጥቀመሉ ከለካ ኢት ሜክ ኢት ኢዚየር በቃ ንዝኾነ ነገር ብዝቀለለን ብዝሓፀረን መገዲ ከም ትጥቀም እዩ ዝገብረካ። ሰብ ኤኣይ ንምንታይ ይጥቀም ኢልና ንድሕር ክንዛረብ ከና ወይ ከም ሓሳብ ማለት እዩ ኢቨን ምሽ ንክሰርሓሉ ሲ ንመዓልቲ ዋላ ፍርቂ ሰዓት ንኤኣይ ንድሕር ክትጥቀመሉ ጥራይ ክኢሉ ክዛረብ ጥራይ ክኢሉ ብሩይ ኣብ ውሽጢ 6 ወርሒ ወይ ዓመት ፐርሰናል ዲቨሎፕመንት ናይቲ ሰብ ይውስኽ እዩ። መጀመርታ ፕሮግራሚንግ ኣብ ናይ ፕሮግራሚንግ ዓለም ዝኾነ ነገር ከተዳሉ ከለካ ኮድስ ክፅሕፍ ኦልሞስት ክሳብ 6,000 ላይንስ ኦፍ ኮድስ ትፅሕፍ ማለት እዩ። በቶም ላንጌጅ ሃይ ላንጌጅ ተጠቂምካ ማለት እዩ። ሕጂ ኣብዚ ክፅሕፍ ከለካ ልዕሊ እቲ ከተዳልዎ ትወስዶ ግዜን ፀዓትን ነቲ ኮድ ቸክ ትገብረሎ ኮስት ሎን ባዕሉ ብሰብ ተስርሑ ተሊካ ዝኾነ ፕሮጀክት ናትካ ማለት እዩ። ሕጂ ኤኣይ ብምጥቃም ዝረኸብ ኮት ዝቐለለ ነጥቢ ግን እንታይ ዊዝን 2-3 ሚኒትስ ብሙሉእ እዚ ክትሰርሖ ዝግደካ ነገር ቀልጢፉ ኣፃሒፉ ህበካ ማለት እዩ ኤኣይ። እዚ ካብ ሓደ እቲ ዝዓበየ ረብሓታቱ ማለት እዩ። ሲምፕል ዝኾኑ ሲምፕል ፍሬንድሊ ወይ ዩዘር ፍሬንድሊ ዝኾኑ ዓይነት ፕሮጀክት ከተዳሉ ይሕግዘካ። ነቲ ስኻ ተዳልዎ ፕሮጀክት ሶፍትዌራት ይኹኑ ዳታቤዝ ይኹን ዌብሳይት ወላ ሞባይል ኣፕሊኬሽን ማለት እዩ ሰኪሪቲ ፉል ሰኪሪቲ ህበካ ማለት እዩ ኤኣይ።
3: ናይዚ ኣብነት ነታ ንብዙሓት መንእሰያት ሓብሒባ ናብ ጀጋኑ ዝቐየረት መዲና ሳዋ እንተርኢና ንዝሓለፉ 30 ዓመታት ብብዙሓት ስነ ጥበባውያን ተዘይምላን ተዘሚርላን እዩ። ኣብዚ እዋን እዚ ሞዴላት ናይ ኤኣይ ብዕምቆት ክገልፅዎ ክትርኢ ከለካ ኤኣይ እውን ድሮ ንታሪክና ተረዲኡ ብግጥሚ ክገልፆ ምርኣይ ዋላ እኳ ገና ዝምጥናና ብሕጂ ክመፅእ ንፅበዮ እንተኾነ ምጅማሩ ግን ዘሐጉስ እዩ። እቲ ኣብ መእተዊ ዝቐረበ ግጥሚ ብዜማን ትልሂትን ብኸመይ ከም ዝቐረበ ድማ ካብ ዝቐፂልና ንተዓዘብ።
4: ህወት ይፅሓይ ኣብ ቆርበትካ ከምዘቃፅል ፈልጥ ኣለኹ ኣብ ሽዳኻ ኹፃ

ክላስ ናይ ኤኣይ ብጣዕሚ ፅቡቕ ነይሩ። እቲ ፅቡቕ ዝገብሮ ነገር እንተደኣ ነይሩ ቅድሚ ትምህርቲ ምእታውና ዝነበረ ኩነታት ነብስኻ ክትግምግም ከለካ እንዲ ኩሉ ግዜ ፅቡቕ ሕጂ ኤኣይ ሓፈሻዊ ኣፍልጦ ዋላ ናይ ኩሉ ሞዴላት ሓፈሻዊ ዋላ እኳ እንተዘይነበረና ካብ ሪሰርች ምግባር ዘይሓልፍ ነይሩ።

0: ካብ ሰባት ክመፅ ከሉ ሕጂ ንሕና ድሩት ሓሳባት ኣለና። እተን ሓሳባትና ጌርና ቀዳመይቲ ስራሕ ንሰርሓ ሽዑብ ድሕሪ ካልእ ሓሳባት ምስ መፀ ኦሬዲ ስራሕ ተሰሪሑ እዩ ዝፀንሕ፣ ገንዘብ ፈሲስዎ እዩ ዝፀንሕ። ሕጂ ብዚ ኤኣይ ግን ሓንቲ ትሰርሕ ሞ ትሪዮ ምስ ረኣኸያ ድማ ተመሊስካ እዚኣ ከዓ ሓሳብ ኣላት እኒልካ ወሲኽካ ሲ እታ ዘላትናስ ኢንተርነት ተጠቂምና ኢና ክንሰርሐላ። ሕጂ ብዙሕ ገንዘብ ሲ ኣብቲ ኢንተርነት ኢና ክነውፍር ዘለና እምበር ንክሶ ክንፅውዕሞ ግዜ ክንቆፅሮሞ ኢልካስ ብዙሕ ተጥፍኦ ግዜ የለን። ነብሶ ከፍ ሰብሲ ነብሲ ክኢሉስ ናቱ ቢዝነስ ክኽፍት ይኽእል እዩ። ከምዚ ዲጂታል ማርኬቲንግ ዝብልዎስ ቀደም ኢንተርነት ነይሩ፣ ኢንዳስትሪላይዜሽን ነይሩ፣ ድሕሪ ኢንተርነት መፅዩ፣ ሕጂ ከዓ ኤኣይ መፅዩ። ሕጂ ኤኣይ ምስ መፀሲ ንስኻ ነቲ ኤኣይ ፕላትፎርም ናትካ ጌርካ እቲ ዘለካ ሓሳባት ከተፍረሉ ትኽእል፣ ማርኬት ትገብረሉ ትኽእል ብኢንተርነት ማለት እዩ። እቲ ብዙሕ ሰባት ዝስራሕ ዝነበረ ድማ ሎሚ ሓደ ክልተ ሰብ ኮይንካ ክትሰርሖ ትኽእል። ካልኣይ ድማ ዓበይቲ ሓሳባት ኢኻ ትረክብ። እስኻ ንእሽተይ ሓሳብ ትባ ሞ እሳ ኣስፊሓ ምስ ናይ ዓለም ዘሎ ሓሳባት ገይረን ተን ኤኣይ ሞዴላት ኤኣይ ቱላት ይነግረኻ ማለት እዩ።
1: ብሓፈሻ ኣብ ኤኣይ ከም ቱል እንተዳሪእናዮ ሎሚ ኣብ ዓለም ሙሉእ ዘገልግለሉ ዘሎ ነገራት ኣዝዮም ዓበይቲ ዝኾኑ ሞያታት ብኤኣይ ተሓጊዞም ይካየዱ ኣለው። ንኣብነት ኣብ ኢንጂነሪንግ ተዳሪእናዮ ከምዚ ዝረኣናዮ ኣብቲ መምረቕታ እውን ኣፕሊኬሽናት ይኹን ሶፍትዌራት ክኸውን ይኽእል ዝተፈላለዩ ኣብ መዳይ ሕክምና እውን ተዳሪእና ብኤኣይ ተሓጊዙ ዝተፈላለየ ነገራት ክዕመም ክስራሕ ንሪኦና ኩሉ ግዜ ማለት እዩ። ካብኡ ዝሓለፈ ኣብ ዝተፈላለየ ንኣብነት ከምዚ ዘለናዮ ሎሚ ናይ ዋንጫ ዓለም 2026 ኣብ ዝካየዱ ዘሎ ኩነታት ብሙሉ እቲ ናይ ሎሚ ዓመት ዋንጫ ዓለም ብኤኣይ ዝተሓገዘ እዩ። ካብ ስታድዮም ጀሚርካ፣ ካብ ኩዕሶ ጀሚርካ፣ ብሙሉ ነገራት ብኤኣይ ዝተሓገዘ እዩ። ስለዚ ኤኣይ ዘየድምዖ ወይ ድማ ዘይኣትዎ ሞያ የለን። ስለዚ ኣብ ዝተፈላለየ ሞያታት ክሳብ ዝሃለና ብኤኣይ ተጠቂምና ሎሚ ንዑ ዝያዳ ክነማዕብሎ ነቲ ኣብ ርእስና ዘሎ ሓሳባት ድማ ልክዕ ተግባራዊ ንክንገብር ዝያዳ ሎሚ ክንጎየሉ ዝግበኣና ግዜ ምዃኑ ከነፅር ይፈቱ ማለት እዩ።
2: ካብቲ ኤኣይ ተጠቂምካ ዝስራሕ ፕሮጀክትስ ማለት እዩ ከምዝንብሎ ፀናሕና ናይ ሞባይል ኣፕሊኬሽን ሶፍትዌር ተዳሉ እንተሊኻ ሓደ ኣብዝሓፀረ ግዜ ከዳልወልካ ክእል፣ ካልኣይ ሬላያብሊቲ ዘዳልወልካ ኤኣይ ማለት እዩ። ኮንፊደንሻሊ ንስኻ ክተኣመነሉ ትኽእል ኢኻ፣ ባክዶርስ ክህልዎ ይክእልኒ እዩ ንክገብሮ እውን ኣፀጋሚ ስለዝኾኑ ማለት እዩ። ከም ተወሳኺ ኣብ ኖርማል ሶፍትዌርስ ወይ ድማ ኣብ ዳታቤስ ትሰርሑ ድማ ብዙሕ ላርጅ ዳታ ሴት ንዓኻ ኣናላይዝ ናይ ምግባር ሓይሊ ህበካ ካብኡ ፓተርን ስለዘፅና ኤኣይ ፕረዲክት እናገበረ ትንተናታ ትበካ ኣብቲ ናትካ ዳታ ማለት እዩ። ኣብ ፋይናንሻል ምክሪ ከይተርፈ ክበካ ክእል ከምዚ ክትገብር ኣለካ ከምዚ እቲ ፕረዲክትስ ገይሩ ፕሮባብሊ ከም ዝኸውን ኣለዎ ኢሉ ስለዝነግረካ ኢፌክቲቭ ዝኾነ ኣካይዳ ስቴፕ ንክትወስድ ኣብ ናትካ ቢዝነስ ይኹን ኣብ ትሰርሖም ሶፍትዌርስ ይሕግዘካ ማለት እዩ። ባህርካ እንዳፅናዓካ ስለዝመፅውን ናይ ኤኣይ ፅቡቅ ባህሪ እቲ ስኻ ኤኣይ ተጠቂምካ ትሰርሖም ዌብሳይትስ ፐርሶናላይዝ ሪኮመንዴሽን ከምጫልካ ክእል ነቲ ኣብቲ ናትካ ዌብሳይት ዝመፅ ሰብ ቀዲሙ ስለዘፅንዖ ወይ ድማ ፓተርን ስለዝሪዮ ኤጅናቱ ድዩ ዲሞግራፊ ድዩ ተጠቂሙ ስለዝፈልዩ ካታጎሪስ ኤኣይ እቲ ብኡ ዝቀርበሉ ነገር እቲ ሱ ዝደልዮ ዝበለፀ እዩ ዝኾን። ስለዚ ኣብ ማዕነት ናይቲ ስኻ ተብሎ ዘለካ ላዕሊ ዝበፅሕ ናትካ ፕሮጀክትስ ማለት እዩ።
3: ሕጅታ እዩ ዓብዩ እቲ ብጣዕሚ ብድህ ኣለዎ ሓቂ ሓሽ ብድህ ኣለዎ ልዕሊ ኩሉ ሙሉይ ከይደቀስካ ክትሓድር ኢንተርነት ትገብር ብዙሕ ሓሳባት እዩ ድመፀካ እቲ ሓሳባት ከመርካ ናብ ደረቕ ስእሊ ጌርካ ካብ ደረቕ ስእሊ ከዓ ናብ ቪድዮ ትገብሩ ማለት ብዙሕ ፀዓቅ ኣለዎ። ነቲ ፀዓቀ ግን ብዓብዪ ሽቡ ግን ድሌት ንሕራ ኣለዎ ኩሉ ስግበር ይኽእል ማለት እዩ። እቲ ናትካ ድሌት ይወሳኒ ድሌትካ ንድሕር ጌርካ ከ ትበፅሑ ዝተኽእል ኢኻ ማለት እዩ። ብሓፈሽ እቲ ቅድሚ መጀመርታ ሲ ኤኣይ ደፈረት ከለኹ ወይከዓ ኣብ ተምሃራይ እንከለኹ ዝኾነ ነገር ክሪኦ እንከለኹ ሓደ ቪድዮ ወይከዓ ሓደ ነገር ተሰሪሑ ክሪኦ እንከለኹ ብጣዕሚ ግርም ረ ሀመይ ግረም ሰርሖ ብል ነረ ግን ፕላስ ተማሂርካ ምስ ረእኻዮ ግን ክግበር ከም ድኽእል ሲ ትምህርቲ እዩ ማለት እዩ። ብዓብዩ ክሰርሑ ትኽእል ኢኻ ግን ብጣዕሚ ፃዕርካ ተካይ ትፃዕርካ እንድሕር ተማሂርካ ትዕወተሉ ኢኻ ማለት እዩ።
4: ገለ ካብቲ ኣብ መሬት ዝቐረበ ህፃናትና ታሪኾም ብዛንታን ፅውፅዋይን ክሰምዑን ክመሃርሉን ዝኽእሉ ኣገባብ ብኤኣይ ክግበር ናይ ዝኽእል ናይ ኣኒሜሽን ስራሓት ዝቐረበ እዩ ነይሩ። ደጊም ድማ ዛንታ ተጠቂሞም ብዝቐለለ ክረኽብዎ ከም ዝኽእሉ ዘረኣየ ናይ ኣኒሜሽን ስራሓት እውን ገለ ካብቲ ትሕዝቶታት እዩ ነይሩ።
5: ካብ ዕለታት ሓደ መዓልቲ ኣብ ውሽጢ ሓደ ልሙዕ ጫካ ሓደ ህበይ ነበረ። እቲ ህበይ ኣዝዩ ዝፈትዎ ዝነበረ ነገር ባናና እዩ። ሓንቲ ባናና ድያ መሲላትኩም ኣይኮነትን፣ ክልተ እውን ኣይኮነን። እቲ ህበይ ኩሉ ግዜ ባናና ክበልዕ እዩ ዝፈቱ ዝነበረ። ሓደ መዓልቲ ባናና በሊዑ ደቀሰ። حدا زفرح حلمون حلمه اب حلمو ازي عبي كمرا بانانا رأيمو اعينتو بحاقو استغفته افودو ما ماي ملئه واو ازو غلو بانانا عايدو بلا باقرموت بانانا مبلعك اجمره نقص جاكاك سعره إلو دماء تقدره أنا حيالي إلو فخرع تساله إنسسات الدماء مليسوم سحقو إتقام بسا إزو كل ورا سميعو دماء نابته بي متأ جاكا بمولو دماء تقدقونه أم بسا دماء أنت حيال هبي كم تزبل كايو كسعر نتغنكا تنس أمو تعالى سني إت هبي دماء ببخيات إنا لمنو أوووي كويت هين بسا يغرب عليلي إزو خلو بسان كتزبل عخوة باناناي بلو أم بسا دماء حيال كتكون بتعبيتا يكونن حيال كتكون بتقبابن بتحتنانيو تعبيت قناة نورداتيو إلو كديف وخده هبيتها.

0: ካልእ እውን ኤርትራውያን ስነ ጥበባውያን ብዘመናዊ ናይ ቴክኖሎጂ ከቅርቦ ዝኽእሉ ከም ኣብነት ዝቐረበ ናይ ኣክሽን ፊልም ስራሓት እውን ሓደ ካብቲ ዝተረኣዩ እዩ። ስነ ጥበባውያን ሃገርና ታሪክናን ባህልናን ንምንፅብራቅ ዝገብርዎ ዘለውን ክገብርዎ ዝፀንሑን ፃዕርታት ብዝያዳ በዞም መፂኦም ዘለው ሶፍትዌራት ብዝቐለለ ክድራዕ ከም ዝኽእል ድማ ዘብርሀ እዩ። ድሕሪ ናፅነት ዝተወልዱ ናይ ትማሊ ህፃናት ናይ ሎሚ ሰብ ራእዩ መንእሰያት ነቲ ብደም ዝመፀን ብደም ዝፀንዐን ሃገር መፃኢኡ ኣብ ዓይኒ ሕልንኦም ከም ዘሎ ዘርኣየ እውን እዚ ዝስዕብ ሓደ ምርኢት እዩ ነይሩ።
1: ኣብ ነፍሲ ወከፍ ሃገር ዓብ ለውጢ ብሓደ ሕልሚ ይጅምር። እዚ ድማ ታሪክ ሓደ ኤርትራዊ መንእሰይ እዩ።

ህዝቢ ይሰርሕ፣ ህፃናት ይፃወቱ፣ ስድራ ቤታት ብሰላም ይነብሩ። እንተኾነ ግን ኣብ ልባ ሓደ ሕቶ ነበረ፣ ሓደ ሕልሚ ንሓንቲ ሃገር ክቕይራ ይኽእሎ። ዓይኑ ዓፀወ።

0: ልሙዕ መሬት ብዘመናዊ ቴክኖሎጂ ዝሕገዝ ሕርሻ ሓረስቶት ብሓጎስ ይሰርሑ፣ ቤት ትምህርቲ ብፍልጠት ይበርህ፣ መምህራን የነቃቅሑ፣ ተምሃሮ ንመጻኢ ይዳለው፣ ሕክምና ህይወት የድሕን፣ ሳይንስ ተስፋ ይፈጥር፣ መንእሰያት መሃንድሳት ድልድላትን ጽርግያታትን ይሃንፁ፣ ናይ በዓሎም ስራሕ ይፈጥሩ፣ ሓሳባቶም ናብ ዕድል ይቕየር፣ ባህሊ ይኽበር፣ ኣስመራ ብጽባቐኣ ትበርህ፣ ቀይሕ ባሕሪ ብጽሬቱ ይበርህ፣ በጻሕቲ ንጽባቕ ኤርትራ ይርዩ፣ ሰራሕተኛታት ኣባይቲ ይሃንፁ፣ ስድራ ቤታት ንመጻኢ መሰረት ይሃንፁ፣ ሳይንቲስታት ይመራመሩ፣ ሓደስቲ መፍትሒታት ይፈጥሩ፣ ደቂ ኣንስትዮ መራሕቲ ዕዉታት ትካላት ይኾና፣ መንእሰያት ፕሮግራመራት ንመጻኢ ቴክኖሎጂ ይፈጥሩ፣ ሰዓልቲ ታሪክ ኤርትራ ብሕብሪ ይሕውዩ፣ ሙዚቀኛታት ባህሊ ኤርትራ ናብ ዓለም የብፅሑ፣ ህፃናት ኣእዋም ይተኽሉ፣ ንሓምናይ መጻኢ ድማ ይሃንፁ። ሽሕ ህዝቢ ኤርትራ ብሓደ ኣስመራ ይጓዓዝ፣ ኩሉ ሰብ ንንእሾ ብርሃን ኣልዒሉ ተስፋ የብርህ፣ እቲ ብርሃን ናብ ሰማይ ይድይብ፣ እቲ ብርሃን ናብ ሽሕ ድሮናት ይቕየር፣ እቶም ድሮናት መጽሓፍ ልቢ ኦምን ማሽንን ይፈጥሩ። ኣብ መወዳእታ ኣብ ሰማይ ኣስመራ ወርቃዊ ቅርፂ ኤርትራ ይበርህ፣
1: ሓዳስ ኤርትራ ትበር።
0: እዚ ኩሉ ሕልሚ ነበረ። መጽሓፉ ከፊቱ ኣብቲ ገጽ ከምዚ ኢሉ ይጸሓፈ፣ መጻኢ ብሓንቲ ውሳኒ ይጅምር፣ ሎሚ ይጀምር፣ ናብ ኣስመራ ብተስፋ ይኸይድ፣ ፀሓይ ትበርህ፣ ሓንቲ ዓባይ ዝኾነት ሃገር መጀመርታ ሕልሚ ሓደ ሰብ ነበረት። ስለዚ ብትብዓት ሕልም ብዕላማ ስራ ባህልኻ ሓሉ፣ ብፍልጠት ህነፅ፣ ብፈጠራ ድማ ማዕብል፣ ብሓደ ዝበለፀት ኤርትራ ክንሃንፅ ነው።
2: ፕላስታ ካልኢትኻ ኤርትራን ድም ትብለያ ንሳኻ ሕልሚ ኩሉ ነፍሲ ወከፍ ኤርትራዊ ማለት እዩ። እቲ ሕልሚ ሲ ኤርትራዊ ነፍሲ ወከፍ ኤርትራዊ ሲ ክበፅሐለሎ እቲ ቪዥን ማለት እዩ። ዓብዩ እዩ ኤኣይ ድባህል ነገር ክኸሎ ሲ ከምዚ ቪዥን ኢኖ ቪዥን ማለት ከዓ ፅባሕ ንጎሲ ወላ ኣብ ዝህልው ዘለካ ይኮንካ ፅባሕ ንጎስ ተሓስቦ ነገራት ወይ ከዓ ተሓልሞ ነገራት ሲ ናትካ ኣይድያ ሲ ብዓብዩስ ብቪድዮ ጌርካ ወይ ከዓ ብካልእ ማለት ጌርካ ሰሪሕካ ክትገብሮ ትኽእል ኢኻ። ብዓብዩስ እዩ ተሓሳብ ማለት እዩ። ነቲ ሓሳብ ከዓ ኣብ ሓሳብ ዝነበረ ኣብ ቪድዮ ጌርናኸ ነቲ ክሳይ ሰሪሕ ማለት እዩ። ብሓፈሽ ውሲ እቲ ታሪክ ነብሲ ወከፍ ኤርትራዊ ማለት እዩ ዘሎ ሓሳብ ማለት እዩ።
3: ኦኬ ኣብ መወዳእታ ኤኣይ ተጠቂምካ ክብፃሕ ተደልዩ ዘሎ ወይ ቪዥን ከምቲ ኩላና ተምሃሮ ንሓስቦ እንታይ እዩ? ኤኣይ ኣብ ኩሉ ዓይነት ኣብዶኣት እዩ ስለ ዘሎ ሜዲካል ስኮፕ ይኹን ዝተፈላለዩ ስኮፕስ ከም ብውልቅኻ ፐርሰናል ኣነ ከማዕብሎ ደልዩ ዘለኹ ማለት እዩ። ሓደ ሞዴል ላርጅ ሞዴል ኮይኑ ዌል ትሬንድ ማለት እዩ። ናይ ብምሉኡ ናይ ጫዓጤን ብሄራት ቋንቋታትን ናይ ኤርትራ ብዓብዩ ማዘር ላንጌጅ ናይ ትግርኛ ቋንቋ ዝተምሃረ ባህልታቱን ክብርታቱን ተወሳኺ ድማ ብምሉእ ታሪክ ናይ ህዝቢ ኤርትራ ካብ መጀመርቱ ክሳብ ዝሕጂ ዘሎ ማለት እዩ ዝፈልጥ ሞዴል ትሬን ጌርካ ናብ ዓለም ሊዝ ምግባር እዩ ዘሎ እቲ ሓሳብ። ንከምዚ ከዓ ዝበለፀን ዝቀረለ መገዲ ንኤኣይ ንባዕሉ ኤኣይ ተጠቂምካ ከተዕብየሉ ትኽእል መገዲ ስለዝኾነ ኣይ ሪኮመንድ ብዙሓት ምእንትያት ኤኣይ ክምሃሩ የተባብዕ ማለት እዩ።
4: ኤኣይ ሲ ንሰብ ሓደ ግዜ ካብ ስራሕ ከውፅኦ እዩ ዝብል ኣተሓሳስባ ወይ ድማ ሕቶ ኣሎ ኩሉ ሰብ ሸቕላ ዝፈጥር ማለት እዩ። ኤኣይ ኣውፀናኒ ካብ ስራሕ ዝያዳ እዩ ክሕግዘና። ምክንያቱ ኣብ ሆም ዲዛይኒንግ ክንብል ከለና ስኒ እዛ ገዛ እዚኣ ዲዛይን ግበረለይ ይብሉካ ሞ ንዕኡ ሲኢልካ ዲዛይን ጌርካ ክተምፅኦን ከለካ ሰሙናት እስካብ ኣዋርሑን ይወስድ እዩ። ምክንያቱ ሲኢልካ ብምሉእ ሰራርዕካ ኢካ ተምፀሎም ምስኡ ዝኸይድ ሕብርታት ንክደሉ እውን ግዜ ይወዘልካ እዩ። ምስ መንደቕ ምስ ሳሎናት ዝኸይድ ሎሚ ግን ካብተን ኤኣይ ሞዴላት ተጠቂምካ እዚኣ እዚኣ ዲዛይን ምስ ከምዚ ሕብሪ ምስ ክንዚ ስድራ ከምዚ ተሓሳስባ ዘለዎም ስድራ ኢልካ ምስሃብካያ ኣብ ውሽጢ ሰሙናት ወዲእካ ውሽጢ ሰሙን ሲ ነቶም ህዝቢ ነቶም ሰባት ክተረክቦም ትኽእል። ስለዚ ብከምኡ ስራሕና የቀላጥፈልና እምበር ኣይሃሴናን እዩ። ኤኣይ ዘይኮነ ስራሕና ከምንጥለና እቲ ኤኣይ ዝተምሃረ ሰብ ያይ ተጠቂሙ ዝሰርሕ ሰብ ንስ እዩ ዝሰርሕ ክወስዶ ማለት እዩ
0: ሕጂ መብዛሕትኡ ሰብ ዘለዓል ነገር እንተዳሃሊ ኮይኑ ገለ ነገር ብኤኣይ ተሓጊዙ ዝተሰርሑ ነገራት ደይዝራ ብኤኣይ ተሰሪሑ ተባሂሉ ክቆናፀብ ትሪኦ ካ ገለገለ ስራሓት ልክዕ እዚ ብኤኣይ ዋላ መቃለሊ ናይ ገለ ንጥፈታት ናይ ስራሓት ዋላ እኳ እተባህለ እሱ ከምኡ ኮይኑ ንክርከብ ግን ብዙሕ ድኻም ይፈሶ እዩ ማለት እዩ። ስለዚ ናይ ኤኣይ ስራሓት ክንሪኢ ከለና ኩሉ ግዜ ብድሕሪኦም ብዙሕ ዝረሃፀ ሰብ ከም ዘሎ ብዙሕ ዝደኸመ ሰብ ከም ዘሎ ነዚ ተገንዚብና ዝያዳ እቶም ስራሓት ናይ ኤኣይ ተባሂሎም ዝያዳ ኣብ ዕዳጋታት ኣብ ዝመፅሉ ወይ ኣብ ዝተፈላለዩ ነገራት ተሰሪሖም ኣብ ዝመፅሉ እዋን ዝያዳ ከምቲ ካልእ ሞያ እውን ንሳቶም እውን ክብሪ ከም ዝግብኦም ምግላፅ የገድስ።
5: ደጊመ መንግስትን ህዝብን ነቲ ብከቢድ መስዋዕቲ ዝመፀን ዝተዓቀበን ናፅነት ኤርትራ ናብቲ ዝድለ ጥርዚ ንምብፃሕ ዝግበር ዘሎ ኣብ ትምህርትን ስልጠናን ዝካየድ ዘሎ ፃዕሪ እናመስጎንኩ ንተመረቕትን ዓለምትን መበል 38 ዙርያን ንኩሎም ካብ ኮሌጃት ዝምረቑ ዘለው ተመረቕትን ዮሃና እንቋ ኣብ ዝብቃዓኩም ክብል ፈቱ። እምበርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ካብዚ ሎም መዓንቲ ዝተዳለወ መደብ ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ደጊመ ስለምክታልኩም የመስግን ሰናይ ቅና።

0: ዘለካ ብዙሕ መታክል ሓስል ድብልይታት እንተ ክፉ ሓለፍካሁ ወግላ ብዛሓሩ ሄኒ ምክር ውሃብካሁ
1: እታ ወቅት ልሕርያን ኣባባ ነበሮት ነፈር ሳወ ሰነታ ዕብ ንዕለ መፅእ ውህማ መፅእ ፍሬሽ ንህለ ጃምዓት ለእተ ብዙሕ ንፀብጣት ለመፅእ ዲብ ርእሱ ወዲቡ ለፀኒሑ ከከማ ለፀብጠዩ ለመፃእቱ ወለበኑቱ ዓሊሙ ረቢቱ ላኪን ከምሰል ፍሬሽ ብዙሕ ትሓስብ ኣና ማ መፅእ ነጥብ ክነምፀኸም ንገቢ ክነግልእተይቱ ክነወዲኹም ክነግእተይቱ ፍላን ክነዳሓራ ኣቡካመል ብላካ ፍላን ዶክተር ገባ የበለት ዶክተር ግባእ ፍላን እንጂነር ጋ እንጂነር ግባእ ፍላን እስታዝ ገባ እስታዝ ዚ ትግባእ ልብላካ ብዙሕ ሕግጊት መፅእ ምን ዋልደ መፃካ ምን መህላይ መፃካ እንታሃብ ኖስ ከለ ትርእዩ መፃካ ባለቱ ወለሉ ትሓረበደምንካ ወኩሉ ዶል ኣይ ነፈር ምን ሓስብ ኣነ ክናወጥ ኮ ላኪን ነጥብየ ክነወ ገባ ኣነ ክናወጥ ኮ ላኪን ነጥብየ ክነወ ገባ እብል ኣልሓስብ ኣነ ለእብላ ዲብላ ምን ለግሊና ልሓስብ ላዓላ ኣነ ነጥብ ለላዓለ ዓለ ግልየ ተወቅት ለይ ምስለ ተብዓልኮ እንዳእተ ስሪ ፖንት ገላ ዓለ ግልየ እንዳእተ እንዳሓረ ላኪን ኣነ ለገብአ ክዋሃ ለዲብ ጅዋየ ዝሓስብ በልዓልኮ ወዲብ ጅዋየ ግልሕራያ ለበልዓልኮ ኮምፒተርታ ላኪን ትውቅት ለሂ ኮፎቶ ኮምፒተር ሚተ ኣምር ይዓልኩም ላኪን በስ ኮምፒተር ክንግልሕረ ብየ ኣምር ይዓልኮ ለኔት ናየ ተዓለት በለቶ ኣዘ ዋልዳይካ ልብላካ ዶክተር እተለለካ ዋልደይትካ ገለ ትብላካ መላይካ ወረ ልብላካ ወረ መላይካ ገለ ለእቲ ኣዛ ኣነ ሰበት ኒየቸ ኮምፒተር ዓለ ጠዋሊ እበ ኮምፒተር ባሓስኮ ካልእ ይርእኮ ነቶ ኮምፒተር ኣትየኮ ወዲበ ዳዕወትኮ ለእብላ ኣነ ዘምብል ግልእሎም ኣዘለ ዝሓርብ ዘለዉ ዮም ዓመት ልግባእ ወግል ለመፅእ ዘለዉ ለብላ ሸ እቲ ለውቅትላ ኣይ ነፈር ኣብውሁ ምቤለዩ እሙ ምቤለቱ መለዩ ማእታ እንደይገቢ ህቱ ምን ንእሹ ለባናሽኣ ምን ኣዋላይ ፈስል ነደርስ ሕልም ብቶ ኣይ ነፈር ገለ ዝሓሰብ ትርእሱ ወብሽል ከምሰልቤላ ቆሳዊ ካሰተን ኣቁመጣ ነፈር በሽል ሓተ ሰነት በሽል ዲባ ምከም ዲብሉ ትቀድረቱ ድብጅዋሁ ኣይ ነፈር ድብጅዋሁ ገለ ለመርሑ ምከም ፈቴ ወምከም ልሽቀ ከምሰል ቀድር ወምከም ልትረእዩ ጅዋከ ካልእ ነፈር ረስም إلا لجوا كل الأسلاكاتا أول أقلاق التليلة بكاء نبرأينا يبهلتو إلا ليلي كام قبل دكتورتا إنجينيرتا ناي كمبيوترتا كيميكالتو سيفيلتو أساسيكستو إلا ليلي كام قبل إلا لكن مدولتو من الأول سنة كم سلمات أكا نفس كان دا ليليكا أقلا نبيلكا تجهد وسنة كاملة نطب أقلا شاقي حار آخر شهر سس نطبكا كم سر رأيكا كم تحزي عالكا قد عودكا لمجال لتحزي عالكا تأتي انت لكن نطب لعله لقيكا وحريان فلان اتيا من الهيئه اللي قلت اتي غلط ممكن نطب تحت لها اللي قلتها ونيتكل على القلب انت ازي دي بالله كمان غلط ماتسي انا زي ما قبل انت بس اول سنه نتصب دي الحريان لنايكا ميتون دالي ليكا اقلوش كي اقلو هدف انه ديك هاو ابو مرحله نطب نايكا حل نطب نايكا ان شاء الله كمات حزي مات امن قبي لاقلات حزي حاجة تحرب قدامي ترين بحلت انا الا مكروم
0: كويس መሃንድስ ሬድዋን ለሰዋላት ነገነት ተላለ እንተ ኦሮምና ዲብ መጃል ተጥቢቅ ወንተለካ ተዳሓርካቡ መጃል ዲብ ተጥቢቃት ዌብሳይታት ወዲቡታት ትገይሽ ከዲብል መጃል ተጥቢቅ እንተስ ግዜ ምሻቅ ኣለካ ወይ ሄን ዲብ ሽዋ ደረጀት ኣለካ
1: ኣላ ኣና ብኣወል ከምሰል ኣትማምና ለመጃል ናይና ጠብዓ ናይ ኮምፒተር ቴክኖሎጂ ኣተንክባት ክመቤናሃ ከእልምን ኣተንክብ ዲቡ እሊ ናይ ሞባይል ዲጂታል ኣዘማ ፀላ ስማርትፎን ኣፕሊኬሽን ለኣተ ተጥቢቕ ወእሊ ናይ ኣንድሮይድ ባህለቱ ወእሊ ናይ ኮምፒተራት ለኣተ ዌብሳይት ለኣተ ኤኣይ ለኣተ ልኩሉ ህለ ዲቡ ኣነ ኣወል መድረሰት ከምሰል ኣትመምኮ እንዳትወዛእ ከእስታዝ ወዛዕኮ ወከምሰል እስታዝ ከምሰል ወዛዕኮ ኣደርስ ትላዓልኮ ዲመድረሰት ዲመድረሰት ነለይኮ ከይኒ ለኣነ ለበ ደረስኮ ኣልእካን ለዲባ ንርእየ ክውሃ በበና ንፀንሐ ከእዚ ድብጅዋከ ካልእ ፀንሐካ እንተ ላኪን ተደርስ ካልእ ዲበ ኣካን ከምሰል መፀኮ ኣካን ዲበ ዝወዛዕኮ ገለብ ወዛዕኮ ወኣካን ትግሬ ተበለቱ ኣነ ዲበ ከምሰል መፀኮ ጠለበት ለእግሎም ኣደርስ ዓልኮ ጠዋሊ ሽወያ ለትግሪናዮም ድቅ ብቀ ዲብ ወኣነናየ ሽወያ ኣዘይማ ምክን ገለገለ ድዕፍ ምን ይህላ ድዕፍ ቤለ ዲበ ፀንሐተኒ ኣዘ ኣነ ከም ርእኮ እተ እንግሊሽ መረረ ድዕፍ ንርእኮም ጠለበት ጠዋል ሎም ጠለበት ሎም ኣነ ምግልስ ደዮም ቀድር ለልብረአዩ ወዲኮ ክራስ ነሰኮ ብለህቶም ለልብለ ትግሪ እግለ ሰጅል ወብለ ብእንግሊሽ ሰጅል ወብለ ብዓረብ ሰጅል ኣነ ዓረብ ሰበት ደረስኮ ባህለቶ ብለ ዓረብ ሰጅል ወብለ ትግሪኒ ሰጅል ኣርባዕ ልቆ ወክነ ሰጅል ሰጅል ሰጅል ሰነት ሓስለ ኣቆ ሰነት ተመት ኣና እለ ሃደፍናየ ማዓለት ምን ጃምዐ ፃብጠል ዓልኮ ምስሊ ኦሮመ ለየ ተጥቢቅ ዲክሽነሪ ናይ ትግሪ እግል እሽቀ እንብልኮ ሃደፍ ዋድ ዓልኮ ምን ጃምዓት ንዓልኮ وطوالي دلر خبكو لقد كنا سجل

0: ስዋገት ትበሃልካ ለናይ ስዋገት ሄ ንሚ ትፅበጣ ወክፎት ዓለት እምባተታ
1: ለናይ ስዋገት ፍንቲ ተኣይሺ ሰበብ ልሓ ዘይኮኒ ኣና ከም ሰልወዛዕኮ ላዝም ናይ ስዋገት ወረቐት ግላፍ ግርብ የብልኮ ታሻርት ናይ ስዋገት ግላፍ ግርብ የብልኮ ዲብላ ካረን ኣካን ሰጀልኮ ባህለቱ ከም ሰለመ ደርሰት ናይ ሸቆላ ዓላ ግልየ ልጥዕመኒ ዓላ ንፈስል ናይ ለስዋገት ነእትይኮ ግል ድረስ ኣሕፈዝ ገለ ባህለቱ ላኪን ስዋገት ግላፍ ግር እነብል ኩል ዶሎ መፅ ከታብ ዓላ ናይ ስዋገት ዲብል ካረን ዘ ኩሉ በዲር ዓላ ዘይህላኒ ልክታብሊ ክለመት ሰፍሓት ወረቐት ገሌቱ ለን ክለመት ወረቐት ወሮት መፅእ ብለ ቀደም ኣትያ ወሮ ግረለ ኣትያ ክለምት ትለል ዛበዩ ቀደም ግረ ዲብል ባሶም ሸኩኮ ኣካን ሻይል ኣቱ ወልሓፍዞ ምን ልክታብለ ኣካን ኣካን ወቅትላ ምትሓናት ዋኣነ ምስሎም ኣና እዛ ምን ግል ሕፈዝ ትብል ኳና ኣነ ዚ ከላስ ክታብ ወረቐት ነነሳኮ ግል ሕፈዝ ኮፋ ሓፈዝ ኣነ ኮምፒተር ከላስ እስከ ምውደ ስወር እንሳ ብልኮ ኣብ ስወር ግለ ክታብ ነሰኩ ወሰወርኩ ከምዘ ሰወርኩ ሓውል የብልኩ ከምሰረየኩ ኣወለ ስውረት ላታ ካልይት ላታ ቀዳሚት ላ ኣለ ብለ ክነገፅ ለ ኩሉ ፋሕፋሕ ቤላ ኣነ ክነቕድረ ተቐብየ ህሉ ክታብሊ ዲጂታል ይቐይሩ ብልኮ ወዲጂታል ቀይሩ ሓሳብ ከም ስለወደይኮ በገስኮ ሰርገበይ ከም ሰልበፅሕኮ ሕና ድራይቪን ስኩል ዲባ ደረስ ዓልኮ ዘና ኣዘ ደበአት ይህልየትኒ በዲር ዲባ ደረስ ዓልኮ ኣወል ሓተ ኮስቲና ዓለት ዲባ መፀኮ ዋእሊ ክታብሊ ብክና ዘበህ ለክነክና ኣነ ዲጂታል ሆ ይቐይሩ ብልኮ ኣዘ ልሚቱ ግንርሕ ኣነ ግል ዓኒ ዲብ ሕፍዘት ክታብ ግል ይርፋዕ ስወር ግል ውደ ኣወል ግነፍሻ ሓር ግ ለብዕዳም ባህለቲ ለበገስኩ ሓሳብታ ህቶሞ ከበተዋ ኣወል ኣምነዋን ግትግበ ቀድር ይመስለዮም ላኪን ሓር ከበተዋ ክም ከበተዋ ጠዋልነ ክል ኣስቢዑ ነሳት ምን ክል ኣስቢዑ ክታብል ካምል ድብ ዲጂታል ቀየርኩሁ ወተጥቢቅ ወደኮ ዲቡ ካሰተን ምን ኩሉ መንፍዓት ለወደት ድብል ከረን ክመንምሩ ዝህለው ጀማዓት ኩሎም መዳርስ ናይ መሓት ደርሰው ዓረብ ደርሰው ወለላይ ሰነስ ግለፍ ግሮ ሓዞም ገብል ታሴረት ናይ ስዋገት ግለፍ ግሮ ዘሎ ሕዙ እብ ትግርንያጡ ከእሎም ትግርኒ እንደኢሎኦም ረፀንሖ ኣና ዘግልእሎም ሞ ዲኮግሎም ለክታብ ካምል እብ ትግርኒ ለጥቀረእ ክንላቲን ባህለቱ ብ ዓረብ ከተክቡ ላኪን እንተትቀርኡ ዓረብ ቀሪ እንተትቀርኡ ትግርኒ ቀሪ ላኪን ለክታበት ብ ዓረብ ክትብቱ ክነና ርሳለት ለወዲ ቴክስት ለወዲ ባህለቱ ከምሰለ ወደይኩ ለክታብ ካምል ወግለ ናይ ዓረብ ኣተይኮ ዲቡ ዓረብ ወትግርኒ ወደይኩ ወግል ሃና ክናሃብኮም እተውቀትላ ሃና ከበተዉ ለመድረሰት ከበተቱ ላኪን ለደረሳ ወላ ግልእሞኒ ቅድረውኒ ምምክን ኣነ ተውቀት ለሂ ከም ሰርሸቂኩ ብዙሕ ባጀት ኣፍገርኩ ድቡ ላኪን ምምክን ለዛቦ ምን 10 ነፈር ይበፅሖኒ እቲ ኣካን ስጅላም ንዓና ከም እትወከም ነፈር ኢና 10 ነፈር ይበፅሖን ለዛቦ 30 ርያል ጋብ ዓለ ፈለቱ ኣነ ግላ መድረሰት ላሸገይኩ ወ መድረሰት ኣካን ለክታብ በደል ክለምት ለደፍዖም 30 ርያል ድብል ተጥቢቕ ልደፋዕ ብለው ዋህቶም ለመድረሰት ኣነ ግላ መድረሰት ላሸገይኩ ባህለቱ ብኣወል መረት ምምኩን 10 ነፈር ይነስእውኒ ኣወላ ሰነት ኣነ ክንኣትመምኮ وخلصكم سلام ولا يسنسي افقركم لك على سنه لكن طوالي اي نفر الا تطبيق حول قلنا لان زمان نري لينا كتاب لفتح لبون قدام كل دي سمارت فون دي موبايلات القير له اللي ديجيتال دي بالقير له كطوال الا تطبيق بس تحلف قلنا الا تطبيق بيلو وكال سنه طوال كلهم تطبيق حالفه وبتطبيق حفزه ولا كم سال لا ما بقسنايا انا قال رحيه وقال مسجل العلو قال حفز قال سهل قلينا وقال حفز قال لسنا قلنات ومن الا كم سال بقست قال السنه طوال لهم كم سال شقوا قال كانت كمان الا كم سال شقا قلنا وكنا ودا قلينا بيلو لانه التطبيق اللي طلعت مدرسه كل قدام السجل تعالى قال التطبيق ان بيلا كمدرسه عزيز درايفين سكول حليتها زي ما حتى شقا قلنا بيليني دي بلا شقينا وفنتي دي بلا زي من لبدير العلته بعرب وتقرني نهلت اللي وسكا ديبا ጌም ወሰኮታ ለሰኣላት ከምሰል ጌም ከምሰል ዝተለዩ ነጥብ ከምሰል ፀብጥ ዲብ እምትሓን ከምሰል ኣምፃ ከምሰል ቀልጣ ኣየብለ ደርስ ባህለቱ እላ ዲበ በፅሓት ባህለቱ
0: ወይስ ዲባ ለሳልሰይት ዲባ ግነት ዓደ ናይ ሙእሰሳት ዓፌት የኒ ናይ ከረት ወና የልኝ ተጥቢቕ ዋ ድለይ ክቤካ ለላ ሆስፒታል ማናጅመንት ሲስተም ለትብል እተ የን ክፎት ኣተሽርሓና
1: ኣሎ ሆስፒታል ማናጅመንት ሲስተም ኣና ዲብ ጃማዓት ነለየኮ ፕሮጀክተር ነታየብ ዲብ ኣክር ሰነት ወላ ዲብ ፕሮጀክት ሸቀይኮ ዲብ ኣክር ሰነት ዲብ ኣክር ሰነት ነሸቂአ ለህደፍ ላዓለት ኦሮ ኔትወርክ ኣ ሓተ ስለት ፍንጌ ላሓከይም ዘ ፍንጌ ላቦራቶሪ ወፍንጊ ኣይፒዲ ለልረአ ወፍንጊ ኦፒዲ ለልረ ሓኪም ስለት ግልሃለየ ኦሮ ሕሙም መፀ መንገቢ እቲ ኩሉ ካይን ሕማሙ ሸርሕ ግን ኦረ ዶክተር ከም ሰለሻርሓ ዲብ ኩሎም ኣብ ኔትወርክ ባ ኮምፒተር ባ ዳታቤዝ ዲብ ኩሎም ከም መፅሕ ካለ ነፈር ለዶክተር ለግስቱ ይልህላ

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ኣብ ናይ ሎሚ መደብና ምስ ድሕነትን ጥንቀቐን ዝተኣሰር ትሕዝቶ እዩ ክቕርብ ከነተክረሉ ዝመረፅና ኣብ ሞያዊ ዕዮታት ፅርበት ሓፂንን ዕንፀይትን ይክኸውን ኣብዚ ዝተጠቐሰ ሞያ ዝነጥፉ መንእስያት ብፍላይ ድማ ትሕቲ ዕድመ ሰራሕተኛታት ብሰንኪ ኣብ ስራሕካ ኣድህቦ ጌርካ ዘይምስትውዓል ድሌት ዘበገሶ ተህዋኽ ርእሰ ምትእማን ዘበገሶ ሸለልትነትን ካልእን ዝጠንቁ ዝፍፀም ተደጋጋሚ ጌጋታት ዘውርዶ ሳዕቤናትን ቀሊል ኣይኮነን ንሎሚ ናብዘን ኣቐድም ኣቢልና ዝጠቐስናየን ናይ ፅርበት ዕንፀይትን ሓፂንን ተንቀሳቐስና ዘዳለናዮ መደብ ክኸውን ሰናይ ምክትታል
1: ከም ኣርእስቲ ተላዒሉ ክዝረበሉ ንና ውን ንድልዮ ነበርና ነገር እዩ እዚ ሎም እንዳበዝሐ ዝመፅ ዘሎ ኣብ ሞያ ትካላት ዘጋጥሙ ማለት እዩ መስሊ ኣብዞም ዝበዝሐ ግዜ ኣብዞም መፈለኛ ፅርበት ዕንፀይቲ እዳ ፅርበት ሓፂን ተርኒተረ ዝበሃል ካልእ እውን ኣብዚ እንዳ ፎርኖታት እዚ መውፅኢ ቅርፂ ኢለን ዝመፃ ብዲናሞ ሰርሓ ቀደም ማንዋል ዝነበራ ሕጂ ከዓ ብዲናሞ ሰርሓ መፅን ዘለዎ ማሽናት ምስ ተሓሓዝ ብዙሕ ሓደጋታት ይመፅ እዩ ማለት እዩ ስታስቲካ ክንሪኢ ከለና ኣብ ዓመት ካብ 223 24 25 ብልክዕ ብክስታ ክንሕዞ ጀሚርና ክፅናዕ ስለ ዘለዎ ና ክንሕዞ ጀሚርና ኣብዚ ድማ ኣብ ዓመት ካብ 614 ስጋብ 921 ዝኸውን ሓደጋታት ምስ ናይ ሞያዊ ኣቶም ኣብ ሞያዊ ትካላት ዘጋጥሙ ማለት እዩ ሓደጋ ጋጥመና ማለት እዩ ሕጂ እዚ ከምከልና መዓልታዊስ ካብ 2 ስጋብ 4 ግዳያት ኮይኖም መፅሎም ማለት ብምሰንኪ ናይ ማሽን ሓደጋታት
0: ሞያ ምውናን ኣገዳስነቱ ልዕል እዩ የዕበየን ኣስሞያ ሰሪሕካ ተበርክተሉ እንተኮይኑ ካብቲ ፀባይ ዘናግፈካ ነብሰ ምዕባይ ከም ተዕቢ ዝገብርን ክብሪ ዘውህብን እዩ
2: እቲ ኩሉ ዝስራሕ ዘለዎ ኣብ ዓለም ሕጂ ትሪኦ ኣለኻ ብዕንጨይቲ ገዛ ተደለኻዮ ፈለኛም የደሊካ ማዕፆ ክትሰርሕ ኣርማድዮኻ ዓራትካ መደቀሲኻ መፀባበቕኻ ናይ ኩሉ ነገር ክትሰርሕ ዕንጨይቲ ፈለኛም ፅርበት ዕንፀይቲ ብፅርበት ዕንፀይቲ ዝተበለፀ ወይ ዝወቀበ ነገራት እዩ ዘድልየና ሰኻ ክሳብ መዋእል ሂወትና ንሕና ጥራሕ ደይኮነስ ነይሩ ኣሎ ክህሉ ኸ እዩ ስለዚ ፈለኛ ሞ መዳርግቲ ደይብሉ ስራሕ እዩ ብዝተኻለ ነቲ ዝፈልጦ ፈልጦ እዩ ነቲ ዘይፈልጦ ከዓ መቆረቱ ክፈልጥዎ ባህብለና

0: ሰባት ፍልጠት ቀሲሞም ተማሂሮም ሞያ ይውንኑ ብልምዲ ኮነ ብተመክሮ ኣብ ዝላዕሊ ደረጃ ዓብዪ ስራሕ ዝበፅሑን ከምኡውን ካብ ናይ ወለዶምን ኣሕዋቶምን ተመክሮ ስራሕ ደሊቦም ኣብ ዝተፈላለየ ዕዮ ዝነጥፉን ክእለቶም ዝንፀባርቑን ውሕረት ኣይኮኑን።
1: ኣነ ኣብ ህፃነ እንደጀሚረት ስራሕ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ናይ ኣባ ሓጎይ ስራሕ ስለ ዝነበረ ኣብየ ተማሂረ ዝያዳ ሕጂ ጎኒ ጎኒ ጥጥቃ ካበየ ጅምር ካብቲ ኣስራሓ እዩ ኣባ ሓጎይ ብጣዕሚ ጥንቁቕ እዩ እቲ ክኸውን ዘለዎ እና ነገርካ እዩ ትኸይድ ሰቂልካ ሃንደለቂልካ ሳብ ስራሕ ይታእቱ ና መጀመርታ ሳዕቤናት እዩ ዘረዳእክ ቅድሚቲ ስራሕ ሲ ጉድኣት ናቱ ኸ እንታይ እዩ ነዚ እዩ ዘረዳእካ ሕጂ ሳነ ዝተረድእኻ ብሩ ስለ ዝዓበና እስቲ ክሳብ ሎሚ ንሕና ክሳብ ሕጂ ሓደጋ ዘጓነፈናይ ኣለን ሕጂ ነዞም ዝንምህሮም ቆልዑ ከዓ ኸምኡ መጀመርታ ቀድም ውሕስነት ናይ ነብሶም ንነብሶም እንተኮይኖም እዮም ፅባሕ ንጎ ክሰርሑ ዝኽእሉ እምበር ብንእሽተኣቶም ክሉፍ ተይሎም ካሲ ሓንቲ ካብዚኦም ሕከላስ ንዘለኣሎም ሰንኪልካ ምንባር እዩ ስለዚ ኣብዚኣ ብዓብዪ ሲ ኣብቲ ድሕነቶም ኢና ንፀቅጥ
2: ከባቢ ሕጅራ 11 ወርሒ ዘለኹ ንስራሕ እዚ ከዓ ካብ ገዛ ብተገዳስነት ብክስተ መፅ ፍር

0: ማዓልቲ ትምህርቲ ፍርቂ ማዓልቲ ከዓ ሞያ ማለት እዩ
1: 24 ሰዓት ሰሪሕካ ይትፀግቦን ይኸፍልኛም ምክንያቱ ክትቆርፅ ኢኻ ከምዚ ክትሪዮ ፀናሕካ ክትጨድድ ኢኻ ምስ ጨደድካ ኮላ ክተኣስር ኢኻ ኮላ ምስ ኣሰርካ ከዓ ሽዑ ናብ ካልእ ስራሕካ ክትኣቱ ተሰሪሒ ምስተወድካ ክትፍሕፍሕ ክትጅምር እንጂ ግዜ የብሉን ፈለኛም ግን ብዝተኻእለ መጠን ስድራኻ ከዓ ክትርስዕ የብልካን ምክንያቱ ሙሉእ መዓልቲ ድሕዘካ ፈለኛሞ ብዝተኻእለ መጠን ግን ነተን ደድልያኻ ስራሕ ነቲ ዘድልየካ ግዜ መዲብካ ትሰርሕ ካብኡ ተረፈ ከዓ ስድራኻን ደቅኻን ክትርስዕ የብልካን ምክንያቱ ስፔሻሊ ደቅና መጻኢና እዮም ኣብኦም ዝተመርከሰ ነገር ከዓ ካባኻ ከዓ ናብ ደቅኻ ወይ ናብቶም ዝመፁ ህፃናት ደቅና ስለዝሓልፍ ብዝበለፀ ነገር ደቅኻ ክትሓልፍ ክትርስዕ ወይቶም ብድሕሪኻ ተሸኪምካዮም ደለኻ ትጓዓዝ ክትርስዖም ከምዘይብልካ ኣነ
0: ሞያስ ንዝኾነ ይኸውን ኣብዝለኻዮን እውን ኣብዝደላኻዮን ትሰርሓሉ ሰብ ትኽእል ክሳብ ዘለካ ማለት እዩ ክሳብ ዘለካ ዕድምኻ ክትሕዞ ኣለካ ሓደ ሞያ ኣብቲ ደለኻኻ ትበፅሕ ዕላማኻ ከዓ ትሃርም ማለት እዩ ብኣኻ ስድራኻ ተሓቢኖም ካልእካልእ ኮይኖም ከዓ ኣብ ሓጎስካን ኣብ ክሳካን ከዓ ዝሳተፉ ማለት እዩ ካልእ ዓይነት ዝኾነ ነገር ካልእ ኣብ ካልእ ዓይነት ካብ ትዋፈር ስራሕ ከዓ ዝመስለ የለን ኣብ ዝኾነ ዓይነት ስራሕ ሞያ ሞያ እዩ ስራሕ ክብረት ዝብ ሞያ ምዃኑ ንኩላና ሕብረተሰብና ዘፍልጥ እዩ

0: ኣብ ስራሓት ፅርበት ዕንፀይትን ሓፂንን መንእስያትን ዓበይትን ከምኡውን ንኣሽቶ ክሰርሑ ምዕዛብ ናይ ዕለታዊ ተርእዮ እዩ። እዚ ክቡር ሙያ እዚ ኣብ ዕለታዊ መነባብሮን ኣብ ስራሕና ኣብ ቤት ፅሕፈትን ኣገዳሲ ተራ ዘለዎን እዩ። ምስ ዝጠልቡ ዓይነት መሳርሒ ርኢኻ ግን ጥንቃቐ ዝሓትት እዩ። ንድሕነት ቀዳምነት ሂብካ ክትዓይ ድማ ዝግባእ እዩ።
1: መጀመርታ ኣብዚኣ ክኣት ከለዉ ማሽናት ክሕዝኑ ከም ዘይብሎም ብፍቅሪ ከዱ ከም ዘለዎም ንንዕድዶም ክበኣሶ ከም ዘይብሎም ንዓብዓቢ ኮይኑ ክላኣኽዎ ከም ዘለዎም ኣብ ስራሕ መፅኦም ከዓ ንስራሕ እዮም መፅኦም ዘለዉ ነዚ ባ ነትባ ከይበልካ ሰሪሖም ክከዱ ከም ዘለዎም ዲስፕሊን እዮም ድምሃር
2: እንተ ናብካ ክተምፅኦም ከንካ ክተሪኦም ኣለካ ቅዲዝኣገ ክሕዙ ከም ዘይብሎም ነግሮም ኣለካ ተቀዳሊሞም ሳቶም ብድሕሪካ እውን ክሕዙ ክእሉ እዮም ካ ግን ንኸይሕዙ ኢዶም ንኸይወቕዑ ኩሉ ክተሪኦም ኣለካ እዚኣ ተወቂዓ እዚኣ ጠጠው ኢላ ኣላ እዚኣ ተኸይዳ ኣላ እዳበልካ ኩሉ ክትሕብሮም ኣለካ ወሊዕኻ እውን ክተሪኦም ኣለካ ምክንያቱ ትፍትኖ ወቃዕ ከም ምዃኑ ክተሪኦም ኣለካ ማሽን ብያላላ ሕጂ ተሃሪምካያ ተንጥረካ እያ ወይ ክትፍትተካ ኢድካ እውን ትኽእል እያ መጋዝ ተኮይና እውን ትቆርፀካ እ ቆሪፀ እያ ድርቤካ ብካሮ ተኮይኑ ከምኡ ትቦ ውን ኣለዎ በዕሉ ታኣሽሙ እ ሃርመካ ምጥይት ሃርመካ እዚ ዚታት ብዙሕ ጥንቃቐ ቅድሚ ዝኣገር እያ ክትምህሮም ኣለካ ቅድሚናብኡ ምእታቦም እዚ ተማሂሮም ከኣትውሎዎ በርሲ ኢልካ ተኣትዮም ኢደም ክውቑዑ

0: ኣብ ስራሕቲ ፅርበት ዕንፀይትን ሓፂንን ናይ ነዊሕ እዋን ተመክሮ ዘለዎም ሞያውያን ሰራሕተኛታት ተመክሮ ስርሖም ኣብ ህፃናትን መንእስያትን ከሰጋግሩ ንዕዘብ ኢና። እዚ ባህል ዓያይነት እናተወራረሰ ክቕፅል ዝፀንሐን ዘሎን እዩ። እንተኾነ ኣብዚ ሞያ ድሌት ዘበገሶ ትሕቲ ዕድመ ተማሃሮ ህፃናት መንእስያት ክንሶም ሓደሽቲ ሰራሕተኛታትን ኣብ ዝኣትውሉ ግዜ ኣትሒዞም ብዘይ ፍቓድ ኣስራሕቲ ናብ በላሕትን ሃሰይትን መሳርሒ ማሽናት ፈተነታት ስራሕ ከካይዱን ተሃዋኽን ሸለልትነት ከዘውትሩን ይረኣዩ እዮም። ብሰንኪ ክፍትን ኢልካ እተካይዶ ብዘይ ኣፍልጦ ዝተሰነየ ስራሕ ድማ ውፅኢቱ ክሳብ ናይ ምስንካል ኢድ ከስዕብ ዝኽእል ምዃኑ ምግንዛብ ኣገዳሲ እዩ።
1: እቲ ድሌት እንድሕር ኣሎ እንታይ እዩ ደለዩካ? ተሃዋኽ ኣሎ፣ ኩሉ ነገራት ኣሎ። ሕጂ ምስ ተሃዋኽ ከዓ ንስኻ እንታይ እቲ ኢልካ ትከኣል ጥራይ ድመስለካ? ምስ ህፃንነት ዝነበረና ንኣሽ ዝነበረናየ ሰዓት ደቆርፅ ኮይኑ ይስማዓካኒ። እቲ ዝኸፍአ ሓደጋ ግን እዚ ፈለኛ ሞ እቲ ዝቐለለይ ግን ዝኸበደኻ እዩ። ፅርበት ዕንፀይቲ ቀሊል እዩ ኣባህላይ ማለት ዝቐለለ ክብለካ ከለኹ ክትፀርቦ ክትሰርሖ ምስ ርእስኻን ምስ ድሌትካን ዝተማመርክሶ ስለዝኾነ እንደገና ነቲ ነገራት ድደለካ ሰሪሕካ ምስ ወዳእካዮ ቀሊልልካ ኣሎ ማለት እዩ። እቲ ዝኸበደ ዘይትፈልጦ ንስኻ ደለካ ግን ናይ ሓንቲ ሳብ ኢትካ ምሕላፍ ኢትካ ምቁራፅ
2: ከምዛ ኣብቲ ስነት ማኪና ይኹ ዝብር ከሎ እንታይ ኣጋጥሞ ናይ ሴከን ደኸማ ዘይኮነስ ናይ እንታይ ሽም እያ ከምዚ ኣተይልስ ፀዲፉሎ ማለት እዩ። እዚ እውን ነቲ እንዳጠመተ ትጨዲ ተልዩ ኢዱ ቆሊጥዎ ከም ዘሎ ክትፈልጥ ትክል ኣለካ። እዚ ክጥንቀቁ ከም ዘብሎም ክጨዲ ተኮይኖም እሱ ጥራሕ የቀልቦም ክኸውን ዘለዎም ናብኡ ጥራሕ እዮም ክጥሙት ከም ዘለዎም ተዳ የማን ፀጋም ጥሙት ኢልዮም ኢሎም ክሃርሚ እዮም ኣቱ ካብ መድፍእ ሓንቲ ወሪኢ ኸየንልካ እዳደፋ

0: ኣኻፈ እንዳደፋ ከለኹ እንታይ ከም ዝብላለ ይኮነስ ኢለ ይቆርፅ ኣለኹ ማለት እዩ።
1: ኣብ ናይ ፈለኛ ቦታት ኣሎ ሕጂ ታይ እቲ ሓደ ተቆልዕነት ኣሎ ንኣሽቱ እዮም ሕጂ ዝያዳ ድኻኣል እዩ ድመስሉ እቲ ማሽን እንታይ ሒዙ ሕጂ ኣብ ዘይተድለ ሓደጋታት ኣት እዚያ ሕጂ ግን እቲ ኣስራሓይ ኩሉ ግዜ ከሎ ክውላዕ ኣሎ እቲ ማሽን እንተ ደኣ ከይዱ ግን ምስ ኣትዮ ይሓይሽ ነቲ ቆልዑት ደሎ ማንዋል ንዖም ድያ ስስራሕ እንተሃቦ ሓይሽ ይብ
0: ኣፈለኛ ምንቲ ኮይኑ ብዙሕ ጥንቃቐ የድልየ እዩ። ምክንያቱ 4-5 እዩ ዝዘውርዎ ምክንያቱ ብያላ ኣሎ፣ ቡካር ኣሎ፣ መጋዝ ኣሎ፣ ቱቡ ኣሎ። እዚ እንተ ተቃሳቂሱ ኩሉ እየ ዝቃሳቀስቲ ማሽን እንተ ሰብ ዝቃሳቀስ ኮይኑ ግን ጥንቃቐ ብዙሓት ቅድም ንዑ ክፈልጡሎዎም ቅድሚ ምእታቦም እዚ ድማ ተጠንቂቕካ ተቆልዓ ድማ ክሕዝ ከም ዘየብሉ ቅድም ተመክሮ ክወስድ ኣለዎ። ብድሕሪኡ ኢዱ ፅረየ ኢኻ ከተሕዛ ትኽእል እምበር ወተይ ኢልካ የእቲኻዮ ኢዱ ክቆርፅ እዩ። እዚ ኣብዚ ብዙሕ ጥንቃቐ የድል ድዩ ድሕሪ ክንደይ ኢኻ ከተትሕዞ ነቲ ቆልዓ ምልኮት ርኢ ኢኻ ከተትሕዞ ሲኢልካ ይኮነ ንድትሓስ
2: ብመሰረት ካብ መወከሲ ሆስፒታል ሓሊበት ክፍሊ ኤመርጀንሲ ዝረኸብናዮ ሓበሬታ ኣብ ንጡፍ ስራሕን ከለዉ ብዝተፈላለየ ጠንቅታት ዝመበገስ እዩ ኣብ ኣካላት ኢድ ዘጋጠሞም ፎኪስን ከቢድን ጉድኣት ብስእሊ ዝተሰነየ ከም ሰነድ ተዓቂቡ ይርከብ። ብመንፅር ዝሰዓበ ጉድኣት፣ ግዳያት ዘጋጥሞም ኩነታት፣ ግዜን ወቕትን፣ ደረጃ ዕድምን፣ ዓይነት ዕዩን እንታይ ይመስሉ ኣብ ዝብል ምስ ጥንቅቕን ድሕነትን ተኣሳሲሩ ሞያውያን ዝሃብዎ ምኽሪ ኣብ ካልኣይ ክፋል ናይ ዝመደብ ተዳሊሎ ሰላም ቅነ።
3: ምክንያቱ ኣድህ ወይ ከዓ ናብ ህፃናት ምምሃር እዩ ፈለኛ መጥራይ ኮንክ ንምህሮም ዋላ ውቃር ምህሮም እየ ኣለዉ ቆልዑት ብሉፃት ኮይኖም ንወፁ እቲ ዝበለፀ ነገር ግን ኣነ እንታይ ደሊ መሲልካ ደቅና መፃኢና እዮም መፃኢና ክሳብ ዝኾኑ ሰዓት ከዓ ብዝኦም ክንሃገደስን ብኦም ክንሓስብን ብኦም ክንዛረብን ብኦም ክንሓስብን ጥራይ ደለና
0: ክኢልና ኢና ኢሎም ሕጂ ኣብ ቅድሚካ ይውቅዑን እዮም ምክንያቱ ኣብ ቅድሚካ እንዳደእኸዮም ኢሎም ኣየትውን እዮም ስኻ ኮይኑ ኣይትሰደብኒ ኢኻ ምክንያቱ ብድሕሪኻ ማኪና ውልዑልካ ስወልዑልካ ክኢልና ኢሎም ክትቀዲ ክብሉ ኢሎም ክትንክፉ ክእሉ እዮም።
4: ማሽን ሕጂ ንሕና ክንጅምር ከለና ኩሉ ኸሪና እዮም ክህልዎም ብዓለም እዮም ካ ዘሪና ዝኾነ ነገር ክሳብ ዝኾነ ዝኾኑ ማለት ክሳብ ስጋቢና ነፅሪ ብዓለም ንጉሳይ እናገብሩ ኩሉ ኢኻ እዮም ሓደር ሃንደፍ ኢልካ ካ ትኽኢልካ ንድሕር ናብ ማሽን ኣትኻ ኢድካ ኣሎ ካልካል እውን ኣሎ
1: ዋላ ብሕጂ ግን ብሰርሑ ጥራሕ ዘይኮኑ ዋላ ተለኣኸም ድመፁ ኸውን ኣሎ ተለኣኸም መፁካ መጭ ዘለና ብልካ እናጨድካ ከለካ ኢዶም ሰዱ ኣሎ ዝተቆርፁ ኣሎ ሕጂ ኩሉ ግዜ እንታይ እቲ ዋና ክጥንቀቕ ኣሎ ዜርካ ዜርካ ናብ ዋና እዩ እቲ ኣስራሓይ ኣዝዩ ክጥንቀቕ ኣሎ መጀመርታስ ከም ዝበልካ ዓንቱ ዩ ንሕና ሳላ ከምኡ ዶ ዓበና ኢናከም ዘለና ሕጂ ምክንያቱ ሳዕቤናቱ ክተረዱ ኣለካ ትረብሑ በዓሉ ክፈልጥ ኢ ዳሕረይ ሳዕብን ግን ክፈልጥ ኣለ ትቆልዓ ሕጂ እቲ ዕድመ ከም ዝበልኩካ ንኣሽትዮም ውዕያት እዮም ግን ከመይርካ ትዕርብ ከምታ ቤት ትምህርቲ ምሽ ሰጥ ኢሎም ድምሃር ኣብዛ ሰጥ ኢሎም ክምሃር ኣሎ።

0: ሰላም ዝኸበርኩም ተኸታተልቲ መደብካ ፀጋታት ባሕርና ከመይ ቀኒኹም? ኣብ ናይ ሎሚ መደብና ብዛዕባ መስርሕ ምፍራይ ጨው ኮይኑ ጨው ብምንታይ ይስራሕን እንታይ ዓይነት መስርሕ ይሓልፎን ዝብል ኮይኑ ኣብ ንኡስ መደብ ቃል ምሕትት ምስ ሞያዋን ድማ ብዛዕባ ማሽናሪ ዝድህስስ መደብ ይክህልወና ሓቢርና ንከታተል።
1: ካብ ጥንቲ እዋናት ሒዙ ጨው ሓደ ካብቶም ክቡራት ማዕድናት እዩ ነይሩን ዘሎን። ሓደንቲ ካብ ቦታ ናብ ቦታ ኣብ ዝንቀሳቐሱሉ እዋን ነዊሕ ጉዕዞ ይጓዓዙ ስለ ዝነበሩ መግቦም ከይበላሾ ጨው ከም መከላኸሊ ይጥቀምሉ ነይሮም። ጨው ብሶድየምን ክሎራይድን ዝተባሃሉ ባእታታት ዝቆመ ኮይኑ ኣዝዩ ሕሱርን ኣብ ዓለምና ብዘይ ጨው ሂወት ኣሎ ክበሃል ኣይክእልን እዩ። እምበኣር ካብዚ ምርኮስ ብምግባር ጨው ኣብ መዓላ ቅድሚ ምውዓሉ እንታይ ዓይነት መስርሕ ይሓልፍ፣ ክንደይ ደረጃታት እዩ ኸ ዝሓልፍ ንከታተል። ጨው ብሰለስተ መንገዲ ይሓልፍ፣ መህፈፊ፣ መሕፈሲ፣ መፍረይ ጨው ተባሂሎም ይጽውዑ። ከምኡ ውን ኣብ ትሕቲ መሬት ኣብ ቀረባ ተኸዚኑ ዝርከብ ከውሕን ጨው ናብ ትሕቲ መሬት ብሓይሊ ድፍኢት ማይ ብምእታው ነቲ ተኸዚኑ ዝነበረ ጨው ድሕሪ ምሕቃቕ ብፖምፕ ሃውስ ካብ ትሕቲ መሬት ድሕሪ ምውፃእ ነቲ ማይ ብምህፋፍ ዝተፈላለዩ መስርሓት ብምህፋፍ ጽሩይ ጨው ይፈሪ። ኣብ ዓለምና ብብዝሒ ዝዝውተር ኣገባብ ኣሰራርሓ ካብ ባሕሪ ማይ ብምጭንጓዕ ኣብ ዓበይቲ ጋብላታት ብምእታው ብፀሓያዊ ፀዓት ኣህፊፍካ ጨው ምፍራይ እዩ። ፀሓያዊ ምፍራይ ጨው ተባሂሉ ድማ ይፅዋዕ። ኤርትራ እውን እዚ ኣገባብ ኣሰራርሓያ ትጥቀም። እዚ መስርሕ ኣገባብ ከዓ ሰለስተ ነገራት ይጠልብ፤ ማይ ባሕሪ፣ ማይ ዘየዝርቕ መሬት፣ ብርቱዕ ፀሓያዊ ፀዓት፣ ንፋስን ትሑት መጠን ጠሊ ኣየርን ዘለዎ ከባብን እዮም። መስርሕ ምፍራጮ ክጅምር እንከሎ መጀመርታ ካብ 3.0 ክሳብ 4.0 ባዶ ቢኢ ሕፍተት ዘለዎ ማይ ባሕሪ ብዓበይቲ ፖምፓታት ብካነለ ኣቢሉ ናብ መህፈፊ ጋብላ ይኣቱ። ኣብ ጋብላ ኣስታት 75 ሜታዊት ትሕዝቶ ማይ ካብ ማይ ባሕሪ ከም ዝሓፍፍን መጠን ሕፍሰት ድማ 150 ቢኢ ክሳብ ዝበፅሕ ከም ዝፀንሕ ይግበር። ኣብዚ ግዜ እዚ ካልሽየም ሳልፌት ዝግ ይብል ቀፂሉ ናብ መፍረይ ጨው ከም ዝሓልፍ ይግበር።
2: እተን ግራት ሰለስተ ዓይነት ግራት እየን ዘለዋ። ሓንቲ ኢቫፖሬተር መህፈፊ ማለት እዩ። ኢቫፖሬተር ካብ ሕጂ ካብ እትኸሉ ሕጂ 4 ቡምያ ክሳብ 15 የጥንሓልና ማለት እዩ ይሃፍፋው። 15 ምስ ኣኸለልና ከዓ ናብ ኮንስትሬተር መሕፈስ ማለት እዩ ኣብ ይኣቱ። ኣብ ኣካባ ከዓ ካብ 15 ክሳብ 24.5-25 ቡምያ ረኸቡ ዘሎ ናብኡ የጥንሓልና። ኣብኡ ምስ ሓፈሰልና ከዓ ናብ ክሳያዘር ካብ 25 ወይ 24.5 ዘሎ ክሳብ ዳኣኽለልና 30-29.5 ገለ እዩ ኣቱ። ናብ ኣመሰበለ ከዓ ናብ ምሕፋስ ክስታይ ኮይኑ ሎ ማለት እዩ ይሕፈስ።
3: መስርሕ መፍረጮ ካብ ሓሊባ ካብ ባሕሪ ጀሚርካ ክሳብ መፍሪ ክርስታላይዘር እዩ ዝጀምር። ካብ ባሕሪ ንብል ከለና ብፓምፒ ተጫንቂዑ ናብ መህፈፊ ይእቱ። ካብ መሕፈሲ ከዓ ናብ መፍሪ ክርስታላይዘር ንብሉ ንሕና።
4: ማይ ባሕሪ እዚ በቲ ከናል እኳ እዩ ምስቲ ምልኣት ባሕሪ እኳ እዩ ድኸይድ። እቲ ከናል እታ ባሕሪ እንተመሊያ እቲ ከናል ክመል እኳ እዩ። እቲ ከናል እንተመፅእ ንሕና ማይ ስለ ዝንረክብ ተጨንጓዒድ ፈኒና እሲ ማይ ና ንሰድድ ማለት እኳ እዩ። እቲ ማይ ሰዲድና ቀዳማይ ትግራት ኣላ ኣብዚኣ ናይ ኦቨሬተር ናምበር ዋን ትበሃል ሲ ኣብኣት እዩ ጨው ደከፋፍሉ ሰባት ኣለዉ ብኣ ገይሩ ናብተን ናይ ጨው ድሓት ሃገራት ናብኣን እዩ ትሰግር። ሕጂ ባሕሪ ሲ ብከናል እዩ ዳኣትዋና ንዓና ትጎድል ከሎ ከዓ ምስቲ ምልኣት ባሕሪ ብከናል እዩ ድምለስ። ምጭንጋዕ ማይ ባሕሪ ተድልየና ማይ እቲ ማይ ንላዕሊ ሃፍ ክብል ኣለዎ። ሕጂ በታ ተይድ ንሪኦ በታ ሞባይል 0.7 እንተኮይና ግድ ንዓና ተስርሓና እያ። ሕጂ ተገዳሲ ነገር እቲ ከናል ቀድሚ ውሽጢ ባሕሪ እንተዝኸውን

0: ልኸማ መሰርሓና ንሕና ንባዕለን ስሕበት ስለ ዘለዋን ዜሮን ብሸውዓተ እንተበፂሐ ንሕና ኣብኡ እንተወሊዕና ዋላ ብክልተአን ተስራሕና ትኽእል ኢኣ። ንምንታይ ስሕበት ይደድልዩ ትማይ መበገሲ ማእተው ኸናል ኣለዉ እንዲ እቲ ምልኣት ከዓ ንላዓለ እንተኮይኑ ከዓ ስሕበት ንሳ እንተወሊዕና ተጨንጊ ድማይ ትስሕበ እያ በዕላ ማለት እዩ።
1: ኣብዚ መስርሕ እዚ ሕፍሰት ማይጨው 29.5 ዲግሪ ሰንቲግሬድ ምስ በፅሐ ሓድሽ ማይጨው 25.5 ቢኢ ዝሕፍሰቱ ከም ዝኣትዎ ይግበር። ዘድሊ ርጉዲ ናይ ጨው ማለት ኣስታት 40 ሰንቲሜትር ምስ በፅሐ ጨው ናይ ምፍራይ መስርሕ የቋረፅ። ድሕሪ እዚ እቲ ዝፈረየ ጨው ብሃርቨስተር ወይ ከዓ ብሎደር ከም ዝእከብ ተገይሩ ገለገለ ምስ ጨው ተሓዊሶም ዝፈርዩ ባእታታት ናይ ጨው ፅሬት ከጉድሉን ኣብ ጥዕና ሰባት ናይ ጥዕና ፀገም ክፈጥሩ ዝኽእሉን ንምእላይ እቲ ዝተሓፍሰ ጨው ብሓፃቢት ከም ዝሕፀብ ይግበር። ኣብ መወዳእታ ናይ ምሕፃብ መስርሕ ምስ ሓለፈ መጠን ጠሊ ንምጉዳል ኣብ ዝተዳለወ ቦታ ንኣስታት ሓደ ወርሒ ኣብ ቅሉዕ ቦታ ብፀሓይ ከም ዝነቅፅ ይግበር። መጠን ጠሊ ትሕቲ 300ታዊት ቅድሚ ምዃኑ ብላቦራቶሪ ምስ ተረጋገፀ ናብ ዝቕፅል መስርሕ ማለት ኣዮዲን ናይ ምሕዋስ መስርሕ ይፍፀም። ድኹም ጨው ንምድላው ከዓ ፀረ ኣውሊ ቀመም ብምሕዋስን ካልኦት መስርሓት ሓሊፉ ኣብ ዝተፈላለዩ መትሓዚታት ከም ዝዕሸጉ ምግባር ኣብ ላቦራቶሪ ዘድሊ መርመራ ተገይሩሉ ብቕዓዞ ምስ ተረጋገፀ ንመሸጣ ድልው ኮይኑ ይቐርብ። ኣብ መወዳእታ ጨው ኣብ እንጥቀመሉ ግዜ ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ። ምክንያቱ ኣዮዲን ዘይብሉ ጨው ኣብ ጥዕናና ብዙሕ ፀገም እዩ ዘምፃልና። ኣብነት ሕማም ግሮንግሪት ክንጠቅስ ይከኣል። ስለዚ ካብዚ ሕማምን ካልእን ክንድሕን ምርጫና ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ።
2: ኣብ ሓሪባይ ክሳብ እቲ ድፈረየልና ጨው ዘሎ ዓቐኑ ማለት እዩ ክሳብ 3,000 ቶን ሓፍሰልና ማለት እዩ። እዚ ድፈረየ ዘሎስ ካብኡ ላዕሊ ኣፍሪናስ ንህዝብና ክነገልግለሉ ካብኡ ላዕሊ ክንሰርሓሉስ ንደሊ ማለት እዩ።
3: ናይ ጭቃ ኣሎ ማይ ይህርም ከሎ ብዙሕ ብድሆታት ኣሎ ካብ ግራት ናብ ግራት ይሰልካካ ዘታ እናተጠንቀቕካ ኢኻ እዚ እቲ ብድሆታት እምበር ካሊእ ኣብዚ ቦታ መራ ብዙሓት ብዙሓም ኣብዛም ደቂ ዓዲ ከዓ ይሰርሑሎ ብጃካይ ሕጂ ኣብዚ ቦታ ብምስራሕና በዚ ናይ ህዝብና ነግልግል በዚ ከዓ ንሰርሕ ማለት እዩ።
2: ቀደም ኣብ በረኻ ወፂኻ ከምዚ ትስራሕ ኮይኑ ጨዋ ይስማዓኒ ነይሩ ሻሎ በዚ ጨው ከም ንፈረ ከምዚ ኣይንፈልጥና ነርና ከመይ መፅእ ንበልዕ ጥራይ እምበር ብን ክንመፅ ኣይንፈልጥና ሕጂ ኣብዚ ቦታ ምሳእተኻ ክብሉ ትፈልጦ ድሓኒ ካብዚ ብዙሓት ካብዚ ወፃኢ ኣብቲ ኣጋራት ኬና ንሰርሕ ኣብቲ ናይ ንጎካ መፅእ ከዓ ኣብ ዝሰርሕ ማለት እዩ። እዚ ቦታ ድሓኒ ምስቲ በረኻ ምዃኑ ሳይ ምዃኑ ወላ ሓንቲ ሳይድ ተብለሉ ፅቡቅ እዩ ናይ ቦታ ስራሕ ስለዝኾነ ኣብዚ ቡድሆ ድሓኒ ብዙሕ ቡድሆ የብሉን ኣብዚ ማይ ካሃር ከሎ ጭቃ መፀካ ጭቃ ኸውን እቲ ወፃሕ ማይ ትንዕኻ ኖርማል ስገር ክስታይ ስገር ቡድሆ እዩ ዓብ ቡድሆስ ስታይ ክሳብ ሕዚ ሳይርአና። ኣብዚ ክብሎ ዘሎ ከዓ ነቶም ከማይ መንእሰያት ዘለዉ ናብዚ ብሕጂ ዝመፁ ድዮም ኣብዚ ዘለዉ ከዓ እዚ ወላ ቦታ ሃር ኮይኑ ክፀልዎ ክህሉ ብዓቕሊ ጌርካ ግን ኩሉ ነገር ስገር ስለ ዝኾነ እዚኣ ዓቕሊ ጌርካ ነዚ ሞያ ሰኒካ ናይ ስራሕ ቦታ እዩ
0: ሕጂ ዝኾነ ነገር እስኻ ከብለካ ይኽእል እዩ ግን ምትብባዕ ኣይደድልየካ ከምዚኣ ግበር ከምዚኣ ኣብል ከምዚኣ እንተጌርካ ከምዚኣ ትኸውን ዝብለካ ሰብ ኣሎ። ብፍላይ ከዓ ናይ ሓላፊ መፍረይ ጨው ስለቶ ሰለሞን ፀጋይ ምሳና ኣሎ ኣልኣይ ነገር ከዓ ወላ ሚኒስተር ተወልደ ቃላት ኣብዚኣ መፅኡ ንዓና ኣጅኹም እዩ ድብላና ኳ ሙሉእ ተስፋ ይደባና መፅኡ ክዳና ረስዒኡ ከላ ምስ ርስሓትና ርስሓትናትኩም ፀጋ ኢሉ ይሓቅፈና ይስዕማና ኣብዚያ ንምንታይ ንሓ ንኡ ንርኢ ከለና ሲ ብዓብዪ ተስፋ ኢና ንገብር ካልኣይ ነገር ከዓ ወላ ወፀጋ ኣብዚኣ ከሎ ምሳና ሲ ከም ሓላፊ መፀን ነብሲ ርኢ ተተዋይብኒ ኣብ ትሕቲ መንኪና ፀኒሕና ምሳና ኣብ ትሕቲ መንኪና ኣና ስካላት በይ ፀኒሐ ኤሌትሪክ ክዕረ ወይ ሰዓረ ከወጡ ምሳ ኣትዩ ደወፅ እጂ ብማዚ ምምክንታ ሲ ንሕና ተስፋ ንቆርጥ ኣይከኣልናን ግን ምትሕብባር ከዓ ኩለትና ተሓባበር ኢና ምስኣቶ መካኒክ ኣናእጂ ኣቶ መካኒክ ሰርሐ ምስኦም ተሓባቢረ ይሰርሕ ሳሊ ነይሩ ዋላ ክዕቅን እንተዘይከኣልኮን ከመይ ከመይ ከም ዝዕቀን ፈልጥ እያ።

ንምንታይ ኣብቲ ቦታ ምህላውካ ኩሉ ነገር ክትፈልጡ ስለ ዘለካ እኳ ፅባሕ ንጎ ሶም እንተኸይዶም ኣነ ኣለኹ ኣነ እንተኸይደይ ከዓ ኣብ ቦታኦም ኣለዉ ማለት እኳ ብከምዚ ተሓባቢርና ኢና ንሰርሕ ኣ እዚኦም ከምዚ ከማና ክከብኖ መታን ክስዕሮ ኣለዎም ሞ ቀዳምነት ዘይተምሃረ ሰብ ወላ ሓንታ ይረክብኒ ዘይተምሃረ ሰብ ምስ ተተምሃረ እንተምፂኢካ ኪድ ስራሕ ናይ ግልበት ኢካ ክገብሮ ዋላ ክሳብ ደረድኦ ገለ መለ ኪድ ናይ ግልበት ስራሕ ከምዚኣ ተሰከም ከምዚኣ ግበር ካ ትብሉ ንምንታይ ሰብ ቀዳምነት ክምሃር ኣለዉ ድዓበ ነገር ትምህርቲ እኳ እዩ ተተማሂሩ ሰብ ክዕወት እኳ ተማሂርካ ዝኮ ነገር ተማሂርካ ኣብዚ ኣለካ እንተተባሂልካ ቀዳምነት ክትቅበሉ ኣለካ እቲ ነገር እዚ ኣነ እዚ ኣልዕላ እንተኢሎምኒ እንተ ተተቐቢልያ ዋ ፈኳስ ትኹን ከባድ እያ ንኣይ ሕጂ ተቐባልነት ክህልወና ኣለዉ ክምሃር ኣለዎም ፀሓይ መሪራ ኢልካ ርእስኻ ሒትካ ጭጉርካ መንጭጥካ ትኸይደ እንተኹንካ እዚ እዚ ከቢድ እዩ ንዓኻ ፀቕጢ ክፈጥረልካ እኳ ድሓን እዮ ክንሓልፊ ኢና ተረዳዲእና ክንከይድ ኢና ወይከዓ ድሓን እዮ ወላ ሓንቲ ዋላ ክዳና ጥልቂና ድዮ ማይ ድዮ ገለመለ ጌርና ኢልካ እንተ ከድካ ደ ላ ሓንቲ ንዓኻ ሽግረካኒ ንምንታይ ተቐባልነት እዩ ደድልዮ ኩሉ ነገር ብርእስና ንቅበሉ እንተኾና እዚ ወላ ሓንታ ይጎድለናኒ ንኣን ንምንታይ ዋላ ዝኾኑ ነገር ይኹንሲ እዚኣ ሓወስ ጋራ እንተኢሎምካ እንተተቐቢልካ ትሰግራ ኢካ እንተተቐቢልካ ወይ ክደንዲደንድያ ኢልካ ድሕሪት ካ ትምለስ ከብከምኡ ወላ ሓንቲ እዚ ተቐባልነት ጥራሕ እዩ።

0: ደሴታት ባሕሪ ጉርማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊ ኢና። ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጀልባ ኣየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

ካብቲ ዓይነት ማሽን ነይሩ ኮይና እስካባትን ንብል ስራሕኻ እሳ ዘይተኣትዎ ይብላን ኣብ ዝኾነ ኢና ንሰርሓላ ከምዚ ምኩዓት ምፅዓን ጨው ንፅዕናኣላ ብዙሕ ኮታ ኣብ ብዙሕ ለውጢ ጌርና በቃ ካብ እሰን ካብ ዝህልዋ ምሳናስ ብዙሕ ኣበርክቶ ዝገበረት ካብተን ማሽን ነይራ ሓንቲ እያ። ብዙሕ

ኣበርክቶ ኣለዋ። ሓደ ነገር ብሰብ ዝስራሕ ዝነበረ ቅድሚ ሕጂ ብሰንኪ እሳ ዘይምህላዋ ኣብዚ እዋን እዚኣ ብዙሕ ብዙሕ ኣበርክቶ ገይራ ኣላ። ብሓፈሻ ካብተን ንፈትዋን ማሽነሪ ኸ ሓንቲ ገርመካ፣ እታ ሓንቲ እስካባተር እያ። እሳቱ ዘይህሉ እዚ ኩሉ በፂሕናዮ ዘለና ክሳብ ሕጂ ኣይምበፃሕናን ነርና፣ በዚያ ወገነይ ኣይምበፃሕናን ነርና ይብል። ጀመርታ እታ ትምህርቲ ክልተ ወርሒ ተማሂረ ብግቡእ ድሕሪኡ ንስስራሕ ኣብ ዝኾነ ሓላፊና ስለ ዘሎ ኩሉ ግዜ ምሳና መምህርናን ሓላፊናን ከም ኣቦና ምሳና ስለ ዘኸይድ ብዙሕ ኢና ክንድንግ ኣይከኣልናን። ኣብቲ ድሕሪ ትምህርቲ ሲ ቃታ የ ተረኪበ እያ ዛጊድ ክሳብ ሕጂ ኸ እስርሓላ ኣለኹ አልሓምዱላ። ሓፈሻ ክሳብ ሕጂ ዓመትን ሽዱሽተ ወርሒ ኣብ ክልተ ዓመተይ በቃ ቐርብ ኣለኹ ሕጂ ከብዚ ሕዛ ከም ተማሃራይ መጠን ግድን ክብደት ይህልዎ እዩ። ኣብ ዝኾነ ትምህርቲ ዝኾነ ክትመሃሮ ከለካ ቁሩብ ክሳዕ ትሎምዶ ምናዳ ከምዚን ምክንያቱ ኣብ ጎቦ ትሰርሓለን ኣብ ዝኾነ ስለተኣትወለን መጀመርታ ቁሩብ ፍርሒ ነይሩ ተማሃሮ ከለና ዛጊድ ግን ክሳብ ሕጂ ዝኸበደና ነገር የለን። ኣለዉ ሕጂ ገርመካ ካብዚኦም 34 ምሳና ኣለዉ ከም ኣብ ትሕተይ ሓደ ክልተ ሰባት ኣለዉ ምሳይ ንዖም እንታይ ኢለ ክላቦም እንታይ ኣለዉ ቀዳምነት ነዚኣ ዘድልያ ዜን ማሽነሪ ዓቕሊ ሰዓት ግዜኻ ምኽባርን ዓቕልን ኩሉ ግዜ እንታይ እዩ ከም ምንእሰይ መጠን ክትሪኦ ከለካ ትስራሕ ክብድ ይብለካ እዩ። ምክንያቱ እሳ ኣብ ጭቃ ትሰርሕ፣ ኣብ ጨው ትሰርሕ፣ ኣብ ገለ ትሰርሕ ስለ ዝኾነት ብዙሕ ኢኻ ዓቕልኻ ትፅብብ። ኣነ ንዖም ካባእዩ ዝደልይዎ ከበርክተሎም እየ። ምክንያቱ ልዕለይ ኣነ ተማሂረ የ ንዖም ክምህር ከዓ ሕጂ እውን ምሳ ይመሃሩ ኣለዉ ትሕተይ ኮይኖም ጥራይ ንዖም ዝብሎም ዝለቦም ዓቕልን ትዕግስትን ድሕሪ ገይርና ዝኾነ ነገር ዘይሕለፍ የለን። ስለዚ ኣጅኹም ይብሎም ይብል ክንመሃር ኢና ኣብቲ ደረጃ ዘለኽዎ ክበፅሖ እዮም መዓልትን ግዜን እዩ ዘድልዮ ዓቕልኻ እሳ ስለዘድሊ ነዚያ ጥራይ ሓደራ ካብ ኩሉ ዓቕልን ግዜን ድሕሪ ሂብናያ ዋላ ሓንቲ ዘይከኣል ነገር የለን ክንክእሎ ኢና ዝብል በዚ ሓሳበይ ከምኣየ ዝብል

ያ ብሓፈሻ ሽማ ኣስትራ ትበሃል። ተመላልሶለ ከዓ ጨው ብሓፈሻ ኣብዚ ከባቢታት ዘሎ ንምስላት ንጥቀመላ። እዚ ሓድሽ ግራውቲ ክስራሕ ከሎ በቲታት ፅርግያ ክስራሕ ኣሎ። ብዓብዪ ከዓ እዚ ጨው ተኸሚሩ ዘሎ ዚ ንሪኦ ዘለና ናብቲ ንምስጋር ማለት እዩ። ኣብዚ ትአን ማካይን ናይ ባፅዕ መፅአን ኣብዚ ክመፀ ከሎ ክሽከላና ኣብ መንገዲ ይሽከላ ገለ ስለሆነ ኣብዚ ግን ብሕፅር ዝበለ ጋ ኣብ ኮላ እቱ ኢለን ፅዒነን ይኸዳ ማለት እዩ። ጥቕሙ ናይ እዚኣ ከዓ ኣብዚ ከባቢ ጉዕዞ ምስላጥ እያ ንጥቀመላ ማለት እዩ። ሕጂ ኩሉ መዓልቲ ምስቲ ኩነታት እንዲ ክትኸይድ ጠልቶ ኣለዎ እዚ መንገዲ ወይ ከዓ ማይ ተሃሪሙ ገለመለ ወላ ሓንቲ ዝሰርሓሉ እዋን ኣሎ። ኣብቲ ዝበዝሐ ግን ልዕሊ 20 ገለመለን ብያጆ ትመላለስ ኢኻ ስጋብ 30 ገለ ትበፅሕ ኢኻ ስዛሓኒ ናይ ገዛ ርእሱ ድኻም ኣለዎ። 24 ሰዓት ትንቀሳቀስ ከለኻ ገለመለ ዕረፍቲ ዘይብሉ ስለ ዝኾንካ ግድን ድኻም ኣለዎ። ታዋ ክህሉ የብሉን ኩሉ ነገር ስከርዳእካ ኣሎ። ቀሲልካ ተኸድጎ ነገርካ ፅቡቕ ማለት እዩ።

ካብ በቂሎ እንደመፅ ብግልበት እየ መፅ ካብዚ ክሰርሕ ሕጂ ከባቢ ዓመት ዝኸውን ሲ ኣብ እንዳ ህንፃ ነይረ ምን ይዋል እናሰርሐ ኩ ሽዑ ኣብዚ ግራውቲ ይፍሓር ነይሩ ሓገዞም ካብ ክተእስረሎም ገለ እንደ ተባሂለ 8 ወርሒ ገለ ዝኸውን ምስኦም የሰዲሐ ሽዑ ፍታሕቲ መፅኡ ካብ ሓላፊና ተማሃር ኢሎምኒ ኣብየ ተማሂረ ናተማሃርኩ ሕጂ ኣብዚ የ ዘለኹ ማለት እዩ መጀመርታ ፍርሒ እንዲ ዝስማዓካ ትምሃር ከለካ ድሓር ናበልኩ ናበልኩ ሎም ይደቅል ሓንቲ

ኣባል 34 ዝፍርያ ኮይነ ኣብ ሚኒስትር ሃብቲ ባሕሪ ተመዲበ ካብኡ ብድሕሪ ከዓ ኣብ ናይ ሳሊና ስራሕ ኣብ ናይ ጨው ስራሕ ኣለኹ ኣብ ናይ ግሬደር ማሽነሪ ካ ሒዘ ኣለኹ ማለት እዩ። እዚ ቦታ እዚ ሕጂ ምስትኽኻል ፅርግያ ይበሃል። ነቲ ፅርግያ ስለበል እናምፃቶ ትኽኢል ማለት እዩ። መካይን ሒዘን ካብዚ ክመፃኒ ጨውክዎ ዝያን ሕጂ ጨው ሒዘን ክጋዕዛ ስለ ዝኾነ ኣነቲ ቦታ ለበል ክገብር ኣለን ማለት እዩ። ንቐፃሊ ከዓ ብዙሕ መለፍ ተታሒዙ ኣለኹ ከምዚ ቅድሚ ሕጂ ልምዲ ኣይነበረንን ድሌት ከዓ እወ ድሌት ነይርኒ ቅድሚ ሕጂ ኣብ ትራክተር እንደ ዝነጥፍ ነይረ ሕጂ ከዓ ኣብዚኣ ነጥፍ ኣለኹ ማለት እዩ። መጀመርታ እዚ ቦታ ከዓ ሕማቕ እንዲ ማይ ካርሞ ኩሉ ብጣዕሚ ሕማቕ ይሸኽለካይ ሕጂ ምስ ከምኡታት ቁሩ ፈሪሕያ ነይረ መጀመርታ ሕጂ ግን ድሓኒ ለሚድ እያ ትራክተር ኣባቢ 7 ወረ ገለ ገይረ ኣለኹ ኣብዚኣ ሕጂ ሓንቲ ወረ ገይረ የለ ኣለኹ ኣብዚኣ ሕጂ ሕጂ ሕጂ ፍለ ትራክተር ርሓኒ ማለትሲ ሰርቪስ ኸይድ ትማልስ ገለ መለይ ድሓኒ ነዳዲ ገለ ኣብዚ ግን ምስትኽኻል ስለ ዝኾነ ተጠንቂካ ኢኻ ትሰርሕ ቀስ ኢልካ ፅርግያ ከይባላሸወካ ናብ ማዕራርካ ኢኻ ተኸይድ ኣብ ኢሉ ኣሎ ቁር ፍለል እምበር ርሓኒ እዚ ቦታ ከም ዝበልኩ ኸ ብጣዕሚ ሕማቕ እዩ። ብፍላይ ማይ ካርሞ ኩሉ ትሽከል ኢኻ ይሸኽለካ እዩ ብጣዕሚ እዩ ተነቀፍ እዚ ቦታ ሕጂ ምስ ከምኡ ሓንቲ መዓልቲ ገለ ተሸኺለ ኣለኹ ብርድሓኒ ድሓኒ ካልእ ዘጋጥመኒ ነዚ ዕድል ዝፈጠሩለይ ሓለፍተይ ከመስግን ይደሊ ቀፂላ ከዓ ከም ናተይ ዘይረኸቡ ዕድል ንክፍጠረሎም በዚ ምክንያት ከመሓልፍ ይደሊ።

ክቡራት ኣኻሰትና ከመይ ፀኒሕኩም? እምበኣር ከስ ምህርቲ ጨው ከመይ ዓይነት መስርሕ ከም ዝሃልፎን እዞም መንእሰያት እዚኦምን ብዛዕባ እዚ ማሽነሪ ዝገብርዎ ዘለውን ተዓዚምና ተማሂርና ክትኮን ተስፋ እንዳገበርኩ ኣብዚ መፅእ መደብ ባህል ትሕሶ ክሳብ ራኸብ ዝተሰናዩ ንኽእሉና።

ዝፈቶ ተፈኖ ካብ ደርፍታቱ መኒኻይ እትብል ኣብ 1991 ኣብ ቦሎኛ ኮይኑ ዝደረፋ ደርፊ ክትከውን ብኣ ክንጅምር ኢና ንምሉእ ትሕዝቶኣ ናብታ ደርፊ ክንሰግር።

ክቡራትን ክቡራንን ተኸታተልትና ኣብ ቦሎኛ 91 ዝተደርፈት ደርፊ ኢና ብኣ ጀሚርና ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከምዝ ተዓዘብኩሞም ካብዚ ብምቕፃል ቀሪመን ዘለና ደርፍታት ክልተ ክኾና የን ሓንቲ ብክልተ ድምፃውያን ሃገርና ዝተደርፈት ናይ ድምፃዊ ረሽድ ሑሴን ምስ ዲና ተኽለ ብርሃን ዝደረፍዋ ብዓፋርን ትግርኛን ማለት እዩ ኣብ 2025 ኣኒቲኮ እትብል ክትከውን ከላ ኣቐዲማ እትደረፍ ደርፊ ግን ድምፃዊት ሰማሪ ዮሃንስ ካብ ደርፍታታ ወዲ ምስለየነ እትብል ባህላዊት ስርሓ ክትከውን እያ

ክቡራትን ክቡራን ተኸታተልቲ መደብ ህርመት ካብዚ ብምቕፃል ቀሪብና ዘለና ብምክንያት መመረቕታ መበል 38 ዙርያ ሃገራዊ ኣገልግሎት ናይ ድምፃዊ ነፍሲሄር ዮናታን ታደሰ ዱላ ካብ ደርፍታቱ ቀሪብና ኣለና። ኣብ ሻሙናይ ሃገራዊ ፌስቲቫል ዝደረፋ ኣብ 2018 ይምርሻሎ እትብል እያ ክትከውን። ካብኣ ቀፂልና እውን ቀሪብና ዘለና ደርፊ ኣጣዕሳ እትብል ብመንሰይ ድምፃዊ ኣቤል ክፍሎም ዝተደርፈት ኣብ 2024 ተኸታቲለን ድሕር ምቕራበን ደጊመ ክመለሰኩም።

0: ቃል በቃል ትሪዮ ከለኻ ዳህይ ይዝብ ዳህይ ናይ ዝኾነ ነኝ
1: ሄራ ሐጅና ስነ ሞዴልም አርካናት አርቲስት እምራይ ሐጂ
2: ብልዕሊና መጽዩ ከለእላን ትራይ ፍልጥኒ ወላን ዝኾነ ሰብሲት ምጥሎኒ
3: ትግራይ ትግርኛ
4: ናጣፊስካ ተዓርዳ ኮዶ
5: ሰማ ኮኻን አይጸላኳን መርከዝ ዘሎ
6: ከምዚ እሱ ኻ ጸብቐልና ካፍቲ ዘመናዊ ሕጂ

ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ካብዚ ብመፃል ቀሪብናልኩም ዘለና ደርፊ ከላልየኩም። ብዝቐርብ ዘሎ ደርፍታት ድማ ትዛነዩ ክትህልዉ ተስፋ ኣለኒ። ሕጂ ቀሪብና ዘለና ደርፊ ናይ ትግራይ ደርፊ ክትከውን እያ። ብድምፃዊ ሙክታር ዑስማን መዲና እትብል ኣብ 2022 ዝደረፋ ደርፉ ክትከውን ከላ፣ ካብኣ ቀፂላ ናብ ድምፃዊ ኢሳቅ ኣባይ ክንሰግር ኢና። ናይ ኢሳቅ ንሎሚ ቀሪብና ዘለና ደርፊ ኣብ 2026 ኣብዚ ሒዝናዮ ዘለና ዓመት ዝደረፈ ሃነኔ እትብል ደርፊ እያ ክትከውን።

ኣፍቀርትን ተኸታተልትን ትሕዝቶ መደብ ህርመት ስለ ምክታልኩም ኣዝየ እንዳመስገንኩ ካብዚ ብምቕፃል ቀሪበየን ዘለኹ ደርፊ ሓንቲ ባህላዊ ደርፊ ናይ ድምፃዊ በራኺ ገብረ መድህን ኣብ 2020 ዝደረፋ ጓል ባሕርየት ትብል ደርፊ ቀሪብና ኣሎና። ካብኣ ቀፂላ ናብ ድምፃዊት ኤደን ተኽሊት ፍቅራዊት ደርፊያ ናባ ክንሰግር ኢና ክደሌካየ እትብል ኣብ 2023 ዝደረፈታ ስርሓ ክትከውን

0: ቃል በዓሎ ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፍለጥኒ ዋላ እዚ ሰብሲት ዝምጥሎን እዩ
3: ትግራይ
4: ትግርኛሰማዕኮኸዓ ኣይፀላኳን መርከዝ ዘሎ ስለዝኾነትእሞከዓ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳ ገለያሎሾ ማውራር ፈላእኩኖሱቱባላይናሜኮዋይንኮኖኣደይ
7: ወላዲተ ደርፊ ጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ድምፃዊ ኣብርሃም ዓለም ክቡራትን ክቡራንን ተኸታተልትና ሃገራዊ ይኹን ፍቕራዊ ደርፍታቱ ኣዝዩ ብርከት ዝበለ እዩ። ንሕጂ ቀሪብና ዘለና ደርፊ ካብ ደርፍታቱ ማለት እዩ ካብተን ናብ ህዝቢ ዝቐረበን ኣብ 2018 ዝደረፋ ወይነይ እትብል ክትከውን ከላ ናይ ኣብርሃም ዓለም ኣቢ ካብኣ ቀፂላ ናብ ድምፃዊት ኤደን ከሰተ ክንሰግር ኢና። ሽፎነይ እትብል ደርፊ ኢና ቀሪብናልኩም ዘለና ኣብ 2016 ዝደረፈታ ደርፋ

ክቡራትን ክቡራንን ተኸታተልትና ሰዓታትና ናብ ምካል ገፁ ስለ ዝኾነ ዝተርፋና ክልተ ደርፍታት እየን ክኾና። ሓንቲ ብገዲም ድምፃዊ ሓጎስ ብርሃነ ፍሩታ እትብል ዝተደርፈት ደርፊ ክትከውን ከላ፣ ካብ ቀፂላ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ኣብ 2017 ናይ ኩናማ ደርፊ ክትከውን እያ። ሃይለናቲ ምስ ኣልማፅ ተፈሪ እኩንዶ እትብል ደርፊ ክትከውን ብኣ ከምዛዝም ኢና።

0: ሓጢያትን ከመይ ትፍጥጥ ቃል በቃል ትሪኦ ከለካ ዳሃይ ዝብል ዳሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእ ይፍልጥኒ ዋላ ንዝኾነ ሰብሲ ትዝምጥሎን እዮ
3: ትግራይ
4: ትግርኛሰማዕኮኸኒ ኣይፀላኳን መርከዝ ዘሎ ስለዝኾነት
5: እሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳ ገለያለው ሾማውራር ፈላኣኩኖ ሱቱባ ናይ ናሜኮ ኣይንኮኖ
7: ኣደ ወላዲተይ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ናይ ሎሚ ሰሙን ትሕዝቶዊ መደብ ህርመት ክቡራት ተኸታተልቲ በዛ ዝተዓዘብኩማ ናይ ኩናማ ደርፊ ክንዛዝም ኢና። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ክኸውን ምረኸብና። ክሳብ ዝመፅእ ሰሙን ብብዘለናዮ ወገን ሰላምን ጥዕናን ንኹልና።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀሲላ ናብ ከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍጸም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩን ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ። ንጸላኢኻ ከም ግናዕ ጻዕዳ ኢትካ ምፍላጥ ኣቕምን ብቕዓቱን ብልክዕ መስፈር ምምዛን ከኣ ከም ባህሊ ዝሰረጸ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ምሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ድርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ቋሚ ውሰዲ ናንክና ቋሚ ዕላማ ቋሚ ክኾን ይኽእል ናንክና ቋሚ ዕላማ ጋድማዊ ንቀሳቀስ ይኽእል ንሕና ጋድማዊ ናንክና ቋሚ ክኾን ይኽእል ንሕና ንጋድ እንታ ክንቀሳቀስና ኣለና ዕላማና እውን ንጋድን ክንቀሳቀስ ይኽእል ወይ እውን ልክና ንግንባራዊ ናብ ሓደ ኣንፈት ክንቀሳቀስ ይኽእል ወይ እውን ልክና

0: ኣትያት ናይ ሓርኣቶት ተመቃሳቀስ እዮም ሽዱሽተ ክእሎታት ቋሚ ክብሩ
1: ይ ወይ ከዓ ዓቐሚ ቅያር ርሕቀት ሃሊ ርሕቀት ምስ ዝውስኽ ምዝጋባ ርሕቀት እንታይ ይኸውን ይውስኽ ዳ ዓምቅር ጎዲሉ ከዓ ምዝጋባ ርሕቀት ይጎድል እዩ ስለዚ ትኻል ተኽሲ ዕላማ ተወቂዑ ግን ምዘይዓኒ ብክልተ ኣገባባት ንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ከልና ተኽሲ ንደግ ምዝጋባ ርሕቀት ከይቀየርኒ እዳ ምዝጋባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎት ዓምቅር ከዓ ክውስኽ ወይ ከዓ ክጎድል ይኽእል ማለት ካልእ ምትኻል ተኽሲ ኣብ ቋሚ ንማእዝን ኣሎ
0: ብጣዕሚ ምሕንታት ውቃዕ ብሚል ዝብለ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስተማዕራርየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት ምትኻል ተኽሲ ኣብ ርሕቀት ርሕቀት ቋሚ ዝኸውን ሰለስተ ገባት ከም ዘለዉ ዓቐን ምሕንታት ውቃዕ ክምገም ዘይተኸኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀም ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባብ ኣረኻኽባ ርሕቀትና እዩ ዝመርኩ ችቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኦም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ንምክንያ ዘለና ርሕቀት ንወስድ ማለት እዩ ንኣብነት ተደኣ ብሽሕን 600 ምትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ2ልተ 00 ምትኩስ ማለት እዩ ኣብ ከምዚ ኩነት እንተደኣ ተውቃዕ ሓሊፋ ግን
1: ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። እዚ ኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 ሚእትን ኮይኑ ክጋደል ድሉ ዝኸውን።
1: ስብከትናትሓርሓሪ

ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጉል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን ቃዕ ኣብ

0: ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ፣ ክሳብ መወዳእታ ይቕፅል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ፣ እቲ ክኸውን ይኽእል ዝበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ክነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱና ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝኒያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን እቲ የማናይ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታትና ብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ከነኽቦ ፈቲና ብሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታ እቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ዝናትሓርሓሪ ኣይኡ ምስ ከንፈለ ካብ ዕንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ርድናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: الاستعدادات هو فعلا في هذا المرحله بالنسبه في هذا العام اذا راينا التحركات العدو اكثر واكثر اللقاء فيه هو الجيش الشعبي

ስሜት ኣብ ሽግር ምህላው ውድድ እዩ። ነዚ ናይ ኣፍዓል ትፍላይ ምፍታሕ ኸ ምስትናትና ዓበይቲ ወታሃደራዊ ኣቕዓታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኹሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጐስ ዝስምዖ እዩ።

0: ድሕሪ ሓፈሻዊ ምዝላ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ ድሕሪ 10 ዓመት ከ ካልእ ለውጢ ተፈጢሩ ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሒዩ ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ ሰራዊት ተርጊእ ክፍጽም ተልእኾ ተዋህበ
1: ፅፈጥረ ኣሎ ብኤም
2: ዳኣንደ ሰልተካሎ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዕራሪ ኢኻ
1: ተማዕራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ኣባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲ ቀሻ እቲ ምሳና ዝነበረት ነዋይ
2: ግባላ
1: ዳርጋ ምስቲ ናይ ኣቦይሮ እንዳ
2: ግባላ ኩሉ ተለደሎ ስ
1: እዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑኡ ፃፍፍ ተቢልካሲ ብወገና ድልው ዘሎ ኸሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ ወታደራውያን ኣማኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ ከም ሳዕብኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም ኣስታት 20,000 ኣጋር ሰራዊት መካናይዝት ሰራዊት ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ ናቕፋ ዘይትመክኽ ሓይልያ ተቐይራም
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካዚ ናይ ካልኣይ ብርጌድ ኣሃዱ ስጋብ ንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን ነብስ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ ናይ ተኽሲ ናይ ጢኢትን ቦምባን ናይ ምውዳእ ሕተው ኣብ ግምት ክኣት ኣለዎ ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና በዚ መሰረት ሓንቲ ጢኢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና ስለዚ እቲ ቅድሚ ሕጂ ንዳልወሉ ዝነበርና በብግዜኡ ጸልኣ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየ ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ኣቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብዝ ሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወታሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉ ናብሩ እዩ ብግቡእ እውን ኩልና ከም ዝጨረሽንያ ነብሲ ወከፍ ሰብ እውን ናይ ተኽሲ

ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነብሱ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኩማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ ኳ ንንቕጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ።

0: ሰራዊት ኢትዮጵያ ንናቕፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሶ ከፍካ ኸ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢት 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰም። ኣብ ቅድሚ እቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቅ ኩናት ቀጸለም።
1: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ እዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ እዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር፣ ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
0: ሰራዊት ደርግ ካብ ቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡ ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታ ንዓሽሩም ክሓልፋ ሃቀና። ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወርዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
2: እንተ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅንሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ኣይሰራሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድና ዛዕባ ተቃውሞ ናትን ብዙሕ ኣይርእና ንሕና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ንሓና ኣይከኣላ ናና በዛ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንኣይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ ዚ ቦታ ዝወርኡ ቅድሚ ሕጂ ከም ሕክያ ንሰምዖ ነበራ ቡርተ ይኮይኑ

0: ሰማዕና ከምኡ ተፀበና ግን ምስ ርአና ኢኸ ከምዘ የፀበና ኸ ከምኡ ፀንሓና ንኣና ሓቂ ዕውት ንፅቡቕኖ ምኳንጣ እዩ ተመልክተልካ ዝሃል
1: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ እዚ መፂና ድሕርዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንወድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ንዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ።
2: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐካም ስማረኩም?
1: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
3: ብደንደን ዲቡ ኩነታታከ ወዴና ኣለና ዲቡ ዲብ እባድ ሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ወላ እምበር ፀገም እዩ ኣዕላ ግናኒ ፅቡቅ ግሩም ክምሰልዓልና
4: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን እቲ የማና ይደሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቃጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቃፀላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዘይሃድም ዝገብራ ክልተ ጋንታ ነይረናና እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለዩ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃብታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕው ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማረኽ ኮይኑ ብሓፈሽ ካብቲ ዕርድቲ ወፂኢ ክበሃል ዝከኣል ሓይሊ ናይ

ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ መዘኻኽር ቀሪቡ። ኣብ ንኡ ዝባዓዲ ቀይሕ ተራ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ተመጊሱ።

0: ፈረንሳን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልታዊ ስምምዕ ከም ተፈራረማ ገሊፀን። ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 226 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወስኸ ተሓቢሩ። ዝርዝር ዜና። ዓለማዊ መዓልቲ ምውጋድ ፌስቱላ ንቕሓት ንምብራኽ ብዝብል ዕላማ ካብ 213 ጀሚራ ዓመት መፀ ትዝከር ኣላ። ሎሚ ዓመት ብደረጃ ሃገር ኣብ ባሮንቱ ተኸቢራ። ወኪል ኤሪና ዮናስ ተኽለ ንዘዳለዎ ዜናዊ ፀብጻብ ኣርሴም ኣስመሮም ክተቕርቦ እያ።
1: ዓለማዊ መዓልቲ ምውጋድ ፌስቱላ ሙሉእ ጥዕና መሰላዩ ብሰንኪ ሕርሲ ዝስዕ ፌስቱላ ንምውጋድ ሎሚ ንበገስ ብዝብል ቴማ ብ14 ሓምለ ብደረጃ ሃገር ኣብ ባሮንቱ ተኸቢራ። ኣብ ምምሕዳር ዞባጋሽ ባርካ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብዝሃቦ ቃል ገና ኣብ ገዛ ዝሓርሰ ኣዴታት ስለ ዘለዋ ብሰንኪ ሕርሲ ዝስዕብ ጥዕናዊ ፀገማት ንምውጋድ ሓያል ፃዕር እንዳሃሳስን ክካየድ ከምኡውን ንቕሓት ሕብረተሰብ ኣብ ጎዳእቲ ልምድታት ንምብራኽ ብዕቱብ ክስራሕ ኣተሓሳሲቦም። ግዜያዊ ሓላፊ ጨንፈር ጥዕና ዶክተር ወልዱ ዮሃንስ ብወገኑ ጠንቅታት ፊስቱላን ሳዕቤናቱ ድሕር ምብራህ ካብ 223 ክሳብ 225 ናብ መወከሲ ሆስፒታል መንደፈራ ዝተላእካ 39 ደቂ ኣንስትዮ ዘድሊ ኣገልግሎት ሕክምና ክረኽባ ከም ዝኽኣላ ብምሕባር ፌስቱላ ንምክልኻል ቀጻሊ ጎስጓሳት ክካየድ ናብ ደቂ ኣንስትዮ ዝቐንዐ ኣስተምህሮታት ክውደብ ከምኡውን መሳለጢታት ኣገልግሎት ትካላት ጥዕና ክሰፍሕ ተላብዮም። ኣብ ሚኒስትሪ ጥዕና ሓላፊ ፍርያምነት ኣቶ ኤፍሬም ዘብኣይን ወኪል ቤት ፅሕፈት ማዕከን ህዝቢ ውድብ ሕቡራት ሃገራት ማለት ዩኤንኤፍፒኤ ኣብ ኤርትራ ሲስተር ዮርዳኖስ መሓርን ብወገኖም ዓለማዊ መዓልቲ ፌስቱላ ነፍሲ ወከፍ ዜጋ ሓላፍነት ክወስድ እተዘኻኽር ዕለት ከም ዝኾነት ብምጥቃስ ማእከል ተሃድሶን ሕውየትን ፌስቱላ ንዝህቦ ዘሎ ኣገልግሎት መጊሶም። ኣብ መሓዳር ዞባጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ መወዳእታ ንሓደገኛነት ፌስቱላ ብሂወት ኣደ ከምኡውን ኣብ ስድራ ቤት ዝፈጥሮ ተፅዕኖ ቀሊል ከምዘይኮነ ብምጥቃስ ሙሉእ ብምሉእ ንምውጋዱ ኣብ መሓደርቲ ንኡዞባታት ምስ ሓለፍቲ ጥዕና ብምርድዳእ ክሳብ ምምሕደራት ከባቢ ወሪዶም ዘድሊ ዳህሳስን መፅናዕትን ከካይዱ ፀዊዑ።
0: ብቕዓት ተምሃሮ ንምምሕያሽ ኣብያት ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ ኣብ መንደፈራ ኣብ ዝተኻየደ ገምገማዊ ኣኼባ መዘኻኽር ቀሪቦ። ወኪል ኤሪና ዞባ ደቡብ ዘርኣይ ብርሃነ ዘለኣኹ ፀብፀባሎ ኣንጎሶም ተኽለ ወይኒ ክቕርቦ እዩ።
2: ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክስርሓ ንጥፈታት ትምህርቲ ንኡስ ዞባ መንደፈራ ንምግምጋም ብ13/14 ሓምለ ኣብ ዝተኻየደ ኣኼባ መዘኻኸር ቀሪቦም። ኣብ ጨንፈር ትምህርቲ ዞባ ደቡብ ሓላፊ ምምሕዳርን ፋይናንስን መምህር ጉቦን ሓዱሽ ኣብ ዝሃቦ መግለፂ መብዛሕትን ኣብያተ ትምህርቲ ምስ ኣብ ከባቢአን ዝርከብ ህዝቢ ተዋሂደን ሕፅረታትን እናፈታሓይ ክዳ ምህላውን ዝምስከን ምዃኑ ብምጥቃስ ብቕዓት ዝውሃብ ትምህርትን ተወዳዳርነት ተምሃሮን ንምዕባይ ስሉሳዊ ዝምድና መምሃራን ወለድን ተምሃሮን ብግቡእ ክስርሓሉ ተላብዮም። ሓላፊት ትምህርቲ ኣብቲ ንኡስ ዞባ መምህር ብላላ ኣርኣያ ብወገና ዓመተ ትምህርቲ 225 ከምኡውን 226 ኣብ 81 ኣብያተ ትምህርቲ ካብ ዝተመዝገቡ 29145 ተምሃሮ እቶም 75 ሚእታዊት ናብ ዝቕፅል ደረጃ ከም ዝሓለፉ ብምጥቃስ ዝተረኣየ ብዝሒ ምትራፍ ንምፍዋስ መምሃራን ፃዕሮም ካሒሉ ፀዊዓ። ትሑት ተገዳስነት ተምሃሮ ድኹም ምክትታል ወለዲ ዋሕዲ ብቑዓት መምሃራን ፀዓቂ ተምሃሮን ዋሕዲ መምሃሪ ክፍልታትን ገለኻ ብጠንቅታት ትሑት ብቕዓት ተምሃሮ ምዃኖም ዝገለፀት መምህር ብላለ ንመምሃራን ስልጠናታት ክወሃብ ከምኡውን ንዝደኸሙ ተምሃሮ ስሩዕ ደገፍ ብምሃብ ንምምሕያሾም ክስራሕ ከም ዘድሊ ገሊፃ። ነበርቲ ንኡስ ዞባ መንደፈራ ንምዕባል ኣብያተ ትምህርቲ ንደገፍ መነባብሮ መምሃራን ከምኡውን ንፅገናን ወሰኺ ክፍልታትን ኣብዚ ዓመት እዚ ልዕሊ 1.7 ሚልዮን ንኣፋ ዝግመት ንዋታዊ ገንዘባውን ጉልበታውን ሓገዛት ከም ዝገበሩ ብምሕባር መምሃራን ብመፅርቲ ሕብረተሰብ ዝገብረሎም ዘሎ ደገፍ ብቕዓት ተምሃሮ ንምምሕያሽ ኣበርክቶም ክዕዝዙ ተላብያ። ኣብ ንኡስ ዞባ መንደፈራ ካብ መባእታ ክሳብ ካልኣይ ደረጃ ዝዝርግሓ 81 ኣብያተ ትምህርትን 49 ትካላት ቅድመ ትምህርትን ኣለዋ።
0: እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ዓዲ ቀይሕ ብ13/14 ሓምለ ኣብ ዝተኻየደ ገምጋም መደባት ትምህርቲ ተራ ሕብረተሰብ ኣብ መስርሕ መምሃርን ምስትምሃርን ተመጊሶ። ኣብ ዝቐረበ ፀብፀባት ከም ኣብ ምፅጋን ኣብያተ ትምህርትን ምስራሕ ተወሰኽቲ ክፍልታትን ከምኡውን ኣብ መነባብሮ መምህራን ዝገብሮ ኣበርክቶ ኣብ ብቕዓት ትምህርቲ ፅቡቕ ውፅኢት ከም ተረኽቦ ተገሊፆም። ኣብቲ ገስጋስ ትምህርቲ ናይ ኩሉ ደረጃታት ዝተገምገመሉ ርክብ ኣብ ዓመተ ትምህርቲ 225/226 መጠን ምሕላፍ ማእከላይ ገምጋም ማስታት ቴስ ዓሚእታዊት ከም ዝበፅሐ በሪሆም። ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዞባ መምህር በየነ ተስፋይ ኣብ ዝሃቦ መግለፂ ብዕሩይ ተሳታፍነት ኣብ ማኣዲ ትምህርቲ ንምርግጋፅ ኣታ ባዓል ስራሕ ከም ተዓመ ኣብ ምብራቃዊ ኣፃድፍ ዝርከብ

ደቂ ኣንስትዮ ንምትባዕ ልዕሊ 300,000 ናቕፋ ሓገዝ ከም ተገብረ ድኻም ንዘርኣዩ ተምሃሮ ዝተገብረ ሓገዛት ድማ ውፅኢታዊ ከም ዝነበረ ሓቢሮም ኣብ ማሕዳር ንኡዝብ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝጊ ብግድኡ ናብ ርኸ ዝመፅ ዘሎ ተሳተፍነት ተምሃሮ ንምዕቃብን ናብቲ ዝድለ ደረጃ ክብ ንምባሉን ምስ ኣማሓደርቲ ከባቢ ስሩዕ ርክባት ክካየድ ኣተሓሳሲቦም መወዳእታ ፅበት ንምቅላል ናይ ካልኣይ ደረጃ ቤት ትምህርቲ ክትስራሕ ዝኣረገ መፅሓፍቲ ክውገን ፅገና ዘድልየን ኣብያት ትምህርቲ ቆላዕታ ክግበረለን ከምኡ ውን ትሕቲ ቅርፂ ዘይተማልኣለን ቀዳምነት ክወሃበን ተላብዮም ኣብ ንኡዝባ ዓዲ ቀይሕ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 87 ትካላት ትምህርቲ ክህልዋ እንከልዋ ሎም ዓመት ንልዕሊ 17,000 ተምሃሮ ኣገልግሎት ክህባ ሓግየን ኣብ ዞባ ማእከል ንኡዝባ ሰረጀቓ ብቕዓት ትምህርቲ ክብ ንምባል ዝሕግዝ ዓውደ ዘተ ብ14 ሓምለ ተኻይዱ ሓላፊ ትምህርቲ ኣብቲ ንኡዝባ መምህር መሪሕ ኪሮስ ኣብ ዘስምዖ ቓል ዕላማቲ ዓውደ ዘተ ኣብ ዓመተ ትምህርቲ 2025-2026 ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዝተረኣየ ብልጫታት ብምዕቃብ ድኻማት ንምእራም ከም ዝኾነ ገሊፆም መጠን ምሕላፍ ኣብ መባእታ 87.1 ሚእታዊት ኣብ ማእከላይ 72 ሚእታዊት ኣብ ካልኣይ ደረጃ ድማ 82 ሚእታዊት ከም ዝኾነ እውን ኣረዲኦም ተሳተፍቲ ኣብ ዝቐረበ ፀብጻብ ምርኩስ ብምግባር ንመጻኢ ሃነፅቲ ሓሳባትን ርእይታታትን ኣቕሪቦም ኣብ ማሓዳር ንኡዝባ ሰረጀቓ ኣቶ ክፍለ ማርያም ገብረ መስቀል ትምህርቲ መሰረት ኩሉ ምዕባለ ስለ ዝኾነ ኣገልግሎት ቅድመ ትምህርቲ ንምስፋሕን ንምሕያልን ዝወፅእ መምርሒ ቀዳምነት ናይ ቀዳምነታት ስለ ዝኾነ ብዕቱብ ከም ዝስራሓሉ ኣረጋጊፆም ወኪል ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብግድኡ ኣብቲ ንኡዝባ ንዝረአ ዘሎ ለውጢ ድሕሪ ምምስጋን ዝተረኸበ ብልጫታት ክዕቀብን ይቕሬታ ክብርኽን ተላብዮም እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ኢራን ንዘተ ሰላም ቅርብቲ ምስ ዘይትኸውን ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት መጥቃዕቲ ከም እትፍፅም ፕረዚደንት ዶናልድ ትራምፕ ኣጠንቂቖ ፕረዚደንት ትራምፕ ኣብ መግለፂኡ ኢራን ናብ ዝርርብ እንተዘይተመሊሳ ካብ ዝመፅእ ሰሙን ኣብ ልዕሊ ትካላት ፀዓትን ድልድላትን ከቢድ ደብዳብ ከም ዘካየድ ሓቢሩሎም ብመሰረት ኣብ 1949 ዝተኸተመ ኣህጉራዊ ውዕል ጀኔቫ ኮነኢልካ ኣብ ልዕሊ ሲቪላዊ ዕላማታት ዝካየድ መጥቃዕትታት ምስ ገበናት ኩናት ከም ዝቝፅር ይፍለጥ ክመፃ ካብ ዝኽእል መጥቃዕትታት ርዒዳ ንልኡላውነታ ባእሉታ ኣብ ዝፀሉ ዘተ ከም ዘይትፅመድ ዝገለፀት ኢራን ውጥን ፕረዚደንት ትራምፕ ምስ ዝትግበር ኣብ ልዕሊ ዕላማታት ኣሜሪካ እተካይዶ መጥቃዕትታት ብዓይነትን መጠንን ከም ተስፍሖ ኣነፂራ ኣሜሪካ ብዝሓለፈ ሰሙን ኣብ ልዕሊ ወተሃደራዊ ትካላት ኢራን ንኣርባዕተ ከባታል መዓልትታት ደብዳብ ክተካይድን ከላ ኢራን ብወገና ኣብ ግዝኣት ሃገራት ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ወተሃደራዊ መደበራትን ረብሓታትን ኣሜሪካ ተመሳሳሊ ደብዳብ ክተካይድ ቀኒያ ኣላ ፕረዚደንት ትራምፕ ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ ክልጥኢን ሃገራት ዝተኸተመ ናይ ምርድዳእ መዘክር ከም ዘብቅዐ ብምጥቃስ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ከም ዝሰፊሑ ገሊጹ ዘሎ ብዘይካዚ ኣብ ልዕሊ ኢራን ፀቕጢ ንምፍጣር ካብን ናብን ወደባት ሃገር ዝካየድ ምንቅስቓሳት መራኸብ ደጊሙ ከም ዝዓገቶ ይፍለጥ ንመፃዊ ሆርሙዝ ዓፅያቶ ዘላ ኢራን መጥቃዕትታት ኣሜሪካ ምስ ዝቕፅል ኣብቲ ዞባ ዝርከብ ካልእ ማያዊ መስመራት ንግዲ ክትዓፁ ከም ትኽእል ኣጠንቂቓላ ፈረንሳን ዩክሬንን ኣብ መፍሪ ኣፅዋር ዘተኮረ ክልታዊ ስምዕ ከም ተፈራረማ ገሊፀን እቲ ስምዕ ዩክሬን ኣብ መሬታ ሚሳይላትን ፀረ ሚሳይላትን ዘጠቓለለ ኣፅዋር ብሓባር ንምምዕባል ዝኽእል ኮይኑ መራሕቲ ክልጥኤን ሃገራት ብ14 ሓምለ ኣብ ፈረንሳ ኣብ ዘካይድዎ ዝርርብ ከም ዝኸተምዎ ተሓቢሮም ፈረንሳ ነቲ ኣፅዋር ንምምዕባል ዝኽእል ንዋትን ቴክኖሎጂን ኣብ ዝመፅእ ቀረባ ግዜ ናብ ዩክሬን ክትሰድድ መደብ ከም ዘለዋ ፕረዚደንት ቮሎዲሚር ዘለንስኪ ገሊጹሎም ኣሜሪካን ዩክሬንን ኣብ ዝሓለፈ ቀረባ መዓልትታት ተመሳሳሊ ስምዕ ከም ተፈራረማ ዝዝከር እዩ እቲ ስምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ካብ 2022 ዝቕፅል ዘሎ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ ዩክሬን ካብ ሩስያ ዝመፃ ዘሎ መጥቃዕትታት ንምምካት ዝተራቐ ፀረ ሚሳይል ክጠሊ ምፅንሓ ይፍለጥ እዚ ከምዚ ኢሉ እንከሎ ፈረንሳ ንዩክሬን ካብ 2028 ክሳብ 2029 ኣብ ዘሎ ግዜ ራፋለ ዝተሰሚያ ነፈርቲ ኩናት ክትልእኸላ ምዃና ገሊፃ ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 2026 ካብ ሩስያ ዝሸመቶ ብመልክዕ ፈሳሲ ዝዳሎ ባህርያዊ ጋዝ ምስ ናይ ቅድሚ ዓመት ተመሳሳሊ ኣዋርሕ ክናፅር እንከሎ ብ18 ሚእታዊት ከም ዝወስኸ ፀብጸባት ሓቢሮም እቲ ሕብረት ኣብ ዝሓለፈ 6 ኣዋርሕ ጥራይ ኣስታት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ተፈሊጦም ሩስያ ካብቲ መሸጣ ኣስታት 7 ቢልዮን ዶላር ኣታዊ ከም ዝረኸበት ዝጠቕሱቶም ፀብጸባት ፈረንሳ

ጅምን ስፓኛን ዝለዓለ መጠን ጋዝ ከም ዝዓደጋ ኣረዲኦም ኤሮጳዊ ሕብረት ካብ ሩስያ ክሽምቶ ንዝፀንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ካብ ቋርፆ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። እቲ ሕብረት ኣብዚ እዋን እዚ ልዕሊ 14,000 ናይ ጋዝ ጠለባቱ ካብ ሩስያ ከም ዝሽፍን እዮም ፀብፅባት ዝገልፁ። እስራኤል ኣብ ምዕራባዊ ገማግም እተካይዶ ህንፀት ሰፈራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ። እቲ መደብ ልዕሊ 12,000 መንበሪ ኣባይትን ካልእ መንግስታዊ ፕሮጀክትታትን ንምህናፅ ዝዓለመ ምዃኑ ቀዳማይ ሚኒስትር ቤንያሚን ነታንያሁ ኣፍሊጡ። መስርሕ ህንፀት ናይዚ ሓድሽ ውጥን ኣብ ቀረባ ግዜ ከም ዝጅምር ዝገለፀ ቀዳማይ ሚኒስትር ነታንያሁ ኩለን ኣካላት መንግስቲ ኣብ ትግባርኡ ክተሓበራ ፀዊዕሎም። እስራኤል ኣብ 1967 ብውግእ ጎቢጣ ኣብ ዝሓዘቶ ምዕራባዊ ገማግም ልዕሊ 700,000 ዜጋታት ኣስፊራ ከም ዘላ ፀብፀባት የረድኦም። ምንቅስቓስ ሓማስ ንብድምሳስ ብዝብል ምኽንያት ካብ 2023 ኣብ ወሽመጥ ቃዛ ወተሃደራዊ ወፍሪ ተካይድ ዘላ እስራኤል ልዕሊ 700,000 ናይቲ ወሽመጥ ኣብ ትሕቲ ቁፅፅር እትያቶ ከም ዘላ ይፍለጥ። ፖሊሲ ምስፍሕፋሕ እስራኤል ካብ ቀንዲ ጠንቂ ፀጥታዊ ፀገማት ዞባ ማእከላይ ምብራቅ ኮይኑ ከም ዘሎ ምስቲ ከባቢ ቅርበት ዘለዎም ወገናት ይጠቕሱ። ባይቶ ኤሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ናፃ ንግዳዊ ስምዕ ንምትግባር ዘኽእል ናይ መወዳእታ ውሳኔ ኣሓሊፉ። በዚ መሰረት ትግባር እቲ ኣብ ዝሓለፈ ወርሒ ግንቦት ዝተኸተመ ታሪኻዊ ተባሂሉ ዝተገልፀ ንግዳዊ ስምዕ ካብ መወዳእታ ናይዚ ዓመት ክጅምር ምዃኑ ተፈሊጡሎም። እቲ ሓፈሻዊ ኣገልግሎታት መንግስታዊ ዕድጊ፣ ዲጂታላዊ ንግዲ ከምኡ ውን ወፍርን ፍርያት ሕርሻን ዘጠቓልል ስምዕ ቁጠባ ክልቲኦም ወገናት ንምድንፋዕ ሓጋዚ ምዃኑ ይእመት። እዚ ሓድሽ ስምዕ ነቲ ኣብ 2000 ዓመተ ምህረት ኣብ መንጎ ክልቲኦም ወገናት ዝተኸተመ ኣብ ኢንዱስትርያዊ ፍርያት ጥራይ ተደሪቱ ዝፀንሐ ንግዳዊ ውዕል ዘሐድስን ዘሰፍሕን ምዃኑ ይሕበር። እቲ ስምዕ ንሰደድ ፍርያት ሃገሩ ናብ ኤሮጳዊ ሕብረት ክሳብ 2030 ካብ 24 ቢልዮን ዶላር ናብ 36 ቢልዮን ክዕብዮ ትፅቢት ይግበር። ኣብ 2025 መጠን ንግዳዊ ምልውዋጥ ኤሮጳዊ ሕብረትን ሜክሲኮን ልዕሊ 91 ቢልዮን ዶላር ከም ዝነበረ ፀብፀባት ይሕብሩ። ኤሮጳዊ ሕብረት ንብራዚል፣ ኣርጀንቲና፣ ኡሩጋይን ፓራጓይን ምስ ዝሓቁፍ ቀፅሪ ሞርኮሱር ናፃ ንግዳዊ ስምዕ ከም ተፈራረመ ዝዝከር እዩ። ኣሜሪካ ትኽተሎ ዘላ ንግዳዊ ፖሊሲታት ምስ ኣጥቡቕ ንግዳዊ ዝምድና ዝፀንሐን ካናዳ፣ ሜክሲኮ፣ ጃፓንን ሃገራት ኤሮጳዊ ሕብረትን ኣብ መንጎኦን ዘሎ ዝምድና ንምድልዳል ዝሕግዝ ስምዓት ክኽትማ ከም ዘገድደን እዩ ዝግለጽ። ህዝባዊት ሪፓብሊክ ቻይና ምስ ርእሰታት ሰሎሞን ዘለዋ ዲፕሎማሳውን ቁጠባውን ዝምድና ንምምዕባል ከም እትሰርሕ ኣፍሊጣ። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልቲኦን ሃገራት ማሊ 14 ሓምለ ኣብ ከተማ ቤጂን ኣብ ዘካይድዎ ዝርርብ እዮም። ክልጥኦን ሃገራት ኣብ ወፍሪ ንግዲ፣ ትሕቲ ቅርፂ፣ ፀጥታን ካልእን ከም ዝተሓገዛ ኣብቲ ርግብ ገሊፀን። ህዝባዊት ሪፓብሊክ ቻይና ቁጠባ ደሴታት ሰሎሞን ንምምዕባል ኣድላይ ደገፍ ከም እትገብር ክትገልፅ እንከላ ደሴታት ሰሎሞን ድማ ንፖሊሲ ሓንቲ ቻይና ዘለዋ ደገፍ ኣነፂራ ኣላ። ክልጥኦን ሃገራት ኣብ 2019 ዲፕሎማሳዊ ዝምድና ካብ ዝምስርታ እንዳሓር ንብድንፍዑ ተደጋጋሚ ርክባት ከካይዳ ከም ዝፀንሓ ፀብፀባት የረድኦም። ምስ ደሴታት ሰሎሞን ዝምድናኣ ተደንፍዕ ዘላ ኣውስትራልያ ኣብ መንጎ ቻይናን እታ ደሴታዊት ሃገርን ንዘሎ ዝምድናታት ብእወታ ከም ዘይትጥምቶ ይእመት። ኣውስትራልያ ኣብ ደሴታውያን ሃገራት ፓሲፊክ ብሓፈሻ ኣብ ደሴታት ሰሎሞን ከዓ ብፍላይ ፅልውኣ ንምዕባይ ነታ ሃገር ፋይናንሳዊ ደገፍ ክትገብረላ ምፅናሓ ፀብፀባት የረድኡ። ሩስያ 3 ጠፈርተኛታት ዝሓዘት መንኮርኩር ትማሊ 14 ሓምለ ናብ ኣህጉራዊ መደበር ጠፈር ልኢኻ። እዚ ክልተ ሩስያውያንን ሓደ ኣሜሪካውን ዝሓቐፈ ጉዕዞ መቐፀልታ ናይቲ ኣብቲ ኣህጉራዊ ትካል ክካየድ ፀንሐ መፅናዕታዊ ተልእኾታት ኮይኑ ንኣስታት 8 ኣዋርሕ ከም ዝቕፅል ማእከል ምርምር ጠፈር ሩስያ ገሊጹ። እዚ ናይ ሕጂ ተልእኾ እቲ መደበር ኣብ 2011 ካብ ዝድኮን ንዳሓር ንመበል 75 ግዜ ምዃኑ ይጥቀስ። ኣህጉራዊ መደበር ጠፈር ብምትሕባር ኣሜሪካ፣ ሩስያ፣ ጃፓንን ካናዳን ኤሮጳዊ ሕብረትን ብ150 ቢልዮን ዶላር ከም ተዋደደ ፀብፀባት የረድኡ። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ዓለዎ መዓልቲ ምውጋድ ፊስቱላ ምሉእ ጥዕና መሰላዊ ብዝብል ቴማ ብደረጃ ሃገር ኣብ ባሮንቱ ተኸቢራ። ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ መዘኻኸሪ ቀሪቡ። ኣብ ንኡ ዝበዓ

ጥቕይሕ ተራ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ተመጊሱ ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኢራን መጥቃዕቲ ክተካይድ ምዃና ፕረዚደንት ትራምፕ ኣጠንቂቑ። ፈረንሳን ዩክሬንን ኣብ መፍሪ ኣፅዋር ዘተኮረ ክልታዊ ስምዕ ከም ተፈራርማ ገሊፀን። ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 226 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወስኸ ተሓቢሩ። ነሰዓት ዝተዳለወ ዜናታት ተዛዚሙሉ ምስ ዝተረፉ መደባትና ንሓልገኩም ብወገና ብሩኹ ምሸት

ሰላም ተነብፃሕኩም ኣብ ውሽጢ ሃገርን ወፃን ብምዃን ንመደባት ኤሪቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እ ኣብ ሰዓትና ተዳሊና ንርከብ ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፍና ምሳና ሓቢርኩም ክትፀንሑ ዕድሚና እዩ።

ዝኸበርኩም ተኸታተልቲ ናብታ ፈላሚ ትሕዝቶ ቀሪብናያ ዘለና ተኸታታሊት ፊልም ትግረ ሕደጋት ኢና ክነስግረኩም ሰናይ ምክትታል።

ዝኸበርኩም ተኸታተልትና ምስታ ወትሩ ሰንበት ኣብ ሰዓዝ ተፈንያ ረቡዕ ድሕሪ ቅትሪ እትድገም ትሕዝቶ መደብ ማእግሪኹም ኣብ ምክታል ዘለኹም ካብ ዝቐፂልና ንኡስ መደብ መቓልሕ መንእስያት ኢና ክነቕርበልኩም።

80 ነጥቢ ካልኢት ኮይና ተዓዊታ ኣላ። ሞራል ሞራል ናሃቦም ሞራል ናሃቦም። ሽለማ ወደላ ድማ ታብለት ሽለማ ኣላ። መዳልያን ታብለትን ትሽለማ ኣላ። መወዳእታ ቀዳማይ ኮይኑ ተዓዊቱ ዘሎ በረኸት ተስፋይ ብ284 ነጥቢ ካብ ቤት ትምህርቲ ሰማዕታት። በረኸት ተስፋይ ካብ ቤት ትምህርቲ ሰማዕታት ብ284 ነጥቢ ቀዳማይ ኮይኑ ተዓዊቱ ኣሎ። ሽልማቱ ድማ መዳልያን ብሽክለታን ይወስድ እዩ።

0: ብዙሕ ፍጻመታት ክህልዎ ክንኽእል እዩ ካብ ጎንኻ ብጻይካ ክፍለ ከሎ ወዲ መስርዕኻ ወዲ ጋንታኻ ሓላፊኻ ኣብዚታት እስከ ኣብቲ ፍጻመታት እትው ኢልና እስከ ሕፅራ ሕፅራ ኣቢልና ንዘክር
1: ኣነ ካብ ድዝክረን ብፆተይ ማለት እዩ ሓንቲ ፅገረዳ ዮሃንስ ትበሃል ኣብ ግንባር ሓልሓል እዩ ኣነ እኳ ሸዓ ቐልጢፈ ተወጊአ ከይደ ንሳ ምስ በዓል ቤታ መራሕ መስርዕና ዩ ነይሩ ወዲ ሓንጣል ዝበሃል ሕማ ዩ ነይሩ እቲ ኩነታት ግንባር ሓልሓል ንሕና እውን ካብ ሰሜናዊ ሳሕል ከም ተደራበ ኣሃዱ ወይ ከም ሓድሽ ኣሃዱ ምቋም ተዋፅኢና ካብ ግንባር ሰሜናዊ ሳሕል ንሓልሓል ስለዝኽና ሓድሽ እዩ ነይሩ እቲ ቦታ ንዓና ሓድሽ ፅንኩርን በቃ ከቢድ እዩ ማለት ንሕና ብሳሓሊ ኢና ዓብና ብሳሓሊ ነይሩ ተኣሃዱና ዳርጋ ነዊሕ ግዜ ብርጌድ 23 ማለት እዩ ኣብኡ በዓል ቆብሮ ትበሎ በዓል ታባ ምግዛእ ትበሎ ማለት ፅቡቅ እዩ ይረኣየካ እዩ ብዙሕ ሃግራብ የብሉን በዓል ሓልሓል ተመፂኢካ ግን ከምዚ ብጃኬትካ ብገለመነ እንዲስሕበካ መዓት ማይን ገለኒ ዘሎ መጀመርያ ኣብ ናይ ጨለማ ትበሃል ቦታ ውግእ ነይሩ ምድርባይ ብቡምባ እዩ ነይሩ መጀመርያ እቲ እሱ ጉልባብ ትገብረሉ እታ ሰበይት እሞ ቡምባ ደርቤላ ክመፅ እየ ገለ ይብላ ሕራ ኢላ ቡምባ ክድርቤ ምስ ከደ ስግር ኢሉ ከምዚ ከናለ እዩ ድመስሊ ነይሩ የውድቆኦ ማለት እዩ ንወዲ ሓንጣል እሳ ከዓ ጓል ክረንያ ኣነ ብጣዕሚ ካብዚ ሓንጎሊ ዘይትወፅእ ፅገረዳ ነዋሕ ቀጣንያ እንዳጎየት ከይዳ ቡምባ ክድርቢ ምስ ከደት ልክዕ እሳ ከዓ ኣብታ ጥቁኡ ወዲቃ ማለት እዩ ክልቲኦም ኣብ ሓደ ኣብ ሓንቲ ክስታይ ብሓንቲ ደቂቕ ማለት እዩ እዚኦም ሰብኣይን ሰበይትን ካብቲ ኣነ ዝገርመኒ ወይ ከምኡ ታሪክ ናና ሓሊፉ ትገድሊ
2: ኣስመረ ሰረቀ ሓፍታ ንትብለፅ ማለት እያ ዓበይ ሓፍታ ማለት እዩ ናይቲ ሰይድሽ ዝነበረ ግንባር ጠርናፊት ነራሳ ምግብና ውግኣት ከውርዳን ምግብና ካብኡ ገይረንካ ሰልጣ ንሕና ከዓ ኣንቤ ሓባር ኮይና ሰንኪትና ንሰደለን መሪር ስለ ዝነበረ መስዋእትካ ቀቢፅካዮ ማለት እ እንታይ ላሊኢካሃለ ይመስለካ ዘውዱ ሓፍተ ኢላ ወራትያ ፅሕፍ ከምዚ ኣዴታትና ደም ከይፈሰሰ ቆልዓ ዘይውለድ ናፅነትካ ደም ከይፈሰስካ ማፅነት ስለ ዘይትመፅእ እንተተረኪብና ፅቡቅ ተደ ትረክብና ኣብ ዓወት ኢላ ፅሒፋትለይ እሳ ኣጋጣሚ ኮይኑ 96 ምስ ቆምና ኣጋጣሚ ተሰዊዕ ፅኒዓተን ስመረት ዘውዲ ሓንቲ ጓላ ጓል ሰለስተ ወርሒ ጓል ሰለስተ ዓመት ገዲፋታ ዝወፀት እያ ኣደን ውላድ ንመርአ ኣብዛ ሰዓት እዚ ውላድና ገዲፍና ናብ ዝኾነ ክንክድ ከልና ዝስማዓካ ንሳግን እሳ ጓል ሰለስተ ዓመት ጓላ ገዲፋታ ምሕረት ጓል ቀሺ ትበሃል ከምኡ ወዲ ሰለስተ ዓመት ገዲፋ ለተኺዳ ንገር ኣምላኽ ጓል ሰለስተ ዓመት ገዲፋ ወለሸ ከዓ ኣደ ክልተ ቆልዑ እንዲያ ነቲ ሓንቲ ሓዚልናያ ኸድና ነታ ጓላ ነቲ ሓንቲ ገዲፍናያ ኸድና ሕሰቦ ሰውራ ስጋብ ክንደይ ማስ እቲ መግዛእትካ ኣብ ዝነበረ ደብዳብ ኣብ ዝነበረ ብፆትካ ክቅተሉ ከለዉ ሓፋሽ ድዋት በቲ ትመውት ተጋራይ በቲ ይቕተል ብፀላኢ ነዚ ኩሉ በሊሕካ ስለዝወፃእካ ንዝኾነ ነገር ኣይፅግመካን እዩ ኣንፃርዋ ክትለዓላ ኣለካ ነቲ ኩነታት ከዓ ንካምቦድያ ወሪድና ተዓሊምና ኣነ ንዳሓሳ 8 ይበፂሕኒ ቀዳመይቲ ተወዚዐ ኣብ ገንፈሎም የመፅአ ገንፈሎም ምስ መፃኹ ነቢያት ተስፋ ማርያም ትበሃል ኣብ ቃኘዋላ ንፍዕቲ ተጋዳሊት ክትዋጋእ ከላስ ከምዚ ኮፍ ኢልካ ገላ ኣይትዋጋእን እያ ብእምንያም ዳሃር መዋቶም ዝነበሩ ሓለፍቲ ናታ ጃኬት ሒ ዘድኸ ነይረኣነ ሕጂ ትዕጥቅስ ከቢድኒ ማለት እኒ ድሓር ናቕፋ ምስ መፃና መራሕ መስርዒ ሃይለ ነበር ዝበሃል ምስ ተሰወአ ናብቲ ዑጥቂ ዓጢቐ
0: ደቂ ሰለስተ ዓመት ደቀን ገዲፈን ድወፃ ነይረን ክትብልና ፀኒሕኺ ኣብነት እውን ሂብክና ሕጂ እዚ ዳርጋ ኣንጻር ባህሪ ኮይኑ

0: ዓፅዋ ጉንባር ክኣመት ከሉ ከዓ ሓንቲ ጓል ኣንስተይቲ መኪታ ተቓሊሳ መሰላ ክተረጋገፅ ከም ዘለዋ ዝብል ኣብቲ ፖሊሲኡ ኣውፅዎ ነዚ ጉዳይ እዚ መገዲ ተኸፊትልና ከሎ ከዓ ንሕና ሕጂ ንኣብነት ንተዓጠቕ ቁምጣ ንተዓጠቕ ስረ ድንቁርና ነጥፋ እዮ ባህሊ ዝነበረ ዝብል ጭርሖ ነይሩ ነዚ ኩሉና ሓጂ መኪትና እዚንዚ ከምዚቲ ናይ መግዛእቲ እቲ ጭቆና ስለ ዝረኣየካ ህዝባ ጉንባርካ ኣብሊሕና እንዲዮ በሊሕና ነቂሕና
1: ስለዚ ድርብ ናፅነት እዩ ማለት
0: እዮናፅነት
1: ፅቡቅ ናበይ ግን ክመልሰክም ደለኹ ናብታ ኣደነት እስከ ናብኣ ንመለስ
0: ኣደነት
1: ከቢድ ኣደ ከመይ ገይራ እያ ውላዳ ገዲፋ ትኸይድ ኣደያ ብመልክዕ ኣደ ስከ ንሕሰብ ወይ እንታይ ትሓስብ ስለ ዝነበረት እያ ከምኡ ትገብር ኩላትና ነህብቶ ማለት እዩ
0: ህዝባ ጉንባር ስ ካብ ክንደይ ሓያል ምዃኑ እንድዩ ዝገርመካ ኣደ ሲ ኣብቲ ግዜ ትስሕሰቦ ሞ ዋላ እኳ ሚእቲ ካብ ሚእቲ ንቕሓት ነራ ይኹ ንበር ሎሚ ወሊድና ሲ ደቅና ሰዓት ክልተ ሰዓት ተጠፊኦም ከመይ ንፅለል ሰዋ ክወርዶ ከለዉ ከመይና ንገብር ዘለና እቲ ሽዑ ግን ስምሻለካ እቲ መግዛእቲ ደምፆ ድዩ እቲ ብልሒ ናይ ህዝባዊ ጉንባር ኣብ ልዕሊ ጓል ኣንስተይቲ ዝወሪ ዝነበረ ጭቆና መግዛእቲ በቲኻ ክትወፅእ ከም ዘለዎ ስለ ዝበልሐት ድዩ ኣነ እንተደይ ተቓሊስኻ ውላደይ ካ ሰላም ክረክባይ ክእልኒ ብዝብል መበገሲ ድዩ ኣነ ከምኡ ንስምዓኒ ኣነ ተጨፍጭፈ ኣነ ደኪረስ ደቀይከ ንከምኡ ካይኮኑ ኣነ መስዋዕቱ ክኸፍለሎም ኣለኒ ኢላ ተበገሰት ኣደ ኮይኑ ስምዓኒ ህዝባ ጉንባር ከዓ ንዚ ኣብ ፖሊሲኡ ከእትዎ ከሎሲ ንኩሉ እንተታታትዮት መክት እዮ ተቐለሲ ኢሉ ከበገሰካ ከሎስ ንስኻ ርእሰ ምትእማን ጌርካ ክትብገስ ከም ዘለካ ባርኳ ንኩሉና ማዕር ድ ብፅሓና ናይ ፆታ ፍልሊ ተደይ ኮይኑ ኩልና ካብ ረብሓና ክነብቁሩ ክነውዕሎ ከም ዘለኒ ከዓ ክተኮስኩስና ኣብዚ ሕጂ ክነግረካ ክንበልሕ ከልናሲ ኣነ ጀመይራ ኣብቲ ግዜ ትነብሩስ ክንደይ ይበልሑ ክንደይ ይነፍዑ ነዚ ዝነበረ ኣብ ርእስና ኣተሓሳስፋ መስፉና ኣረኣያ ድሑር ብሃይማኖት ዝሑር ባህሊ ዝነበረ ተፀሓፂምና ንቕሒና ኣብዚ ከብፅሑና ከለዎስ ኣነ ንዕኦምን ነቲ መትከል ናይ ህዝባዊ ጉንባር ነ ደብሎ እምበር ኣደሲ ኣደያ
1: ስከ ንመላእ ኣላ
2: ቀፃሊ ኩናት ቀፃሊ ዘን ናይ ፃዕዳ ሓመድ ደምፃኣ ንእንዳ መሬንግ ዝነበረ ቀፃሊ ኩናት እዩ ነይሩ ክሳብ 42 ገዛውቲ ዝነደደሉ እዋን ነይሩ ዳርጋ ካብቲ ዓዲ ንቕመጦ ኣብ በረኻ ንሰፍሮ እዩ ዝበዝሕ ነይሩ ብምሉእ ከዓ ተወዲኡ ብእዩ ኣብቲ ገዛስ ኣባል ህዝባዊ ጉንበር እምበር ኣባል ህዝባዊ ጉንባር ዘይነበረ ኣይነበረ ሰዝቀዲሙ ዋላዊን ነስመራ ኣጥቂዖም ስታላታት ዝወፃሉ ግዜ መድሃኒታት ዝወፀሉ ቀፃሊ እዩ ነይሩ ዕረፍቲ ዘይብሉ ስለ ዝኾነ እቲ ስርዓት ኣብቲ እዋን እቲ ዝነበረ ስርዓት ሃይለ ስላሴ ከመይ ጌርና ሓራ ነውፅእ እዩ ርድኢቱ ማለት እየ እቲ ግፍዒ ስለ ዝበዝሐ ኩልኻ እንተዘይተሳቲፍካ ናፅነት ትኹን ራህዋ ድብል ክመፅእ ከም ዘይክእል ስለ ዝተረድአ እዩ ከምኡ በፂሐን እየ ድብል ኣነ ሓፍታይ ንኣብነት ዓባይ ሓፍታይ ብኽሪ እያ ኣስመረት ትበሃል ንሕና ንባዕልናስ ኣዲ ቆልዓ ግንዛ ጓላ ኣደይ ኣዕብያታ ኣብዝላ ምክንያቱ ውድብቲ ስለ ዝነበረት በዓል ወለንክኤል ኣብርሃ ዋላ በዓል የማነ በዓል ደሱ በዓል ገለ ኩሎም ኣብቲ ገዛና እዮም ነይሮም ገዛና ፀንሑ ፍቲ ካልእ ኸዱ ከምኡ ስለ ዝኾነ 10 ግዜ ትላኣኸያ ነይራ ኣስመራኣትያ እቲ ዝበልዋ ትምፅእ ዓላ በፅሕ ካብ ዓላ ከዓ እትዝደለየ ነስመራኣቱ ስለዚ ኣቐዲማ እያ ፈሊጣቶ ፀኒሓ ድሕሪኡ እውን እዚ ድሕሪኡ ዝመፀ 77 በሎ 78 በሎ ሞ ከዓ ኣብቲ ግንባር ስለ ዝነበረ ኣብቲ ግንባር ከም ጠርናፊት ናይተን ዝነበራ ሽዑ እዋን ኮይና እያ ትንቀሳቀስ ነራ ስለዚ ትውሞት እዩ ከምኡ ድገብር
1: ዘውዲ ኣለኽ ዶ ዘውዲ ሕራየ ዘውዱ መሓሪ ዘናዲታትና ክዕሎ ዝፀንሓ ክትሰምዕዮ ፀኒሕ ኸይኸ እንታይ ትምልእ ልና እስከ ጓል 3ለስተ ዓመት ኣዴኺ ገዲፋትኪ ናብ ሜዳ ከም ዝኸደት ኢና ኩላትና ክንሰምዕ ፀኒሕና እስከ ዕለለና ድሕረ ባይታ ኸ
3: ኣነ ኣይፈልጣኒ ማእሲ ከምዚኣ ትመስል ከምዚኣ ክብላ ይክእልኒ መካኣፍታ ናይ ስዋኣት ስእሊ ኣብ ኣይረ እያ ምስ ዓባየ እያ ዓብየ ካብ መጀመርትኡ ከዓ ብሓንሳብ ስለ ዝነበሩ ፍቲ ገዛ ማስ ዋላ ከመደይ እውን ኣይፈልጣኒ ነረ መስለኒ ከምቲ ዕላል ከም ሓፍተይ እምበር ከመደይ ኣይፈልጣኒ ሓደ ትዕድመ ንእሽተ የ ካልኣይ ነገር ከዓኒ ወላ ሓንቲ ኣፍልጦን ምስልን የብለይን ኣነናሳ
1: ነዲኣ ኣይትፈልጣን እያ

0: ምክንያቱ ኣድያ እውን ክትስለፍ ከላ ጓላ ክትፈልጣ ከምዘይትኽእል እንዳተረዳ ያ ተሰሊፋ ዝይፍሉጥ ነገር እዩ ብዛዕባ ቦኺ
1: ኣንበይ እውን ተጋዳላይ እዩ 77 እዩ ተሰሊፉ ንዕኡ ኣይፈልጦን እየ ስቡ ናይ ኣተወን ኣጋጣሚ ኮይኑ ስክልቲኦም ኣብ 84 እዮም ተሰዊኦም ነናይ ወርሒ ፍልል እዩ ዘለዎም ክልቲኦም ስ ዳርጋ ብሓደ እዮም ተሰዊኦም ማለት እዩ
2: ክልቲኦም ደይ ትፈልጥዮም ወለድኺ ብምስሊ ደይ ትፈልጥዮም ወለድኺ ተፈልዮም ኹሞ ብዛዕባ እዚኦም ክትሓስብ ከለኺ እንታይ እዩ ዝስምዓኪ ኣብ ኣእምሮኺ እንታይ ይመላለስ
1: ዝስምዓና ሓበን እንድዩ ጓል ክልተ ሰዋኣት ምዃነ ይሕበን እየ በቲ ሓደ ከዓ ናፍቀት እውን ይስምዓካ እዩ ከም ሰብ መጠን ማለት እዩ ዋላ ና ሓንቲ ደቂቕ እውን ዘይምርኣይካ ይስምዓካ እዩ ዝስምዓካ ነገር ኣብ ውሽጡካ ብዙሕ ኣሎ ኣንስ ክሕባ ኣይከኣልኒ ሰብ ኢኻ ኣቦ ድልየካ ኣደ ድልየካ ኣብ ንእስነትካ ጥራይ ዘይኮነስ ዋላ ምስ ዓበኻ እውን ኣቦና ደንስ የድልየካ እዩ ኣቦኻ ናዲኻንስ ምሳኻ ክነብሩ ኢኻ ትደሊ ስለዚ ከም ሰብ ይስምዓካ እዩ
2: እስካ ዕልለና እቲ ዝስማዕ ክስካ ዕልልና ዝተፈላለየ ሕብረተሰብ ኤርትራሲ ተመሳሳሊ ተመክሮ እንዲ ዘለዎ ግን ከዓ ካብ ናብ ከዓ ናእሽቱ ፍልልያት ክህልዎ ይኽእል እዩ ኣብ ውሽጢ ክዘሎ ስከ ዕልለና
1: ኣብ ውሽጢ እንታይ መብለካ እዩ ስምዒት ኣለ ከም ሰብ ሓደ ምሰብኡ ምሰዲኡ ክትሪኦ ከለካ ሰብ ኢኻ ማለሲ ቅንኣት ክስማዓካ ክእል ግን እቲ ዝዓበየ ናፅነት ስለ ዝኾነ ነዛ መሬት ኣደልዲልና ንረግፃ ስለ ዘለና ሙሉእ ህዝቢ ኤርትራ ከዓ ናፅነት ኮይኑ ሳለኦም ሳላ ጀጓን ስዋኣት ክብለካ ከሎካ ሓበን ስማዓካ እቲ ሓበን ስለ ዝዓቢ ዝግበር ነገር ከዓ የለን ወላሕን ትገብሮ ነገር የለን ስለዚ እቲ ሓቢንካ ጥራይካ ክትነብር ዘለካ
2: እቶም ዘዕበይ ክስድራ ኸ
1: ኣብ ዘዕበይ ንስድራ ዓባይን ዝዕብያትኒ ንኣኣ ኣዝየ ዘፍቅራ የኽብራ እየ ከዓ እዚ ብሂወት የላ ንሳ እሳ ግን ከም ኩሉ ሰብ ሕንቂቓ ኣምሄራ ኣብ ዝብፃሕ ኣብፂሓት እኒኣ ኣነ ሕጂ መምህር ብዚ ግዜ እዚ ኣባሻውዓይ ዙርያ እየ ከዓ ኣባሻውዓይ ዙርያ ሃገራዊ ኣገልግሎት እየ ዋላ ሓንቲ ዝጎደለኒ ነገር የለን ሳስ ኩሉ ነገር ኮይና ዕብያትኒ
2: ኩላትናሲ ወለዲ ኣለውና ብሓጎታት ኣለውና ዓበይቲ ኣሕዋት ኣለውና ሕጂ ወላዲኻ ካብ ወላዲኻ ንእሽቶ ቃል ትደሊ ንእሽቶ ሓሳብ ትደሊ ኣዴኻ ናይ ኣደነ ገር ገለ ትብለካ እሞ ናይ ኣደነት ትወርስ ኣቦኻ ከዓ ገለ ነገር ብለካ ናይ ኣቦ ነገር ከዓ ናእሽቱ ናእሽቱ እንዳውረስካ እንዳተማእዘንካ ትኸይድ ኩላትና ደቅና ክነዕቢ ከለናስ እቲ ምዕባይ እውን ንባዕሉ ምግቢ ምቕራብ ኣይኮነን ኣብ ኣእምሮ እንዳህነፅካሎም ትኸይድ ኣሎኒ ደቅኻ እሞ ስለዚ እዚታት ብርግፅ ስኢናቶ ክትከውን ትኽእል እያ ምክንያቱ ከምቲ ክዕላና ፅንሓ ኣዴታትና እቲ ታሪክና ከምኡ ኮይኑ ማለት እዩ ስለዚ ንመንእሰያት ነዞም ሰምዑና ዘለዉ ተዓዘብቲ ከምዚ ንድሕር ዳኣ ኮይኑ ታሪክና እንታይ ኢና ክንገብር ዘለና ከመይ ኢና ክንከውን ዘለና
1: በቃ ካብዚ ንሰምዖ ዘለና ታሪክ ካብኡ ተበጊስና ንሕና ከዓ ካብኡ ንላዕሊ ክንከውን ማስ ኤርትራ ውስ ነናቱ ታሪክ እዩ ዘለዎ ኩሉስ ናቱ ታሪክ ኣለዎ ሕጂ ኣብ ዝኾነ ኣብቲ ዘለናዮ ፅፍሒ ግን እዚ መን እዩ እንታይ እዩ ከመይ እዩ ከይበልና ግን በታ ተዋሂባትና ዘላ ደረጃ ብኣኣ ንሰብ ንዝኾነ ሰብ ሓደ ዓይነት ኣገልግሎት ክንህቡ ትወለዶሲ ጥቡቕ ነገር ክወርስ ኣለዎ ማለት እዩ ማለሲ ውላድካ ገዲፍካ ምኻድ ኣረገውቶት ስድራ ገዲፍካ ምኻድ ከቢድ እዩ ኩሉ ነገር ከቢድ እዩ ከቢድ እዩ ሓሊፉ ምናልባት ሕጂ ናይ ዘረባ ክኸውን ይኽእል እዩ ኣብቲ ተግባር ግን ብጣዕሚ እዩ ከቢድ ብጣዕሚ እዩ ከዓ ዝስማዓካ ብዙሕ ዝስማዓካ ነገር ስ ኣሎ ስለዚ እዚ ከይከውን ንሕና ነቲ ሃገርና ሕጂ እቲ ናፅነት መፂ እዩ እቲ ካባና ዝድለ ነገር ግን ብግቡእ ክንፍፅሙ ኣለና
2: በዓልቲ ሓዳር ዲኺ
1: ደቂ ኣለዎ ክዶ ቆልዓ ኣላትና ሓንቲ ቆልዓ
2: እዋ ፅቡቅ ሕጂ ንጓልኪ እስኺ ንስድራኺ ኣይፈለጥክዮምን ካብኦም ዝኾነ ተመክሮ የብልክን ብዘይካ ታሪክ ካልእ ሰብኣዊ ነገር ዝወረስክዮ የለን ማለት እዩ ጓልኪ ግን እስኺ ኣለኺ እያ ምክንያቱ ኣቐዲሞም ዋጋ ዝኸፈሉ ኣቦታት ስለ ዘለዉ ከምዚ ትዕልያ ዶ
1: ወ ይዕልላ እየ ከመይ ዓብየ እንታይ ዓብየ ኩሉ ነገር ይዕልላ እየ ኮፋ ቢለስ ይነግረ እስ ከዓ ድሓ ናይ ኣጋጣሚሲ ኣስራይ ክፍል እያ ሕጂ በፂሓ ዘላ ድሓ ንትርዳእ ሰብ እያ ማለት እየ ኣነ ከዓ ድሓኒ ማለት ዘኽቲ መሳ ይብል ኒአ ንህለት እዚኣ ሓፍተ እያ ማለትሲ ኣደይ ፅቡ ጌይራ ዕብያትኒ የሕንቂቓ ሓፍቲ ኣላትኒ ካልእ ሓወይ ኣለኒ ብዙሕ ዝኽትምናስ ኣይተሰምዓንን ማለት እዩ እቲ ካብ ስድራ ክረኽቦ ዝኽእል ዝነበርኩስ

0: ዳርጋ ረኺበየ እያ
1: ብላ። ካብዚ እንታይ ኢና ክንርዳእ ንኽእል? ወለድና ዓበይቲ ኣሕዋትና ኣባ ሓጎታትና ተሰዊኦም ጥራይ ኣይኮኑን፣ ኣካሎም ጥራይ ኣይኮኑን ተሰዊኡ። ብዙሕ ነገር እዮም ኣሰዊኦም። ፍቕሪ ምስኦም ተሰዊኡ፣ ውላድ ምስኦም ተሰዊኡ፣ ዝተፈላለየ ነገር ክበፅሕዎ ዘለዎም ደረጃ ምስኦም ተሰዊኡ፣ ኣብ ውሽጦም ዝነበረ ሞያ እውን ምስኦም ተሰዊኡ እንድዩ። ስለዚ ነዚ ንከታተል ዘለና ብሓፈሻ ብሓፈሻ ከዓ መንእሰያት ኣፀቢቕና ክንርድኦ በዛ ኣጋጣሚ ላቦ ማለት እዩ ይቀኒልና።
0: እዚያ ቆልዓ እዚኣሲ ንኩልና ከመደታ ትፍልጠና ነይራ ኣብቲ ገዝኦም ሓፈሽ ድዋት ኮይንና ናፍትን ናፍትን ክንብል ከለና ማለት እዩ ታሓንቲ ስዕማታ ትኸይድ ታሓንቲ ስዕማታ ትኸይድ ኣይንቲ እያ ታዲኣ ኣይትፈልጠና ፍሉይ ሓለፋ ናያ ደስ ኣይነበራን ነቲ ኩሉ ፍቲ ከባቢ ዝነበረ ሓፋሽ ድዋት ደቂ ኣንስትዮ ከም ኣሕዋታን ኣዴታታን ኮይና ዝስማዓ ነይሩ። ኣስመረሲ ሓንቲ ካብቲ ደንደርቃ ማለት እ ምዝላቕ እንነበረሉ ግዜ ካብ ዓዲ ሓውሻ ፅላኣትና ተብተም እንዳበልና ከለና ልዕሊ ጓላስ ነየን ኣፍቂራ መስለካ ንጓላ ገዲፋ እንድያ ዋየ ነይረና ኣብ ኣስመራ ዝቕመጣ ትፅሑፍ ወረቀት ሕጂ ተረሲዑ ረሲዕናዮ ኣብ ገዛ ንዝግብ ከድና ክንወፅእ ንዓላ ማለት እዩ ዘውዲ ኢላ እኒዎ ሱ ናይ ዘንዋዮ ሽም ኣብ ገዛ ገዲፍ መፅእ ኣለኹ እንታይ ክንገብር እሞ ንኸድ ነምፃዮ ንምት ክልቴና ናድ ሓጂ ብፆትና ቤ ሒዞም ነይሮም ኣብዘን ታንኪ ናይ ዓዲ ሓውሳ ማዕበር ሓርበኛ ኣብኣ ሒዞም ነይሮም ድፋዕ ንሕና ካብ ዝግብ ንመፅእ ኣብኡ ክንሓልፍ ክተ ዘለና ንረኽቡና ሕጂ ሓደ ወዲ ሓደ ሓውሻ ፅንዓና ወረደ ፀጋ ይትበሃል ናበይ ክንገለ ኢልና ተጋዳላይ ዋ ከምዚ ኣላሃና ሞ ከነምፃ እሞ ፀላ ኣትይዎ እንድዩ ፀላ ፍርቂ ዓዲ ኣትይዎ ገጾም ካ ኣብታ ጥቃበ ተክስያን እያ ቤን ንእተዋ ሕጂ ብማእኸል ዓዲ ክንሓልፋ ይንኽእልኒ ኢና በዚ ሕጂ መቐበር ናይ ዓዲ ሓውሻ ኣሎ ሩባሩባ ኣሎ ብኡ ተጠዊና ነተን ወረቐት ኣውፂና በታ ዝነበርናያ ተመሊስና ሕጂ ሕሰቦ ጓላ ከምዚ ምሻላከ ውሊዳ ታምር ወላ ሓንቲ ልዕሊ ዝኾነ ልዕሊ ጓላ ግን ነተን ስዋኣት ከይስዋኣ ኣስመራ ዝነብራ ሓፋሽ ድዋ ተዋሃዮታት ንኸይጥቃዓኣ ንዕአን መስዋኣ ተኸፊልና እታ ወረቐት ብሰላም ኣውፂና እያ ማለት እዩ። ኣስመረት ንፍዕቲ ንፍዕቲ ናይ ንፍዓት ንፍዓት እያ ነራ ኣዲኣ ናይ ብሓቂ ከምኣ ክትኮነላ ጓላ ከዓ ተስፋ ንገብር ማለት እዩ።
2: ዓሊምና ብርቓት ክንወፅእ ከለና ወዳ ፈወርቂ ምስ መረቐና ኣብ ሰውራ ገይረን ተቓሊሸን ዝተዓወታ ሰውራ ከም ወዲያ እዩ እሞ ብብዙሕ እተዓፃፅፈ ከዓ እስኻትክን ይኽን ከምቲ ናይ ሰውራ ከም ወዲያ እተዓወቶ ከተዕውቶ ትኽእል ስኽን ብኩሉ መዳይክን ብንቕሓትክን ንኹን ብተመኩረታትክን ንኹን ተጋደልቲ ይኽን ፀኒዕኽን ሕጂ ከዓ ክትቃለሳ ይኽን ኣብ ነውሰ ከፍ ኣብቲ ሰዓት እትሲ እንደይተበፅሐ ክፍልታት እንደይተበፅሐ ሓይልታት ሓይልታት ክደፎ ብብዝሒ ኢና ፈሲስና እዩ። ኣነ ሓንቲ የ ንስድራይ ኣብታ ሰዓት እያሲ ኣያይስ ንዓይ ምስ ወለደ ኣይወለደን ምክንያቱ ኣቦይ ክንድደይ ክንድቦይ ኮይኑ ይዕብኒ ሓፋሽ ውድባት እዩ ውፉይ ሓፋሽ ውድባት እዩ ናይ ብሓቂ ከኣሱ ማለስ ብኩሎም ሰኣነ ማእኺል እየ ዋላታዊ ሞይ ሓያል ንብርያ ስጋብ ሕጂ ድላይ ሞተትን ኣየይ ግን ተሰዊ ብፈንጂ ኣብ ዓዲ ሓውሻ ምስ ጓሉ ብድሕረይ ዝተወልደት እንዳኸድና ንሳሐን ወሊዳ ላ በይን ሓፍቲ ላትክ እናበላኒ ኣይረክዋን ገፃ ከይድና ምስኡ ግን ዋል 4ዕተ ዓመት ደ ጓል ሓሙሽተ ዓመት ምስ ኮነት ብፈንጂ ፀላ ይቀትልዎ ማለት እዩ። ኣየይ ብጣዕሚ ሓያል እዩ ኣብ 77 ኣብ 78 ኩናት ኮይኑ ፀላ ወፊሩ ኣብ ገምገም ኮይኖም እንዳሃደም ህዝቢ ብጥይት ዝቐልብዎ ዝነበሩ ኣምሓራይ ብእምኒ ርእሲ ሃሪሙ ኣውዲቕዎ ነታ ብረት ኣልዒሉ ደጊምዎ ንዑ ንዑ ሒዙ ንዓ ነታ ብረቱ ሒዙ ኣብ ሰለስተ መዓል ተጋደል ተረኺቡ ነታ ብረት ሂብዎ ብጣዕሚ ሓያል እዩ ነይሩ ማለት ስ ኩለን ዘን ኣሕዋተይ ይፈልጦ እየን ብጣዕሚ ንፉዕ እዩ ብናይ ፈንጂ ፀላእ ከዓኒ ኣብ ማእኸል ዓዱ ምስ ጓሉ ኣብኣ ከዓ ሞይቱ ማለት እዩ። ካብ ግንዳዕ ክመልሰኒ ኢሉ ኸይዱ እስኻ ሓንቲ ስክትከዲ ኢልኒ ኣነ ንእስካ ብክመብራት ጓል ኢልኒኖ ኣነ ክኸይድ እየ ምስ መን ክተርፍ ኣሕዋተይ ደቂ ዓደይ ኩለን ከይደን ምስ መን ክተርፍ ኢልዮ እሱ ካብኣ ተመሊስ ዘይትርስዓኒ ሓንቲ ዘይትርእሲ ያይ ክንልከ ዘይትርእሲ እንክበል እዚኣ ኢሉ ሂብኒ ነታ ዘይትርእሲ ከመይ ጌርና ዳ ክንስከማ ሕጂ ክንጓዓዝ እኒና ኢልና ንኩላህና ተለኺና እያብኣ የለን ርእሲ የለን ቆሪፅና ኢና ትርእስና ሕጂ ክሳብ ሕጂ ተመሊሰ ነያይ ዘይምርካበይ ብጣዕሚ ደይምዕላለይ ብጣዕሚ ስማዓኒ ናይ ብሓቂ
1: ስማዓኒእወ
2: ሕጂ ኣነ ብርጌድ ሓሙሳን ሓደን እየ ተመዲበ ፀጋ ማንጁስ ዝብልዋ ነይራ ቤትናምያ መፅያትና ንእሽተ እያ ኣዝያ ንኣሽቲ እያ ንሕና ንኣሽቲ ንውፃእ እምበር ምስኣ ኣይንዋዳደርና ብጣዕሚ ንእሽተ እያ

ማለት ምሳይ ትቐርብ ኣብ ጋንታ እንድያ ካብታ ጋንታ ግን ናባይ ትቐርብ እናቐረበት ብጣዕሚ ፍቕራት ኮይና ፍቕሪ ሕድርና በቃ ሕጂ እንዳኸድና ንጓዓዝ ኣብ ኣኼባ ዘይትብሎ ይብላን ስምዓ ኣቱም ብፀተይ ንእሽቶ እያ ክንጋደል እምበር ክንወልድ ክንጠንስ ክንሓርስ ኣይመፀናና ንሕና ክንጋደል ስለ ዝመፀና ንጋደል ኣትን ክትምርዓዋ ተሓስባ ኣትን ክትወልዳ ተሓስባ ከይትሓስቦ ትብል እወይ ሓቃ እብል ወዲ ሃይለ መራሒ ዓይልና ሕጂ ተሰው ብዛ ገዜ እዚኣ ሕጂ ተሰው እዩ ሓቃ እዛ ትብላ ፀጋም ኣንጁስ በቃ ኣብ ልቢ ክንሕድር ኣብል ራብዓይ ሓምሻይ ወራር ተወዲዩ ናብ ሻድሻ ወራር ምድላው ክኸውን ኣትግረ ራሕ ዝበሃል ቦታ ንኸይድ እሞ ውሽጢ ከምዚ ዝበልኦ ስለያ ዝሓልፍዎ ሓንቲ መስርዕ ተሓድሩ ኩሉ ግዜ ኣሎ ክሻፋ እዩ ኣይወፁን እዮም ኣብኡ እዮም ንኸዱ ሕጂ እታ መስርዖም ኣብኣ ትኸይድ ትመራሕ መስርዕ ጋንታኻ ናይ ጋንታ መስርዕ ሓኪም ከዓ ምስኦም ኸይድ ምክንያቱ ክውጉእ ክእሉ ክስውኡ ክእሉ ኢሉ ኣብኣ ኸይዱ ማለት እዩ ሕጂ ጓዲ ኸባቢኣ እዩ ሳ ጓል ደቂ ምሓረ ኸባቢኣ ብጣዕሚ ትቐርቦ ምሻለኪ ሓወ እዩ ዚ ዓይነቱ እዩ ትቐርቦ በቃ ማንጁስ እያ ፍትውት እያ ብኩላና ፍትት እያ በቲ ብርጌድ ሓምሳን ሓደ ሲ ብጣዕሚ እዩ ፍትውት እያ ሕጂ ከምኡ እንዳበለት መቸም ኮይኑ ናይ ክስታይ ነገር እዛ ቆልዓ እዚኣ ንእሽቶ እያ ትፈልጦ ነገር የላን ኣብ ኩሉ ከዓ የላን ኮይኑ ምጥቃስ ኣሎ ብሓንሳ ዝኾነ ኮይኑ መቸም ጥንስዕ እዩዛ እዛ ቆልዓ ምሻለኪ ገፊሕ ዝጎላ ኩሉ ነገር ኣቲ ፀጋ ረጉት ክንበር ይብላ በቲ ከዓ ኢሎም ማ ኣለዉ ተሓቲታ ኣላ እምባ እንትሕ ከመይ ኮይነ ረጉደይ ጎቢ ዝኸውን ክትጉብስ ከለካ ትረጉድ ኢኻ መስለኒ ትብለኒ እወይ ግን ክንዲዚ ስንድዒ ረጉት ክጥብካ ውፅኢ ኢና ሕጂ እንደ ትጉብዝ ዘሎ ክሸልቃ ሓፍተይ እንታይ ዳኣ እሞ ክጉብዝ እየ እምበር ትብል እዋ ኢለ ድሓር ሓቲቶም ምስ መለስዋ ናብቲ ቦታ ትኸዶ ንሸልቂ ሲ ሓደረ ክሸልቂ ሓፍተይ ንኸይመውት ጉዕ ስለድለይ ትብለኒ ጉዕ ነይርና ንሓምሳን ሓደን ቆፈርቲ ብርጌድ እዮም ክጉዕቱ ማዓትዮም ጀርዲን ካኣልዎ ኣብ ድኸድዎ ጀርዲን እዮም ድገብሩ ካብኡ ጉዕ ዝመስተላ ምግቢ ኣብይዋ ምግቢ ዋላ ሓንቲ ትበልዖ ነገር በታ ጉዕ ሓንቲ ኩላ ሰተበሊዓ በቃ ፀጊባ ኣላ ሕጂ ትመፅእ እስቲ ብፃያ ንካድር እፅዋዕ ካድር ክኸዱ ሻድሻ ወረርካ ኣዳሎ እዩ ዘሎ ከይዱ ወፂ ካብኣ ኣብኣ ገዲፉዋ ንማንም ኣይነገረን ኣይነገረላን ፈሊጡዋ ግን ኣሎ ንሕና ድፋዕ እንዳወፃና ይኸይድ ነይሩ እንታይ ይብለኒ ሾልቂ ይብለኒ እየይ ፀጋ ሕማቐላ ሓደ ራኺ ንፀጋ ተኻናኸኒ እያ ብለኒ ተኮይና ይብሎ እንታይ ዓሶ እያ መስለኒ ሓሚማ የምልስ ኣሎ ተምላስ እንዳምልሰት የገድፉ እያ እታ ጉዕ ዝበለት ከዓ ሓደ ራኺ ስጋብ ኣብኣ ካብኣ ድወፁ ሃብ እያ ብለኒ ማለት ብውጥራ እያ ምግቢ ትበልዕ ኮይኑ ወፂያ ሓሚማ ተባሂሉ ሽዑሱ ምስ ከደ ኩሉ ጭንቀት ኣለዋ ትሓምም ማለት እዩ ሓሚማ ትወፅእ ካብቲ ውሽጢ ምስ ወፀት እዛ ቆልዓ ትሕተት እሞ ኣኒ ዋላ ሓንቲ ዝፈፀምክዎ ነገር የለን ጠኒስ ክልኽ ይብላ ማሓቐልነት ሓይሊ ወዲ ሃይለ ነብሲ ርሓም ጠኒስኪ ይኽብል ኣኒ ዋላ ሓንቲ ዝፍፅሞ ይብለይኒ ንባዕለይ እንዳተመካዕኹ ንባዕለይ እንዳማዓትኩ ከመይ ገይረ ክጠንስ እዛ ግዜ ትርእ ኣለኹ ወራርያ ትመፀና ዘላ ሻድሻ ወራር እዛ ቆልዓ ብዚኣ ከይተርፍ ኢሎም መቸም ኮይኑ ተበጊስና ከምኣ ኢላ ኮላ ማለት እዩ ስርያ መዕጣቂ ኣብይዋ ካልእ ስረ ተቐይርላ ኣይኣኸላን ናቕፋ ምስ በፃሕና ትረፍብ ዝብልዋ ፍፁም ኣይተርፍን እየ ትብለኒ ኣይተርፍን እየ ኢላ ኣብያቶም ትረፍብ ለክለኹ ኢሉ ክቐፅዓ ዋላ ተበል ፍፁም ንሕጊ ልዕሊ ሰብ ትፈልጣ ሽዑ ግን ኣብያ ምክንያቱ ናብ ወራል ንኸይድ ስለ ዘለና ትፈልጥ ዘላ ሳልሳ ግንባር እዩ ክንኣቱን ፀላኢኹም ብሰለስተ ሸነ ክመፀኩም ኣሎ ክብሉናን ሓንቲ ኣይበላዕና ኣይሰተና እሳ ከምኣ ኢላ ያ ደላ ፀጋማንጁስ ብላ ኣቑሑት ሓልው ክብሉ ክዮም ኣብዚኣ ንብረትና ክንጎድፎ ኢና ፀላእ መፂ እዩ ኣብዚኣ ተረፊ ይብላ ኣይተርፍኒ ሸልቁ ሓፍተይ ኣነ ክስዋዕ እየ ዝደሊ ኣነ መስዋዕት እየ ዝመርፅ ከምኣ ከይትብልኒ ትብለኒ እሞ ድሓን ሕረተኢሎም ክስ ኢላ ተበገስ ኮይኑ ድሕርና ኣርኪባትና ማለት እዩ ዝባን ወፂና ሕማቕ ይፀኒሕናት ቦታ ስለዘይፈለጥና ግሞ ኮይኑ ብጣዕሚ ሕማቕ ነይሩ ካብኡ

0: ተወረድና ብህይወታ ፀኒሐትኒ ከምዚ እንዳበለት ዝኩሉ ወራር ተወዲዩ ሻዲሻ ወራርሲ ተወዲዩ ደድሕሪና ገተት እንዳበለት ካብኡ እኒው ናቕፋ መፂና ተሓይሊ ተምስተኾነ ንናቕፋ መፂና ኣብ ናቕፋ ሽዑ ብሕጊ ውረደ ተባሂላ ተወሪዳ ሰብ ገይሮም ምስ ሰደድዋ ወዲ ኣለም ድበሃል ኣሎ ሕጂ ኣብ ዘሎ ምሳና ንሓሙሳን ክልተን ሒዝዋ ክሂድ ሒዝካ እያ ምስ ተባህለ ሒዝዋ ከይዱ ኣብ ናቕፋ ምስ በፅሐት ኣሽኪዓቶ 17 ንኸይተ ኣቱ ካብኣ ሃዲማ ገምገም ድፋዕ መፅያ ንደንደን ገዝ ካብኣ መሊሱ ከ እሱ 17 ኣትያ ኣብ 3 መዓልቲ ሓሪሳ በዚ ሓሪሳ የለን ከዓ እሱ ካድሪ ከይዱ ከዓ ሻድሻ ወራር ከዓ ብበዓል ደንቦ ቤት ይሳተፉ ኣሎ ኣይተሰውአን መፅኡ ምስ መፅ ሓቲቶ ሞ እሱ እዩ ካልእ ዝቐርብ የለን እወ ኢሉ በቂ ከምዚ ኮይነ ምስ በለ እዚ ከሎ ሓሪሳ ኸ ንሕና ሓልሓል እንዳተበገስና 17 ወሊዳ ን17 ተደይኮትኩ ኢላ ካብ መገዲ ተመሊሳ ካብኡ መሊሶም ድፋዕ ምስኣብኡ ምስእተውዋ 17 ንሕና ከይድና ትወራር ተወዲኡ ኢላ ኢላ ከዓ ኣብ ኩነታት ባረንቱ የዕብየ የጓለ ኢላ እሱ ኣብ ሰላሕተ ወራር ኣይተረኸቡን ከይዲ ግን ርእይዋ እዩ ኣብ ሰላሕተ ከዓ እሱ ተሰው እዩ ብድሕሪ እሳ ከዓ ኣብ ኩነታት ባረንቱ ኣሃዳ ኸ ኣተወት ብኣየር ተሰው እየን ብዙሓት ብኣተዋ ነይረን ኣብኣ ተሰው እያ ሕጂሲ ታሪክ ብፍላይ ንደቂ ኣንስትዮ ሓያል እዩ እዘን ዘለኽን ደቂ ኣንስትዮ ካባና ክትምሃራ ትኽእላ ሓያላት ክትህልዋ ትኽእላ መሊሽክን ግን ንሓይልኽን ሓይሊ ወስኻሉ ነዚአን ዘክረአን ንኣሽትየን ቆልዓያዛ ድብለክን ትሰውያ ዘላ እሳ ግን ሕጂ ሓንቲ ወሊዳ ሓድጊ ገዲፋ ናይ ክልቲኦም ኣብ ደቂ ኣምሓረይ ኣምሁር ዝበሃል ቦታ ኣላ
1: ዝኸበርኩም ተኸታተልትና ነዚ መደብ ትከታተሉ ዘለኹም ብመልእኹም ብፍላይ ድማ መንሰያት እቲ ታሪክ ትዕላል እቲ ዛንታ እቲ ጅግንነት እቲ መስዋእቲ ከምዚ ትከታተልዎ ዘለኹም እዩ እዚ ኩሉ ዝተፈፀመ ምርጫና ኣይኮነን ኣይምደለናየን እውን ካብ ኮነ ግን ብፍላይ ብፍላይ እቶም መንእሰያት ዕድለኛታት ኢና ምክንያቱ ታሪክ ምህላው የማእዝነካ እዩ ታሪክ መሪሕ እዩ ስለዚ እቶም ነዚ ታሪክ ድፈፀሙን ኣብቲ መድረኽ ድወዓሉን ድነበሩን ዓብዪ ሃስያ እኳ እንትኾነ ንዕና ንመንእሰያት ግን ኣገዳሲ እዩ ምክንያቱ ፃዕረን ተወፋይነትን ወለድናን ኣቦታትናን ኣባሓጎታትናን ዓበይቲ ኣሕዋትናን ኣዴታትናን ንፈልጥ ነዚ ፈሊጥና ከዓ ንምእዘን ኣብ ሃገርና ሓላፍነት ህልወና ማለት እዩ ዳርጋ ብዙሕ ግዜውን ሒዝና ክንዲና ንእሽቶ ንእሽቶ ዝተረፈና ነገር ተልዩ ኣሕፅራ ሕፅር ኣቢልና ፅሙቕ ፅሙቕ ኣቢልና ነዚ ምውርራስና ከዓ መደምደምታ ክንገብረሉ
2: መምሃራና ደቅና የዕዋትና ኩሉ ኣብ ንኡሰከፍ ሰብ ኣብ ቅድሚ መፂኡ ምፅዋር ስኢልና ፀኒሕና ዝኾነ እዚ ንብዓት ወይ እዚ ሕንቕንቕ ምባል ናይቲ ዘሎ መስዋእት እዩ ዓብኡ ከዓኒ ነቲ ብርሃን ደምፅዎ ከም ሽምዓ ኮይኖም ድመኸኹ ንዕኡ ኮምፔር ምስ ገበርካ እያ ከዓኒ ትደዓዓስ ሞ ሜልሽካ እቲ ሂወትካ ትሰርዕ ትቕፅል ስለዚ ኣነ ሓንቲ ከም ኣብነት ክጠቕሳ ዝደሊ 83 እዩ ኣብቲ ዕላል ክናቱ 83 እቲ ዝነበረ ኩነታት ፅዕፅዕ ኩነታት እቲ ዝነበረ ፅዕፅዕ ኩነታት ካብ ክፍልታት ተዋፂኢና ከቲትና ነርና ሓንቲ ተዘክሮየ ከምፂ ካብቲ ንኸተትናዮ ማለት እዩ ምስ ከተትና ምዞም ባህሊ 44 ዝበሃሉ ምስኦም ኢና ኣቲና ስሩዕ ተዕሊምና ወሲድና ስሩዕ እቲ ክግበር ዝግብኦ ተገይሩ ማለት እዩ ኣብቲ ኩነታት ኣቲና ኣብቲ ኩነታት ምስ ኣተና ብቐጥታብ ኩናት ኣይኣተናን እቶም ካብ ክፍልታት ተዋፂና ድመፃና ውግኣት ምምላስን ኤምዳድ ምድያብን ኣስቤዛ ወይ መግቢ ምድያብን ማይ ምውራድን እዩ ነይሩ ስራሕና እቲ ዝዓበየ ስራሕና ሓንቲ ካብቲ ተዘክሮ እየ ክዝክር ስለዚ ነቶም ውግኣት 4 ሰብ ኢና 2 ደቂ ኣንስትዮ 2 ኣወዳት ብስረቸር ጌርና ሓንቲ ጉዐይ ትበሃል ማለት እዩ ቁሞታ ብጣዕሚ ካብ ዘውድት ነዊሓ ሽደንያ መንእሰያ ኩሉ እንትና ውሽጣዊ ፅባቐያ ግዳማዊ ፅባቐያ መግለፂ ይብሉን ሓንቲ ካብተን ውጋኣት ማለት እዩ ንዓ ተሰኪምና ካብ ወድጋን እንታሕቲ ወሪድና ኣብተን ማኻኝ ዘለዎ ምስ ወረድና

0: ሓንቲ ካብኣቶም ኣነ ማለት እዩ ሕፃተይ ገይርላታ መኪና ብዙሓት ድታሰየ ውጋኣት ሰቂሎም ማለት እዩ እዛ ጉዐይ ትበሃል ብፀይቲ ኢንፊጂን ተገይርላ ኣብ ዶሚንያ ተሪማ ነራ ከይትግረሙ ክፍልታት ከለና ንፋለጥ ኢና ፅቡቅ ገርና ማለትሲ ካብኣ ናብኣስ ኣሎ ገለ ትስማዓካ ስለዚ ኣብ ዶሚን ስለ ዝኾነት ማይ ክትሰቲ ይብላን ተባሂሉ እታ ኢንፊጂን ከዓ ሓዝያ ተባሂል ኣነ ማለት እዩ ሳብ ዝደቂሳ ኣነ ኣብ ላዕሊ ኮይኑ እታ ኢንፊጂን ከምዚኣ ገይራ ክትወርድ ኣለዋ ብዚኣ ሕዛ በዚ ሓንቲ ኢደይ ይጠውያ ብዚኣ ሕዛ በዚ ሓንቲ ኢደይ ይጠውያ ኣብ መጨረሻ እታ ኢንፊጂን እጠው ኢላ ጠጦ ምስ በለት ነቲ መራሓ መኪና ወራልያ ነራ ይሃርሞ ማለት እዩ በቲ ላዕሊ ይሃርሞ እዛ ኢንፊጂን ትኸይድ የላን ወሪዱ ይርያ ማለት እዩ ጓላንቶኒ ትሰውያ እንዲ ያብለኒ ማለት እዩ ሓደ ካብቲ ተዘክሮ ማለት እዩ ነዛ ስውእቲ ክንቀብራ ይከኣልና ንውጋኣት ክበፅሑ ኣለዎም ውጋኣት ገረግራ ኣስመራ መፂና ካብ ገረግራ ኣስመራ ንሓሊበት መፂና ኣብ ሓሊበት ተቐቢራ ማለት እዩ ምስቶም ውጋኣት ሒዝና መፂና እዚኣ ይዝክር
1: ስለዚ ካብዚ ብምብጋስ እዞም ደቅና ከዓ ከም ናትና ክትወርሲ የ ድደሊ እሱ ጥራይ ደይኮነ ኣብ ደደለኹምሞ ኣገልግሎት ዘለኹምሞ ኣብቲ ተገልግልዎ ዘለኹም ቦታ ወይ ኣሃዱታት ብቕንዕና ህዝቢ ከየመላለስኩም ክተገልግሉ ጥራይ ኣነ ዝደሊ በርከ እዚ ኩሉ ቤት ፅሕፈታት ንሪኦ ኣለና ምስለኒ ኣብዚ ተመርኪስና ቅያስ ሕድሪ ስዋኣትና ወሪስና ክንብል ቲ ኮይንና ኮ እቲ ህዝቢ ብግቡእ ከተገልግሉ ክትክእል ኣለካ ኣነ እዚኣ ጥራይ ሓደራ ክብለኩም ደሊ ከማኹም ወረስቲ ሕድሪ ከምቲ ናትኩም ከተወርሱ ከዓ ይላቦ
2: መንእሰያት ኣብ መስመር ኩላህና ኢድንኢድ ተተሓሒዝና ብዝብላዓለ መንገዲ ክንሰርሕን ክነድምቆን ኣለና የ ዝብል ሕድሪ ሓደራኹም እዛ ትብለፅ ዝገለፀታ ንባዕላ ሓንቲ ዓባያ ርእስቲ እያ የ ዝብል ኣነ እወ እዛ ሃገር እዚኣ ብሃበት ተረኽበይ መፀትን ስድሪ ንስድሪ ተትዕቀን ሰማእታት እዩ ዘለዋ ስድሪ ብስድሪ ስለዚ ነዚኦም ክነቕስኖም እንድሕር ኮይንና ክንምሃር ኣለና ሃገርና ክነኽብር ኣለና ኣብ ቤት ፅሕፈታት ድረአ ነገራት ወጊድ ክበሃል ኣለዎ ሞባይል ሒዝካ ንተገልጋላይ እንተደኣ ክስታይ ክትገብር ኮንካ ስምዒቱ ትፈልጠሉ ኢኻ ኣደስው ኣደ ክልተ ስውኣት ክትመፀካ ትኽእል እያ ብኦፊስ ነዚኣት ብግቡእ ዶ ትርዳእ ኣለኻ ነዚኣ ተረዲእካ ክትምልሰላ ደለኻ ብዛዕባ ወዳኻይ ተስተንትን ብዛዕባ ጓላኻይ ተስተንትን ስለዚ እዚ ኩሉ ተደማሚሩ መጀመርያ ንሕና ነዋራርስ ካልኣይ መንእሰያት ሰዓቡና ኣነ እዚኣ ጥራሕ ሕድሪ ክብል ዝደሊ ህዝብና ነገልግሎ ኣገልግልና ኸዓ ኣብ ዝግባእ መስመር ንኺድ ሞ ጽላእትና ኸዓ በዚዮም ንሰዓሩ
3: እስኹም ከማን ሕድሪ ተሸኪምኩም ካብ ወዳ ድብሪ ሽም ሒዝኩም ነዚ ኩነታት እዚ ኸተብሉ ተበገስኩም ሲ ንሕና ኣብ ጎንኹም ኮይና ኣጅኹም ኢና ኸንብል ፍረ ናይቶም ዝሓለፉ ከዓ ንሕና ጥዒት ኤርትራ ማሲ ንጹህ መንእሰይ ክንተክል ቅድሜና ፅሒና ኣለና ንሕና ተኪእናየን ብድሕሬና ካ ዋርሳይ መፂኹም ኣለኹም ነዚ ብኸመይ ክኸውን ከም ዘለዎ ሓቀኛ ኤርትራ ከመይ ገርና ክንረኽባ ከም ዘለና ሕድሪ ናይቶም ብፆትና ክንሽከም ከም ዘለና ኣብ ትሬሳ ናቶም ጠስጠሰ መሬት ኢና ጥጠው ኢልና ዘለና ኣብኡ ኮይንና ከንታይ ክንገብር ኣለና ሕድሮም ተሸኪምና ሲ ናይ ካልእ ናይ ካልእ ሓሳብ ዶይኮነስ ብዘለና ዓቕሚ ክንምክት ከም ዘለና ክንራዳዳእ ከም ዘለና የሕሊፍና ክንወሃብ ከም ደይብልና ንዝኾነ ነገር ከተፀብኦታት ከ ከመይ ገርና ኣብ ረብሓና ውፅኢና ክንምዕድን ክንመክርን ክንውደብን ከም ዘለና እየ ዝብል
4: ኣብዛ መወዳእታ እኳ ናብ መንእሰያት እንዲኸን ፀቐጣ ኣቢልክና ኣላ ኣነ እውን ሻቅሎት ዘለክን ኮይኑ ስማዓኒ ሞ ከም ብሓፈሻ ኩሎም መንእሰያት ኮይኑ ከዓ ወዲ ሰብ ብባህሪ ንቡይ ዝመስል ንሓዊ እዩ ዝመስል ነድያያ ትመስል ንሕብረተሰብ እዩ ዝመስል ሰብ ንታሪኹ እዩ ዝመስል ንባህሉ እዩ ዝመስል ሕጂ ንሕና ቶም ናእሽቱ ወለዶ ከዓ እዚ ከተዕላና ፅናሕኽንን ካልእን እንድሕር ዳ ኮይኑ እቲ ዛንታ ካብኡ ኣይንወፅን ኢና እስዩ ሓቂፍና ዘሎ ንዕኡ ኢና ንመስል ንዕኡ ኢና ነገልግል ስለዚ ኣጀኹን በዚ ስኽፋ ይበልክን ክብል ደሊ ኩላትና መንእሰያት ከዓ ዝዕላልን እዚ ሎቦዋን እዚ ታሪክን ክንሰምዖ ስለ ፀናሕና ኣብ ልብና ሕድሮ እንዳበልና ነዚ መደብ ክውን ክኸውን

ዝወደቡ ኣባላት ካድር 78 ዞባ ማእከል ኣዚና ነመስገን ከምኡ ውን መደብና ክሳብ ንውድእ ብዓቕሊ ዝተፀመምኩምና ኣብዚ ምሳና ዘለኹም ውን ይቕኒልና ብፍላይ ብፍላይ ከዓ ኣባላት ካምቦድያ ገለ ካብ ኣባላት ካምቦድያ ማለት እዩ ኩላትክን ኣብዚ ምሳና ዘለኸን ነቲ ዝሓለፈ ታሪክ ክትዕላና ምኽኣልክን ኣዚና ኢና ነመስግን።

ባርክስ ዝኸበርኩም ተኸታተልትና ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ኣብዚ ንክልተ ሰዓት ክቕፅል ፅንሐት ትሕዝቶ መደብና ንስለ ምክታልኩም እናመስገና ምስ ሰኣላይ ዮሃንስ ዮሴፍ ብምዃኒ ምስኹም ሓቢረ ፅንሐ ምስ ዝቕፅሉ ትሕዝቶታት መደባት ኤርቲቪ ሰላም መዓልቲ

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ኣብ ናይ ሎሚ መደብና ምስ ድሕነትን ጥንቀቐን ዝተኣሰር ትሕዝቶ እዩ ክቕርብ ከነተክረሉ ዝመረፅና ኣብ ሞያዊ ዕዮታት ፅርበት ሓፂንን ዕንፀይትን ይክኸውን ኣብዚ ዝተጠቐሰ ሞያ ዝነጥፉ መንእስያት ብፍላይ ድማ ትሕቲ ዕድመ ሰራሕተኛታት ብሰንኪ ኣብ ስራሕካ ኣድህቦ ጌርካ ዘይምስትውዓል ድሌት ዘበገሶ ተህዋኽ ርእሰ ምትእማን ዘበገሶ ሸለልትነትን ካልእን ዝጠንቁ ዝፍፀም ተደጋጋሚ ጌጋታት ዘውርዶ ሳዕቤናትን ቀሊል ኣይኮነን ንሎሚ ናብዘን ኣቐድም ኣቢልና ዝጠቐስናየን ናይ ፅርበት ዕንፀይትን ሓፂንን ተንቀሳቂስና ዘዳለናዮ መደብ ክኸውን ሰናይ ምክትታል
1: ከም ኣርእስቲ ተላዒሉ ክዝረበሉ ንና እውን ንድልዮ ነበርና ነገር እዩ እዚ ሎም እንዳበዝሐ ዝመፅ ዘሎ ኣብ ሞያ ትካላት ዘጋጥሙ ማለት እዩ መስሊ ኣብዞም ዝበዝሐ ግዜ ኣብዞም መፈለኛ ፅርበት ዕንፀይቲ ፅርበት ሓፂን ተርኒተረ ዝበሃል ካልእ እውን ኣብዚ እንዳ ፎርኖታት እዚ መውፅኢ ቅርፂ ዝመፀ ብዲናሞ ሰርሓ ቀደም ማንዋል ዘመራ ሕጂ ከዓ ብዲናሞ ሰርሓ መፅን ዘሎ ማሽናት ምስ ተሓሓዝ ብዙሕ ሓደጋታት ይመፅ እዩ ማለት እዩ ስታስቲካ ክንሪኢ ከለና ኣብ ዓመት ካብ 223425 ብልክዕ ብክስታ ክንሕዞ ጀሚርና ክፅናዕ ስለ ዘለዎ ና ክንሕዞ ጀሚርና ኣብዚ ድማ ኣብ ዓመት ካብ 614 ስጋብ 921 ዝኸውን ሓደጋታት ምስ ናይ ሞያዊ ኣብ ሞያዊ ትካላት ዘጋጥሙ ማለት እዩ ሓደጋ ጋጥመና ማለት እዩ ሕጂ እዚ ክንብል ከለና መዓልታዊስ ካብ 2 ስጋብ 4 ግዳያት ኮይኖም መፅሎም ማለት ብምሰንኪ ናይ ማሽን ሓደጋታት
0: ሞያ ምውናን ኣገዳስነቱ ልዕል እዩ ይዕበይን ኣስሞያ ሰሪሕካ ተበርክተሉ እንተኮይኑ ካብቲ ፀባይ ዘናግፈካ ነብሰ ምዕባይ ከም ተዕቢ ዝገብርን ክብሪ ዘውህብን እዩ
2: እቲ ኩሉ ዝስራሕ ዘለዎ ኣብ ዓለም ሕጂ ትሪኢ ኣለኻ ብዕንጨይቲ ገዛ ተደለኻዮ ፈለኛም የደሊካ ማዕፆ ክትሰርሕ ኣርማድዮኻ ዓራትካ መደቀሲኻ መፀባበቕኻ ናይ ኩሉ ነገር ክትሰርሕ ዕንጨይቲ ፈለኛም ፅርበት ዕንፀይቲ ብፅርበት ዕንፀይቲ ዝተበለፀ ወይ ዝወቀበ ነገራት እዩ ዘድልየና ሳኻ ክሳብ መዋል ህወትና ንሕና ጥራሕ ደይኮነስ ነይሩ ኣሎ ክህሉ ኸ እዩ ስለዚ ፈለኛ ሞ መዳርግቲ ደይብሉ ስራሕ እዩ ብዝተኻለ ነቲ ዝፈልጦ ፈልጦ እዩ ነቲ ዘይፈልጦ ከዓ መቆረቱ ክፈልጥዎ ባህብለና

0: ሰባት ፍልጠት ቀሲሞም ተማሂሮም ሞያ ይውንኑ ብልምዲ ኮነ ብተመክሮ ኣብ ዝላዕሊ ደረጃ ዓብዪ ስራሕ ዝበፅሑን ከምኡውን ካብ ናይ ወለዶምን ኣሕዋቶምን ተመክሮ ስራሕ ደሊቦም ኣብ ዝተፈላለየ ዕዮ ዝነጥፉን ክእለቶም ዘንፀባርቑን ውሕዳት ኣይኮኑን
1: ዋ ኣነ ኣብ ብህፃነይ እንደጀሚረት ስራሕ

0: ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ናይ ኣቦ ሓጎይ ስራሕ ስለ ዝነበረ ኣብየ ተማሂረ ዝያዳ ሕጂ ጎኒ ጎኑ ጥጥቃ ካበየ ጅምር ካብቲ ኣስራሓ እዩ ኣቦ ሓጎይ ብጣዕሚ ጥንቁቕ እዩ እቲ ክኸውን ዘለዎ እና ነገረካ እዩ ትኸይድ ሰቕኢልካ ሃንደለቕልካ ኣብ ስራሕ ይተኣቱን ኢ መጀመርታ ሳዕቤናት እዩ ዘረዳእካ ቅድሚቲ ስራሕሲ ጉድኣት ናቱ ኸ እንታይ እዩ ነዚ እዩ ዘረዳእካ ሕጂ ሳነ ዝተረድእኻ ብሩ ስለ ዝዓበና እስቲ ክሳብ ሎሚ ንሕና ክሳብ ሕጂ ሓደጋ ዘጓነፈናይ ኣለን ሕጂ ነዞም ዝንምህሮም ቆልዑ ከዓ ከምኡ መጀመርታ ቀድም ውሕስነት ናይ ነብሶም ንነብሶም እንተኮይኖም እዮም ፅባሕ ንጎ ክሰርሑ ዝኽእሉ እምበር ብንእሽተኣቶም ክሉፍ ተይሎምካሲ ሓንቲ ካብዚኣ ንሕከይዳስ ንዘለኣሎም ሰንኪልካ ምንባር እዩ ስለዚ ኣብዚኣ ብዓብዩ ሲ ኣብቲ ድሕነቶም ኢና ንፀቅጥ
1: ከባቢ ሕጂዳ 11 ወርሒ ዘለኹም ንስራሕ እዚ ከዓ ካብ ገዛ ብተገዳስነት ብክስተይ መፅ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ሙያ ማለት እዩ
2: 24 ሰዓት ሰሪሕካ ይትፀግቦን ይኸፍልኛም ምክንያቱ ክትቆርፅ ኢኻ ከምዚ ክትሪኦ ፀናሕካ ክትጨድድ ኢኻ ምስ ጨደድካ ኮላ ክተኣስር ኢኻ ኮላ ምስ ኣሰርካ ከዓ ሽዑ ናብ ካልእ ስራሕካ ክትኣቱ ተሰሪሒ ምስተወዲ ከዓ ክትፍሕፍሕ ክትጅምር እጂ ግዜ የብሉ ንፈለኛም ግን ብዝተኻእለ መጠን ስድራኻ ከዓ ክትርስዕ የብልካ ምክንያቱ ሙሉእ መዓልቲ ድሕዘካ ፈለኛ ሞ ብዝተኻእለ መጠን ግን ነተን ደድልያኻ ስራሕ ነቲ ዘድልየካ ግዜ መዲብካ ትሰርሕ ካብኡ ተረፈ ከዓኒ ስድራኻን ደቅኻን ክትርስዕ የብልካን ምክንያቱ ስፔሻሊ ደቅና መፃኢና እዮም ኣብኦም ዝተመርከሰ ነገር ከዓ ካባኻ ከዓ ናብ ደቅኻ ወይ ናብቶም ዝመፁ ህፃናት ደቅና ስለዝሓልፍ ብዝበለፀ ነገር ደቅኻ ክትሓልፍ ክትርስዕ ወይቶም ብድሕሪኻ ተሸኪምካዮም ደለኻ ትጓዓዝ ክትርስዖም ከምዘይብልካ ኣነ
1: ሞያስ ዝኾነ ይኸውን ኣብዝለኻዮን እውን ኣብዝደለኻዮን ትሰርሓሉ ስለ ትኽእል ክሳብ ዘለካ ማለት እዩ ክሳብ ዘለካ ዕድምኻ ክትሕዞ ኣለካ ሓደ ሞያ ኣብቲ ደለኻዮካ ትበፅሕ ዕላማኻ ከዓ ትሃርም ማለት እዩ ብኣኻ ስድራኻ ተሓቢኖም ካልእካልእ ኮይኖም ከዓ ኣብ ሓጎስካን ኣብ ክሳካን ከዓ ዝሳተፉ ማለት እዩ ካልእ ዓይነት ዝኾነ ነገር ካልእ ኣብ ካልእ ዓይነት ካብ ትዋፈር ስራሕ ከዓ ዝመስለ የለን ኣብ ዝኾነ ዓይነት ስራሕ ሞያ ሞያ እዩ ስራሕ ክብረት ዝብ ሞያ ምዃኑ ንኩላና ሕብረተሰብና ዘፍልጥ እዩ

0: ኣብ ስራሓት ፅርበት ዕንፀይትን ሓፂንን መንእስያትን ዓበይትን ከምኡውን ንኣሽቶ ክሰርሑ ምዕዛብ ናይ ዕለታዊ ተርእዮ እዩ። እዚ ክቡር ሙያ እዚ ኣብ ዕለታዊ መነባብሮን ኣብ ስራሕና ኣብ ቤት ፅሕፈትን ኣገዳሲ ተራ ዘለዎን እዩ። ምስ ዝጠልቡ ዓይነት መሳርሒ ርኢኻ ግን ጥንቃቐ ዝሓትት እዩ። ንድሕነት ቀዳምነት ሂብካ ክትዓይ ድማ ዝግባእ እዩ።
1: መጀመርታ ኣብዚኣ ክኣት ከለዉ ማሽናት ክሕዝኑ ከም ዘይብሎም ብፍቅሪ ከዱ ከም ዘለዎም ንንዕድሎም ክበኣሶ ከም ዘይብሎም ንዓብዓቢ ኮይኑ ክላኣኽዎ ከም ዘለዎም ኣብ ስራሕ መፅኦም ከዓኒ ንስራሕ መፅኦም ዘለዉ ነዚ ባ ነትባ ከይበልካ ሰሪሖም ክኸዱ ከም ዘለዎም ዲስፕሊን እዮም ድምሃር።
2: እንተ ናብካ ክተምፀኦም ኮንካ ክተሪኦም ኣለካ ቅድሚ ዝኣገር ክሕዙ ከም ዘይብሎም ትነግሮም ኣለካ። ተቀዳሊሞም ሳቶም ብድሕሪካ እውን ክሕዙ ክእሉ እዮም ካ ግን ንኸይሕዙ ኢዶም ንኸይወቕዑ ኩሉ ክተሪኦም ኣለካ። እዚኣ ትወቂዓ እዚኣ ጠጠው ኢላ ኣላ እዚኣ ትኸይዳ ኣላ እዳበልካ ኩሉ ክትሕብሮም ኣለካ። ወሊዕኻ እውን ክተሪኦም ኣለካ ምክንያቱ ትፍትኖ ወቂዕ ከም ምዃኑ ክተሪኦም ኣለካ። ማሽን ብያላ ላ ሕጂ ተሃሪምካያ ተንጥረካ እያ ወይ ክትፍትተካ ኢድካ እውን ትኽእል እያ። መጋዝ ተኮይና እውን ትቆርፀካ እያ ቆሪፀ እያ ትድርቤካ ብካሮ ተኮይኑ ከምኡ ትቦ እውን ማለዎ በዕሉ ታኣሽሙ እዩ ሃርመካ ምጥይት ሃርመካ እዚታት ብዙሕ ጥንቃቐ ቅድሚ ዝኣገር እያ ክትምህሮም ኣለካ ቅድሚ ናብኡ ምእታቦም እዚ ተማሂሮም ከኣትውሎዎ በርስ ኢልካ ተኣትዮም ኢደም ክውቑዑ

ኣብ ስራሕቲ ፅርበት ዕንፀይትን ሓፂንን ናይ ነዊሕ እዋን ተመክሮ ዘለዎም ሞያውያን ስራሕተኛታት ተመክሮ ስርሖም ኣብ ህፃናትን መንእስያትን ከሰጋግሩ ንዕዝብ ኢና። እዚ ባህሊ ዓያይነት እናተወራረሰ ክቕፅል ዝፅንሕን ዘሎን እዩ። እንተኾነ ኣብዚ ሞያ ድሌት ዘበገሶ ትሕቲ ዕድመ ተማሃሮ ህፃናት መንእስያት ክንሶም ሓደሽቲ ሰራሕተኛታትን ኣብ ዝኣትውሉ ግዜ ኣትሒዞም ብዘይ ፍቓድ ኣስራሕቲ ናብ በላሕቲን ሃሰይትን መሳርሒ ማሽናት ፈተነታት ስራሕ ከካይዱን ተሃዋኽን ሸለልትነት ከዘውትሩን ይረኣዩ እዮም። ብሰንኪ ክፍትን ኢልካ እተካይዶ ብዘይ ኣፍልጦ ዝተሰነየ ስራሕ ድማ ውፅኢቱ ክሳብ ናይ ምስንካል ኢድ

0: ስዕብ ዝኽእል ምዃኑ ምግንዛብ ኣገዳሲ እዩ።
1: እቲ ድሌት እንድሕር ኣለዎ እንታይ ዩ ደልየ ታህወኻ ኣለዎ ኩሉ ነገራት ኣሎ ሕጂ ምስ ተሃዋኽ ከዓ ንስኻ እንታይ እቲ ውኢልካ ትከኣል ጥራይ ድመስለካ ምስ ህፃንነት ዝነበረና ንእሽ ዝነበረናየ ሰዓት ድቆርፅ ኮይኑ ይስማዓካኒ እቲ ዝኸፍእ ሓደጋ ግን እዚ ፈለኛ ሞ እቲ ዝቐለለይ ግን ዝኸበደኻ እዩ ፅርበት ዕንፀይቲ ቀሊል እዩ ኣባህላይ ማለት ዝቐለለ ክብለካ ከለኹ ክትፀርበ ክትሰርሖ ምስ ርእስኻን ምስ ድሌትካን ዝተማመርክሶ ስለዝኾነ እንደገና ነቲ ነገራት ድደለካዮ ሰሪሕካ ምስ ወዳእካዮ ቀሊልልካ ኣሎ ማለት እዩ እቲ ዝኸበደ ዘይትፈልጦ ንስኻ ደለካ ግን ናይ ሓንቲ ሳብ ኢትካ ምሕላፍ ኢትካ ምቁራፅ
2: ከምዚ ኣውቶስነት ማኪና ክዝብር ከሎ እንታይ ኣጋጥሞ ናይ ሴከን ደኸማ ንደይኮንስ ናይ እንታይ ሽም እያ ከምዚኣ ተይሉስ ፀዲፉሎ ማለት እዩ እዚ እውን ነቲ እንዳጠመተ ጨዲ ተልዩ ኢዱ ቆሪፅዎ ከም ዘሎ ክትፈልጥ ክክል ኣለካ እዚ ክጥንቀቁ ከም ዘብሎም ክጨዲ ተኮይኖም እሱ ጥራሕ ይቀልቦም ክኸውን ዘለዎም ናብኡ ጥራሕ እዮም ክጥሙት ከም ዘለዎም ተዳ የማን ፀጋም ጥሙት ኢልዮም ኢሎም ክሓርሚ እዮም ናቱ ካብ መድፍእ ዓንተ ወሪኢኸዮ ምልካ እንዳደፋእ ክከለኹ እንተ ከምዚ ዝብላለ ይኮንስ ኢለ ይቆርፅ ኣለኹ ማለት እዩ
3: ኣብ ናይ ፈለኛ ቦታት ኣሎ ሕጂታይ እቲ ሓደ ተቆልዕነት ኣሎ ንኣሽቲ እዮም ሕጂ ዝያዳ ድኻኣል እዩ ድመስሉ እቲ ማሽን እንታይ ሒዙ ሕጂ ኣብ ዘይተድለያ ሓደጋታት ኣት እዚ ሕጂ ግን እቲ ኣስራሓይ ኩሉ ግዜ ከሎ ክውላዕ ኣሎ እቲ ማሽን እንተ ደኣ ከይዱ ግን ምስ ኣትዋ ይሓይሽ ነቲ ቆልዑት ዘሎ ማንዋል ንዖም ድያስ ስራሕ እንተሃቦ ሓይሽ ይብል
2: ኣብ ፈለኛ ምንቲ ኮይኑ ብዙሕ ጥንቃቐ የድልየ እዩ ምክንያቱ 45 እዩ ዝዘውርዎ ምክንያቱ ብያላ ኣሎ ቦካር ኣሎ መጋዝ ኣሎ ቱቡ ኣሎ እዚ እንተ ተቃሳቂሱ ኩሉ እዩ ዝቀሳቀስቲ ማሽን እንተዳ ሱ ዝቀሳቀስ ኮይኑ ግን ጥንቃቐ ብዙሓት ቅድም ንዑ ክፈልጡሎዎም ቅድሚ ምእታቦም እዚ ድማ ተጠንቂካ ተቆልዓ ድማ ክሕዝ ከም ዘየብሉ ቅድም ተመክሮ ክወስድ ኣለዎ ብድሕሪኡ ኢዱ ስፅረየ ኢኻ ከተሕዛ ትኽእል እምበር ወተ ኢልካ የቲኻዮ ኢዱ ክቆርፅ እዩ እዚ ኣብዚ ብዙሕ ጥንቃቐ የድሊ እንድዩ ድሕሪ ክንደይ ኢኻ ከተትሕዞ ነቲ ቆልዓ ምልኮት ርኢኻ ኢኻ ተትሕዞ ስኢልካ ኣይኮነ ንድተሓስ
0: ብመሰረት ካብ መወከሲ ሆስፒታል ሓሊበት ክፍሊ ኤመርጀንሲ ዝረኸብናዮ ሓበሬታ ኣብ ንጡፍ ስራሕን ከለዉ ብዝተፈላለየ ጠንቅታት ዝመበገስ እዩ ኣብ ኣካላት ኢድ ዘጋጠሞም ፎኪስን ከቢድን ጉድኣት ብስእሊ ዝተሰነየ ከም ሰነድ ተዓቂቡ ይርከብ ብመንፅር ሰዓቢ ጉድኣት ግዳያት ዘጋጥሞም ኩነታት ግዜ ንወቕትን ደረጃ ዕድምን ዓይነት ዕዩን እንታይ ይመስሉ ኣብ ዝብል ምስ ጥንቅቕን ድሕነትን ተኣሳሲሩ ሞያውያን ዝሃብዎ ምኽሪ ኣብ ካልኣይ ክፋል ናይ ዝመደብ ተዳሊሎ ሰላም ቅነ
1: ምክንያቱ ኣድህበይ ከዓ ናብ ህፃናት ምምሃር እዩ ፈለኛ መጥራይ ኮንክ ንምህሮም ዋላ ውቃር ምህሮም እየ ኣለዉ ቆልዑት ብርፃት ኮይኖም ንወፁ እቲ ዝበለፀ ነገር ግን ኣነ እንታይ ደሊ መሲልካ ደቅና መፃኢና እዮም መፃኢና ክሳብ ዝኾኑ ሰዓት ከዓ ብዝኦም ክንሃገደስን ብኦም ክንሓስብን ብኦም ክንዛረብን ብኦም ክንሓስብን ጥራይ ደለና
2: ክኢልና ኢና ኢሎም ሕጂ ኣብ ቅድሚካ ይውቅዑን እዮም ምክንያቱ ኣብ ቅድሚካ እዳኣኸዮም ኢሎም ኣየትውን እዮም ትኻኹን ኣይትሰደም ኒኻ ምክንያቱ ብድሕሪኻ ማኪና ውልዑልካ ዝወልዑልካ ክኢልና ኢሎም ክትቀዲ ክብሉ ኢሎም ክትንክፉ ክእሉ እዮም
4: ማሽን ሕጂ ንሕና ክንጅምር ከለና ኩሉ ኸሪና እዮም ክህልዎም ብዓለም እዮም ካ ዘሪና ዝኾነ ነገር ክሳብ ዝኾነ ዝኾኑ ማለት ክሳብ ስጋቢና ነፅሪ ብዓለም ንጉሳይ እናገብሩ ኩሉ ኢኻ እዮም ክሕደና ሃንደክልካ ተኺልካ ንድሕር ናብ ማሽን ኣቲኻ ኢድካ ኣሎ ካልካልእ እውን ኣሎ
3: ዋላ ብሕጂ ግን ብሰርሑ ጥራሕ ዘይኮኑ ዋላ ተለኣኸም ድመፁ ኸውን ኣሎ ተለኣኸም መፁኻ መጨደል ናብልኻ እናጨድካ ከለካ ኢዶም ሰዱ ኣለዉ ዝተቆርፁ ኣለዉ ሕጂ ኩሉ ግዜ እንታይ እቲ ዋና ክጥንቀቕ ኣሎ ዜርካ ዜርካ ናብ ዋና እዩ እቲ ኣስራሓይ ኣዝዩ ክጥንቀቕ ኣሎ መጀመርታስ ከም ዝበልካ ዓንቱ ዩ ንሕና ሳላ ከምኡ ዶ ዓበና ኢናከም ዘለና ሕጂ ምክንያቱ ሳዕቤናቱ ክተረዱ ኣለካ ትረብሑ በዓሉ ክፈልጥ ይ ዳሕራይ ሳዕብን ግን ክፈልጥ ኣለዎ ትቆልዓ ሕጂ እቲ ዕድመ ከም ዝበልኩካ ንኣሽትዮም ውዕያት እዮም ግን ከመይርካ ትዕርብ ከምታ ቤት ትምህርቲ ምሽ ሰጢ ኢሎም ድምሃር ኣብዛ ሰጢ ኢሎም ክምሃር ኣሎ

ተሪፍ ሕሉል እግል ልትባሰር እግሉ ጅህዶም እግል ላደቅቦ አተንብህት መትሐሳር ሑድ ሕምቅ ዋልዴን ዲብ ታብዖተ እጀኒቶም ሕዲና በቃዓት መደርሲን ብዝሐ ደረሳ ወሕዲና እፍሱል ገለምና አስባብ ድህር በቃዓት ተዕሊም ክምሰልት ለሸርሐት መዓልመት ብላለ እግል መደርሲን ምሁሮ ምህነት እግል ልትነዘም ክምሰልሁማ እግል ሐምቀው ደረሳ እብርትብት ገበይ ሰዳይት እንደ

ሓሙሽተ ምንባሩ ነቲ ሞያ ንነውሕ ግዜ ሰርሐሉ ዝኽእሎም ምዃኑ ተገሊጹ። እቲ ካብ 8 ክሳብ 12 ሓመት ዋሃበ ስልጠና ኣመዛዘም ዕለት ተረኺቡን ፕሬዚደንት ኩዕሶ ረብ ዞባ ዓንሰባ መምህር ዕቑባይ ሃይለ ዘስምዖ ቃል ሰልጠንትን ቀሲሞሞ ዘለዉ ትምህርቲ ኣብ ክንዲም ኣብ ወረቕ ጥራይ ተታሒዙ ዝተርፍ ብግብሪ ኣባይታ ክሰርሕሉንን ልዑል ሓላፍነትን ሞራልን ሰሚዒዎም ድማ ንስፖርት ኩዕሶ ረብ ዘብኦምን ሃገርን ኣብ ምብርባልን ደረጅኡን ዕቤቱን ድማ ክባብ ምባልን ክሰርሑ ብምዝኽኻር ኣብ ተመዲቦምለን ዝሰርሑ ዘለዉ ያት ትምህርትን ጋንታትን መንስያት ድማ ወለዶ ኣብ ምምልማል ክሰርሑ ተላብዩ። መምህር ዕቑባይ ስዒቡ ክፍሊ ባህልን ስፖርትን ንኡስ ዘባከረን ጨንፈር ስፖርት ዞባ ዓንሰባ ሚኒስትሪ ትምህርቲ ንኡስ ዘባከረን ኣገልግሎት ዜና ዞባ ዓንሰባን ዝገበርሎም ኩሉ ዓይነት ምትሕባር ብምስጋን ሃገራዊ ፌደሬሽን ኩዕሶ መረብ ኤርትራ ድማ ወረቐት ምስክር ብምድላው እቲ ስልጠና ብኩሉ መዳይ ንክዕወት ኣብ ጎኖም ደው ብምባል ልዕል ምስጋኑ ኣቕሪቡ። ኣብ መወዳእታ ስልጠን ተዳለወሎ ምስክር ወረቐት ካብ ዝተፈላለዩ ሓለፍቲ ከም ዝተቐበሉም ዝበፅሓና ሓበሬታም ኣረድዩም። ኣብ ናቕፋ ብፌደሬሽን ኩዕሶ እግሪ ናይ ስንስባ ተወዲቡ ኣብ መንጎ 6 ጋንታታት ክካየድ ፀንሐ ግጥም ኩዕሶ እግሪ ብውዕዕ ስፖርታዊ መንፈስ ተዛዚሙ። ኣብቲ ዕለት ፕሬዚደንት ፌደሬሽን ኩዕሶ እግራት ንኡስዘባ ኣቶ ኢብራሂም መሓመድ ዓሊ ኣብ ዝሃቦ ቃል እቲዝተኻየደ ግጥም ስፖርታውያን ተህዋ ምንፍታሽ ሓጋዝ ኣብ ርእሲ ምንባሩ ብዙሓት ስፍዋት ስፖርታውያን ዝተለለዩ ኣጋጣሚ ከም ዝነበረን ኣብ መጻኢ ድማ ብሰፊሕ ከም ዝሰርሕሉና ረድዩም። እዚ ንክልተ ሳምንቲ ዝቐጸለ ውድድር ብዓወተ ጋንታ ዓጋመት ክዛዘምን ከሎ ጋንታታት ብራስልን ኣልሳሓልን ድማ ካልኣይን ሳልሳይን ብምዃን ተዳለወለን ሽልማት ካብ ኢዳ ማሕዳር ንኡስዘባ ናቐፋ ኣቶ ያቆብ እድሪስ ተቐቢለን። ኣብዚ ክካየድ ዝቐነየ ውድድር ተፃዋታይ ኣሕመድ ሙሳ ናይቲ ውድድር ብሉፅ ተፃዋታይ ኮይኑ ተሸሊሙ። ኣብ ፍርቂ ፍጻመ ርጊጹ ዘሎ ውድድር ዋንጫ ዓለም ትማል ምሸት ቀዳማይ ፀወቱ ኣብ ዘካየደሉ እተን ኣብዚ ውድድር ዝበለፀ ዝናን ብቕዓትን ሒዘን ክቕጽላ ዝጸንሐን ዝሓሸ ብቕዓት ሒዘን እውን ኣብ ዘርጃ ምብፅሐን ዝእምንለን ፈረንሳን ስጳኛን ክረኸባን ከለዋም እታ ብሓፂር ኩዕሶ ትፍለጥን ድሕሪ 2010 ዋንጫ ዓለም ላዕላ ድማ ጽቡቕ ስም ኣብዚ ውድድር የጸንሐን ስጳኛ ነት ኣብዚ ውድድር ዝለዕለ ግምት ንዓወት ካብ ዝሓዛ ዝጸንሐት ፈረንሳ ካብ ውድድር ብምውፃእ ናብ ፍጻመ ጽዋእ ዋንጫ ዓለም ሰጊራላ። እዚ ኣብ ስታድየም ዳላስ ዝተኻየደ ፍርቂ ፍጻመ ፀወታ እስጳኛ ንፈረንሳ 2-0 ብዝኾነ ውፅኢት ምስዓር ንመላእ ዓለም መሲጣም ሓዲራኣላ። እቲ ፀወታ ዘይከም ትዋሃቦ ግምት ጥበብን መጥቃዕትን ዝወሓዶን ብጥንቃቐን ብብልጫ እስጳኛን ድማ ዝተዓብለለን እዩ ነይሩ። ቀዳሚት ሸቶ ኣብ መበል 22 ደቕ ናይ ፀጋም ኣዝን ተኸላኻሊ ፈረንሳ ሉካስ ዲነ ብዝተኸተሎ ጉጉይ ምርጫም ዓለምና ብሃንቀውታት ጽበዮ ዘላም ሓድሽ ኮኸብ ላሚን ያማል ነብሱ ሰዊኡ ንሉካስ ዲነ ግዳይ ክገብሮ ብምኽኣሉ ፍጹም ቅላዕ ረቢሒሉ ንምህራማ ሓላፍነት ዝወሰደ ኦያር ዛባል ድማ ነዛ ዕድል ናብ ሸቶ ቀይሩ መሪሕነት ናብ እስጳኛ ኣምፅኦም። ኣብ ካልኣይ ብረ ፈረንሳ ንፆታት ምለስ ትፅቢት ተገይርላ እኳ እንተነበረ እስጳኛ ግን ንዘለዋ ብልጫ ምቁፅፃር ኩዕሶ ጠቂማ እንተፃወቲ ፈረንሳ ብዘይ ኩዕሶ ክተኽብሎም ድሕሪ ምምሳይ ኣብ 58 ደቕ ዓውታ ተውሕስ ሸቶ ፔድሮ ፖሮ ምስ ዳኒ ኦልሞ ብዝገበርዎ ብሉፅ ናይ 1-2 ቅብብል ፔድሮ ፖሮ ንኩዕሶ ምስስኪዕ ብምርኻብ ካልኦት ሸቶ ኣመዝጊቡ ንምስንባት ፈረንሳ ኣረጋገፆም። እቲ ናይ ትማሊ ፀወታም ዝበለፀ መጥቃዕቲ ፈረንሳ ምስ ፅኑዕ ምክልኻል እስጳኛ ክራፀን ከምስኳ ተገሚት እዩ እምበር ውፅኢቱ ግን ሙሉእ ብምሉእ ናብ ረብሓት እስጳኛ ጠመተን ብልጫም ሃገራዊት ጋንታ እስጳኛ ድማ ዘርኣየን እዩ ነይሩ። ፈረንሳ ሓቂፋቶ ዘላ ኪልያን ምባፔ ዝመርሖ ከቢድ ስም ዘሎ መስመር መጥቃዕታም ክሳብ መበለ 81 ደቕ ሓንቲ ኩዕሶ ናብ ፈተነ ክልእኽ ብዘይምኽኣሉ ክዝክሮ ዘይደሊ ምሸት እዩ ኣሕሊፉ። ኣብ ማእከል ሜዳ ኮይኑ ንፀወታ ናብ ዝደለዮ ህርመት ዝመርሕ ሮድሪ ካብቲ ዘጋጠሞ ከቢድ መጉዳእቲ ብምውፃእ ነቲ ብሉፅ ፀወታይ ዓለም ማለት ባሎን ዲኦር ዘብቅዖ ብቕዓቱ ዳግማ የመስኪሩሉ ኣብ ዘሎ እዋን ንፋብያን ሩዊዝ እውን ኣብ ጎኑ ብምግባር ኣዝዩ ድልድል መስመር ምክፍፋል ብምህናፅ ንክልቲኡ ዝተረፈ መስመራት እስጳኛም ዓብ ርግኣት ፈጢሩሉ ዘሎ ተፃዋታዩ። ተፃወታን ደገፍታን ዘይሓሰቡ ኣሰንባል ብቕዓትን ውፅኢትን ዝረኸበት ፈረንሳ ን3 ተኸታተሊ ግዜ ናብ ፍጻመት በፅሐኩ ሓሊናት እምበር ዕዳጋ ከም ዝሓሰበቶ ኣይፀንሐን ግን ቀዳም ምሸት ንደረጃ ክትፃወት እያም ተፈሪዳ ዘላም። እዚ ፀወታ እዚ ንኣሰልጣኒ ዲደር ደሻምፑን ናይ መወዳእታ ፀወትኡ ብመዝነት ምስልጣን እዚ ሃገራዊት ጋንታ ብምንባሩን ክብደት እዚ ስዕረት ዕፅፊ ዝገብሮ እዩ ነይሩ። ዲደር ደሻምፕ ድሕሪ 14 ዓመታት ናይ ምስልጣን ግዜ እዩ ዝፋኖ ዘሎም። ጽዋእ ዋንጫ ዓለምን ናይ ወርቂ ጫማ ብሉፅ ኣመዝጋብ ሸቶን ብሓደ ክወስድ ሓሲቡ ዝፀንሐ ኪልያን ምባፔ ንወላ እኳ ናይ ወርቂ ጫማ ምውሳል ዕድል እንተሃለዎም እታ ዝዓበየት ዋንጫ ግን ካብ ኢዱም ሃዲማ ቶላም። ድሕሪ ምዕፃው ዝግጥም ኩሉ ዓይኒ ኣብዚ እዋን ናብ ኒው ጀርሲ ኣቢሉ ዘሎ ክኸውን እስጳኛ ናብ ፍጻመ ሓሊፋላም ኣብ ዛዛ መድረኽ ከ ንመን ክትገጥም እያ ሎም ረቡዕ ኣብ መንጎም ዓዲ እንግሊዝን ኣርጀንቲናን ዝካየድ ኣዝዩ ዓብ ፀወታ ክውስኖ እዩ። ዙር ፈረንሳ ብሶኒ 13 ሓምለ ኣብ ዕረፍቲ ድሕሪ ምውዓለ ትማል 3 ናብ ውድድር ክምለስ እንከሎም ተቓደምቲ ድማ ኩርባታት ዝበዝሖም ፈታኒ ውድድር ይፀቢይዎም ከም ውፅኢቱ ድማ ኣብ ዝተፈላለያ ጉጅለ ፋሕ ክብሉን ብፍላይቶም ናይ ሽኳ ተቓደምቲ ድማ ቃልሶም ምስ ግዜ ጥራይ ብምግባር ነብሶም

0: ክመርሑ እንዮም ተርእዮም። እዛ 166 ኪሎ ሜትር ርሕቀት ዝነበረ ውድድር 25 ኪሎ ሜትር ምስ ተጓዓዘት ኣብ ዝነበረት ናይ ሞንጎና ሽኮ ነጥቢ ተውህብ ውድድር ቀጠልያ ማልያ ሒዝዋ ዘሎ ፔደርሰን ብብሉፅ ናይ ጋንታ ስራሕ ተሰኒዮም 25 ነጥቢ ክኸስብ እንከሎ ማክስ ካንተር ድማ ንዑ ስዒቡ 20 ነጥቢ ኣኪቡ። ቢንያም ግርማይ ሳልሳይ ደረጃ ብምሓዝ ድማ ንፊሊፕ ሰናኸቲሎም 16 ነጥቢ ሓፊሱ። ብድሕሪ ዚን ጠመተ ዝውድር ናብ ሰብ ጂሲ ማለት ብጫ ማልያን ዝዋደሩላ ንዓቐብ ተቓዳምቲ ክቕየር እንከሎ ብሉፅ ተቓዳማይ ዝመዓል ተሰሚየም ካራፓዝ ዝወሰዳ መጥቃዕቲ ሓዊስካ ድማ ዝተፈላለየ ናይ መጥቃዕቲ ውሳነ ክውሰድ ድሕሪ ምውዓል ንብጫ ማልያ ሒዝዋ ዘሎም ኣርሓ ዝውድር ታዴ ፖጋቻር ንሃኒፅዎ ዘሎ ተኣምረታዊ ብቕዓት ዘንፀባርቕ መጥቃዕቲ ብምግባር ነቶም ምስኡ ተሪፎም ዝነበሩ ውሱናት ተቓዳምትን ቅድሚኡ ዝነበረ ካራፓዝን ሓሊፉ ንበይኑ ናብ ሕንፃፅ ብምብፃሕ ዕውት እዛ መድረኽ ብምዃን ዝውድር ናይ በይኑ ምዃኑ ኣመስ ኪሩ ንመዋድርቱም ተስፋ ቕሪፁ ይርከብ። ድሕሪ ዝዓወት ፖጋቻር ነቲ ዝስዕቦ ዘሎ ቪንጌጋር ብ3ስተ ደቂቕን 36 ካልኦትን ክፈልዮን ከሎም ኣብ ነጠብጣብ ማልያ እውን ፖጊ ዝሕዞም ኣይተረኽበን ዘሎም ነጥቡ ናብ 42 ደይቡ ድማ ኣብ ኣተኣማን ደረጃ ረጊጹሎም። ኣብ ናይ ቀጠልያ ማልያ ውድር ማድስ ፔደርሰን ነጥቡ ናብ 293 ከደይብዎን ከሎም ኣብ ካልኣይ ደረጃ ዘሎ ቢንያም ግርማይ ድማ 239 ነጥቢም ኣኪብሎም 213 ነጥቢ ሒዙ ዘሎ መርለር ድማ ይስዕቦም። ትማል ዝነበረ እንኮም ቅያር ኣብ ፃዕዳ ማልያ ኮይኖም 46 ካልኦት ዝኸሰረ ኢሳቅ ደልቶሮም ካብ መሪሕነት ናብ ሳልሳይ ደረጃ ክወርድ እንከሎ ኹዋን ኣይሶ ድማ ናብ መሪሕነት ደይብሎም። ዙር ፈረንሳ ሎሚ ረቡዕ ብናይ 11 መድረኽ ውድሩ ክቕፅል እዮም። ተቓደምቲ ድማ 161 ኪሎ ሜትር ዝርሕቀቱ ጎልጎል ዝበዝሖ ውድር ከካይዱ እዮም።
1: ባርከ ዝኸበልኩም ተዓዘብትና ናይ ሎሚ ትሕዝቲ ዕለታዊ ዜና ስፖርት እዚ ዝከታተልኩም ወይ ነይሩ ምክትታልኩም የመስግን ሰላም።

0: ከምቲ ዝደሊ ናይ ብሓቂ ኣብቲ ካልኣይ ደረጃ ይበፅሑለዎ ዶ የለዎን ዝብል ሕቶ ቅሩብ ኣብኡ ሰካፊ እዩ ዋሕዲ ኣሎ ናይ ትምህርቲ
1: መሻረከት ደረሳ ዲብ ካልኣይት ደረጃት ሕድታ ኣሰፍ ብና እብዓመት ላኪን ከደማት ተዕሊም ሰናሃላ ረሻይዳን ኣነብረድያን ክል ዳራት ደዋይሕ ከደማት ኣለበን ለሰበብ ህየ ሰበቲት ከም ከመውቱ ለብዕድ ዳራት ደዋይሕ ላኪን ዲብ ምህሮ ሰኒ ልሄርር ሃላ
0: ፅቡቅ ኣገልግሎት ናይ ትምህርቲ ኣሎ ክንብል ንኽእል
2: መሻረከት ናይ ደረሳ ምሰለ ዲብ ሰነት ወስክ ላ ትለ ሓልፈ 4 ሰነታት ብዙሕ ወሰካ መለ ዲብ ክ ኣልፍ 22 ናይ 4135594 ወሰካ ኣ ሓተ ሰነት ማለት እዩ ዲብ ክ ኣልፍ 23 ላዓለ 796 ወሰካ ርእየና ማለት እዩ ዲብ ክ ኣልፍ 24 5634633 ወሰካ ርእየና ኣላ እዮም ዓመተይ ክ ኣልፍ 25 26 ለንዙም ንብሎም 5797133 ወሰካ ርእየና ኣላ ማለት እዩ እሊ ሰነ ሰነት ናይ ዲብ ወስ ገይሽለ ማለት እዩ
3: መባእታ ግሮም ጉሕሶ ትሪኦ ተካላይ ደረጃት ላኪን ጋፅፋር ጋፅፋርና ገይሱ ትሪ እሊ ቤቱ ክንዶለተኒ ብድሚ ሳትፋና ሃላ ክሆ ግንደዊ ብዲና ንደለና ንህዱግ ዲቡ ድባሽዓብ ከማንታዊ ዕያቶም ወደ ጋፅሓር ንተርፍ ኣለና ተርፎ ኣለይኩም ግለ ወለዲ ከማን ተጀኒትኩም ክንግብእለ እንታዊ ዕያት ንሃይቡ ክንዶለተኒ ከም ስልእሊ ንትጋየስ ኣላ ወለቱ ምንዶ ዶ ላኪን እዘ ሽሙያ ተሓሲናት እነዝአ መፅእለ ክልአ ሰነት ኣለን ተኢካ ንግቢ ቁሩብ ተሓሲናት ንመፅእ ገየስ ኣላ ወለቱ
0: እቲ ህዝቢ ብዓቕሞ ደሓን እዩ ተሓባብሮም ይወፉ እዮም ዋላ ንመምህራን እውን ይሕግዝ እዮም
1: መሻረከት ዋልደን ዲብ ተዕሊም ሰኔታ ዋልደን እግል መደረሲን መሰዳይ ትወዱ ክብድ ለቤላ ምን ቅድረት ዋልደን ወልዓላቱ ወራታት ላኪን እብሕኩመት እግልስነ ሰእየት ብና ምነመዳርስ ክም ናይ ከረወቂሮ ወሸምሲ እብእብር ወወለውል ዚንጎሁ ለጌሳ ሰበትሃላ እሊ ምን ቅድረት ዋልደን በራቱ
0: ይርኢ ነዚ ሕጂ ናቐጻሊ ናይ ፅግና ዕድላት ክህሉ ተስፋ ነገብር
4: እቲ ምዴሬት ሽዕበት መጃል ተዕሊም እናትራ ዓቦት መሻረከት ደረሳ እቲ ረውደቱ ወዛረት ተዕሊም ረውዳት ኣሳስ ተዕሊም ከምትሰበት ተኣምር እፍንቱ ይእትልል ሓልፋ 11 ሰነት ረውዳት እበ ህትማም ዲብ ከድምቱ ፃንሐታ እለን እታ ምዴሬት ለልትረከባ ረውዳት ሄኒ እቲ ልውቀት ሙደርሲን ሰበት ትወሰካ ኣግለን ለስካን እትቅሩቦም ከደማት ረክበሃለው ዕልብ ረውዳት ማ 10 መድረሰት ባህፅሓላ እቲ ብንየት እሊ መዳርስማ ለስካን እደ ዛይደት ክምዓለ ትግሎም እዳረት ለሙዴሬት ወውዛረት ተዕሊም ለእክዶም

0: ቅድሚ ሕጂ ሓንቲ ናይ መቕሎ ህፃናት ኣላትና ኣብ ውሽጢ መንሸት ኣላትና ማለት እዩ። ሕጂ ሳ ንክልቲአን ምሕዳር ከባቢ ሰሜን ደቡብ መንሸብያ ኮይና ከተገልግል ፀኒሓ
1: ቀደመላ ሓተ ረውደት እግል ቅብለት ወግብለት መንሸብ ከደማ ተሂብ ጸንሐት እዚ ላኪን እልልህሌና እቱባካት ልርሕብ ሰበትሃላ እትል ለነብሮ እጀኒት ምንቁሩብ ዲብ ኣፍያቶም እግል ልድረሶ ሕኩመት እለ ረውደት ካልአይት ሸቀግሎም ህሌት
0: ስለ ዘለዎ መንግስትኻ ኣብ መዋል ህፃናት ወይ ከዓ ቅድሜ ትምህርቲ ኣተኪሩ ይሰርሕ ስለ ዘሎ ኣብዚ ግዜ እዚ ብኡ መጠን ከዓኒ ኣብ ከባቢኦም ምዕሩይ ኣገልግሎት ዝረኽበሉ መንገዲ ንምፍጣር እዚያ ቤት ትምህርቲ እዚኣ ተፈቒዳ ትልና ማለት እዩ።
2: ፍንቱ እዮም ዓመት ዲብ ረውደት ፍንቱ ተቕይራ ርኢና ማና ደውለት ብዙሕ ጅሃት ብዙሕ ባጀት ነፍገረቱ ሸቂ የብልሃለት ረውደት ንዝማም ክላ ኣለያ ናቐረምላ እዮም ዓመት ኣስርስዕ በፅሐ ኣለዩ ማና እታ መዴረት ብዓም ይብለዓም መዴረት ኣነክስ ከማ ሲሲጂ ኣነክስ ገለ ንብላ ኣለና ኣዚ ኩላ ዲብስራ ቀየራ እዩ ማና ንዙም መደርሲን ረክበያ መንሃጅ ሰኒ መፀየን ኩለን ተዓለመየ ማና ኣዚ ትል ድዓም ረምና ንዙማ ረውደት ንብለ ኣና ክላ ዓለ ዮም ዓመት ኣሰርስዕ ጋያ ንብለ ለና ወባ ዓደት ሓኮርኢና ንሄ ንዙማ ደረሰ ዓለው ናይ ረውደት ድዓም 84 ኣለው ዮም ዓመት ላኪን 730 ውስዕ ጋውሉ
3: እሊ በርናምጅ እዚ ብሕኩመት ማፅልላሕና ከነመ ዘ ሰለስ ዓለያ ግናንሰር እዛ በርናምጅ ሕኩማት ክልሚ ካብ ማለቤልካ ውን ወባእታ ኩል ዶለተኒ ምና ጅናምን 4 ድ 5 ዘላ መዋል ህፃናት ግልሕለፍ ድዩ ሰበት ባህላ ግልእሊ ዮም ዓመት ኣብያት መዳርስ ፈትሓ ወጀኒት ኩልን ራብዓ ሓምስ ሰነ ዘሎ መዋል ህፃናት ደርሶ ኣለዎ ወለላሕተ ምና እዚ ከም ኣወላይ በርናምጅና ፀብጣ ብለ ዜና ተወለ ግልምታርፍና ማለት ላ ካብ ከም ላዓለ ዜና ግልምግልለን ግልእሊ ግንወደ ሽሪን ሰብዕ መምህራን ኣለና ሰልጠና ወዲብ ሽቕን ግቡሳት ለያ በለጡ ምሳባማ ሰለስ መፅያና እስራ ወሰዕ መምህራን ሓደት ንመፅያ ናይ ረውዳት ለያ በለ
0: ስጋብ ሕጂ ከዓኒ ደርጋ ኣብ ምዝዛም በፂሓላ ተሳዕሚታዊት በፂሓላ ክንብል ንኽእል ወይ ክንደፍር ንኽእል ምክንያቱ ኩሉ ተወዲኡ ከምዝትሪዮ ዘለኹም ሕጂ ተሪፉ ዘሎ ናይ ቦሎፈን ወይ ከዓ ናይ ሕብሪ እንተዘይኮይኑ ማዕፆ ምግጣም እንተዘይኮይኑ ኩሉ ተወዲኡ ኣሎ ሻሎ ኣብታት መፅእ ዓመት ከዓ
1: ትስዓ ምእታይት ብናሃ ታምም ሃላ ለታርፍ ለሃላ ባባት ወቦየት ለመስል ለየጣቱ ለትመፅእ ሰነት ህየ እሎም ረይም ዲብ ረውደት መንሸብ እንደገየሰው ደርሰ ላዕለው እጀኒት እትለ ረውደት ሓዳስ እግል ልድረሶ ወሓቆሁ እትለ ስምጥና ልህሌት ምን መእምብታይት እስካልአይት ደረጀት እግል ልድረሶ

0: ሰላም ከመይ ኣምሲኹም ፈን ወኤሪ ቲቪ ትከታተሉ ዘለኹም ዝኸበርኩም ተዓዘብትና ሰዓት 9 ኣኺሉ ንሎሚ ረቡዕ 15 ሓምለ ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ ንዓደምኩ ብቕንዲ ርእሰ ዜና ፍላም ዓለማዊ መዓልቲ ምውጋድ ፊስቱላ ሙሉእ ጥዕና መሰላ እዩ ብዝብል ቴማ ብደረጃ ሃገር ኣባሮንቲ ተኸቢራ ኣብ ንዞባ ኣገልዓሎ ምንጭታት ዝስተ ማይ እንስሳ ዘገዳም ንምስፋሕ ይስራሕ ኣሎ ኣብ ዞባ ማእከል ንወፋሮ ክረምታዊ ልምዓት ስልጠና ድሕነት ትራፊክ ተዋሂቡ ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኢራን መጥቃዕቲ ከተካይድ ምዃና ፕረዚደንት ትራምፕ ኣጠንቂቑ ፈረንሳን ዩክሬንን ኣብ መፍረፂ ዋር ዘተኮረ ክልተኣዊ ስምምዕ ከም ተፈራርማ ገሊፃን ኤውሮጳዊ ሕብረት ኣብ ቀዳማይ መንፋቕ 226 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወሰኸ ተሓቢሩ ዝርዝር ዜና ዓለማዊ መዓልቲ ምውጋድ ፊስቱላ ንቕሓት ንምብራኽ ብዝብል ዕላማ ካብ 213 ጀሚራ ዓመት መፀ ትዝከር ኣላ ሎም ዓመት ብደረጃ ሃገር ኣባሮንቱ ተኸቢራ ኣላ ወኪል ኤርና ዮናስ ተኽለን ዘዳለዎ ዜናዊ ፀብጻብ ኣርሴ ማስመሮም ከተቕርቦ እያ
1: ምውጋድ ፌስቱላ ሙሉእ ጥዕና መሰላዩ ብሰንኪ ሕርሲ ዝስዕ ፌስቱላ ንምውጋድ ሎሚ ንበገስ ብዝብል ቴማ ብ14 ሓምለ ብደረጃ ሃገር ኣባሮንቱ ተኸቢራ ኣብ ምምሕዳር ዞባጋሽ ባርካ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባ

0: ኣባብ ዝሃቦ ቃል ገና ኣብ ገዛ ዝሓርሳ ኣዴታት ስለ ዘለዋ ብሰንኪ ሕርሲ ዝስዕብ ጥዕናዊ ፀገማት ንምውጋድ ሓያል ፃዕሪ እንዳሃሳስን ክካየድ ከምኡ ውን ንቕሓት ሕብረተሰብ ኣብ ጎዳእቲ ልምድታት ንምብራኽ ብዕቱብ ክስራሕ ኣተሓሳሲቦም ግዜያዊ ሓላፊ ጨንፈር ጥዕና ዶክተር ወልዱ ዮሃንስ ብወገኑ ጠንቅታት ፊስቱላን ሳዕቤናት ድሕር ምብራህ ካብ 223 ክሳብ 225 ናብ መወከሲ ሆስፒታል መንደፈራ ዝተላእካ 39 ደቂ ኣንስትዮ ዘድሊ ኣገልግሎት ሕክምና ክረኽባ ከም ዝኽኣላ ብምሕባር ፌስቱላ ንምክልኻል ቀጻሊ ጎስጓሳት ክካየድ ናብ ደቂ ኣንስትዮ ዝቐንዐ ኣስተምህሮታት ክውደብ ከምኡ ውን መሳለጢታት ኣገልግሎት ትካላት ጥዕና ክሰፍሕ ተላብዮም ኣብ ሚኒስትሪ ጥዕና ሓላፊ ፍርያምነት ኣቶ ኤፍሬም ዘብኣይን ወኪል ቤት ፅሕፈት ማዕከን ህዝቢ ውድብ ሕቡራት ሃገራት ማለት ዩኤንኤፍፒኤ ኣብ ኤርትራ ሲስተር ዮርዳኖስ መሓርን ብወገኖም ዓለማዊ መዓልቲ ፌስቱላ ነፍሲ ወከፍ ዜጋ ሓላፍነት ክወስድ እተዘኻኽር ዕለት ከም ዝኾነት ብምጥቃስ ማእከል ተሃድሶን ሕውየትን ፌስቱላ ንዝህቦ ዘሎ ኣገልግሎት መጊሶም ኣብ መሓዳር ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ መወዳእታ ንሓደገኛነት ፌስቱላ ብሂወታ ደ ከምኡውን ኣብ ስድራ ቤት ዝፈጥሮ ተፅዕኖ ቀሊል ከምዘይኮነ ብምጥቃስ ሙሉእ ብምሉእ ንምውጋዱ ኣብ መሓደርቲ ንኡስ ዞባታት ምስ ሓለፍቲ ጥዕና ብምርድዳእ ክሳብ ምምሕዳራት ከባቢ ወሪዶም ዘድሊ ዳህሳስን መፅናዕትን ከካይዱ ፀዊዑ
1: ኣብ ንኡስ ዞባ ገልዓሎ ዋሕዲ ማይ ዝጠንቁ ስደትን ሞትን እንስሳታት ዘገዳም ንምግታእ ምንጭታት ስተማይ ንምስፋሕ ይስራሕ ኣሎ በቲ ብምትሕባር ሚኒስትሪ ሕርሻን ኣባላት ሓይልታት ምክልኻልን ዝዕመም ዘሎ ስራሕ ድሮ ኣብ ምሕዳራት ከባቢ ባርዶልን ገልዓሎን 19 ጋብላታት ከም ተሰርሐ ወኪል ኤርና ሓቢሩ ሓላፊ በዓል ስልጣን ኣግራብን እንስሳ ዘገዳምን ናብቲ ንኡስ ዞባ ኣቶ መሓመድ ዓብዱን ኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ 2 ዓመታት ኣብቲ ከባቢ ብዝተኸስተ ደርቂ ዕላታት ስለ ዝነፀፋ ዋሕዲ ማይ ከም ዘጋጠመ ብሰንኩ ድማ ብርክት ዝበለ እንስሳታት ዘገዳም ከም ዝሞታን ከም ተሰዳን ብምጥቃስ እቲ ተዋዲዱ ዘሎ ጋብላታት ነዚ ከወግድ ትፅቢት ከም ዝግበር ገሊፆም ካብ ኣባላት ሓይልታት ምክልኻል ኣቶ ሳልሕ ድሪስ ብወገኑ ውፅኢት ናይቲ ተሰሪሑ ዘሎ ጋብላታት ተራእዩ ንምስፍሑ ድልዋት ምዃኖም ኣረጋጊፆም ኣብ ንኡስ ዞባ ገልዓሎ ከባቢ ኢንገል ብብዝሒ እንስሳታት ዘገዳምን ኣግራብን ዝልለ እዩ ኣብ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ንዝተመደቡ 200 ወፋሮ ክረምታዊ ልምዓት ብምውሃድ ማሕበር ድሕነት ትራፊክ ፅርግያ ኤርትራን ፖሊስ ትራፊክ ዞባ ማእከልን ናይ ሓደ ሰሙን ስልጠና ተዋሂቦም ብ15 ሓምለ ዝተካየደ መዛዘሚ ስነ ስርዓት ኣዛዝ ፖሊስ ትራፊክ ሜጀር ሃብ ተገብሩ እቲ ስልጠና ኣብ ስራሕ ምስ ተዋፈሩ ኣብ ምምእዛን ኣጋር ምኽባር መሰረታዊ ሕግታት ትራፊክ ከምኡውን ምክትታል ግቡእ ኣጠቃቅማ መቐነት ከም ዝሕግዞም ገሊፆም ስልጠንቲ ንሓደ ወርሒ ኣብ ቀንዲ ጎደናታት ተመዲቦም ዘሰላስልዎ ንጥፈታት ብዞባ ደረጃ እናወሰኺ ዝመፅእ ዘሎ ጥሕሰት ሕግታትን ንሓደጋታትን ትራፊክ ኣብ ምንካይ እጃም ክገብር ትፅቢት ኣሎ ኣቦ ወንበር ማሕበር ድሕነት ትራፊክ ፅርግያ ኤርትራ ኣቶ ስቲፋኖስ ሃብተማርያም ብወገኑ ዕላማቲ ስልጠና ሓደጋታት ትራፊክ ብምንካይ ሂወት ሰብ ንምድሓን ከም ዝኾነ ብምብራህ ተጠቀምቲ ፅርግያ ክተሓባብርዎም ተላብዮም ርእሰ መምሃራን ኣብያተ ትምህርቲ ካልኣይ ደረጃ ባርካን ቀይሕ ባሕርን ብወገኖም ተምሃሮ ኣብ ስርሖም እሙናትን ትጉሃትን ክኾኑ ዘኻኺሮም ሎሚ ዓመት ብደረጃ ሃገር ንመበል 28 ግዜኡ ካብ 6 ሓምለ ክሳብ 15 ሓሰብ ዝካየድ ዘሎ ወፍሪ ተምሃሮ ንልምዓት 37 ሚታዊ ደቂ ኣንስትዮ ዝርከብኦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምሃራን ክኢላታት ሕርሻ ኣዋሃትን ኣጋር ሓካይምን ኣብ 160 ነቑጣታት ተዋፊሮም ኣለዉ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ ኣብ መንደፈር ኣብ ዝተካየደ ገምጋማዊ ኣኼባ መዘኻኸር ቀሪቦም ወኪል ኤርና ዝረኣይ ብርሃነ ዝለኣኮ ፀብጻብ ኣሎ ኣንጎሶም ተክለወይን ከቅርቦ እዩ
2: ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ ንጥፈታት ትምህርቲ ንኡስ ዞባ መንደፈራ ንምግምጋም ብ13 14 ሓምለ ኣብ ዝተካየደ ኣኼባ መዘኻኸር ቀሪቦም ኣብ ጨንፈር ትምህርቲ ዞባ ደቡብ ሓላፊ ምምሕዳርን ፋይናንስን መምህር ጉቦን ሓዱሽ ኣብ ዝሃቦ መግለፂ መብዛሕትን ኣብያተ ትምህርቲ ምስ ኣብ ከባቢአን ዝርከብ ህዝቢ ተዋሂደን ሕፅረታትን እናፈታሐይ ክዳም ህላውን ዝምስገን ምዃኑ ብምጥቃስ ብቕዓት ዝውሃብ ትምህርትን ተወዳዳርነት ተምሃሮን ንምዕባይ ስሉሳዊ ዝምድና መምሃራን ወለድን ተምሃሮን ብግቡእ ክስራሓሉ ተላብዮም ሓላፊት ትምህርቲ ኣብቲ ንኡስ ዞባ መምህር ብላላ ኣርኣያ ብወገና ዓመተ ትምህርቲ 225 ከምኡውን 226 ኣብ 81 ኣብያተ ትምህርቲ ካብ ዝተመዝገቡ 29145 ተምሃሮ እቶም 75 ሚታዊት ናብ ዝቕፅል ደረጃ ከም ዝሓለፉ ብምጥቃስ ዝተረኣየ ብዝሒ ምትራፍ ንምፍዋስ መምሃራን ፃዕሮም ካሒሉ ፀዊዓ ትሑት ተገዳስነት ተምሃሮ ድኹም ምክትታል ወለዲ ዋሕዲ ብቑዓት መምሃራን ፃዕቂ ተምሃሮን ዋሕዲ መምሃሪ ክፍልታትን ገለ ካብ ጠንቅታት ትሑት ብቕዓት ተምሃሮ ምዃኖም ዝገለፀት መምህር ብላለ ንመምሃራን

0: ስልጠናታት ክወሃብ ከምኡውን ንዝደኸሙ ተምሃሮ ስሩዕ ደገፍ ብምሃብ ንምምሕያሾም ክስራሕ ከም ዘድሊ ገሊፃ። ነበርቲ ንኡስ ዝዋ መንደፈራ ንምዕባል ኣብያተ ትምህርቲ ንደገፍ መነባብሮ ምምሃራን ከምኡውን ንፅገናን ወሰኺ ክፍልታትን ኣብዚ ዓመት እዚ ልዕሊ 1.7 ሚልዮን ንቕፋ ዝግመት ንዋታዊ ገንዘባውን ጉልበታውን ሓገዛት ከም ዝገበሩ ብምሕባር ምምሃራን ብመፅርቲ ሕብረተሰብ ዝገብረሎም ዘሎ ደገፍ ብቕዓት ተምሃሮ ንምምሕያሽ ኣበርክቶም ክዕዝዙ ተላብያ። ኣብ ንኡስ ዝዋ መንደፈራ ካብ መባእታ ክሳብ ካልኣይ ደረጃ ዝዝርግሓ 81 ኣብያተ ትምህርትን 49 ትካላት ቅድመ ትምህርትን ኣለዋ።
1: እዚ ከምዚ ኢሉ እንከሎ ኣብ ንዞባ ዓዲ ቀይ

ኣርባዕተ ንሓምለ ብዝተኻየደ ገምጋም መደባት ትምህርቲ ተራ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ተመጊሱ ኣብ ዘቕረበ ፀብጻባት ከም ኣብ ምፅጋም ኣብያተ ትምህርትን ምስራሕ ተወሳኺ ክፍልታትን ከምኡውን ኣብ መነባብሮ መምህራን ዝገበሩ ኣበርክቶ ኣብ ብቕዓት ትምህርቲ ፅቡቕ ውፅኢት ከም ተረኽቦ ተገሊጹ። ኣብቲ ገስጋስ ትምህርቲ ናይ ኩሉ ደረጃታት ዝተገምገመሉ ርክብ ኣብ ዓመተ ትምህርቲ 2025-2026 መጠን ምሕላፍ ብማእከላይ ገምጋም ኣሳተይ ሳዓሚታዊት ከም ዝበፅሐ በሪሁ ሓላፊ ኣገልግሎት ትምህርቲ ኣብቲ ንዞባ መምህር በየነ ተስፋይ ኣብ ዝሃቦ መግለፂ ምዕሩይ ተሳታፍነት ኣብ ማእዲ ትምህርቲ ንምርጋፅ ኣተባብዕ ስራሕ ከም ተዓመ ኣብ መብረቃዊ ፃድፍ ዝርከባ ደቂ ኣንስትዮ ንምትብባዕ ልዕሊ 300,000 ንኣፈ ሓገዝ ከም ተገብረ ድኻም ንዘርኣዩ ተምሃሮ ዝተገብረ ሓገዛት ድማ ውፅኢታዊ ከም ዝነበረ ሓቢሮ ኣማሕዳር ንዞባ ዓዲ ቀያሕቶ ሃብታይ ተስፋ ዝግብግድኡ እናበረኺ ዝመፀ ዘሎ ተሳታፍነት ተምሃሮን ምዕቃብን ናብቲ ዝድለ ደረጃ ክብ ንምባሉን ምስ ኣማሓደርቲ ከባቢ ስሩዕ ርክባት ክካየዳ ተሓሳሲቦም ኣብ መወዳእታት ፅበት ንምቅላል ናይ ካልኣይ ደረጃ ቤት ትምህርቲ ክትስራሕ ዝኣረገ መፅሓፍቲ ክውገን ፅገና ዘድልያን ኣብያተ ትምህርቲ ቆላሕታ ክግበረለን ከምኡውን ትሕቲ ቅርፂ ዘይተማልኣለን ቀዳምነት ክወሃበን ተላብዮም ኣብ ነዞባ ዓዲ ቀይሕ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 87 ትካላት ትምህርቲ ክህልዋ ከለዋ ሎሚ ዓመት ንልዕሊ 17,000 ተምሃሮ ኣገልግሎት ክህባ ሓግየን ኣብ ዞባ ማእከል ንዞባ ስረጀቃ ብቕዓት ትምህርቲ ክብ ንምባል ዝሕግዝ ዓውደ ዘተ ብ14 ሓምለ ተቓኒዑ ሓላፊ ትምህርቲ ብቲ ንዞባ መምህር መሪሕ ኪሮስ ኣብ ዘስምዖ ቓል ዕላማቲ ዓውደ ዘተ ኣብ ዓመተ ትምህርቲ 2025-2026 ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዝተረኣየ ብልጫታት ብምዕቃብ ድኻማት ንምእራም ከም ዝኾነ ገሊጹ መጠን ምሕላፍ ኣብ መባእታ 87.1 ሚእታዊት ኣብ ማእከላይ 72 ሚእታዊት ኣብ ካልኣይ ደረጃ ድማ 82 ሚእታዊት ከም ዝኾነ እውን ኣረዲኡ ተሳተፍቲ ኣብ ዘቕረበ ፀብጻብ ምርኩስ ብምግባር ንመፃኢ ሃነፅቲ ሓሳባትን ርእቶታትን ኣቕሪቦም ኣማሕዳር ንዞባ ስረጀቃ ኣቶ ክፍለ ማርያም ገብረ መስቀል ትምህርቲ መሰረት ኩሉ ምዕባለ ስለ ዝኾነ ኣገልግሎት ቅድመ ትምህርቲ ንምስፋሕን ንምሕያልን ዝወፀ መምርሒ ቀዳምነት ናይ ቀዳምነታት ስለ ዝኾነ ብዕቱብ ከም ዝስራሓሉ ረጋጊፁ ወኪል ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብግድኡ ኣብቲ ንዞባ ንዝረአ ዘሎ ለውጢ ድሕሪ ምምስጋን ዝተረኽበ ብልጫታት ክዕቀብን ክብርኽን ተላብዮም ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኢራን ንዘተ ሰላም ቅርብቲ ምስ ዘይትኸውን ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኣብ መጥቃዕቲ ከም ትፍፅም ፕረዚደንት ዶናልድ ትራምፕ ኣጠንቂቖም ፕረዚደንት ትራምፕ ኣብ መግለፂ እዩ ኢራን ናብ ዝርብ እንተዘይተመሊሳ ካብ ዝመፅእ ሰሙን ኣብ ልዕሊ ትካላት ፀዓትን ድንድላትን ከቢድ ደብዳብ ከም ዘካየድ ሓቢሩ ኣሎ ክመፃእ ካብ ዝኽእል መጥቃዕትታት ርዒዳ ንሉኣላውነታ በኣሉት ኣብ ዝፀሉ ዘተ ከምዘይትፅመድ ዝገለፀት ኢራን ውጥን ፕረዚደንት ትራምፕ ምስ ዝትግበር ኣብ ልዕሊ ዕላማታት ኣሜሪካ ተካይዶ መጥቃዕትታትን ብዓይነትን መጠንን ከም ተስፋሖ ነፂራ ኣላ ኣሜሪካ ካብ ዝሓለፈ ሰሙን ኣብ ልዕሊ ወታደራዊ ትካላት ኢራን ን4 ተኸታታሊ መዓልታት ደብዳብ ከተካይድ ከላ ኢራን ብወገና ኣብ ግዝኣት ሃገራት ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ወተሃደራዊ መደበራትን ረብሓታትን ኣሜሪካ ተመሳሳሊ ደብዳብ ከተካይድ ቀኒ ኣላ ፕረዚደንት ትራምፕ ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ ክልቲአን ሃገራት ዝተኸተመ ናይ ምርዳእ መዘክር ከም ዘብቅዐ ብምጥቃስ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ከም ዝሰፊሑ ገሊጹ ዘሎ ብዘይካዚ ኣብ ልዕሊ ኢራን ፀቕጢ ንምፍጣር ካብን ናብን ወደባት ሃገር ዝካየድ ምንቅስቓስ መራኽብ ደጊሙ ከም ዝዓገቶ ይፍለጥ ንመፃወ ሆርሙዝ ዓፂያቶ ዘላ ኢራን መጥቃዕትታት ኣሜሪካ ምዝቕፅል ኣብቲ ዞባ ዝርከብ ካልእ ማያዊ መስምራት ንግዲ ክትዓፁ ከም ትኽእል እውን ኣጠንቂቕሃላ ፈረንሳን ዩክሬንን ኣብ መፍረፅ ዋር ዘተኮረ ክልተኣዊ ስምምዕ ከም ተፈራረማ ገሊፃን እቲ ስምምዕ ዩክሬን ኣብ መሬታ ሚሳይላትን ፀረ ሚሳይላትን ዘጠቓለለ ፅዋር ብሓባር ንምምዕባል ዝኽእል ኮይኑ መራሕቲ ክልቲአን ሃገራት ብ14 ሓምለ ኣብ ፈረንሳ ብዘካይድዎ ዝርብ ከም ዘኸተመዎ ተሓቢሩ ፈረንሳ ነቲ ፅዋር ንምምዕባል ዝኽእል ንዋትን ቴክኖሎጂ ናብ ዝመፅእ ቀረባ ግዜ ናብ ዩክሬን ክሰድድ መደብ ከም ዘለዋ ፕረዚደንት ቮሎዲሚር ዘለንስኪ ገሊጹ ኣሎ ኣሜሪካን ዩክሬንን ኣብ ዝሓለፈ ቀረባ መዓልትታት ተመሳሳሊ ስምምዕ ከም ተፈራረማ ዝዝከር እዩ እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ካብ 2022 ዝቕፅል ዘሎ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግን ግምታት ኣሎ ዩክሬን ካብ ሩስያ ዝመፃ ዘሎ መጥቃዕትታት ንምምካት ዝተራቐቐ ፀረ ሚሳይል ክትጠልብ ምፅንሓ ይፍለጥ እዚ ከምዚ ኢሉ እንከሎ ፈረንሳን ዩክሬን ካብ 228 ክሳብ 229 ኣብ ዘሎ ግዜ
ራፋል ዝተሰሚያ ነፈርቲ ኮይናት ክትልእ ከላ ምዃና ገሊጻ።

ኤውሮጳዊ ሕብረት ኣብ ቀዳማይ መንፈቕ 2026 ካብ ሩስያ ዝሸመቶ ብመልክዕ ፈሳሲ ዝዳሎ ባህርያዊ ጋዝ ምስ ናይ ቅድሚዊ ዓመት ተመሳሳሊ ዋርሒ ክነፃፅር ከሎ ብ18 ሚታዊት ከም ዝወስኸ ፀብጻባት ሓቢሮም። እቲ ሕብረት ኣብ ዝሓለፈ 6 ዋርሒ ጥራይ ኣስታት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ተፈሊጡ ኣሎ። ሩስያ ካብቲ መሸጣ ኣስታት 7 ቢልዮን ዶላር ኣታዊ ከም ዝረኸበ ዝጠቐስቶም ፀብጻባት ፈረንሳ፣ ቤልጅየምን ስጳኛን ዝለዓለ መጠን ጋዝ ከም ዝዓደጋ ረዲኦም። ኤውሮጳዊ ሕብረት ካብ ሩስያ ክሽምቶ ዝፀንሐ ባህርያዊ ጋዝ ካብ ፈለማ 2027 ጠቕሊሉ ከቋርፆ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ግን ፀቢብ ምዃኑ ይእመት። እቲ ሕብረት ኣብዚ እዋን ዝልዕሊ 14 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ከም ዝሽፍን እዮም ፀብጻባት ዝገልጹ። እስራኤል ኣብ ምዕራባዊ ገማግም ተካይዶ ህንፀት ስፍራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ። እቲ መደብ ልዕሊ 12,000 መንበር ኣባይትን ካልእ መንግስታዊ ፕሮጀክትታትን ምህናፅ ዝዓለመ ምዃኑ ቀዳማይ ሚኒስትር ቤንያሚን ኔታንያሁ ኣፍሊጡ። ምስራሕ ህንፀት ናይዚ ሓድሽ ውጥን ኣብ ቀረባ ግዜ ከም ዝጅመር ዝገለጸ ቀዳማይ ሚኒስትር ኔታንያሁ ኩለን ኣካላት መንግስቲ ብትግባርኡ ክተሓባብራ ፀዊዑ ኣሎ። እስራኤል ኣብ 1967 ብውግእ ጎቢጣ ኣብ ዝሓዘቶ ምዕራባዊ ገማግም ልዕሊ 700,000 ዜጋታት ኣስፊራ ከም ዘላ ፀብጻባት ይረድኡ። ምንቅስቓስ ሓማስ ንምድምሳስ ብዝብል ምክንያት ካብ 2023 ወሽመጥ ቃዛ ወተሃደራዊ ወፍሪ ተካይድ ዘላ እስራኤል ልዕሊ 70 ሚታዊት ናይቲ ወሽመጥ ኣብ ትሕቲ ቁፅፅር ኣትያቶ ከም ዘላ ይፍለጥ። ፖሊሲ ምስፍሕፋሕ እስራኤል ካብ ቀንዲ ጠንቂ ፀጥታዊ ፀገማት ዞባ ማእከላይ ምብራቅ ኮይኑ ከም ዘሎ ምስ ተኸባቢ ቅርበት ዘለዎም ወገናት ይጠቕሱ። ባይቶ ኤውሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ነፃ ንግዳዊ ስምምዕ ንምትግባር ዝኽእል ናይ መወዳእታ ውሳኒ ኣሕሊፉ። በዚ መሰረት ትግባር እቲ ብዝሓለፈ ወርሒቲ ጉንበት ዝተኸተመ ታሪካዊ ተባሂሉ ዝተገልፀ ንግዳዊ ስምምዕ ካብ መወዳእታ ናይዚ ዓመት ክጅመር ምዃኑ ተፈሊጡ ኣሎ። እቲ ሓፈሻዊ ኣገልግሎታት፣ መንግስታዊ ዕድጊ፣ ዲጂታላዊ ንግዲ ከምኡውን ወፍርን ፍርያት ሕርሻን ዘጠቓልል ስምምዕ ቁጠባ ክልቲኦም ወገናት ንምድንፋዕ ሓጋዚ ምዃኑ ይእመት። እዚ ሓድሽ ስምምዕ ነቲ ኣብ 2000 ዓመተ ምህረት ኣብ መንጎ ክልቲኦም ወገናት ዝተኸተመ ኣብ ኢንዱስትሪያዊ ፍርያት ጥራይ ተደሪቱ ዝፀንሐ ንግዳዊ ውዕል ዘሐድስን ዘስፍሕን ምዃኑ ይሕበር። እቲ ስምምዕ ንሰደድ ፍርያት ሃገሩ ናብ ኤውሮጳዊ ሕብረት ክሳብ 2030 ካብ 24 ቢልዮን ዶላር ናብ 36 ቢልዮን ክዕብዮ ትፅቢት ይግበር። ኣብ 2025 መጠን ንግዳዊ ምልዋጥ ኤውሮጳዊ ሕብረትን ሜክሲኮን ልዕሊ 91 ቢልዮን ዶላር ከም ዝነበረ ፀብጻባት ይሕብሩ። ኤውሮጳዊ ሕብረት ንብራዚል፣ ኣርጀንቲና፣ ኡራጋይን ፓራጓይን ምስ ዝሓቁፍ ቀፅሪ መርኮሱር ነፃ ንግዳዊ ስምምዕ ከም ተፈራረመ ዝዝከር እዩ። ኣሜሪካ ትኽተሎ ዘላ ንግዳዊ ፖሊሲታት ምስ ኣጥቡቕ ንግዳዊ ዝምድና ፀንሐን ካናዳ፣ ሜክሲኮ፣ ጃፓንን ሃገራት ኤውሮጳዊ ሕብረትን ኣብ መንጎአን ዘሎ ዝምድና ንምድልዳል ዝሕግዝ ስምምዓት ክኽትማ ከም ዘገድደን እዩ ዝግለጽ። ህዝባዊት ሪፓብሊክ ቻይና ምስ ደሴታት ሰሎሞን ዘለዋ ዲፕሎማስያውን ቁጠባውን ዝምድና ንምምዕባል ከም ትሰርሕ ኣፍሊጣ። እዚ ዝተገልፀ ሚኒስትራት ጉዳያት ውፃኢ ክልቲአን ሃገራት ማለ 14 ሓምለ ብከተማ ቤጂንግ ኣብ ዘካይድዎ ዝርርብ እዩ። ክልቴን ሃገራት ኣብ ወፍሪ ንግዲ፣ ትሕቲ ቅርፂ፣ ፀጥታን ካልእን ከም ዝተሓጋገዛ ኣብቲ ርክብ ገሊፀን። ህዝባዊት ሪፓብሊክ ቻይና ቁጠባ ደሴታት ሰሎሞን ንምምዕባል ኣድላይ ደገፍ ከም ትገብር ክትገልፅ ከላ፣ ደሴታት ሰሎሞን ድማ ንፖሊሲ ሓንቲ ቻይና ዘለዋ ደገፋ ነፂራ ኣላ። ክልቲአን ሃገራት ኣብ 2019 ዲፕሎማስያዊ ዝምድና ካብ ዝምስርታ ንዳሓር ንምንንፍዑ ተደጋጋሚ ርክባት ከካይዳ ከም ዝፀንሐ ፀብጻባት ይረድኡ። ምስ ደሴታት ሰሎሞን ዝምድና እተደንፍዕ ዘላ ኣውስትራልያ ኣብ መንጎ ቻይና ንታ ደሴታዊት ሃገረኒ ዘሎ ዝምድናታት ብእወታ ከም ዘይትጥምቶ ይእመት። ኣውስትራልያ ኣብ ደሴታውያን ሃገራት ፓሲፊክ ብሓፈሻ ኣብ ደሴታት ሰሎሞን ካብ ብፍላይ ፅልዋ ንምዕባይ ነታ ሃገር ፋይናንሳዊ ደገፍ ክትገብረላ ምፅንሓ ፀብጻባት የረድኡ። ሩስያ 3 ጠፈርተኛታት ዝሓዘት መንኮርኮር ትማል 14 ሓምለ ናብ ኣህጉራዊ መደበር ጠፈር ልኢኻ። እዚ ክልተ ሩስያውያንን ሓደ ኣሜሪካውን ዝሓቆፈ ጉዕዞ መቕፀልታ ናይቲ ኣብቲ ኣህጉራዊ ትካል ክካየድ ዝፀንሐ መፅናዕታዊ ተልእኾታት ኮይኑ ንኣስታት 8 ዋርሒ ከም ዝቕፅል ማእከል ምርምር ጠፈር ሩስያ ገሊፆም። እዚ ናይ ሕጂ ተልእኾ እቲ መደበር ኣብ 2011 ካብ ዝድኮን ዳሓር ንመበል 75 ግዜ ምዃኑ ይጥቀስ። ኣህጉራዊ መደበር ጠፈር ብምትሕባር ኣሜሪካ፣ ሩስያ፣ ጃፓን፣ ካናዳን ኤውሮጳዊ ሕብረትን ብ150 ቢልዮን ዶላር ከም ተወደደ ፀብጻባት ይረድኦም። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም።
ዓለማዊ መዓልቲ ምውጋድ ፊስቱላ ሙሉእ ጥዕና መሰላ እዩ ብዝብል ቴማ ብደረጃ ሃገራ በረንቱ ተኸቢሩ ኣብ ንዞባ ገልዓሎ ምንጭታት ስተ ማይ እንስሳታት ዘገዳም ንምስፋሕ ይስራሕ ኣሎ ኣብ ዞባ ማእከል ንወፋሮ ክረምታዊ ልምዓት ስልጠና ድሕነት ትራፊክ ተዋሂቦ ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኢራን መጥቃዕቲ ከተካይድ ምዃና ፕረዚደንት ትራምፕ ኣጠንቂቑ ፈረንሳን ዩክሬይንን ኣብ መፍረ ፅዋር ዘተኮረ ክልተኣዊ ስምምዕ ከም ዝተፈራርማ ገሊፀ ኤውሮጳዊ ሕብረት ኣብ ቀዳማይ መንፋቅ 226 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወሰኸ ተሓቢሩ ንሰዓት እዚ ዝተዳለወ ዜናታት ተዛዚሙሎም ዝተረፉ መድባትና ንሓድገኩም ብወገነይ ሮክምሸት

0: ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዚ እዋን ርእሱ ክኢሉ 6 ክፍልታት ማለት ስነ ህይወት፣ ስነ ቀመም፣ ስነ ምድሪ፣ ስነ ሕሳብ፣ ፊዚክስን ስታስቲክስን ኣጠቃሊሉ ይርከብ። ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዝ ሓለፈ 18 ዓመታት ብጠቕላላ 4441 ተምሃሮ ብዲፕሎማ ቀዳማይን ማስተርስን ዲግሪ ኣመሪቑ እዩ። ኮሌጅ ስነ ፍልጠት ማይ ነፍሒ ቀዳም ዕለት 11 ሓምለ 2026 ኣካዳምያዊ ትምህርቶም ዘሳላሰሉ ተምሃርኡ ንመበል 19 ግዚኡ ኣመሪቑ። እዞም 147 ደቂ ኣንስትዮ ዝርከብኦም 300 ተመረቕቲ ተምሃሮ ብ6 ዓውድታት ትምህርቲ ብዲግሪ ዝተመረቑ እዮም። ኮሌጅ ስነ ፍልጠት ማይ ነፍሒ ናይዚ ዓመት እዚ በቢ ዓውድታቶም 54 ብስነ ህይወት፣ 70 ብስነ ቀመም፣ 30 ብስነ ምድሪ፣ 59 ብስነ ሕሳብ፣ 44 ብፊዚክስ፣ 43 ብስታስቲክስ ትምህርቶም ዝዛዘሙ ተምሃሮ ኣመሪቑ። ዲን ኮሌጅ ስነ ፍልጠት ማይ ነፍሒ ፕሮፌሰር ገብረያስ ጎዶም ኣብ ዘስምዖ ቃል ካብቶም ውሕዳት ናይ ናፃ ትምህርቲ ዕድል ዝረኸቡ ከም ምዃኖም መጠን ሕብረተሰቦም ክርድኡን ጸገማት ክዝከሙን እቲ ዓጢቖሞ ዘለዎ ፍልጠት ኣብ ህንፀት ሃገር ከውዕልዎን ብልፅግቲ መጻኢት ኤርትራ ካሃንፁ ፃዕሮም ክሕይሉን ለበውኡ ኣመሓላሊፉ።
1: ዮር ኤክሰለንሲ ኣቶ ተስፋይ ገብረ ስላሴ Minister of Land, Water and Environment, Designee of His Excellency Ato Isaias Afwerki, Chancellor of the Institute of Higher Education and President of the State of Eritrea. Dear Dr. Stefanos, Delegate of Dr. Haile Mehson, Executive Director, National Higher Education and Research Institute, Honorable Ministers, PFDG officials, respected religious leaders, high-ranking government officials, Dear Deans of Colleges, invited guests and family of graduates, graduands, ladies and gentlemen. First of all, on behalf of Maynafi College of Science, I would like to welcome you all to the ceremony of the 19th commencement and thank you for joining us to celebrate the graduation ceremony.

0: As you all know, human resource development is one of the pillars of the development policies of our country, as it is a basis for the development of competitive public as well as private sectors, and hence of modern and advanced economy. To this effect, the government of the state of Eritrea in the last 35 years has hugely invested towards human resource development. This has been manifested in the expansion of the education sector across the country and increase in the number of college students and graduates since independence.
1: ብዝሕ ተመረቕቲ ኮሌጅ ስነ ፍልጠት ማይ ነፍሒ ናይዚ ዓመት ምስ ናይ ዓሚ ክነጻጸር እንከሎ ብ3 ሚታዊት ዕብየታር እዩ። ብፍላይ ኣብ ብዝሕ ተመረቕቲ ደቂ ኣንስትዮ ኮሌጅ ማይ ነፍሒ በብዓመቱ ዕብየት እናርኣየ ይመጽእ ከም ዘሎዮም ጸብጻባት እቲ ኮሌጅ ዘነጽሩ። እዚ ዕብየት ቁጽሪ ደቂ ኣንስትዮ ብቕጽሪ ጥራይ ዘይኮነ ብተወዳዳርነት እውን ይዓቢ ከም ዘሎዮም ሰነዳት ዘረጋግጹ። ንኣብነት ኣብ ቀዳማይ እብረ ናይዚ ሒዝናዮ ዘለና ዓመት 58 ሚታዊት ካብ ካልኣይን ሳልሳይን ዓመት ተምሃሮ 3.25ን ልዕሊኡን ዘመዝገባ ደቂ ኣንስትዮ ምንባረን እቲ ለውጢ ዘንጸባርቕ እዩ።
0: ዲር ግራጁዌትስ ዚስ ደይ ኦፍ ጆይ ሃዝ ቢካም ኤ ሪያሊቲ ቢኮዝ ዩ ኣር ፑቲንግ ኦል ኤፈርትስ ቱ ኣቺቭ ዮር ድሪምስ ዩ ወርክድ ሃርድ ማነጅድ ዮር ታይም ኣቴንደድ ክላስስ ሬጉላርሊ ኤንድ ሃድ ኮንፊደንስ passion and vision. Your dogged perseverance has paid off. Congratulations. The number of students admitted in second year in the College of Science in 2022 was 421. And it is this batch of students that is graduating today. These graduates are 72% of those admitted. This means in every semester on average there was 4.8% attrition or delay in each department. The government of Eritrea is investing heavily in the education sector to produce scholars who can contribute to the improvement of the livelihood of the society. But if the investment is not utilized effectively, there is a waste of resource. Therefore, one of the goals in the strategic plan of the college is to improve the teaching learning process to boost the performance of the students and thereby reduce the attrition to the lowest possible level without compromising the quality of education and as a result minimize the waste of resources. This can be achieved when all actors join hands to academic success of the students. The college has introduced continuous assessment to keep students busy with their studies. There is a favorable environment for consultations and to study in campus, and extra and remedial classes are also arranged for some students. The purpose is to fill or to bridge the gap. One positive development we observed in this academic year was the number of students in the dean's list. About 25% of the first students of the first year students in the first semester of this academic year were in the disciplines and designated as outstanding students.
1: ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዚ ኣካዳሚያዊ ዓመት 27 ናይ ዶክትሬት ማዕርግ 20 ናይ ማስተርስ ዘለዎም ብቑዓት ደቂ ሃገር መምሃራን ከምኡ ድማ 11 ናይ ዶክትሬት 7 ናይ ማስተርስ ማዕርግ ዘለዎም ወፃተኛታት መምሃራን ዓጢቑ እዩ መስርሕ ምምሃርን ምስትምሃርን ኣሰላሲሉ። ብተወሳኺ 22 መምሃራን ኣብ ወፃኢ ሃገር ብዶክትሬትን ማስትሬትን ይስልጥኑ ኣለዉ።
0: This is one of the happiest moments in your life. You have made a huge investment to educate your son or daughter. Your dream has become a reality. However, more is expected to guide and advise the young graduates to be responsible citizens. Dear college staff, this day of joy has become a reality with the hard work of the academic and administrative staff of the college. On this occasion, I would like to pass my gratitude to the committee of the college for the effort they have put and take this opportunity to request them to pursue their contribution for better success.
1: ወኪል ተመረቕቲ መንእሰይ ኤፌሶን ዶሞዝ ብወገኑ ኣብ ዘስምዖ መደረም
2: ብመጀመርታ እንኳዕ መበል 19 መምረቕታ ኮሌጅ ስነ ፍልጠት ማይ ነፍሒ ብድሓን መጻእኩም ክብል ይፈቱ ንተመረቕቲ ድማ እንቋዕ ናብዚ ክቡር ዕለት ኣብፅሓኩም ብምባል ዮውሃና ክብሎም ይፈቱ። ዮውሃና ተመረቑ። ካብዚ ቀፂለ ከም ወኪል ተመረቕቲ ኮይነ ቃል ተመረቕቲ ንኸስማዕ ንዝተዋበ ንዕድል እናመስገንኩ ዝተሰማዓናዮ ሓበን ክገለፅ ይፈቱ። ኣብ ኩነተ ሰላምን ርግኣትን ኮይንና ትምህርትና ብዝግባእ ተኸታቲልና ናብዚ ደረጃ እዚ ንክንበፅሕ ዘይትድገም ህወቶም በጃና ዝወፈዩ ጀጋኑ ሰማእታትና ክብርን መጎስን ይኹኖም። ከምኡውን ነቲ ንትምህርቲ ናይ ቀዳምነታት ሰሪዑ ብናፃ ክፍሊ ካብ መዋእለ ህፃናት ክሳብዚ ደረጃ እዚ ዘብፅሓና መንግስትና ከየመስገንክዎ ክሓልፍ ኣይደለን። ዝኸበርኩምን ዝኸበርክንን ኣብ ነብሲ ወከፍ ናይ መስርሕ ምምሃርን ምስትምሃርን ጉዕዞና ነቶም ናይዛ መዓልቲ ዋንጫ ዓወት ክንጭብጥ ዘብቅዖና ክቡራት መምሃራና ነቶም ደቆም ኣብ ዝለዕለ ደረጃ ትምህርቲ ክበፅሑ ዘይሕለልን ዘይፅንቅቕን ፃዕሪ ዝገበሩ ክቡራት ወለድና ከምኡውን ኣብ ኩሉ ናይ ኮሌጅ መነባብሮና ከም ወለድና ኮይኖም ዝኣለዩና ማሕበረሰብ ኮሌጅ ብስም ተመረቕቲ ከመስግን ይፈቱ። ዓወት ሓባራዊ ዕዮ እዩ። ትምህርቲ ድማ መሰረት ምዕባለን ሃገራዊ ብልፅግናን እዩ። ሎሚ ንቃደሶ ዘለና ዓወት ውፅኢት ሓባራዊ ፃዕሪ መንግስትና ወለድና መምሃራና እዩ። ንሕና ድማ ሳላቲ ዝተነፅፈልና ባይታ ነቲ ብቐዳማይ ዲግሪ ዝዛዘምናዮ ጉዕዞ ትምህርትና ሎሚ መዓልቲ ናይ መዛዘሚ ወግዓዊ ምረቓ ነልብሶ ኣለና። መመረቕታ ናይ መወዳእታ ምዕራፍ ዘይኮነስ መጀመርታ ናይ ትካለ ምዕራፍ ሂወት እዩ። ከምኡውን መመረቕታ ፅብል ጥራይ ዘይኮነስ ሓላፍነት እዩ። ከምቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ምህናፅ ሃገር መጀመርታን መወዳእታን የብሉን ናይ ኩሉ ወለዶታት ሓላፍነት እዩ ዝበሎ ሓላፍነት ናይታ ብነፃ ዘምሓረትና ሃገርና እዩ። መመረቕታ ደረጃ ጥራይ ዘይኮነስ ሕድሪ እዩ። ሕድሪ ናይቶ ምእንታና ዝሓለፉ ጀጋኑ ሰማዕታ። ስለዚ ብፃዕርን ሓድነትን እናተጓዓዝና ልዕሊ ኩሉ ድማ ናይ ስራሕ ሓቦን ዲስፕሊንን ተቐኒትና ነቲ ብግብርን ክልሲ ሓሳብን ዝወሰድናዮ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ብዘይተጎላባነት ክነውዕሎ ምዃንና ኣብዚ ዕለት መመረቕታና ቃል ንኣቱ ኣለና። ብድጋሚ ነቶም ተመረቕቲ እንቋዓብቃዓና ዘለኣብለማ ሰኽሪ ሰማትና ኣብና
1: ንክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ መመረቕታ ስነ ስርዓት ቃል ዘስምዐ ሚኒስተር መሬትን ማይና ከባብን ኣቶ ተስፋይ ገብረ ስላሴ ካብ ዝበሎ
3: ክቡር ዶክተር እስጢፋኖስ ሃይለማርያም ወኪል ዋና ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ኤርትራ፣ ክቡር ፕሮፌሰር ገብረያስ ገሎም ዲን ኮሌጅ ስነ ፍልጠት ማይነፍሒ፣ ክቡራትን ክቡራንን ኣባላት ማሕበረሰብ ኣካደምያ፣ ሰበስልጣን መንግስቲ፣ ኣዘዝቲ ሰራዊትን ዕድማትን፣ ከምኡውን ዝኸበርኩምን ዝኸበርክንን ተመረቕቲ፣ ኣቐድሜ ኣብዚ መበል 19 ዙርያ ስነ ስርዓት ምምራቕ ተምሃሮ ኮሌጅ ስነሰብሕ ማይ ነፍሒ ንምስታፍ እንኳዕ ብድሓን መፃእኩም እንኳዕ ብድሓን ኣራኽበና ክብል ፈቱ። ቀፂለ ንክቡር ፕረዚደንት ሃገር ኤርትራ ብፃይ ኢሳያስ ኣፈወርቂ ቻንሰለር ትካላት ላዕለዋይ ትምህርትን ምምርን ወኪለ ንኩሎምቶም ነዞም ናይ ሎም ዓመ ተመረቕቲ ከይተሓለሉ ኮስኪሶም ናብዚ ደረጃ ዘብፅሑ ምህራን ብሓፈሻ ኣውራም ብፍላይ ድማ ንኩሎም ዕዉታት ተመረቕትን ሕቡናት ወለዶምን እንኳዕ ፍርፃዕሮም ኣርኣይኩም እንኳዕ ሓጎሰኩም እንኳዕ ሓጎሰናን ክብል ዓብዪ ክብሪ ይስማዓኒ። እተፈተኹምን ተፈተኽንን ተመረቕቲ ከምዚ ሕጂ ወኪልኩም ኩሎ ዝፀንሐ እዚ ምሳኹም ንካፈሎ ዘለና ብሓጎስ ዝተመልአ እዋን ድሙቕ ስነ ስርዓት ምምራቕኩም ሓደ ናይ ትምህርቲ ደረጃ ወዲኡ ምዝዛንኩም ኪኖ ምብሳሩ ኣብ ህይወትኩም ኣዝዩ ኣገዳሲ ናብ ዝኾነ መድረኽ ትሰጋገሩ ምህላውኩም ዝእውጅውን እዩ። ኣብቲ እትኣትዎ ሓድሽ መድረኽ ህይወት ምእንቲ ክትዕወቱ ንስራሕ ዘድሊ ብቕዓትን ፍልጠትን ክትልዎ ኣብ ሕቕፍን ቀፅርን ናይዛ ተሰናበትኩም ዘላ ኮሌጅ ንዓመታት ተፀሚትኩም ዕረፍቲ ዘይስእን ፃዕርን ትግሃትን ዝሓተተ ዕማም ክትፍፅሙ ብሓደ ወገን ምስ መሓዘትኩምን ኣባላት ናይቲ ኮሌጅን ዘሕለፍኩም ማሕበራዊ ህይወት ድማ በቲ ካልእ ክዝክሩ ከለኹም ስምዒታትኩም ብሓጎስን ብድፍናቕን ክፈራረቕ ባህርያዊ እዩ። ብዛዕባ መፃኢ እንተሓሰብኩም ውን ካብኡ ዝፍለ ኣይኮነን። እቲ ሕጂ ገዳሲ ተስፉን ንኩሉ ድልውን ምዃን እዩ። ከም ኩለን ካልኦት ሃገራት ክንሰርር ዘለና ምርጫ ሃምናን ቀልብናን ንተስፉ መፃኢ ምምሕዳውን ፍልጠት ዝመሰረቱ ብልሓትን ውህድን ስራሕ ክውን ንምግባሩ ከይተሓለልካ ምፅዓሪ እሞ ብዝቐስምኩሞ ትምህርትን ዘይሕለል ትግሃትኩምን መፃኢኹምን መፃ ሃገርና ተስፉን ብርሁን ምዃኑ እመኑ ኣይትጠራጠሩን።
1: ኣብ መወዳእታ ከዓ ኣብቲ ኣጋጣሚ ልዑል ነጥቢ ማለት ብማዕርግ ብልዑል ማዕርግ ብኣዝዩ ልዑል ማዕርግ ዝዛዘሙ ተመረቕቲ በቲ ኮለጅ ኣፍልጦ ተዋሂብዎም።
4: ሙሉእ ስም ናየ ሳልሕ መሓመድ ስዒድ ሳልሕ ይበሃል። ለመፀኮም ዞባ ሄኒ ንኡ ዞባ ሰሚናዊ ቀይ ባሕሪ ንኡ ዞባ ፋዕበት ከባቢ ፈልከት ላዕቤኮ ዲባ ቪሌጅ ፈልከት ሊቱ መበቀልናእቲ መበቀልናተይ እዩ ዝወደ ኩሉ ዓውዲ ከዓ ስነ ህወት ባዮሎጂ ማይኖር ኬሚስትሪ ኣነ ዲብ ካልኣይ ሰነት ባዮሎጂ ነተን ዘለና ሽውያ ትሕት ለቤላ ነጥቢ ዓላ ግልየ ዲባሕ ከተይ ኮ ነጥቢ ልወስክ ከባቢ ሰለስ ብፅሑሉ ኮ እዜ እንሻ ላ ብመፅእ ኣለየኒ ላዓል ግልዋስል ሙሉእ ትምኒትናየ ቱ እንሻላ ብእዝንላህ ኩሉ ሸዓብ ኤርትርያ ምን ንውሽ ነበጋስካ ኩሉ ብሄራት እንዳኣተይካ ኩሉ ዲ ዓውዲ ናይ ትምህርቲ ኩሉ ጅህድ ኩሉ ሰዒዳና ኩሉ ሞራል ሃይባና ሰበት መፅዕና ኩሉ ተወፋይነት ዮም ንሓመድ ከውግል ሕለፍ ይቀድርኒ ምስሉ ሄኒ እንሻላ ብእዝንላህ ኩሉ ተወፋይነት ግንሽቀ ዲ በህለና ድዮ ዓውዲ ናይ ሙሉእ ትምኒትናየ ቱ።
5: ስመይ ቤኖር ግርማ ይበሃል። ዝወዳእ ኩሉ ዓውዲ ኣፕላይድ ማቴማቲክስ ማለት እዩ።
6: እሺ ኣነ ቃል ስመይ ኣዱላም ግርማ ይበሃል። ዝወዳእ ኩሉ ዓውዲ እውን ከም ናይ ሓወይ ብዓውዲ ስነ ሕሳብ ማለት እዩ ኣፕላይድ ማቴማቲክስ።
7: ራይ እስከ ክልቲኹም ኣሕዋት ክልቲኹም ካብ ሓሳብ ትምርቁ ኣለኹም ሞ ታይ ይስማዕ?
6: ብጣዕሚ ሓጎስና ወሰን የብሉን። መጀመርታ ነዚ ዕድል እዚ ዝፈጠረልና መንግስትና ንኩሎም መማህራናን ንኩሎም ወለድናን ኣመስግን ፈቱ ማለት እዩ። ብምቕፃል ነዚ ዓውዲ እዚ ብምትሕባር ናይ መማህራናን ብዓብዩ ከዓ ሓወይ ምሳይ ኣብዛ ዓውዲ እዚኣ ስለ ዝነበረ ብፅቡቅ ዛዚብናዮ ማለት እዩ። ንኩሎም ተመረቕቲ ከዓ እንኳ ዓብቃዓኩም ክብል ይፈቱ።
5: ዝፈጥረልና ስምዒት ብጣዕሚ ዓብዪ እዩ ማለት ብዙሕ እውን ኣይጋጥምን እዩ። ብሓንሳብ ዲፓርትመንት ክትውድእ ብሕዋት ኮንካ ሳይ ኮንካ ኣብ ሓደ ዲፓርትመንት ብሓደ ዓውዲ ክትምረቕ ብፍላይ ድማ ኣፕላይድ ማቴማቲክስ ምዃኑ ኣዝዩ ዝሕብን። ከም ኩሎም ኣሕዋት ኣብ ሓንቲ ዲፓርትመንት ከዓ ስለ ንነጥፍ ኣብ ኩሉ ነገር ንተሓጋገዝ ነርና ኩሉ ዘድሊ ነገራት ድማ ብሓንሳብ ኮይና ንሰርሕ ነርና ማለት እዩ።
6: ብዓብዪ እውን ደገፍ ወለድና ኣይተፈለየናን ማለት እዩ። ነዚ ዓውዲ እዚ ንክንኣትዎ እውን ዓብ ጠብላሕታ ነርና ማለት እዩ። ኣብ ምውዳእና እውን ኣዝና ኢና ሕጉሳት። እወ ፅቡቅ እዩ። በቲ ረብሓታት ድሕር መፂና ብሓፈሻ ክንዝበልና ኣብቲ ምትሕግጋዝ ክኸውን ከሎ ካልኣይ መንገዲ ከዓኒ ብጣዕሚ ዝሕጉሱ እዩ ማለት እዩ። ብዝተፈላለየ ዓውዲ ክትውድእ እኳ ፅቡቅ እንተኾነ ኣብ ሓደ ዓውዲ ኮንካ ክልተካ ዓውታት ክትከውን ከዓነ ኣዝዩ ይሕጉስ።
8: ሽመይ ዘምዘም ሕጉስ ይበሃል። ዲፓርትመንት ዝወዳእ ኩሉ ማቴማቲክስ እዩ። ካብ ዞባ ደቡብ መንደፈራ ኢኻ መፀ። እዚ ዓወት እዚ ናይ ስድራ እዩ ማሲ ብሳላ ስድራ እዩ ኣነብ ዝበፅሒ ዘለኹ። ብዙሕ ነገር ኣሕሊፎም ድቃሲ ኢኖም ንዓይ ከምዚ እንዳበሉ እንዳማዓዱ ከም ዳበሉ ኣብዚ ዘብፅሑኒ ደረጃት ናቶም እዩ ዝዓወት እዚ ይቐኒልና ኸ ማሲ ኣብ ካሕሳኹም የውዕለኒ ስድራ ይፅየ ዘሎ ምስል መስዋእት ኮ ብዙሕ እዩ። ብዙሕ መሰናኸለ የጋጥመካ ካብ ድሕሪ ኩሉ ኣብ ሰባ ካብ መጀመርታ ካብ በይንካ ኣብ ትቕመጠሉ ካብ ትጅምር ኩሉ ነገራት እቲ ዘሎ መስዋእት በዲሕካ ናብዚ ደረጃ ኮፊልካ ተሓድረሉ ግዜ ነይሩ ከተፅንዕ ገለ ብዕቢ ግሩፕ ዲስኬሽን እንዳግበርካ ዲስካስ ትገብረሎም ዲፓርትመንት ኩሉ ብዙሕ ብድሆታት ኢካ ተሕልፍ ንዓይ ኣብ ዓወት እዩ ዝሓልሞ ነበርኩ ነገር ስእዚ እዩ ነይሩ ማሲ ተገደደስ እዛ ፀላም ጋውንን ቆቢዕ መ ሰብዚያ ክረ እንደደሊ ነረ እስካበት እያ ፍሉይ ስምዒት ኣብ ዓወት እዩ።
9: ኣንስመይ ናወዳ ክሊሉ ይበሃል። ብዓውዲ ፊዚክስ ወዲኤ ማለት እዩ 4 ዓመት ካብ ዓሰብ ከተማ ዓሰብ ከዓ መፅ ኣብዚ ኮሌጅ እዚ ልዕሊ ኩሉ እትኸስቦ ነገር እቲ ብዙሓት ሰባት ትረክብ ናይ ብዙሓት ሰባት ባህሪ ተፅንዕ ገለ ብዙሕ ኣለዎ እቲ ኣብ ሂወትካን ኣብ ናትካ ሳይኮሎጂን ኣብ ናትካ ሂወት ጉዕዞ ድሕግዘካ ነገራት ኣለዎ።

0: ኣብ ርእሲኡ ግን ኮካሪኩላር ኣክቲቪቲ ንኣብነት ኣብ ዓውደ ሙዚቃ የ 4 ዓመት ዝነጥፍ ነረ በዚ ዓውደ ፊዚክስ እናተማሃርኩ ኣብ ዓውደ ሙዚቃ ከዓ ይነጥፍ ነረ ኣብዚ ኮሌጅ እዚ ማለት እዩ። ስለዚ ብፍላይ ኣብታ ዓውደ ሙዚቃ ዝቐሰምኮ ብዙሕ ነገራት ኣሎ ማለት እዩ። ብዓብዩ ከዓ እዛ ናይ ግራጁዌሽን ደርፍታት ገለ ከዓ ነዞም ተመራቑ ከም መዘክርታ ኢልና ዘደለናየ እያ ሰሚዕኹማ ትኽእሉ ማለት እዩ።
1: ፅቡቅ
0: ውፅኢት ናቱ እዩ ማለት እዩ። እቲ ሓሳብ ካብ መጀመርታ ከምፈለምታ ኮ ከም ቅድሚኡ ስራሕ ሰሪሕና ነርና ዲና ናይ ሃገር ቪድዮ ዘርጊሕና ነርና ናይ ሃገራዊ ማለት እዩ። ሕጂ ኣብዚኣ ከም ክርዩ ዝነበርና ማለት እዩ ኣብ ናይ ሙዚቃስ ኣብቲ ሙዚቃ ከም ክርዩ ዝነበርና ኢና እቶም ሰባት ኣነን እቲ ብፃየይ ደረፋይ ኤፌሶን ድሞዝ ማለት እዩ። ሕጂ እቲ ሓሳብ ክነበግሳ ከለና ብሓፈሻ ንተመረቆ ነቶም ናህና ባች ከመይ መዘከርታ ግዜያዊት ከዓ ስለዝኾነት ኣብ ምሻሎ መዘከርታ ትኾነልከ እያ እታ ሓሳብቲያ ቅድሚ ሰሙን ገለመታት ኣቢላ ትወስድ እያ ብጀማል ኢብራሂም ጃሚስ ያ ግጥምን ዜማ ተገጢማ ማለት ተዘይማ ምስ ተዋህበትና ኸ ናይ ሰሙን ዕድል ነራትና ኣብታ ሰሙን ከዓ ፅኒዕና መሊእናዮ ማለት እዩ። ኣይ ሆፕ ጥዕምቲ ዜማ ትኸውን ትሰሚዐኹማ ትኹንኩም ማለት እዩ።
2: ኣነ ምልእቲ ፀጋ መንግስታ ብባሃል ወላዲት እናቅዳ ክልሉ ማለት እዩ ናቅድ ካብ ብጅምርራት ሒዙ መቸም ጠባ ይኹን ትምህርቲ ኩሉ ንኡድ እዩ በቃ ንኡድ ሻለ ከምታ ሽሙስ ንኡድ እዩ ዝኾነ ግን ኣብዚ ደረጃ ዝበፂሑ ኣነ ክሪኦ ከለኩ ከም ወላዲት ብጣዕሚ ሕጓስ ዝተረፈ ከዓ ነቶም ኣሕዋቱ ኣርኣያን እዞም ዘለዉ ናእሽቶ ኣርኣያ ኮይኑ እሶም ናቱ እግሪእግሪ ስዒቦም ኣብዚ ደረጃ ዝክበፅሑ ከዓ ሰናይ ትምኒተይ ማለት እዩ። ንሕና ሕጂ ከምቲ ተራ ወላዲ ዝገብሮ ዲና ጌርና ንብል ግን እቲ ናቱ ሓገዝ ውላድ እንተዘይ ሓዚኪዝካ ትርጉም እንዲ ዘይብሉ ሕጂ ንሕና ንካታተሎም ንእትዎም ንወፅኦም ብዙሕ ነገራት ንገብሮም ንበሎም ከም ወለዲ ማለት እዩ። እቲ ናቱ ግን ኣይግለፅኒ ማለት ሕራይ ማማ ሕራይ ባባ ኢልካ ዝኸይድ ወላዲ ውሉድ እዩ በቃ ነዚ ንክንዕወ ዝገበረና ከዓ ናቱ ደገፍ ንሕና ከም ተራ ወላዲ ዝገብሮ ኢና ጌርናሉ እሱ ግን ደጊፍና ዝብፅሕና ዝኾነ ግን በቃ ሓጎስ ይወሰነ የብሉን ኣነ ብዚ ደረጃ ዝምፅ
3: ኣነ ወላዲ እየ ኣኽሊሉ ዘሙይ ተክላቅ ይበሃል ኣብ ዓሰበይ ዝነብር ከም ዝኾነ ወላዲ ውላድካ ኣብቲ ዝደልዮ ደረጃ ንኸበፅሕ ከም ዝኾነ ወላዲ ፃዕሪ ኣካይደ ድማ ተዓዊተ ንሱ ድማ ህዝብን መንግስትን ኣምሂሩ ኣብ ደረጃ ስለ ዘብፅሖ ንህዝብን መንግስትን ድማ ዘይተሓለለ ፃዕሪ ገይሩ ዝያዳ ከበርክትን ክሕግዝን ክድግፍን ከም ዘለዎ ዝተሓሳስቦ ማለት እዩ።
4: ሽመይ ሚካኤል ተስፋ ለምባል ዝወዳእ ኩሉ ዓውደ ትምህርቲ ስነ ሕሳቢ ናይ ግሬድ ዲስቲንክሽን ወደኢ ማለት እዩ ኮሚላቲቭ ጂፒኤ 3.67 ዝመፃ ኩሉ ቦታ ኣስመራ መጀመርታ ትስማዕና ሓጎስ እዩ ካልይ ከዓ ስድራይ ስለ ዘኩራዕኩ ልዕሊዩ ሓጎስ ስማዕነ ማለት እዩ። በቲ ዝሰራሕ ኩሉ ዓውዲ ብስነ ሕሳብ ማለት እዩ ሕጂ ወዲ ኣለዎ ትምህርቲ ንህዝበይ ሃገረይ ድማ ብዝተኻለለ መጠን ከገልግለ ናብ ዝድበፃሕ ኮ ደረጃ መጀመርታ 4 ዓመት ተማሂረ 4 ዓመት ስነ ሕሳብ ማት ቀሊል ኣይኮነ ማለት እዩ። ካልይቲ ክሬዲት ክህቦ ደሊ ስድራ እዩ ነቦይ ገይተርምሶም ነደይ ልቻ ጎይቶም ንኩሎም ነዚኦም ትርእዎም ዘለኹም ኣሕዋተይ ነኮታተይ ኩሎም ኣብ ደገ ዘለዉ ንኩሎም ከመስግኖም ደሊ ብዓብዪ ድማ ንኣምላኽ ናብ ዝደብፅሓኒ ማለት እዩ ኣብ መወዳእታ ንመንግስተይን ሃገረይን ከመስግን ደሊ።
5: መጀመርያ ጎይቶኦም ርእሶም ይበሃል ሚካኤል ጓላይ ኣብዚ ምብፅሓ ብጣዕሚ ሓበን ዝስማዓኒ ብጣዕሚ እየ ዝሕጎስ። ምክንያቱ ዝሓረሰ ድዘርአ ይሓፍስ ከምዚ ናታ ድማ ዘምሃረ ድቐለበ ድኸደነ ከዓ እዚ ፀጋ እዚ ይርአ እዚ ፀጋ እዚ ማንም ኣይረክቦን እዩ ድፃዓረን ተማሃረን እዩ ዝረክቦ። ኣነ ከዓ በዚ ናታ ሕቡን እየ ንሙሉእ ስድራ ቤት ዘይኮነስ ንሙሉእ መንግስቲ እያ ይሐጉሳቶ። ምክንያቱ እዛ ቆልዓ እዚኣ ንመንግስታ ከምቲ ዝገበረላ ከምቲ ዝደኸመላ ከምቲ ዝፀዓረላ ከመስግኖ ይግባአና። እሳ ከዓኒ እዚ ተማሂራቶ ደላ ከዓ ብሙሉእ ሕልና ከዓ ከምቲ ክትብሎ ዝፀንሐት ንመንግስታ ብፅቡቅ ክተገልግል ከዓ ንምነየና ኣምላኽ።

0: ዮናስ ወድና ኣኸልኩ ኣኸልኩ ይብል ኣሎ።
1: ኣባህለኻ ይሓዝክዎ
0: ጓል ሰብ ደልየ ይብል ኣሎ።
1: ሓቁ ቀርኒ ደዳ ኸውፅእ ኮይኑ
0: ንሓ እንቋዕ ጥራይ ዘለዮ
1: ካብኡ ኸዓ ዘይተርፍ ማሕበራዊ ፍጻሜ እዩ። ንዘይተርፍ ግዜ ይሓልፍ ከም ዝብልዎ ጽቡቕ ገቢሩ ኣሎ። ብንኡስካ ዝወለድካዮ እናሓደረዩ ዝሕጉሰካ እሞ ሃየ ኣጆውሃን በሎን ዝቖልዓ።
0: ኣነ እውን ነቲ ሓሳቡ ደጋፊ እየ። ሕጂ ነቲ ቦጓል ክትረኽቦ ዝግበር ክንገብር ኢለየ ዘማኽረካ ዘለኹ።
1: ድንቂ ጓል መን ይኸ ጠሚቱ ዘሎ?
0: ምሳናይ ኣብዚ ኸባቢናያ
1: ሰይኮቲ ብባልዕትና ይበላዕ ብባልዕትና ይበላ እስከ
0: እሞ ከምቲ ወግዒ ኣብ ገዛ ኮይንና ዶ ትውሕጥ ክነብል
2: መዓልክን ኣዳነይ።
3: ዘይርመስገን ከመይ ውዒልክን?
2: እዋ ደሓ እንዲኽ እንዳ እዚኣ መልክና ተኪርክን ትጥምታኒ
3: ዋላ ጥዕምክን ኣይ ምልዖ ጥሚቕ እንዲኽን መሲልክን
2: ዓይንኽን ይማዓሮ
3: ኣደይ ከምዚ ምስ ረኣያ የን ዝኣኸለት ጓልካን ዝብሃ ባ ዝበላ
2: እንታይ ዝገበረት ጎርዚኣ ድራር ኣራዊት ትኸውን
3: ዘይንጽቡቕ ዝዓለመ እዩ ንበላዓያ ክትውሃብ ንምባል እዩ
2: ማዓሮ ለዘበን እምበር ዶድሓን ይኽን መርዓ ጥራይ ኮይኑ መውፅእ ኣፍክን ይፍትሓላ ድኣ እምበሪ ኣይግድ
3: ከም ወቕቱ እትን ኣዳነይ
2: ኣየ ናይ ወቕቲ
3: እቲ መርዓኸ
2: ኣዳነይ ሎሚ ይጣዓኽን ሎምስ በዓልኽን
4: ብቕድሚ ገዛና ሒለፍ ከም ደበና ኣደይ ክሪ ኣኻ ንጓለን ክብላኻ
2: እንዳበልክን ምዝማር ተሪፍክ ስምዓን እንዶ ኣዳነይ ብኸመይ ክትምርዓዋ ኢኽን ክባህስ ዝብለክን
3: ከምቲ ምኒተይ ደኣ ግበረለይ እምበር ኣፍራስ ዘጋልብ ሃገርግር ዝብል ዝሉምዳስ ሃርምቲ ኸበሮ ነነጢሮም ነነጢሮም ርእሶም ዓንዲ ናይ ዳስ ክሳብ ዝሃርሞም ብኸበሮ ልጋስ ጎራዞ ዓዲ ድማ ብጣቂዒት የእዳውን ማይ ክሳብ ዝምዑግ
2: ግርም
3: ኣባጓይላ ኸዓ በስሩ እናዋጣወጠ
2: ሃየ
3: ከበሮን እምብልታን ተወሃሂዱ መለኸትን ዋጣን እናዓጀቦ
2: ሃየ
3: ፀሓይ ክሳብ ትበርቕ ወጋሕ ፈታሕ ክብል ምነ ግዲ
2: ግርም ከም ምንየትክን ይሃብክ እምበረ ኣብ ሕብረተሰብናስ ብዙሕ

0: ዓይነት መርዓ እዩ ዘሎ። ከከም ዕጫኻ ኢኻ ኸኣ ተልእ። ገለ ብመርዓ ኣኽሊል፣ ገለ ብመርዓ ስቢል፣ ገለ ብመርዓ መንቀፂ ደም፣ ገለ ብመርዓ ሓያም፣ ገለ ብመርዓ ጭሉቕ፣ ገለ ብመርዓ ዝርፎት፣ ገለ ብመርዓ ደሞዝ እንዳበለ በብዓይነት እዩ ዝኸይድ። እታ ንዓኽ እንትኸውን ከዓ ተዓንቂራ እያ ዘላ።
1: ኣብቲ ንምነዮ ባውደቐና ኸውን
0: ከም ንንየት ክንኮይልና ኢና። ንዕና የበላዳነይ የኣኽለና ዝወግዒ

0: ከመልኩም ቀኒኹ ድሓን ዲኹ
1: ዝሃር መስገ ሕዛኣትናን ጥሪትናን ኣፍላጋትናን ውሓይዝናን ቈላናን ባሕርናን ክንደይ ኳሻነ
0: ድንቂ
1: ናይ ድሓን ዲኻ ኸ
0: ድሓን እየ ጸዋር ብስራት እየ
1: ጸዋር ብስራተ የብዛሐዮ ገፈልን ጠውቅን ኢና ንጸልእ ዘለና እሞ እዘይ ደጊፈ ዶ ኽብለካ
0: ነዛ ሓቂቕ ዛራይ ማይ ትመስል ሕጻባ ዝተውላድካ ኢና ደሊና
1: ሓይደላይ
0: ሓይደላይ ዎ ኸም ስማዕ ደለይታ መጺኦም ኣለዉ እሞ ቀዲመ ሕሱኽ ክብለካ ኢለ መጽየ
1: እሞ ድሓን ጓልና ኻቦኹም ሓሊፍና ንመን ከይንህባ የግዳሲ ከምቲ ንቡረ ምስ ዓቕመ ስጋ ክንመክር
0: ተላእኻይ እንዴ ሩጡ መስሕ ዘኸይድ መታንሲ መዓዝ ክመጸካ
1: ድሕሪ ሳልሲ ቕልቅል በለኒ
0: ሕራይ ጽቡቕ ተቋጺልኩማ ይበለና እምበር ዝቖልዓ ከመይ ዝበልዎ ርጡብ ርጡብ ቁቡ መስለካ ንዕኡ ዝሃበ ልቡና ቀላይ ልቡ እዩ
1: እንታይ ትዛረብ ኣለኻ እንታ
0: ስጋቦ ኢለ ይብለካ እንዴ ዘለኹ

0: ሄታ ሰረቐ ስድራ ሓቢረ ኣለኹ።
1: እንታይ እንዳልካ?
0: ብፍትወት ሓይደል ተሰኒፈ ልእቲ ብሕልሚ ቀትሪ ብሓሳባት እናመፀት ዘሪዓትኒ
1: ብጥርያ
0: ብጥርአ ወዱብ ኣቢለያ
1: ዋያ ኸዓየ ስዮማኢልካ በቃ
0: ስዮማ ኢለ ልበይ ብቕሻረታ ተሃኒኑ ካን ከምዛ ኸደረ ገዛ ገዛ ዕነነ ኣብዚሐ
1: ተሓዚኻ ሓያል እዩ እሞ ያይ ደኣ እንታይ በለ
0: ተዓቁር ዳ መዛኽብ ድኻ
1: ዋይ ከምዛ ናይ ጉቡጥሽ የጆኻ ሰሚዕኻን ርኢኻን ትም ሕትም ያ በቃ ትም ሕትም እየ ድብላ
0: እሞ መልእኽተኛ ስከይዱ ኣሎ
1: እዋይ ተርኣይኒ ተርኣይኒ ጎራ ዝዓዲ ዒደረ ክገብራልካ ኢኻ እየይ
0: እንታይ እንዳበላ እንታ
1: እንታይ እንዳላ ዶ ሩባሩባ ትኸይድ ከም ዘጋሩ ሩባሩባ ትኸይድ ከም ዘጋሩ ህንፃሓ ወይ ቀዳድ ማዓኮሩ እንዳላ ግዳብ ግዳብ ግዳብ
0: ወዲ ኣብስቲ

0: አቶ ሰዓት ክንደይ ደም ክመጹ?
1: አፍቲ ፍርቅ መዓልቲ እዩ
0: እሞ ዞምናህና ደኣ ኣይደንጎይን
1: ቆልዓንዶ ላኣኽሎ
0: ሕራይ ዋይ መፅ እምበሉ
2: ኣታ ደንጉና ዶ
1: ከምኡ እንዳበልና
2: ኣብቲ ጎቦ ፍቓሽ ደይብና እዛ ግናይ ንፋስ መንጠሊን መበገሲ ኣበይ ምዃኑ ክንዕዘባ እንዲና ጸኒሕና
1: ቅንያቶ እያ በዛ ታሕትያ ትነፍስ ዘላ
2: ጸያቒቶ ካብ ጥንቲ ጥቅምቲ ዝጸንሐ ስለ ዝኾነ መዝግርሁ ኰለላ ጥራይ ዘድልዮ
1: ፍኸረ ኣውሊ ፀሓይ ክሳብ ትበርቕ እዩ እዚ ህቦብላ ንያ ቦታቶም ከይኮነ ይተርፍን እዩ ንዘራእትና ክጸሉ ዋላ ኳ ዓቕሚ የብሉን
3: መዓላትኩም

0: ሓላትኩም ከመይ ኢልኩም ውዒልኩም?
1: መስገን ኣምላኽ እንቋዕ ድሓን መጻኹ እሞ እኽለማይ ዶ ክንቅርብ?
0: ያ ድሓን ድሓን ቅድም ጉዳይና ክንገብር።
2: ኣይፋሉን ካብ ርሑቕ እንዲኹም መጺኹም ብርክኹም ደኣ ስብር ኣብሉ
0: ክብረት ሃበልና እወ ጓል ሰብ ደሊና ኣባኻትኩም ኣብ ክቡራት ስድራ ክንጽጋዕ ወገን ክትኮንና ባዓቲ ኾንኩም ክተዕቕሉና ከም ሳዕሪ ጸናዕቲ ንሕማቕ መዓልቲ ክትኮንና እምባ ክትኮንና መጸግዒ ጐልጐል ክትኮንና መሳፍሒ ሳግላ ክትኮንና መጽለሊ ንሓይደል ጓልኩም ክትቡና ኢና መጺና።
1: ክቡር የኽብረካ መጠን ነብሱ ኸም ዝብሃል ሰብ ጥዑም ላዛን ወግዕ እንዳኣ ኾንኩም እምበረ ብዙሕ ዓቐብን ቁልቁልን ኢልኩም ደኺምኩም ክንደይ ጸጕራማት ኣርካናትን ሰባት ሒዝኩም ደጊም ርኢኻሞ መጺኹ ብሓቂ ብሓቂ ኸዓ ክብረት ይሃበልና።
2: ንስኻትኩም እኮ ደምኩም ናብ ደምና ዓጽምኹም ናብ ዓጽምና ክትሕውስ ሃሪፍኩም ዝመጻኹም ንሕና ዳ እንታ ኽንብል ፍቕሪኻ ዝደለየ ጓልካ ስለ ዝኾነ ሕጉሳት ኢና። የግዳይሲ ነቲ ወድና ጽቡቕ ጌርና ኣዕሙቕ ኣቢልና ክንፈልጦሲ ለላሃሞት ዳ ኣዋግዑና
3: ሓውና ወድቶም ጀጋኑ ስለ መሬት ዝሓለፉ ወዲ ደጊያት ባታ ሓጎስ ንመግዛእቲ ዝሓረኑ ወዲ ዘማት ወዲ እኩድ ብጅግንነት ዝልለ መሓመድ ዑስማን ቡሪ ንናኹራ ዝሰበረ ወዲ ራእሲ ወልደ ሚካኤል ወዲ ደጊያት ካፍል ወዲ ሸኽ ኢብራሂም ስልጣን ወዲ ወልደ ኣብ ወልደ ማርያም ወዲ ዑመር ሃኪቶ ባሕርና ዝበለ ወዲ ፋርስ ዓብደልቃድር ከቢረ ወዲ ጀማዕር ሰውራ ሓምድ እድሪስ ዓዋተ

0: ዓንታ ስጅሩ ደኣ ክንደይ ይበዝሕ ንስኹም ደኣ ደጊም ሪኢኹምሞ መዋሰብትና እንዲኹ ወ እዛ ጓልና እውን እስከ ንጐሮ
1: እዛ ሓውተይ ጓል ኣቦይ ጓልነይ ጓልቶም ደቂ ሳሕል ሕልሞም ሃገር ጓል ዓራርብ ዓራግ ሓሊበት ጓል ዒታ ረውሑሽ ክብልኻት ጓል ዓራርብ ሰሜናዊ ምብራቕ ሳሕል ጓል ግንባር ናቕፋ ጓል ግንባር ሓልሓል ጓል ባድመ ጓል ሽላሎ ጓል ዓዲ በጊዖ ጓል ጎልጎል ሃዘሞ ጓል እግሪ መኸል ጓል መረብ ሰቲት ጓል ግንባር ቡሬ ጓል ራሓይታ ክልተ ወደባት ወ ዓሰብ ምጽዋዕ ዋንነታ ካብ ራስ ቄሳር ክሳብ ራስ ዱሜራ ግዛእታ ጓል ማርሳ ጎልቡብ ማርሳ ፋጥማ ማርሳ ተኽላይ ጓል ቀይሕ ባሕሪ ብደም ዝተኸለለ ርስቲ ጓል መረብ ምላሽ ተከዘ ደረታ ሩባ ጋሽ ሩባ ዓንሰባ ቕናታ ኣጥዒኹም ክትፈልጡ ኤርትራዊት ይመንነታ
0: እዞም ደቂ ኣማን ብኣማን መዋስብቲ እዮ ጅግንነት ይሰረቶ ፍቕሪ ሃገር ኢኻ ሓዲዶ መትበሮም ሓድነት ህዝቢ መስርዖም ሃገራዊ ኽብሪ እዩ ብሓቂ ብሓቂ ድርዖም ውን ሓድነት ህዝቢ እዩ ስለዚ ርኸቡይ ትሰኣኑ ትብጻሕኹም ኢልናኩም ኣለና
2: እሞ ኽብረት ሃበልና ኽቡራት ንሓማና እዚ መርዓ ምዝ በዓልና ጽነት ምገበርና እዮ
0: ግርም ድርብ ሓጐስ ይኾነልና ከምዚ ምስ ተረኽበይ ደጊም ሪኢኹም እሞ ንሽሮ ጠስሚ ወረሮ ዝተባህለ

0: እቶም ናብታ ናተይ ዝግዓዙ ኦፕሬተራተይ ባራህ ኣሎ ቤት ፅሕፈት ፕሬዚደንት ኣብርሃም ወዲስዮም ዝበሃል ኣሎ ጨቐቅድሜና መኮንን ገብረኣብ ከይድ ነይሩ ንእሽተይ ማኪና ቶዮታ ሒዙ ነዛ ኣውቲስታ መን እዩ ዙ ኢለዮ መኮንን ገብረኣብ እዩ ዘኒ ቅድሞ ኢለዮ ንመኮንን ገብረኣብ ሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪማ ማኪኑ እቲ ኣውቲስታ ብከቢድ ተወጊኡ ሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ተሰዊዑም ኣነ ከቢድ ማህርምቲ ተሃሪመ
1: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ሬድዮ ነይሩ ኣነ ናይ 77 ኦፕሬተር እየ ነይረ
2: ውግእ ኣርዓኖን በርሃለን
3: ድሕሪዚ ሕጂ ወዲእታይ ንዓይን ማናጃን እዩ ዝፅዋዕና ማናጃ ንዓና ይብለኒ ይህብሎ ፀዊዕና ኣሎ ወዲእታይ እንታይ ከም ዘለና ይፈለጥናና ኣለና ብለኒ ተተሓሒዝና ንኸይድ ምስ ማናጃ ሓንቲ መደብ ክህበኩም እየ ብለና ሕራይ ንብሎ ቁርብ ነዘን ሓይልታት መንከስ ዝግበሩለን መፅናዕቲ ክትገብሩ ንብሎ ሕራይ ኢልና ንብገስ ናብቲ እሱ ኣፈንቦ ስለ ዝነበረ ንውሽጢ ቁርብ መኪና ገይሩ ሓጊዝና ናተን ታንክታት ነብሮ ማናጃ የማን ይሕዚ ሓንቲ ጉጅለ ሒዙ ኣነ ኣብ ማእከል ላይ ትጎልጎል ከዓ ጌርና ንኸይድ ኣብዚ ሰዓት ዝሕጂ ስለያ ሕናብ ስለያ ኣይኮንናን ዘለና ወዲ ዓይነ ንድሕሪት ስለያ ገለ ኣባላት ሒዙ ስለዝኸደ ነተን ስለያ ና ክንመርሕ ንኸይድ ዘለና ነተን ስለያ ሒዝና ሕጂ ንኸይድ ትኽልና ንኣቱ ድፋዓት ናይ ፀላእ ንረክብ ንዑ የማን ንፀጋም ገዲፍናዮ ብየማን ንጥወር ብየማን ምስ ጥወና ማእከል ማዓስከር ናይ ፀላእ እዩ ንኣቱ ኣቲና ኣብ ውሽጢ ማዓስከር ንፀላእ ተሓሕዙ ገለ ርኢናዮ ኩሉ በዚኣን በዚኣን ኢልና ነቶም ናይ ስለያ በዚ ኣስኻ ክትመርሒ ኢኻ ስኻ በዚኣ ክትመርሒ ኢኻ ኢልና ቦታታት ነትሕዞ ኣብቲ ቦታታት እንታይ ሕጂ ነይሩ ዕጡቋት ናይ ፀላእ ከም ዝንብሎ ዘለና ነይሮም እዮም ፀላእ ከዓ ንዕኦም ከዓኒ ከም ናቱ ገይሩ ወስዶም ስለ ዝነበረ

ብዙሕ ኣቓልቦ ይገብረሎምኒ ኣብቲ ማእከል ማዓስከር ምስኣተና እቲ ናቶም ተመሳሲልና ኩፍት ጌርናና ክሹክ ተዓጢቕና ኢና ኣርባዕተ ሰብ ኢና ኣብኡቱ መሰልና ሕጂ ሓደ ዓፋር ይርእና ንሕና ክርእየና ኢልና ሓሰብና መንጎ ኣትስኽሉ መፂና ስመፃና ክንሕዞ ክእል

0: ንዓና ክፈራርሃና ተኩሲ ነይሩ ምስ ተኮሰ ኢና ካብዚና ሕጂ ታ ብረቱ ንሕድጎ ብረቱ ሕጂ ግና ንዓና ይተለና ምኻድ ኣቢ ደፊእና ደፋፊእና እታ ብረት ተኩሳ ስለ ዘላ ፀላእ ከዓ ገለ ክገብር ስለ ዝኽእል ኢልና ካብኡ ኣሊና ኣብ ሓደ ቦታ ስንጭሮ ንወስዶ ምክታል ናይ ፀላእ ንገብር ፀላእይ ወላ ሓንቲ ኣሽሙ ይገበረን ድሕርዚ ሕጂ ኩሉ ቦታታትና ወዲእና ኢና መፅናዕትና ወዲእና ና ክስራሕ ዝግብኦ ወዲእና ና ታንክታት ብየን ከኣትዋ ክንትኽእላ ወዲእና ኣለና ወዲእና ስለ ዘለና ነዚ ዓፋር ሒዝናዮ ንመፅእ ትኺልና መፅና ኣብ መንጎ ብረተይ ትቡር እንትኾንኮ ሃብ ንሕደይ ትኹኑ ግን ኣይከይድ ነብለና ተመርፋ ኣውፅእ ኣቢልና ንካ ብረትካ ንብሎ ዘብዘብ እዳለ ትኽኢሉ ምሳና ሒዙ ፅዒት ብረት ሒዘ ኣሎ ኽእል ዘሎ መርፍዒ ሕድግንያ ስለ ዘለና ትኽኢሉ ይኽኢሉ ዛሓር እዳተረድኦ እዳተረድኦ እዳፍርሀ ቁልሕሊሕ እናለና ገለ መፅእ ታት ውዲ ናዕና ጥራይ ሕጂ ገለ ኢልና ትኽልና ሒዝናዮ ኣፎምቦ ምሸት ከባቢ ሰዓት ትሸዓተ ድና ገለና እቱ እቱ መስበልና ምፅእ መሰልና ወዲእታይ መጢኹም ብለና ከመይ ኢልና ከምዚኣን ከምዚ ከምዚኣኖ እንተደይ እዩ ዝብለና እዚ ዳ ከመሽ መስመር ፀላ ኣውፅኢና እዮ ንብሎ ዋ እንታይ ገይሩ ከምዚ ከምዚ ከምዚ ገይሩ ብረትካ ኣለዎ ፅቡቅ ገርኩም ጓዕ ብሎ ኣይለኩመኩም ጓዕ ካብ ፅላእ ካይ ተቃልዕኹም ገለ ብለና ኣረክባ ቢልና ወዳሓን ንጉሆ ንረኸብ ኣሰላልፋ ከዓ ነቶም ሓለፍቲ ክነገሮም ስለዝኾና ንጉሆ ንረኸብ ለና ሓራይ ንብሎ ካሪካረ ዕዱ ውዒሉ መፅእ ምሸት ምፅእ መሰለ ናደቂስና ና ንጉሆ ርክብ ነብን እዚ ዓፋር ደምፀናዮ ካሪካረ ዝለኣኾ ናብቲ መስመር ፀላኢ ከይትዋግኡ ድብል ኮይኑ ፀኒሑ ወዲእታይ ሕጂ ምፅ ኢሉ ኣታ ከምዝኒ ኮይኑ ገለገለ ብለና ንስሕቅ ኩላና ሓቁ ዲ ተሪርና ኣ ክትብሉ ይብል ሕጂ በትና ታራ ናይ ካሪካረ ማለት እዩ ከዓ ልክዕ ከምትናና ተልእኮ ሒዙ ፀኒሑ ካብኡ ከዓ ሒዝናዮ ወፂና
1: ኣብ ርዓኖ ብርዓኖ ኩሉ ተፀኒዑ እዩ ብዓቕሙ ከዓ እቲ ስለይ ኣህታትናኹም ካልእ ሓበሬታኹም ፅቡብ መፅናዕቲ እናገበረ ዝኸይድ ሕጂ ክንደይ ታንኪ ከምዶ ሒዙ ከም ዘሎ ፀላእይ ኣብ ርዓኖ ብርዓኖ ንፈልጦ ነርና ብቁፅሪ መጥቀባዕቲ ወሲድናኡ ፈለማ ቁርብ ከትክል ክከላኸል ፈትዩና ድሓር ግን ፋሕፋሕ ቢልናዮ ድቃፅላ ቃፂልና ዝተሓዛ ታንክታት ሒዝናያ ተፈቐድናየ እንተን ታንኪ ሓንቲ ታንኪ ጠፊያ ስኢናያ ካብቲ ዝተባህለና ቁፅሪ እዚ ዘየላ ወይ ተሓብያ ተሪፋ ኣላ ወይ ገለ ብምባል እቲ ከባቢ ከዓ ርዓኖ ብርዓኖ ምስ ወዳእኻ ብሩኽ ዝበለና ስለዝኸይድ እምኒ ኣሰራ የርእካ ኣሰር ናይተ ታንኪ ከዓ ስኢናዮ ነዘቕፅል ድሕሪ ክንደ ሕጂ ኣብቲ ክሳት ኮይና ተኸሸፍና እቲ ታንኪ ኢና ሚኒሞ ገይሩና እታ ታንኪ ካብ ፅርግያ ውፅኡ ኣብ ሓደ ሩባ ህጉም ከውሒ ኣብኡትዩዋ እታ ታንኪ ብኣሰር ከድና ረኺብና እታ ታንኪ ማለት እዩ ድሕሪ እዚ ንዋዲና ንወርድ
2: ግን ቅድሚቲ መጥካዕቲ ምጅማሩ ንሕና ንውደብ ስለ ዘለና ውጩ ኣኪቡ ሓንቲ ፓራ ኮማንዶ ናይ 96 በዓል በለዛን ቀሽማሩ ዘለዋ ካልአይቲ ፓራ ኮማንዶ ናይ 85 ማናጃን ወዲ ማናን ዘለዋ ሓንቲ ናሕና ኣህዶ ከዓ ሓንቲ ብሪጌድ ቆይማ ፍፁም ወዲ መምህር መርሓ ብሪጌዳ ኮይኑ ማለት እዩ እቲ መጥካዕቲ ከዓ ብከምዚ ጀሚሩ ናብሰይ ካልኣይ ወዲ በርሀ እየ ነይሩ ኣብዚ ተዋሃበና ስራሕ ንበጥሎና ሓንቲ ሓይሊ ሪሰርቫ ገርና ክልተ ሓይሊ ኣገዲምና መምርያ ኣብ ኣርዓኖ ዝነበረ መምርያ ክንሕዝ እዩ ናና መደብ ልክ ሰዓት 95 ፈረቓን እታ ቀዳመይቲ ሓይሊ ናና ብፀላእ ተራኺባ እታ ሳልሰይቲ ሓይሊ ደድሕሪኣን ማዕሪኣን ኮናን ኮይና እዳኸደት እሳ ውን ምስ ፀላእ ተራኺባ ተኽሲ ተጀሚሩ ዳርጋ ብኩሉ ግንባራት ተኽሲ ተጀሚሩ ፅቡቅ ሰጉምና ቅድሜና ፀልዕ ዝነበረ ፀላእ ፅቡቅ ወክዕናዮ ከቢድ ብረት ናና እዞም ታንክታት ናና ተደሪበናና እንተኾነተን ክልተ ሓይሊ ናና ፀፊዐንኡ ዝኸዳ ፀላኢ ብየማን ሸነኽ ገለ ክጥወአና ስለጀመረ እታ ሓንቲ ሓይሊ ንሰርባ ናና ናብኡ ኣዋፊርና እዮ ፀላኢ ደረጋ ብየማን ተጠዊስ ናብተን ታንክታት ናና ክመፅእ ዝሓስብ ነሩ ገለ መለ እቲ ውግእ ፅቡቅ ተዓዊትና ኣሉ 10 ኣቢሉስ ኣርዓኖ ከዓ ተተቆፅር ናኣትያ ማለት እዩ
3: ካብ ነብሱ ወከፍ ክፍለ ሰራዊት ሓንቲ ወጠሎ ሓንቲ ወጠሎኒ ከም ናሃና በዓል ወዲ ርግቤ በዓል ወዲ ነጋሽ እዳሰማ ሓደ ማለት እዩ እዳሰማ ሓሙሽተ ቶም ፓራ ኮማንዶ ናይ ነብሲ ወከፍ ክፍለ ሰራዊት ነበሩ ቁሩብ ኮይኑ ዝተሳተፈ እዩ ሕጂ እቲ ኣብቲ ውግእ ተሓብረታታት ተዋሂብና ሰዓት 5 ውግእ ጀሚርና ልዕሊ 30 ታንክታት እየን ነረን የማን ፀጋም ሙሉን ሕጂ ኣብ ማእኸለን ኣቲና ንሕና ማእኸል ኢና ነርና ኣብዚ ኢድ ብኢድ ነይሩ ተሓናነቒ ነይሩ ምስተን ታንክታት

0: ኣብዚኣ ሕጂ ሽዱሽተ ታንኪ ቃፂልና ሓሙሽተ ደንገል ሓሪረን ከምኡ መካይን ዝተቓፀላ ጌርና ካብ ሰዓት ሓሙሽተ ወጋሕታ ክሳብ ሰዓት ሽዱሽተ ናይ ምሸት ኣብ ውጊእና ውዒልና ኩሉ ተኸባቢ ክንኣራሪ ሙት ቁሱል ብዙሕ እዩ ናይ ኩለን ኣሃቶዋት ይኸኣኒ ብፍላይ ኣብተን ታንክታት ንሕና ቤንና ይኮና ንሕና ማእኸልና ናብተን ታንክታት ኢና ኣቲና ኩሉ የማነ ፀጋም ከዓ ተደሪብና እዩ
1: ሕጂ ኣብኡ እንታይ እቲ ኣብቲ ጉዕዞ ከለና ሲ ኣብ ሓንቲ ቦታ ውዒልና ጢዑ ሓሊፍና ሩባ ጉምጉም ዝበሃል እዩ ሩባ ምጀመርካ 7 ኪሎ ሜትር የማን ፀጋም ብሩባ ኢኻ ትኸይ ፅርግያ ጥልያን ቀደም ትጥቀመሉ ዝነበረ እቲ ማይ ብሓሙኩሽቲ ተበፅበፀ እዩ ድመስልቲ ትሰትዮ ብሙሉእ ህና ኸ ዓፀረሽን ተሓሚምና ገሊኦም እውን ደም ዝሸኑ ነይሩ ውግእ ኣርዓኖ ሰዓት ሓሙሽተ ጀሚራ ንግሆ 18 ታንክታት ናይ ፀላኢ ነዲደን ድሕሪኡ ቀፂሉ 30 ዝነበራ ዳርጋ ሓንቲ ታንክ ጥራሕ መሊቓ ኣብ መጨረሻ እዚ ኖብሮ ዝበሃል ጎበሎ ንምዕራብ ንዑ ተፀጊዒ ዝኸይቲ ፅርግያ ዕለት 30 እዩ ነይሩ ትውግእ ዕለት 29 ጀሚሩ ሰዓት 9 ታ ዝረሰነት ውግእ ትወዲያ ስጋዕ ሰዓት 6 ግን ውግእ ነይሩ ማለት እዩ ፀላኢ ካብኡ እንተደፊእካ ማይ ዝበሃል የለን ስለዚ ባህሪ ይቀትሎ ኣብኡ ከሎ እታ ናይ መጨረሻ ታንክ መበል 30 ዘምለጠት ኣርዓኖ ክንወርድ ከለና ሃጓፍ መሬት ናይ እሳተ ጉማራ ብኡስ ፍርሒ ስለ ዝነበሮ ካብ መጠን ንላዕሊ ናህር ምስ ነበሮ ኣብኡ ኣትያ እታ ታንክ ስጋዕ ሕጂ ውላ ቅርፂ መሬት ኣይንፈልጠን ኢና ግን ነብሲ ወከፍ ማኦ ክልተ ዓፋር ምስ ኣለዉ ገባር ክልተ ከዓ ምሳይ ኣለዉ ማለት እዩ ነፍሲ ወከፍ መራሕ በጥሎኒ ክክልተ ዓፋር ሕዝ ካብዚ ስጋብ ከባቢ ሽከት ምስ ወሰድካዮም ካብኡ ትመልሶም ካልኦት ሒዝካ ከዓ ትኸይድ ውጩ ኸዓ ከምኡ መራሕ መገዲ ነይሮ ካበ ጎላጎላ ኣርዓኖ ዝወሰዶ ማለት እዩ ስጋዓ ሰብኣት እዩ
2: እቲ ዓሉሰን ዝበሃል ነይሩ ገባር ደንከል ናይቶም ምልሻ ሓላፊ እጂ መፅኡ ኣብ ዕዲ ንስ ሓበሬታ ድህብ 400-300 ዝኾኑ ምልሻ ሓላፊኦም እዩ ኣብዚ ቀረባ ግዜ ነይሩ ርክባት ነይርና እጂ መሳኪን እዮም እቶም ዓፋር መፅኡ ውጩ ካሪካሬ ኣነ ቻይኒስ ኮፍ ኢልና ከለና ምስ ካሪካሬ ተዛሪቦም ብዓፋር ንሓር ውጩ ነጊሮ ካሪካሬ ክሳበ ይኹም ክትበፅሑ ኣነ ናይ ምልሻ ሓላፊ እየ ልዕሊ 400 ሰራዊት ክኣለኒ ዝፋሒሉ ዝክትክሰልኩም ዝቐነ ብሩባ ናይ መኒኻ ትብሎ እውን ናተይ እዩ ሕጂ ኣብ ላዕሊ ከዓ በፂሐ መፅ ብቲ መንግስቱ ዘለዎ ፈንጂታት ከዓ ብብዝሒ ተፃዊድልኩም ኣሎ ሕጂ እንታይ ኹም ክትገብሩ ስጋዕ በይኹም ክትበፅሑ ኢሉ ውጩ ከዓ ንካሪካሬ ስጋዕ ሃረር ይበሎ ወደ ሃረር ሃረር ኖ ንበፅሕ ይበሎ ኢልዎ ስጋዕ ሃረር ትመፅሕ ኢና ኢልዎ ከዓ ካሪካሬ ማን ምልሻ ተኽሱ ቋርፁ ክብል ንሳኹም ምትሕብባር ኢኻ ብሕጅን እኒኦ ማለት ኢሉ ኣሉሰን ካብኡኒኦ መገዲ ድመርሓና ነበረ ንስ እዩ እቶም ምልሻ ገገዛኹም ክኢሉ ኢልዎም ፋሒሎም ማለት እዩ
3: ሰዓት 5 ፈረቓን እዩ ተውግእ ዝጀሚሩ ንሕና ሓንቲ ጋንታ ምስ 3 ሓይሊ ምስ 3 ታንክታት ሓንቲ ጋንታ ከዓ ምስ 3 ታንክታት ናይ 34 ናይ ውዲሳቅ ወጦለኒ መካናይዝ ኣህዱ ማለት እዩ ምስኡ ኢና ተደሪብና እቲና ሓያል ውግእ ተኻይዱ ሕጂ ኣብዚ ኣዝዩ ሓያል ዝኾነ ተፃዋርነት ናይ ተጋዳላይ ነይሩ ንሱ ጢሜት ኣሎ ፅምኡ ኣሎ ካልኣይ ናይ እሳተ ጎመራ ዝኩዓቶ ህልም ዝበለ ጎዳጉዲ ክተሓልፎ ዶ ይትኽእል ተመሊስካ ናብቲ ዝመፃእካዮ ተመሊስካ ኢኻ እንደገና ንጣቅትሎ ትገብር ማለት እዩ ዕለት 22 እዛ ብኣዩማን ዝኸደት ጋዛ ዓይነታ ማኪና ክትፍተሽ ኣለዋ ስለተባለት ሓንቲ ጋንታ ሒዘ ናብ ኸይደ ኦራል ሒዘ ማለት እዩ ኣዩማን ከይበፃሕና መገዲ 44 ሰዓትን ገለን ምስ ተጓዓዝና ማለት እዩ ብማኪና እንዳፈተሽና እንዳወረድና እንዳፈተሽና ሩባታት እዩ 32 ነቶክቲ ፀረ ማኪና ተቐቢሩ ፀኒሕና ማለት እዩ ሕጂ ኣብታ ናይ ኣርዓኖ ሸነኽ ምብራቁ ዝብለካ ዘሎ ከዓ እንታይ ነብሮ ዝበሃል ኣሎ ተስፋ ኣሎም ነብሮ ዝበሃል ኣብ ታንኪ መሪሖም እናኸዱ ከለዉ ክህሮም ከሎ ካልእ ኣብኡ ዝተወግኣና ወይ ከዓ ዝተሰዋኣና ሰብ ኣይነበረን ተስፋ ኣሎም ምስ ተመለሰ እንደገና ውጋኣትና ብዕዲ ቢሎም እዮም ንባፅዕ ዝኸዱ ኣብ ባሕሩ ከለዉ ከዓ እንደገና ነፋሪት ሃሪማቶም ተወግዩ ኣብርዓኑ ተወግዩ ኣብ ባሕሪ ከዓ እንደገና ተሃሪዮም ማለት ኣብ ዝባን
4: ምሸት መግለፂ ተገይሩ መግለፂ ተገይሩ እታ መግለፂ ስሒተ እያ ስሒትና ማለ ወታ ኣውቲስታ ስሒትዋ የማናይ ክንፊ ካልእ ማኪና እያ ነራ ናይ መባእ እታ ፀገማይ ክንፊ ዝነበረት ግን ናህና ናይ ተመስገን ትበሃል ናይታ ጋንታና እያ ነራ ፈንጂ ፅዒና ማይ ፅዒና ቀለብ ፅዒና እያ ነራ ዝነበረና ሲ ዋላ ውሕዳ ይኹን እምበር ኣብታ ማኪና ተፃዒ ነሩ እታ መግለፂ ሕጂ ንሕና ኣይሰማዕ ኣህዋን ብየማናይ ክንፊ ከድና መባእ ዝበሃል ረክበልና እቲ ኣውቲስታ እታ ትገብሩ መፂኹም ብለና ተዓሽጋ ማኪኖ እሱ ይከታተል ነይሩ በዚ እንዲ ቦታና ጓረእሱ ተጋጊኸ ዋላ ተመስገን ከድና እሄ ጋንታኹም እው ትብላና ፀጋማይ ክንፊኣ ዘላ ፀግዒ ጎቦ ይብለና ንምለስ ሽዑ ንምለስ እንዳተመለስና ከለና ንፈርቲ መፃና እንታይ ክንገብር ንኽእል ሽዑ ዓሽግዋ ንፍዒት ቆልዓ ክንእዶ ሓቂ ህፃን እዩ ኣብቲ ዝነበሩ ታራ ግን ብጣዕሚ ድፍዕ እዩ እንዳ ከድና ከለና ሽዑ እንታይ ብተኸና ሬዳተርቲ ናይ ማይ መተሓላለፊ ጎራሱ ይብለና ሓደ ቆልዓ ነሩና ንእሽተይ ንፉዕ ቆልዓ ኸ ይሄ ተልኮስ እዚ ናይ ማይ መተሓላለፊ ፈሲሱ እንዲ እንታይ ክገብር ይብለና ወንዲ እንታይ ይፈልጥ ኣነ ናይ ማኪና ነገር ኣታ ተመስገን ገለ ንብሎ ሽዑ እንታይ ኢልኒ ክንዲዚኣ ትኸውን ዕንጨት ምፅኡ ነቲ ናይ ሞቶሬ ክፎና ዝኸድን ዕንጨት ተኺሉላ ዕንጨት ተኺሉ ናይ ሰለስተ ማይ ነራትና ኣብታ ናይ መስትያት ዝርእየላ ኣብኣ ጠጠውን በሉ ድማ ስጉዒ ክኸይድ ኣብኣ ትብሎ ኢልኒ ከምኣ ጌርና እታ ማኪና እታ ፈንጂ ብሙልአን ማለት እዩ ኣውፅና እየ ወፂና ከድና
2: ወዲ ጎዛይ ቦፀሎ ሓንሳብ ባዕሉ ካሃጅ እሱ መፅኡ ሕሎፍ ወስኪ ዕጎት ዋዛ ቦፀሎ ንስም ብቅድሚት ክዱ ንሕና ብቲ ድፋዕና ኣ ቀዲምናዮም ሰ ኣብቲ ኣጋር ኣጋር ከዓ ንዓና ከዓ ብቡምባይተ ብቡምባይተ ሳሂላ እታ ታንኪ ተቃፀለትን ንዓይ ከመይ ከም ንኾንኩ ንደኢ ብቡምባይት ኣብ ኮፎኖ ወድቕኒ በዚ ኣብኣ ከሎ ወዲ ጎዛይ መፅኡ ረድአና ሓደ ሚእቲ ዝኾነ ኣብኣ ማረኸብ እታ ጉዳይ ብድሕሪያ ውጋእ ኣይተካየደ
5: ናይ ደንከልሲ እቲ ኩናት ጥራሕ ደይኮነስ ናይ ውጋኣት ሽጊር እዩ ነሩ ምድረ በዳ እዩ ብላዕሊ ነፈርቲ ብታሕቲ ኩናት እንደገና ባህሪ ሕዝካ ናይ ውጋኣት ምምላስ ንድሕሪት ከዓ ንባፅዕ ምእታዊ ከዓ ኣዝዩ ትዝኸፍአ ነይሩ
2: ምስተወጋእኹ ሃለዋታ ይፈልጥ ነ ነይረ ኣፎምቦ ከይድ ድብሉን እዩ ኣፎምቦ ምስከትኩ መሊሸም ብርቱዑ መውጓእቲ ኣሎካ ተባሂሉ 78 ሰብ ንዕዲ ፅዒኖም ወስዱና ዕዲ ሰዓት 4ባዕተ ኣብኡ ሓዲርና ለይታኣቲና ንምሸቱ ሰዓት 4ባዕተ ክትብጎስ ኢኹም እናበይ ንጢዖ ሕራ ኢልና ሜጀር ጀነራል ኣሕመድ ካሪካሬ ይትቕበለና ንዓና ኣብ ዕዲ ንዓና ድወስዳ ማኪና የለዋን እንታይ ዳ እዩ ከም ገለ ግበር ኢሎ ሞ እሱ በሎ ድሓን ኢሉ ማኪኑ ልዒሉ ጃላ ብኾነ ተኸይዱ ክልተ ጃልባ ከምፃልኩም እዩ ኣብዚ ተባሂሉ እቶም ብርቱዓት ብርቱዓት ሞሰልቲ ዘለዎም ፈለዩ ትባሃል ሕክምና የለን መግቢ የለን ዘለካያካ ጥራይ ትውን ኣብቲ ጫፉ ዝኾነ ነገር ኣብ ዕድካ የለን እተን ጃላቡ ይረኸባ ዶ ይስእን ሞ የምስ እዩ እተን ዝተረኽባ ከዓ ሓንቲ ረኺቡ ካብ ባሕሪ ወፅያስ ኣብ መሬት ፀኒሐ ኣብ ባሕሪ መሪሽካ ንመሬት ይእቲኻ ንባሕሪ እቲኻ ሞተሪያ ገጢሞም ኩሉ ክገብሩ ከዓ ፍርቅ ለይቲ ኮይኑ ፍርቅ ለይቲ ምስ መፀት ይመም ኢና መልሾም እቶም ከቢድ መውቃዕቲ ዘለዎ ፍለይዎም እቶም ካልኦት ግን ይፅንሑ ተባሂሉ ኣነ ዘዝክሮም ክልተ ኣብዶመን ኣዋልድ ነይረን ክልተ ሄድንጀሪ ነይረን ክልተ ከዓኒ ፓራላይዝ እዚኦም ተሰኪሞም ኣብቲ እግሪ ናይ ጃልባ ቢሸብ ዘለዋ ኣብቲ እግሪ ኣብኡ ደርብዮም እንቀሳቀሱ ዋላ ሓንቲ ይክእሉ እኒኦም ክሕዙ ከዓ ይክእሉ እኒ ነብሲ ወከፍ ካዓ ዕጥቁ ኣለዎ ዕጥቁ ከዓ ንክፈሊ ይክእልኒ ይዕጥቁካ እንታይ መን ይዕጥቁካ ከዓ ናይ ትፈልጥኒ እቲ ቡምባታት ፊስቶ ምልእትኻ በንዚን ስኳርታ ነዚ ድመርሕ ከዓ ነታ ጃልባ 2-3 ገባር ኣለዉ ሒዞማ ዘለዉ ካብ ሓይሊ ባሕሪ 2-3 ሒዞማ ዝኸዱ ከዓ ምስኦም ነይሩ ታ እዚኣ ገይሩ ፋኒኢልና ፍርቂ ለይቲ ኮይኑ ናይ 8-9 ጉዕዞ ምዃኑ ፈልጥዎ እዮም ካብ ዕዲ ንጥኦም ኣመራፂ የለን ኣበይ ክብሉ ተበጊስና እና ስኢልና ተበጊሶም ቶም ብርቶ ብርቶ ዘለዎ ምስ ተበገሰ

0: ንእቲኦ ክንኣቱ ናይ 2 ኪሎ ሜትር ክመፅሕ ከሎ ነፈርቲ እያ ትረክበና።
1: ክንስንቅን ኹን ካብ ግንባር ዝመፅእ ውጉድ ካልእ ተቐቢልካ ብባፅዕ ምውሳድ ብጀልባ ማለት እዩ። ኣብቲ ዋንቲ ሽዑላ እያ ነራ። ካብ ባፅዕ ንዝመፅእ ንግንባር ከዓኒ ሽዑላ ተምፀሞ ተሰኪምካ ስጋዓብዚትካ እንዳበፅሓካ ስጋዓብዚትካ እንዳበፅሓካ ኣውፂኻ ናብ ማርሸድሳት ምፅዓን ኩሉ ነገር ናብ ሓላፍነት ናይ ሓይሊ ባሕሪ ክኸውን ማለት እዩ።
2: ኣርዓኖ ዝበሃል ቦታ የን ናይ ዓንዲ ሕቆ ማርያም ትጋጢሙኒ ካብኡ ካብ ኣርዓኖ ንባፅዕ ንክንምለስ ኣፈንቦ ዝበሃል ቦታ ውዒልና ኣብ እግሪ ገረብ ነፈርቲ ብልዕለና ከምዚ ክዝምብያ ክልዕላና ደሊን የን ዝውዕላ ነይረን ነቲ ውጉእ ንባዕሉ ዝነበረሉ ቦታ ካብኡ ኣብ ዕዲ ከምኡ ኣብ ሓደ ቆጥቋጥ ካብቲ ቤት ትምህርትታት ነይሩ ካብኡ ውፅኦም ምናልባት ነፈርቲ ከይሃርሞዎ ተባሂሉ ስቂኢልካ ቆጥቋጥ ንዝኾነ ነገር እዚ ከፅልል ናይ ዓቕሊ ፅበት እዩ እቶም ኣባላት ዝገብርዎ ነበሩ ቲ እዋንቲ ኣብ ቆጥቋጥ ከምዚ እንዳቐበረና ውዒልና ካብኡ ናይ ምሸት ካብ ዕዲ ዝበሃል ቦታ ይጀርጀረናል ሕመድ ካሪካረ ስቂሉና ናይ ምሸት ተበጊስና ንጢዖ ክንከይድ ብጀላቡ ኪድ ተሓዲርና ከባቢ ሰዓት 10 ትኸውን ገለ ከዓ ነፈርቲ ርኪበናና
1: ውግኣት ቀፃሊ ደብዳብን ገለ ነፅዕቃሎም ስለ ዝነበራ ብመሬት ማለት እዩ እቲ ዘብልዎ ዝነበሩ ደቂሶምሉ ድመፁ ዝነበሩ ሑፃ ከማን ሸግሮም ስለ ዝነበረ ብባሕሪ ክፍተን ዶሕሽ ተባሂሉ ብባሕሪ ሰዱልና ማለት እዩ ውግኣት ባሕሪ እዚ ውግኣት ሰዱልና እሞ በጋጣሚ ቅድሚኦም ሓንቲ ፋርማሲ ድፀዓነት ጃልባ ካብ ባፀዕ ትመፅእ ብሰላም ተኣቱ እንደገና ሓንቲ ፋሉ ከዓ ካብ ቀዲማ ነቲ ዓንጫይ ውግኣት ዝሓዘት ንእሽተይ ትመፅእ ብሰላም ንሳውን ተኣቱ ልክዕ ወድሕ 4 ዕለት 4 ሰዓት 10 እታ ውግኣት ፀዓነት ዕጫይ ዓባይ ከባቢ 30 ገለን 32 33 ንኸውን ውግኣት ሒዛ ኣብ ሓንሳብ ንረኸባ
2: ካብ ዕዲ ንፂዖ እንዳመፃናሲ ነረናና ደቂ ኣንስትዮ ሓንቲ ኣዝያ መኣናጣ ኣብ ደሚን ነራ ሓንቲ ኸ ሄድን ጅሪ ነራ እ ምስተሰቐልና ኣብታ ጃልባ ናባይ ጠንበላዕ ትብል ነራ ምስቲ ኣካላት ኣደይ ምቁፅፃር ርእሰ ማሃርምቲ ስለ ዝነበራ ናባይ እቲመፅ ብጎነይ ደቂሳ ስለ ዝነበረት ናባይ ትወድቕ ናባይ ትብትሕጂ ዝኩሉ ገፀይ ደም ተፅዒዑ ኩሉ እዚ ተይስ ደም እጂ ኣታ ሓኪም ኣታ ንዓባራ እያ ኣንታ ሞ ምንታይ ርእሳት ሓኪም እዩ ደሎ እዩ ድብለኒ እዚ የማነ ድብሉ ሓኪም ር ርእሳት ሓኪም እዩ ደሎ ይብለኒ ሕጂ እዋ እሞ ደም እኒ ድፈሳ ደሎ ተሪኦ ኣለካ ዝኩሉ ገፀይ ደማ ፈሲሳት እንደላ ገለ ምስ በልኮስ ድሓር ፍልፆ ከቢድ እዩ ሕጂ ከምዚ ኢልካ ክትዛረበሉ እዚ ኣዝ እንታይ ይብለኒ ዋይ ዳረ ክንደይ ሽዑ ፈትሹ ሓቂኻ እንዲኻላታ ፔሬድ እንዲመፂዋ ኢለኒ ንኸፍቲ እዋን ናይ ተጋዳላይ ነገር መቸስ ጭርቃን እዩ ሕጂ ክትሓል ክትገልፁ ከለካ ግን ከቢድ እዩ ድሓና ይቶ ሽግር ከይፈልጥ እንዲወደይ ንሱ ኢለሱ
1: ክልተ ሚጋት መፅን ሽዑ ፅዑቕ ደብዳብ ድብድባ ማለት ረሻሽ እዩ 4 ግዜ 3 ግዜ ምስ ሃርማ ኣብ ምምራባይ በዚና ረኽቦ ሞ ብሙሉእ እቲ ውጉእ ናብ ባሕሪ ከሎ
2: ነፈርቲ ምስ ርከባና ቀጣሚ ዝክረሖ ካብቲ ኣጃልባ ሒዝዋ ነበረ ናይ ሓይሊ ባሕሪ ሸምሸዲን ዝበሃል ነይሩ ኣታ ነፋሪት መፅ ኣታ ኩሉ ግዜ ነፋሪት ምስ መፀት ገሌሉ ክሳብቲ ሃርማ ይኸይድ ነይሩ ጓዓዝ ንወዳእታ መከላኸሊ የለን ዝኾነ ዝነገረ ነገር የለን ቀሪብና ኢና ግን ንጢዖ ነርና ዳርጋቶም ፓይሎት ኢኻ ትሪኦም መሬት የን ወሪደን ነረን ማዕረዘይቲ ክስታይ መፅን እዛ ጀልባ ዝነበር ኳ ኣነጋጣሚ ትህረም ማለት እዩ
0: ናበይ ኢኻ እሞ ክትሃድም ተዘሊልካ ብቲ ባሕርኻ ክትኣቱ ሱቕ ተልካ ከዓ ኣብኣኻ ክትውቃዕ ኣመራፂ የለን ሱቕ እዩ መፅ ዎስ እጂ እቶም ገባር ንፋዓት እዮም ነይሮም ኣይተዳህሉን እዛ ነፋሪት መጀመርታ ፈክረስ ትድርፊ 223 ሚ 23 እቲ መጀመርታ ስሒተናና ኣብኣ ከለዉ ንጢኦ እዚ መሊሽና ዘይረን ክሳብ ድመፃ እታ ጃልባ ከዓ ናብኣ ኣቕኒዖም እቶም ገባር ካልኣይ ምስተኮሰት ዘሊሎም ወርቱ እታ ጃልባ ግን ትኸይዳ ኣላ እቲ ሓይሊ እቲ ሕምብስ ዝኽእሉ ኣካል የለን እቲ ኩሉ ውጉ እዩ እቶም ዝወፁ

0: የብኩን ከማንኣነ ትወርድ ስጋ ዓብዚታ በፅሕ በንዚና ሃብዚታ ስጋ ዓብዚታ ፍርቂ ጎና ብምሉእ ተቓፂል እዩ ምስ ወረደት ሓቂፈ የውረዳ ሙዚታ ቅለጥ ሪታኛ ክዳን ኣብዚታ ንላዓሊ ክዳን ይቕለጥ ብዝኾነ ሕጂ ኣብዚ እንታይ ካ ትብሎ ብጎና እዚ ክስታይ ትገብር ነራ ኣብ ደውን ስለ ዝኾነ ናይ ጎኒ ክስታይ መጥባሕቲ ገይሮም በዚታ ስከንትሸይን እዮም ዝገብርዋ ነይሮም ደገ ኣብ ባሕሪ ምስ ወረደት ምስ ወረድናዮም ክቕበሉና ከለዉ ሕጂ እዚ ማዕናጣ እውን ኣትሊስት ቁርብ ክስታይ ይኸውን ማለት እዩ የሸግረና ብዝኾነ ስለዘይ መፀት እታ ክስታይ እታ ነፋሪት ብምልኦም በዓል ጀማል በክሪ ዘለዎ ካልኦት ካልኦት ነይሮም ናይ ካልኦት ተጋደልቲ ነነጢሮም ኣትዉ ሞ ሳምቡ ሳምቡ ኢሎም የውፅዎም ንብዙሓት ተጋደልቲ ሕጉፁ ማለት እዩ ሕጂ ኣብኡ ክርስዓደ ይደሊ እቶም ሰለስተ ስዋኣት ኣብኡ ተሰውኡ ሓደ ኺዳነይ ናና ወዲ መሓመድ ድብሎ ሓቲትና ኢና ነብሎም ነቶም ውግኣት ሓደ ኣጋር ሓኪም ነይሩ ንዕኦም ከውፅ ኢሉ መስዋእቲ ዝኸፈለ ኣጆኹም እንዳለ ደው ኢሉ ስጋዕ ንሶም ዝውድኡ መጨረሻ ኣብዚ ትህረም ገሪ ሓኪም ኣብ ሸዓ ምዕልቲ በፂሑ ይመፅእ ብገለ ነይሩ መፅእ ሞ ፈቲኑሉ ላሓንቲ ገብሮ ይከኣለን ብጣዕሚ ፅቡቅ ተራ ተፃዊቱ ብታእዋንቲ ያ ሓይሊ ባሕሪ ሓኪም እዩ ማለት እዩ
1: ወጨጉር ይመፅ ንኢንገር ካብ ኢንገር ንጢዑ ክንኣቱ ሸዓ ለይቲ ንጎኣት ኢና እጂ ምስኣተና እብራሂም ዒሳ ነይሩ ብጉኣት መፁ ኣለዎሞ ቦታ ንርአ ኢልና ንወፅእ ቦታ ክንርኢ ምስ ወፃእናት ዘነፈርቲ መፅአን ደብዳብ ጅመር ናብ ጎየና ኢና ተመሊስና ካብ ባሕሪ ናውፃ ካ እዩ ነሩ ስራሕ ከባቢ 20 ገለ ንኾኑ ሓደ ሓኪም ግን ንዖም ሒዙ ዝመፀ እዚ ጃጉላር ኤን ካሮቲድ ኣርተሪ እዩ ተበትዩ ክንቋፃፆ ኣይከኣልና እሱ ከይድና ልክዕ እቶም ካልኦት ግን ብምሉኦም ኣብ ውሽጢ ሰዓትን ገለን ተሰዓት ዘይኣክል ግዜ ተቋፃፂርና ሓንቲ ኣጋጣሚ ሓንቲ ናይ ፋርማሲ ነርስ ኣባል ንሳይ ዝመፀት ነይረ ንሳ ጥራይ ሓጊዛኒ ወላ ሓደ ሓኪም ዝበሃል ኣብቲ ቦታ ኣይነበረን
2: ሓንቲ ነራ ኣዝያ ኣብ ደሚ ዝተሃረመት ሽዑ ኣብቲ ባሕሪ ክተኣትኮላ ይርያ ነይረ ዝብለካ ተለኹ ኣብ ድሕሪኡ ነቶም ርእሶም ዝተሃረሙ እዚ የማን እዩ ዘውፅኦም ነይሩ ይድርብዮም ነይሩ ስጋዕታ ተሃርሞ ስጋዕ መስዋእቲ ዝኸፍልሲ ንዕኦም ንርእሶም ነቶም ውግኣት እዩ ማዕረ ክህልው ድኦም ክድሕኑ ድኦም ኣይክድሕኑ ድኦም ዘይፈለጥሲ ንዕኦም ንምድሓን ይንስባ መስዋእቲ ከፊ ኢሉ
0: እታ ጓል ሒዝናያ ንወርድ ሞ ኣብ ደገ ሽዑ በብዓቅሞም ገሊኦም ኢንፊጂ ንገብሩላ ገለ ብዝኾነ እታ ጓል ነውረዳ ማለት እዩ እቶም ሰለስተ ወዲ መሓመድ ተልኳ ሓደ ስዚ ሙሉእ ነብስ ተቓፀለ ተስፋ ኣለም ይሽ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም እቲ ተቓፂሉ ዝነበረ ግን ዳሓንቀሲ ኢልና ነውርዶ ክስታይ ገይርና ብኮበርታ ወይ ነፀላ ገይርና ኣውፅናሕ እቲኣቶም ቀዳምነት ንቕበር እንዳተባሃለ እታ ጃልባ እንዳተቓፀለት ፋሕ እንዳለት ተኸይድ ሞ ምልስተልካ እቲ ምፃኢና ሓዊ ዝሓረረ ፋሕፋሕ ኢሉ ምሉእ ነብሱ ተቓፂሉ ስለነበረ በትሞች ይሓልፍ ማለት እዩ ፋጥና ግን ብድሕሪኡ ድሕሪ ናፅነት ኣስመራ ረኺበ ያ ኣብቃኛው ሓውያ ኣብ ንቡር ተመሊሳ ማለት እዩ
2: እንደገና ኣብ ጢዖ ነፋሪት ክትመፅያ ተባሂሉ እንደገና መሊስና ሰዓ 6ዱሽተ ናይ ምሸት ብሽዑላ ትበሃል መርከብ እዛ ጃልባ ዓባይ ነራ ብኣ ተሰቂልና ሙሉእ ለይተይ እንከይድ ሓጊርና ኣጋጣሚ ኣነ ሽዑ ናይቲ ከታተር ነሩኒ ተከታተር ሽዑ ምስቲ ሰሓቦ ዝነበርኩ ብገለ ተሳሒቢ ወፅኡ ናይ ሽንቲ ሽግር ኣጋጢሙ ንሽንቲ ከዓ ምፍሳስ ዓብዪ ንፍትዋንቲ ሸኛ ኣብዚ በፂሑ በቃ ዳርጋ ሃለዋተይ ከይፈለጥኩ እንደገና ባፃዕቲ ኣባፅሒ ግን ንቐዳማይ ረድኤት ምስ ተገበረለይ ሰብ ኮይነ
3: ክትሪኦ ከለካ ካብቲ ዝነበረ ውግእሲ እቲ ኣብ ባሕሪ ዝረኸበና ሽግር ይበዝሕ እቶም ተሰው ናይ ሓይልታት እዮም ነይሮም ምሳያኒ መውጋዕቲ ዘጋጥሞም
2: ረለይስ ኮይነ ንዓንደቆ ማህረምቲ ስለ ዝኾነ ብድሕሪ ግን ፖር ሱዳን ከይደ ብሳሓል ጌርና ካብ ሕሰቦ ካብ ትትወጋእ ከሉ ጫፍ ዓሰብ በሎሞ ንፖር ሱዳን ዝተጓዓስክዎሲ ባህሊ ክለኽ ምስ መውጋእትኻ ምስ ቃንዛኻ ምስ ኩሉ ነገር ናይ ብሓቂ እንታይ እዩ ዝበለ ኒሕ ነይሩ ናይ ተጋደላይ ትውድቡ ንባዕሉ ብዓቕሙ ደረጃስ ኣብ ደሃን ኩነታት ስለ ዝነበረ እቲ መጓዓዝያስ ኣይተሰኣነን ተፃብኦታት እዩ ድበዝሕ ነይሩ። ናይ ባህሪ ተፃብኦ፣ ናይ ነፈርቲ ተፃብኦ፣ ኩሉ እዚታት እዩ ነይሩ እምበር ገዚፍ ዋጋ እዩ ተኸፊሉሉ። ወርቃዊ ሓንጎል ዝነበሮ በቲ መራት ባዴላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ረአዩ ናፅነት ኮይኑ ማዕረ ከምዚ መስዋእ ተኸፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኾን ምስን ካልይ መጓሃየኒ ነይሩ። ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማን ደስ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃረምና ማለት እዩ። ድሕነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ሓዝንኒ ምእንታይ ኢሉ ከማን ሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ Thank you.

ሰላምትና ተቐበሉ ፈንወና ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልተን ፈረቓን ኣኺዱ ንሎሚ 15 ሓምለ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍለም። ምምሕዳር ዞባ ጋሽ ባርካ ገስጋስ ትግባረ መደባት ቀዳማይ መንፈቅ 226 ገምጊሞም። ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተወሃሂደን ክሰርሓ መዘኻኸሪ ቀሪቦም።

0: 2.3 ቢልዮን ዶላር ሰሊዓ። ባይቶ ኤውሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ናፃ ንግዳዊ ስምምዕ ንምትግባር ውሳነ ኣሕሊፎም። ቻይና ምስ ደሴታት ሰሎሞን ዘለዋ ዲፕሎማስያውን ቁጠባውን ዝምድና ንምምዕባል ከም እትሰርሕ ኣፍሊጣ። ዝርዝር ዜና ምምሕዳር ዞባ ጋሽ ባርካ ምስ ናይ ስራሕ መሻርክቱ ገስጋስ ትግባር መደባት ቀዳማይ መንፈቅ 2026 ገምጊሞም። ወኪል ኤሪና ቀዳው ተወልደን ዘዳርዎ ፀብፃብ ኣርሴማ ኣስመሮም ክተቅርቦ እያ።
1: ምምሕዳር ዞባ ጋሽ ባርካ ገስጋስ ትግባረ ናይቲ ብምውሃድ ማሓውራት ምምሕዳር ህዝብን ሓይልታት ምክልኻልን ኣብ ቀዳማይ መንፈቅ 2026 ክዕመም ዝተወጠነ መደባት ብምግምጋም ተሪፉ ዘሎ ኣብቲ ዝተወጠነሉ ግዜ ንክትግበር ኣብ ዝሕግዝ ዛዕባታት ዘትዮም። ኣብቲ ብ13 ሓምለ ዝተኻየደ ግምጋም ኣመሓደርትን ውዞባታትን ሓለፍቲ ክፍልታትን ኣብ ዘቕረብዎ ፀብጻባት ንጥፈታት ምዕቃብ ሓመድን ማይን ነቕሊ ምውዳድ ኣገልግሎት ቅድመ ትምህርቲ ምቅላል ሽግር ዝስተማይ ምእካብ ግብሪ ሕርሻዊ ቅድመ ምድላዋትን ካልእ ምምሕዳራዊ ንጥፈታትን ኣብ መብዛሕትኤን ውዞባታት ብልዑል ተሳትፎ ህዝብን ሰራዊትን ከም እተተግበረ በሪሆም። ንሳቶም ኣስዒቦም ምንቁልቋል ትሕዝቶ ምንጭታት ማይ ዓድታትን ከተማታትን ዋሕዲ ንነቕሊ ዝምደባ ትራክተራትን ሽግር መጓዓዝያን ካብቶም ኣብ ቀጻሊ ልዑል ኣተኩሮ ክወሃቦም ዝግብኦም ብድሆታት ምዃኖም ሓቢሮም። ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሕሪ ብወገኑ ብመሰረት እቲ ዝቐረበ ፀብጻባት ትግባረ ምምሕዳራውን ልምዓታውን መደባት ቀዳማይ መንፈቅ ፅቡቅ ምንባሩ እንተኾነ ግን ዘዛኒ ስለ ዘይኮነ ምምሕዳራት ንዞባታት ቀዳምነታቶም ሰሪዖምን ኣብ ከባቢኦም ንዘለዉ ፀጋታት ብግቡእ ተጠቂሞምን ፀቒጦም ክዓዩ ኣተሓሳሲቦም። ኣምባሳደር መሓሙድ ኣስዒቡ ሎሚ ዓመት ክራማት ክሕረስ ተወጢኑ ዘሎ ስፍሓት ብምልኣት ምትግባር ምግራብን ምግታእ ብርሰት ኣግራብን ምቅላል ሽግር ዝስተማይ ገጠራት ምእካብ ግብሪ መንግስቲ ምፅፋፍ መስርሕ ነባርነት ምውዳር ትካላት ቅድመ ትምህርትን ምክልኻል ሕማም ዓሶን ካብቶም ኣብ ዝቕፅል መንፈቅ ቀዳምነት ዝወሃቦም መደባት ምዃኖም ኣነፂሮም። ኣብ መወዳእታ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ብኣላይነት ምምሕዳራት ዝትግበር ኣብ መነባብሮ ህዝቢ እወታዊ ለውጢ ዘምፅእ መደባት ተወጢኑ ዕቱብ ክትትልን ገምጋምን እናተገብረሉ ይሰላሰል ከም ዘሎ ብምሕባር ጎንጎኒ ምምሕዳራውን ልምዓታውን መደባት ሃገራዊ ንቕሓትን ውዳበን ዘበርኽ ንጥፈታት ብዝሓየለ ክስርሓሉ ኣዘኻኺሮም።
0: ናብ ካብ ዞባ ደቡብ ዝመፀና ዜናዊ ፀብጻብ ምስ ንሰግር ድማ ብቕዓት ተምሃሩን ምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተወሃይደን ክሰርሓ ኣብ መንደፈራ ኣብ ዝተኻየደ ገምጋማዊ ኣኼባ መዘኻኸር ቀሪቦም። ወኪር ኤሪና ዞባ ደቡብ ዘርኣይ ብርሃነ ዝለኣኸ ፀብጻብ ኣሎ ኣንገሶም ተክለወይኒ ክቕርቦ እዩ።
2: ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተወሂደን ክሰርሓ ንጥፈታት ትምህርቲ ንኡስ ዞባ መንደፈራ ንምግምጋም ብ13 14 ሓምለ ኣብ ዝተኻየደ ኣኼባ መዘኻኸር ቀሪቦም። ኣብ ጨንፈር ትምህርቲ ዞባ ደቡብ ሓላፊ ምምሕዳርን ፋይናንስን መምህር ጉቦን ሓዱሽ ኣብ ዝሃቦ መግለፂ መብዛሕትን ኣብያተ ትምህርቲ ምስ ኣብ ከባቢአን ዝርከብ ህዝቢ ተወሂደን ሕፅረታትን እናፈታሐይ ክዳም ህላውን ዝምስከን ምዃኑ ብምጥቃስ ብቕዓት ዝውሃብ ትምህርትን ተወዳዳርነት ተምሃሮን ንምዕባይ ስሉሳዊ ዝምድና መምሃራን ወለድን ተምሃሮን ብግቡእ ክስርሓሉ ተላብዮም። ሓላፊት ትምህርቲ ኣብቲ ንኡስ ዞባ መምህር ብላላ ኣርኣያ ብወገና ዓመተ ትምህርቲ 2025 ከምኡውን 2026 ኣብ 81 ኣብያተ ትምህርቲ ካብ ዝተመዝገቡ 29145 ተምሃሮ እቶም 75 ሚእታዊት ናብ ዝቕፅል ደረጃ ከም ዝሓለፉ ብምጥቃስ ዝተረኣየ ብዝሒ ምትራፍ ንምፍዋስ መምሃራን ፃዕሮም ካሒሉ ፀዊዓ። ትሑት ተገዳስነት ተምሃሮ ድኹም ምክትታል ወለዲ ዋሕዲ ብቑዓት ምምሃራን ፀዓቂ ተምሃሮን ዋሕዲ መምሃሪ ክፍልታትን ገለኻ ብጠንቅታት ትሑት ብቕዓት ተምሃሮ ምዃኖም ዝገለፀት መምህር ብላለ ንመምሃራን ስልጠናታት ክወሃብ ከምኡውን ንዝደኸሙ ተምሃሮ ስሩዕ ደገፍ ብምሃብ ንምምሕያሾም ክስራሕ ከም ዘድሊ ገሊፃ። ነበርቲ ንኡስ ዞባ መንደፈራ ንምዕባል ኣብያተ ትምህርቲ ንደገፍ መነባብሮ መምሃራን ከምኡውን ንፅገናን ወሰኺ ክፍልታትን ኣብዚ ዓመት እዚ ልዕሊ 1.7 ሚልዮን ኣቕፋ ዝግመት ንዋታዊ ገንዘባውን ጉልበታውን ሓገዛት ከም ዝገበሩ ብምሕባር መምሃራን ብመፅርቲ ሕብረተሰብ ዝገብረሎም ዘሎ ደገፍ ብቕዓት ተምሃሮ ንምምሕያሽ ኣበርክቶም ክዕዝዙ ተላብያ። ኣብ ንእስዋ መንደፈራ ካብ መባእታ ክሳብ ካልኣይ ደረጃ ዝዝርግሓ 81 ኣብያተ ትምህርትን 49 ትካላት ቅድመ ትምህርትን ኣለዋ።
0: ኣብ ዞባ ማእከል ንእዞባ ስረጅቓ ብቕዓት ትምህርቲ ክም ንምባል ዝሕግዝ ዓውደ ዘተ ብ14 ሓምለ ተኻይዶም። ሓላፈ ትምህርቲ ኣብቲ ንኡ ዞባ መምህር መሪሕ ኪሮስ ኣብ ዘስምዖ ቓል ዕላማ ተዓውደ ዘተ ኣብ ዓመተ ትምህርቲ 2025

26 ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዝተረአየ ብልጫታት ብምዕቃብ ድኻማት ንምእራም ከም ዝኾነ ገሊፆም። መጠን ምሕላፍ ኣብ መባእታ 87.1 ሚታዊት፣ ኣብ ማእከላይ 72 ሚታዊት፣ ኣብ ካልኣይ ደረጃ ድማ 82 ሚታዊት ከም ዝኾነ እውን ኣረዲኦም። ተሳተፍቲ ኣብ ዝቐረበ ፀብጻብ ምርኩስ ብምግባር ንመጻኢ ሃነፅቲ ሓሳባትን ርእቶታትን ኣቕሪቦም። ኣመሓዳሪ ንእዞባ ሰረጅቓ ኣቶ ክፍለ ማርያም ገብረ መስቀል ትምህርቲ መሰረት ኩሉ ምዕባለ ስለ ዝኾነ ኣገልግሎት ቅድመ ትምህርትን ንምስፋሕን ንምሕያልን ዝወፀ መምርሒ ቀዳምነት ናይ ቀዳምነታት ስለ ዝኾነ ብዕቱብ ክስራሓሉ ኣረጋጊፆም። ወኪል ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብገድኡ ኣብቲ ንእዞባ ንዝርአ ዘሎ ለውጢ ድሕሪ ምምስጋን ዝተረኽበ ብልጫታት ክዕቀብን ክብርኽን ተላብዮም። ኣብ ንእዞባ ዓረዛ ተቐማጦ 3 ምምሕደራት ከተማ ማይድማን ቦር 6 ማሕበራት ገድልን ዘዋፅዎ 168,000 ናቕፋ ን42 ስድራ ስዋኣት ተኸፋፊሎም። በዚ ቅዱሳት ወገና ዝተበርከተ ገንዘብ ን14 ስድራ ስዋኣት ብመልክዕ ምጥያስ ንነብሲ ወከፈን 10,000 ናቕፋ ን28 ካልኦት ስድራ ቤታት ድማ 1,000 ናቕፋ ሓገዝ ተመቓሪሖም። ኣብ መሓዳሪ ከተማ ማይ ድማ ኣቶ መሓሪ ኣልኣዛር ኣበ ዘስምዑ ቓል ሰራሕተኛታት መንግስትን ህዝብን ኣበ ዝሓለፈ ዓመት እውን 160,000 ናቕፋ ብምውፃእ ንስድራ ስዋኣት ከም ዝዓደሉ ብምዝካር ምሕጋዝን ምጥያስን ስድራ ስዋኣት ናይ ኩሉ ዜጋ ሓላፍነት ስለ ዝኾነ ክሳዓብ ተላብዮም። ንኣብነታዊ ተበግሶ ማሕበራት ገድልን ተቐማጦ ማይ ድማን ዘመጎሰ ኣካየደ ስራሕ ምምሕዳር ንእዞባ ዓረዛ ኣቶ መንግስት ዘሚካኤል ብወገኑ ነዚ ረዚን ትርጉም ዘለዎ ዕማም ካልኦት ኣካላት እውን ብውልቂ ይኹን ብማሕበር ክስዕብዎ ፀዊዖም። ተቐማጦ ማይ ድማ ብወገኖም ካብ ሕድሪ ሰማእታት ዝዓቢ ዕማም ስለ ዘየለ ኣቕሞም ዘፍቅዶ ኣበርክቶ ንምግባር ሕልናዊ ዕግበት ከም ዝፈጠረሎም ሓቢሮም። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ዝኽሪ 20 ሰነ ነበርቲ ሓውሲ ከተማ ዓረዛ ዘዋፅዎ 12,000 ናቕፋ ን6 ስድራ ስዋኣት ከም ዝተመቕርሐ ዝፍለጥ እዮም። ዝስዕብ ዜና ሃገራት ወፃኢ ንምክታልኩም ደጊምና ብክብር ንዕድም። ዜና ወፃኢ እስራኤል ኣብ ምዕራባዊ ግማግም እተካይዶ ህንፀት ስፍራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ። እቲ መደብ ልዕሊ 12,000 መንበር ኣባይትን ካልእ መንግስታዊ ፕሮጀክትታትን ንምህናፅ ዝዓለመ ምዃኑ ቀዳማይ ሚኒስትር ቤንያሚን ነታንያሁ ኣፍሊጦም። መስሪ ሕንፀት ናይ ዝሓድሽ ውጥን ኣብ ቀረባ ግዜ ከም ዝጅምር ዝገለፀ ቀዳማይ ሚኒስትር ናታንያሁ ኩለን ኣካላት መንግስቲ ኣብ ትግባርኡ ክተሓባበራ ፀዊዕሎም። እስራኤል ኣብ 1967 ብውግእ ጎቢጣ ኣብ ዝሓዘቶ ምዕራባዊ ግማግም ልዕሊ 700,000 ዜጋታታ ኣስፊራ ከም ዘላ ፀብፀባት የረድኦም። ምንቅስቃስ ሓማስ ንብድምሳስ ብዝብል ምክንያት ካብ 2023 ኣብ ልዕሊ ወሽመጥ ቃዛ ወተሃደራዊ ወፍሪ እተካይድ ደላ እስራኤል ልዕሊ 70 ሚታዊት ናይቲ ወሽመጥ ኣብ ትሕቲ ቁፅፅራ ኣትያቶ ከም ዘላ ዝፍለጥ እዮም። ፖሊሲ ምስፍሕፋሕ እስራኤል ካብ ቀንዲ ጠንቂ ፀጥታዊ ፀገማት ዞባ ማእከላይ ምብራቅ ኮይኑ ከም ዘሎ ምስቲ ከባቢ ቅርበት ዘለዎም ወገናት ይጠቕሶም። ባይቶ ኤውሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ናፃ ንግዳዊ ስምምዕ ንምትግባር ዝኽእሎ ናይ መወዳእታ ውሳኒ ኣሓሊፎም። በስ መሰረት ትግባር እቲ ኣብ ዝሓለፈ ወርሒ ግንቦት ዝተኸተመ ታሪካዊ ተባሂሉ ዝተገልፀ ንግዳዊ ስምምዕ ካብ መወዳእታ ናይዚ ዓመት ክጅምር ምዃኑ ተፈሊጡሎም። እቲ ሓፈሻዊ ኣገልግሎታት፣ መንግስታዊ ዕድጊ፣ ዲጂታላዊ ንግዲ ከምኡውን ወፍርን ፍርያት ሕርሻን ዘጠቓልል ስምምዕ ቁጠባ ክልጥኦም ወገናት ንምድንፋዕ ሓጋዚ ምዃኑ ይእመት ኣሎም። እዚ ሓድሽ ስምምዕ ነቲ ኣብ 2000 ዓመተ ምህረት ኣብ መንጎ ክልቲኦም ወገናት ዝተኸተመ ኣብ ኢንዱስትሪያዊ ፍርያት ጥራይ ተደሪቱ ዝፀንሐ ንግዳዊ ውዕል ዝሐድስን ዘስፍሕን ምዃኑ ይሕበር። እቲ ስምምዕ ንሰደድ ፍርያት ሃገሩ ናብ ኤውሮጳዊ ሕብረት ክሳብ 2030 ካብ 24 ቢልዮን ዶላር ናብ 36 ቢልዮን ዶላር ክዕብዮ ትፅቢት ይግበረሉ። ኣብ 2025 መጠን ንግዳዊ ምልዋጥ ኤውሮጳዊ ሕብረትን ሜክሲኮን ልዕሊ 91 ቢልዮን ዶላር ከም ዝነበረ ፀብጻባት ይሕብሮም። ኤውሮጳዊ ሕብረት ንብራዚል፣ ኣርጀንቲና፣ ኡራጋይን ፓራጓይን ምዝሓቅፍ ቁፅሪ መርኮርክስ ናይ ንግዳዊ ስምምዕ ከም ዝተፈራረመ ዝዝከር እዮም። ኣሜሪካ ትኽተሎ ዘላ ንግዳዊ ፖሊሲታት ምስኣ ጥቡቕ ንግዳዊ ዝምድና ዝፀንሐን ካናዳ፣ ሜክሲኮ፣ ጃፓንን ሃገራት ኤውሮጳዊ ሕብረትን ኣብ መንጎኦን ዘሎ ዝምድና ድምድልዳል ዝሕግዝ ስምምዓት ክኽትማ ከም ዝገደደን እዩ ዝግለጽ ዘሎም። ህዝባዊት ሪፓብሊክ ቻይና ምስ ደሴታት ሰሎሞን ዘለዋ ዲፕሎማስያውን ቅጠባውን ዝምድና ንምምዕባል ከም እትሰርሕ ኣፍሊጣ። ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልቴን

ሃገራት ተማሪ 14 ሓምለ ኣብ ከተማ ቤጂንግ ኣብ ዘካየድ ወሩ ዝርረብ እዮም ክልቲኦም ሃገራት ኣብ ወፍሪ ንግዲ ትሕቲ ቅርፂ ፀጥታን ካልእን ከም ዝተሓጋገዛ ኣብ ትርክብ ገሊፀን ኣለዋ ህዝባዊት ሪፓብሊክ ቻይና ቁጠባ ደሴታት ሰሎሞን ንምምዕባል ኣድላይ ደገፍ ከም እትገብር ክትገልፅን ከላ ደሴታት ሰሎሞን ድማ ንፖሊሲ ሓንቲ ቻይና ዘለዋ ደገፋ ነፂራ ኣላ ክልተን ሃገራት ኣብ 219 ዲፕሎማስያዊ ዝምድና ካብዚ ምስርታ ንዳሓር ንምንፍዑ ተደጋጋሚ ርክባት ከካይዳ ከም ፀንሓ ፀብፃባት የረድኦም መሰደተታት ሰሎሞን ዝምድና እተደንፍዕ ዘላ ኣውስትራልያ ኣብ መንጎ ቻይናን እታ ደሴታዊት ሃገርን ዘሎ ዝምድና ብእንወንታ ከምዘይትጥምቶ ይእመት ኣውስትራልያ ኣብ ደሴታውያን ሃገራት ፓስፊክ ብሓፈሻ ኣብ ደሴታት ሰሎሞን ከዓ ብፍላይ ፅልዋኣ ንምዕባይ ነቲ ሃገር ፋይናንሳዊ ደገፍ ክትገብር ምፅናሓ ፀብፃባት የረድኦም ሩስያ 3 ጠፈርተኛታት ዝሓዘት መንኮርኮር ትማሊ 14 ሓምለ ናብ ኣህግራዊ መደበር ጠፈር ልኢኻ እዚ ክልተ ሩስያውያንን ሓደ ኣሜሪካውን ዝሓቐፈ ጉዕዞ መቐፀልታ ናይቲ ኣብቲ ኣህግራዊ ትካል ዝካየድ ፀንሐ መፅናዕታዊ ተልእኾታት ኮይኑ ንኣስታት 8 ኣዋርሒ ከም ዝቕፅል ማእከል ምርምር ጠፈር ሩስያ ገሊፆም እዚ ናይ ሕጂ ተልእኾ እቲ መደበር ካብ 211 ካብ ዝድኮኒ ዳሓር ንመበል 75 ግዜ ምዃኑ ይጥቀስ ኣሎም ኣህግራዊ መደበር ጠፈር ንምትምሕባር ኣሜሪካ ሩስያ ጃፓን ካናዳን ኣብ ኤውሮጳዊ ሕብረትን ብ150 ቢልዮን ዶላር ከም እተዋደደ ፀብፃባት የረድኦም ጀርመን ንዩክሬን 50,000 ድሮናት ክትዕድገላ ምዃና ገሊፃ እቲ ውጥን ኣንጻር ሩስያ ዝካየድ መጥቃዕትታት ንምስፋሕ ምዃኑ ዝጠቐሰ ሚኒስተር ምክልኻል ጀርመን ኣብ ቀረባ መጻኢ ከም ዝተግበር ሓቢሩሎም ነቲ መደብ ብትሪ ዝኾነነ ሚኒስትሪ ጉዳያት ወፃኢ ሩስያ ንኩናት ዩክሬን መሊሱ ዘጋድድ ምዃኑ ኣጠንቂቖም ሃገራት ኤውሮጳ ነቲ ኩናት ብሰላም ንምዕራፍ ተበግሶ ከምዘይምኽኣለንን ንዩክሬን ገዚፍ ወተሃደራዊ ደገፍ እናገበራ የጋድድኦ ከም ዘለዋ ሩስያ ብተደጋጋሚ ክትወቅስ ጸኒሓላ ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ መጠን ወተሃደራዊ ደገፍ ከም ዝገበረት ኮይና ዛጊት ልዕሊ 64 ቢልዮን ዶላር ዝግመት ልኢኻ ከም ዘላ ፀብፃባት የረድኦም እዚ ከምዚ ኢሉ እንከሎ 9 ሃገራት ኤውሮጳ ካብ ሩስያ ክመፅእ ከም ዝኽእልን ዝገለጾ መጥቃዕትታት ንምምካት ልፍንቲ ክቆማ ተሰማሚዐን ኣለዋ እቲ ፈረንሳ ጀርመን ብሪጣንያን ዩክሬንን ዝርከብኦ ልፍንቲ ብቐንዱ ኣብ ምምዕባል ፀረ ሚሳይላት ዘተኮረ ምዃኑ ተገሊጹሎም ብጉዳይ ኩናት ዩክሬን ኣብ ሃገራት ምዕራብ እምነት ከም ዘይብላ ክትገልጽ ጸንሐት ሩስያ ንምዕባለታት ናይዚ ሓድሽ ልፍንቲ ብዕቱብ ከም እትከታተሎ ይሕብር ኣሎ መጠን ናይ ወፃኢ ንግዲ ቻይና ኣብ ቀዳማይ መንፈቅ 2026 ብኣስታት 17 ሚታዊት ከም ዝዓበየ ፀብጻባት ሓቢሮም ቻይና ኣብ ዝሓለፈ 6 ኣዋርሕ ምስብ መሻርክታ ልዕሊ 25 ትሪልዮን ዩዋን ዝግመት ንግዳዊ ምልዋጥ ከም ዘካየደት እዩ ተገሊፆም መጠን ሰደድ ብልዕሊ 13 ሚታዊት መጠን እታዊ ድማ ብልዕሊ 22 ሚታዊት ከም ዝወስኸ እውን ተሓቢሮም ኤሌክትሮኒክስ ቴክኖሎጂ ባህርያዊ ጋዝን ነዳድን ካብቶም ዝለዓለ ምልውዋጥ ዝተካየደሎም ፍርያት ምዃኖም ተፈሊጡሎም ቻይና ምስ ኤውሮጳዊ ሕብረት ዘቡባዊ ምብራቕ ኤስያን ላቲን ኣሜሪካን እተካይዶ ንግዳዊ ምልውዋጥ ኣብ ዝሓለፈ 6 ኣዋርሕ እወንታዊ ገስጋስ ከም ዘመዝገበ እዩ ዝግለጽ ዘሎም ቁጠባ ቻይና ኣብ 2026 ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ዝእመት ዘሎም ሰሜን ኮርያን ቤላሩስን እስትራቴጂካዊ ዝምድንአን ንምድንፋዕ ዘካይዶ ጻዕሪ ከም ዝሓይለኦ ኣፍሊጠን ወከልቲ ክልጤን ሃገራት ብ13 ሓምለ ኣብ ከተማ ፒዮንግያንግ ሰሜን ኮርያ ኣብ ዘካይድዎ ዝርርብ ሃገራቶም ኣብ ምምዕባል ንግዲ ወፍሪ ሕርሻን ትምህርትን ክተሓጋገዛ ተረዳዲኦም ብዚ ካዚ እቶም ወከልቲ ኣብ ትግባር ኣቐዲሙ ኣብ መንጎ መራሕቲ ክልጤን ሃገራት ዝተበፅሐ ስምምዕ ዘትዮም ፕሬዚደንት ኣሌክሳንደር ሉካሽንኮን ፕሬዚደንት ኪም ጆን ኡንን ኣብ ዝሓለፈ ወርሒ መጋቢት ኣብ ከተማ ፒዮንግያንግ ኣብ ዘካየድዎ ዝርርብ ኣብ ፀጥታን ምክልኻንን ዝርከብዎም መድያት ብሓባር ክሰርሑ ከም ዝተረዳድኡ ዝዝከር እዮም ብዘይካዚ ክልትኦም መራሕቲ በይናዊ ዘይሕጋዊ እገዳታት ብሓባር ንምምካት ከም ዝተሓጋገዙ ገሊፆም ነይሮም ዜና ንምዛም ቀንዲ ነጥብታት ደግመልኩም ምምሕዳር ዞባ ካሽባርካ ገስጋስ ዝተግባረ መደባት ቀዳማይ መንፈቅ 2026 ገምጊሞም ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተወሃሂደን ክሰርሓ መዘኻኸሪ ቀሪቦም

ኣብ ንዞብ ኣሰረጅቐ ብቕዓት ትምህርቲ ከም ንምባል ዓውደ ዘተ ተኸይዶም እስራኤል ኣብ ምዕራባዊ ግማግም እተካይዶ ህንፀት ሰፈራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ። ባይቶ ኤውሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ናፃ ንግዳዊ ስምምዕ ንምትግባር ውሳነ ኣሕሊፎም። ቻይና ምስ ደሴታት ሰሎሞን ዘለዋ ዲፕሎማስያውን ቅጥባውን ዝምድና ንምምዕባል ከም እትሰርሕ ኣፍሊጣ። ዜና ተዛዚሙሎ ብሩህ መዓልቲ።

0: ምኽኣሉ ፍጹም ቅላዕ ረቢሒሉ ንምህራማ ሓላፍነት ዝወሰደ ኦያር ዛባል ድማ ነዛ ዕድል ናብ ሽቶ ቐይሩ መሪሕነት ናብ እስጳኛ ምጽኦም። ኣብ ካልኣይ ዕብረ ፈረንሳ ንጾታት ምለስ ትፅቢት ተገይርላ እኳ እንተነበረ እስጳኛ ግን ንዘለዋ ብልጫ ምቁፅጻር ኩዕሶ ተጠቂማ እንተጻወቲ ፈረንሳ ብዘይ ኩዕሶ ክተኽብሎም ድሕሪ ምምሳይ ኣብ 58 ደቓ ዓውታ ተውሕስ ሸቶ ፔድሮ ፖሮ ምስ ዳኒ ኦልሞ ብዝገበርዎ ብሉፅ ናይ 1-2 ቕብብል ፔድሮ ፖሮ ንኩዕሶ ምስስኪዕ ብምርኻብ ካልኦት ሸቶ ኣመዝጊቡ ንምስንባት ፈረንሳ ኣረጋገጸም። እቲ ናይ ትማሊ ጸወታ ዝበለጸ መጥቃዕቲ ፈረንሳ ምስ ጽኑዕ ምክልኻል እስጳኛ ክራጸም ከምስኳ ተገሚቱ እዩ እምበር ውፅኢቱ ግን ምሉእ ብምሉእ ናብ ረብሓት እስጳኛ ጠመተን ብልጫም ሃገራዊት ጋንታ እስጳኛ ድማ ዘርአየን እዩ ነይሩ። ፈረንሳ ሓቒፋቶ ዘላ ኪልያን ምባፔ ዝመርሖ ከቢድ ስም ዘሎ መስመር መጥቃዕታም ክሳብ መበለ 81 ደቂቕ ሓንቲ ኩዕሶ ናብ ፈተነ ክልእኽ ብዘይምኽኣሉ ክዝክሮ ዘይደሊ ምሸት እዩ ኣሕሊፉ። ኣብ ማእከል ሜዳ ኮይኑ ንጸወታ ናብ ዝደለዮ ህርመት ዝመርሕ ሮድሪ ካብቲ ዘጋጠሞ ከቢድ መጉዳእቲ ብምውፃእ ነቲ ብሉፅ ጸወታይ ዓለም ማለት ባሎን ዲኦር ዘብቅዖ ብቕዓቱ ዳግማይ መስኪሩሉ ኣብ ዘሎ እዋን ንፋብያን ሩዊዝ እውን ኣብ ጎኑ ብምግባር ኣዝዩ ድልድል መስመር ምክፍፋል ብምህናፅ ንኽልቲኡ ዝተረፈ መስመራት እስጳኛም ዓብ ርግኣት ፈጢሩሉ ዘሎ ተጻዋታዩ። ተጻወታን ደገፍታን ዘይሓሰቡ ዋሰን ባል ብቕዓትን ውፅኢትን ዝረኸበት ፈረንሳ ን3 ተኸታተሊ ግዜ ናብ ፍጻመት በፅሐኩ ሓሊናት እምበር ዕዳጋ ከም ዝሓሰበቶ ኣይጸንሐን ግን ቀዳም ምሸት ንደረጃ ክትጻወትያም ተፈሪዳ ዘሎም። እዚ ጸወታ እዚ ንኣሰልጣኒ ዲደር ደሻምፑን ናይ መወዳታት ጸወትኡ ብመዝነት ምስልጣን እዚ ሃገራዊት ጋንታ ብምንባሩን ክብደት እዚ ስዕረት ዕፅፊ ዝገብሮ እዩ ነይሩ። ዲደር ደሻምፕ ድሕሪ 14 ዓመታት ናይ ምስልጣን ግዜ እዩ ዝፋኖ ዘሎም። ጽዋእ ዋንጫ ዓለምን ናይ ወርቂ ጫማ ብሉፃ መዝጋብ ሸቶን ብሓደ ክወስድ ሓሲቡ ዝጸንሐ ኪልያን ምባፐ ንወላ እኳ ናይ ወርቂ ጫማ ምውሳል ዕድል እንተሃለዎም እታ ዝዓበየት ዋንጫ ግን ካብ ኢዱ ሃዲማ ቶላም። ድሕሪ ምዕጻው ዝግጥም ኩሉ ዓይኒ ኣብዚ እዋን ናብ ኒው ጀርሲ ኣቢሉ ዘሎ ክኸውን እስጳኛ ናብ ፍጻመ ሓሊፋላም ኣብዛዛ መድረኽ ከ ንመን ክትገጥም እያ ሎም ረቡዕ ኣብ መንጎም ዓዲ እንግሊዝን ኣርጀንቲናን ዝካየድ ኣዝዩ ዓብ ጸወታ ክውስኖ እዩ። ዙር ፈረንሳ ብንሶኒ 13 ሓምለ ኣብ ዕረፍቲ ድሕሪ ምውዓለ ትማል ሰሉስ ናብ ውድድር ክምለስ እንከሎም ተቓደምቲ ድማ ኩርባታት ዝበዝሖም ፈታን ውድድር ይጸቢዎም ከም ውፅኢቱ ድማ ኣብ ዝተፈላለያ ጉጅለ ፋሕ ክብሉን ብፍላይቶም ናይ ሽኳ ተቓደምቲ ድማ ቃልሶም ምስ ግዜ ጥራይ ብምግባር ነብሶም ክመርሕን እዮም ተራእዮም። እዛ 166 ኪሎ ሜትር ርሕቀት ዝነበራ ውድድር 25 ኪሎ ሜትር ምስ ተጓዕዘት ኣብ ዝነበረት ናይ ሞንጎ ናይ ሽኳ ነጥቢ ተውህብ ውድድር ቀጠልያ ማልያ ሒዝዋ ዘሎ ፔደርሰን ብብሉፅ ናይ ጋንታ ስራሕ ተሰኒዮም 25 ነጥቢ ክኸስብ እንከሎ ማክስ ካንተር ድማ ንዑ ስዒቡ 20 ነጥቢ ኣኪቡም። ቢንያም ግርማይ ሳልሳይ ደረጃ ብምሓዝ ድማ ንፊሊፕ ሰናኸቲሎም 16 ነጥቢ ሓፊሱም። ብድሕሪ እዚ ጠመተ ዝውድር ናብ ሰብ ጂሲ ማለት ብጫ ማልያ ንዝዋደሩላ ንዓቐብ ተቓደምቲ ክቕየር እንከሎ ብሉፅ ተቓዳማይ ዝመዓል ተሰሚየም ካራፓ ዝወሰዳ መጥቃዕቲ ሓዊስካ ድማ ዝተፈላለየ ናይ መጥቃዕቲ ውሳነ ክውሰድ ድሕሪ ምውዓል ንብጫ ማልያ ሒዝዋ ዘሎም ኣርሓ ዝውድር ታዴ ፖጋቻር ንሃኒፅዎ ዘሎ ተኣምራታዊ ብቕዓት ዘንጸባርቕ መጥቃዕቲ ብምግባር ነቶም ምስኡ ተሪፎም ዝነበሩ ውሱናት ተቓደምትን ቅድሚኡ ዝነበረ ካራፓ ዝንሓሊፉ ንበይኑ ናብ ሕንጻጽ ብምብጻሕ ዕውት እዛ መድረኽ ብምዃን እዝውድር ናይ በይኑ ምዃኑ ኣመስ ስኪሩ ንመዋድርቱም ተስፋ ቕሪጹ ይርከብም። ድሕሪ ዝዓወት ፖጋቻር ነቲ ዝስዕቦ ዘሎ ቪንጌጋር ብ3 ደቂቕን 36 ካልኦትን ክፈልዮን ከሎም ኣብ ንጠብጣብ ማልያ እውን ፖጊ ዝሕዞም ኣይተረኽበን ዘሎም ነጥቡ ናብ 42 ደይቡ ድማ ኣብ ኣተኣማን ደረጃ ረጊጹሎም። ኣብ ናይ ቀጠልያ ማልያ ውድድር ማድስ ፔደርሰን ነጥቡ ናብ 293 ከደይቦን ከሎም ኣብ ካልኣይ ደረጃ ዘሎ ቢንያም ግርማይ ድማ 239 ነጥቢ ኣኪብሎም። 213 ነጥቢ ሒዙ ዘሎ መርለር ድማ ይስዕቦም። ትማል ዝነበረ እንኮም ቅያር ኣብ ጻዕዳ ማልያ ኮይኖም 46 ካልኦት ዝኸሰረ ኢሳቅ ደልተሮም ካብ መሪሕነት ናብ ሳልሳይ ደረጃ ክወርድ እንከሎ ኹዋን ኣይሶ ድማ ናብ መሪሕነት ደይብሎም። ዙር ፈረንሳ ሎም ረቡዕ ብናይ 11 መድረኽ ውድሩ ክቕጽል እዮም። ተቓደምቲ ድማ 161 ኪሎ ሜትር ዝርሕቀቱ ጎልጎል ዝበዝሖ ውድድር ከካይዱ እዮም።
1: ባርከ ዝቀበልኩም ተዓዘብትና ናይ ሎም ትሕዝቲ ዕለታዊ ዜና ስፖርት እዚ ዝከታተልኩም ወይ ነይሩ ምክታልኩም የመስግን ሰላም።

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 12 ክፋል መደብና ሓደ ብዝሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎም መዓንቲ ተዳልዩ ዘሎ መደብ ኩሎ ብዛዕባ ኣብዝሓለፈ እዋናት ብሞያ ናይ

አርቲፊሻል ኢንተሊጀንስ ዝሰልጠኑ መንእሰያት ዘቕርብዎ ትሕዝቶታት ዘዳለወ መደብ ይኸውን። ኣብዚ ናይ ሎም መዓልቲ መደብና እዞም ብሞያ ናይ ኤኣይ ወይ ኣርቲፊሻል ኢንተሊጀንስ መተግበሪ ዝሰልጠኑ እሞ ዝተፈላለዩ ስራሓት ዘቕረቡ ብዙሕ ሕቶታት ዝምልስ መደብ ከም ዝኾነ ፍሉጥ እዩ። ምክንያቱ ኣብዚ ዝቐረበ መደባት ወይ እቶም ተምሃሮ ዘቕርቦ ዝተፈላለዩ ስራሓት ብኤኣይ ተጠቂምካ ክግበር ዝከኣል እንታይ ዓይነት እንታይ ብዙሕ ነገራት ኣሎ ማለት እዩ። መብዛሕትኡ ግዜ እዞም ተመረቕቲ ዘተኮርሉ ኣብዚ ናይ ኮንተንት ክሪኤሽን ወይ ነገራት ምቕራብ ወይ ዛንታ ክኸውን ክእል፣ ስነ ጥበባዊ ስራሕት ክኸውን ክእል፣ ዝተፈላለዩ ንሜድያ ዝኸውን ትሕዝቶታት ምቕራብ ኮይኑ ብፍላይ ታሪክናን ባህልናን ዝገልፁ ነገራት ክሳብ ክንደይ ብኤኣይ ክግለፁ ከም ዝኽእሉ ተንቢህ ነይሩ። ብፍላይ ብምክንያት ኣብዚ እዋን እዚ ዝምረቑ ዘለዎ መበል 38 ዙርያ ተመረቕቲ ሃገራዊ ኣገልግሎት ናይ ሳዋ እንተዳርእናዮም ሓደ ናይ ኤኣይ ሞዴል ብዛዕባ ተዓለምቲ ኣብ ሳዋ ወይ ብዛዕባ ሳዋ ግጥሚ ግጠመለይ ምስ በልካዮ ብከምዚ ኣገባብ ከቕርቦ ክትርኢ ከለካ ክሳብ ክንደይ ስነ ጥበባዊ ስራሓት ናይ ብኤኣይ ተጠቂምካ ክግለፅ ከሎ እሞ ዕምቆት ዘለዎ ትሕዝቶታት ንውሽጢ ንሃገርናን ብፍላይ ከዓ ንመዲና ከተማና ዝኾነት ሳዋን ክገልፃ ምክኣሉ ሓደ ካብቲ መሳጢ እዩ ነይሩ። ምናልባት መደብና ድሒርና ነቲ ደርፊ ነቲ ክሊፕ ተሰሪሑ ዘሎ ክንርአና፣ ግን ንመደብና መጀመር ክኾነና በታ ግጥሚ ከብለኩም እየ። እወቲ ፀሓይ ኣብ ቆርበትካ ከም ዘቃፅል እፈልጥ ኣለኹ። ኣብ ሽዳኻ ሕፃ ኣብ መንኮብካ ፀር ከም ዝኸብደካ፣ ግን ነፍሲ ወከፍ ትወስዳ ስጉምቲ ስምካ ተሃንፃላ። ሳዋ ኣብ ደምካ ኣትያ ሓደ ካብቲ ባርዕ ኮንካ ኣጆኻ ተንስእ። ሕጂ ግዜኻዩ ፅናዕ ከቶን ድሕሪት ኣይትበል። ሳዋ ስሙ ዓዋ ቢልካ ስምዓዮ፣ ንስድራኻ ኣኹርዕ፣ ንሃገርካ ኣኹርዕ ይብል። ናይ ኣያታትካ ውሰድ እቲ ወርቂ ብሓዊ እዩ ዝፍተን፣ ሓፂን ካብ ሓመድ የውፅእ። እቲ ትመሃሮ እትዕለሞ መለለይ ጅግንነትካ እዩ፣ ካብ ህፃንነት ናወዲ ተባዕታይ። እቲ ጉዕዞ ጉዕዞ ሓቂ እዩ፣ ንህዝብኻን ንመሬትካን። እቲ መብፅዓ እቲ ሕድሪ እዩ ናይ ኣቦታትካ፣ ኣጆኻ ፅናዕ ተንስእ። ርእስኻ ክባቢልካ ሓዞ፣ ኣብቲ ቃልሲ ጫፍ ንሰማይ ተንኪዮ። ሓደ ፍቕሪ ሓደ ልቢ ብውሽጥኻ ፅናዕ፣ ሕጂ ሰብኣይኻ ብመንፈስ ጀጋኑ ተመራሕ። ተንስእ ከይትወድቕ ኣንጆኻ ኣይትውድቕ፣ ኣብ ማእከል ሓዊ ትኺልካ ደውበል ትኽበል። ንህዝብኻ ንስምካ መልሲ ሃብ፣ ፃውዒት ክመልፅ ከሎ መልሲ ሃብ። ወጋሕታ ድቃስ የለን ተመሊስካ ትትንስእ፣ ኣብ ኣፍልብኻ ኣንዛ ግን ብውሽጥኻ ትቃለስ። የድኩሙኻ መታን ዝበለፀ ካሃንፁኻ፣ ንድኻምካ ናብ ሓይሊ ንፀብልማት ናብ ብርሃን ለውጦ። እቲ ጉዕዞ ጉዕዞ ብርሃን እዩ፣ ኣብ ዙርያኻ ሕውነት ኣሎ። ንበይ ንኻ ኣይኮንካን ነፍሲ ወከፍ ተዓላማይ ኣብኡሎ። ምሳኻ ንሃገር እዩ ዝቃረስ፣ ካብ መሬት ክሳብ ሰማይ ትብዓትካ ይፈለጥ። ንስኻውን ጅግናኢኻ ከም ኣቦታትካ ከም ኣያታትካ ክትከውን ኢኻ። ናብ ዕላማኻ ሰጉም ክትበፅሕ ኢኻ፣ ኣጆኻ ሰጉም ናብ ዕላማኻ። ኣጆኹም በሎም ደቂ ኣሃዱኻ፣ ንደቂ ጋንታኻ፣ ንደቂ ሓይልኻ። ብሕሹኽሹኽ ፆር ምስ ከበደካ ኣስተንፍስ፣ መገዲ ባዶ ምስ መሰለካ እመን፣ ወዘተ እንዳበለ እዩ ዝኸይድ። እዚ ሙሉእ ሙሉእ ወይ ዳርጋ ቅሩብ ምትዕርራይ ተገይሩሉ፣ ግን ብኤኣይ ዝተገጥመ ግጥሚ ናብ ዜማ ተወሲኽዎ ናብ ሙሉእ ደርፊ ኸይዱሎ። እምባርከስ ናብቲ ተዳልዩ ዘሎ ሙሉእ መደብ ከብለኩም እየ። ዝኸበርኩም ተኸታተልቲ መደብ ቴክኢንሳይት ኤርትራ ደጊመ ንሙሉእ ምክታልኩም ይዕድም። ናብቲ ሙሉእ መደብ ንኸይድ። ኣብዚ ዘለናዮ ናይ ቴክኖሎጂ እዋን ሓንቲ መዓልቲ እውን እንተኾነት ሒዛቶ ትመፅእ ዘላ ለውጢ ኣዝዩ ንቕድሚት ዘሕምብብ እዩ። ነዚ ዝመፅእ ዘሎ እዋናዊ ናይ ቴክኖሎጂ ለውጢ እግሩ እግሩ እናሰዓበ ንረብሓ ሃገርን ህዝብን ንኽውዕል ዝገብር ዜጋ ድማ በቲ መንግስቲ ዘንፀፈሉ ናይ ትምህርትን ስልጠናን ባይታ እናተደገፈ ክምዕብል ክትርኢ ከለኻ ሃገርና ብኩሉ መደያዊ ወይ ማልቲ ዳይመንሽናል ብዝበሃል ኩርናዓት ተካይዶ ዘላ ንጥፈታት ዘብርህ እዩ። ኣብዚ እዋን እዚ ብዓለም ደረጃ ዝበዝሕ ግዜ ዝደጋገም ቃል ኤኣይ ዝብል እዩ። ዓበይቲ ኩባንያታት ዓለምና ቢልዮናት ብዝግመት መጠን ናብዚ ዓውዲ ወፍሪ ይገብራ ምስ ምህ

0: ላውን እቲ ሎሚ ዝጅምር መጻኢ ኣበይ ዘተኮረ ከም ዝኸውን ኣይጠፍኣካን። ኣብ ሃገርናውን ብመጠንቲ ዝህነት ዘሎ ጸጋ ሰብ ኣብ ቴክኖሎጂ በብፅላቱ ዓመታዊ ዝምረቑ መንእሰያት ሓያል መሰረት ናይቲ ኣቲናዮ ዘለና መድረኽ ምዃኑ ብሩህ እዩ። ትምህርትን ስልጠናን ኣብ ዘመናዊ ቴክኖሎጂ ሓደ ካብ ዓበይቲ ንጥፈታት ብምዃኑ ኣብዚ ሓለፈ ሰሙን ኣስታት 5 ኣዋራሕ ብኣጠቃቅማ መተግበሪታት ወይ ሶፍትዌራት ናይ ኤኣይ ክስልጥኑ ዝፀንሑ ተምሃሮ ብኽብ ዝበለ ስነ ስርዓት ኣብ ኣዳራሽ ሃኮ ዘአ ተመሪቖም ነይሮም። እዞም ተመረቕቲ ዕቑር ዓቕሚ ኤርትራውያን መንእሰያት ዝረአዩ ኮይኖም እቲ ኣብ መምረቕታ ዝቐረበ ዝተፈላለዩ ስራሓት ነዚ ዘረአየ እዩ ነይሩ። ብናይ ኤኣይ ሶፍትዌራት ተጠቂምካ ዓበይቲ ስራሓት ብዝወሓደ ወፃኢታት ክትሰርሕ ከም ዝከኣል ድማ ዘረአየ እዩ። ከምቲ ንሽሮ ጠስቢ እንተተወስኮ ዝበሃል ንዝፀንሐ ስራሓት ስነ ጥበብ ብዘመናዊ መሳርሒ እንተጠቂምካ ኣዝዩ ገላፂ ከም ዝኸውን ድማ ዘርኢ እዩ። ተመረቕቲ ኣተኪሮም ዝሰርሕሉ ንምድራዕ ስነ ጥበባዊ ስራሓት ኣብ ዘተኮረ ናይ ኮንተንት ክሪኤተር ስራሕ ኮይኑ ንሃገርና ባህልናን ታሪክናን ብዘመናዊ መሳርሒታት ከተቐርብ ምኽኣል ድማ እዩ።
1: ኦኬ ትምህርቲ ብጣዕሚ ፅቡቅ ነይሩ። ልዕሊ ኩሉ እቲ ተወዳዳርነት ነይርዎ፣ ቃልሲ ነይርዎ፣ እቲ ክላስ ብጣዕሚ ፅቡቅ ነይሩ። ዝያዳ ከዓ እቲ ምዕውል ነገራት ዝኾነ እቲ ሓሳብ ከዓ ብጣዕሚ እዋናውን ደሎ ሓሳብ ዝኾነ ከዓ ብጣዕሚ ሳ ዝኾነ ዝያዳ ተመሲጥና ኣብ ክላስ ተማሂርና ማለት እዩ። ብመጀመርታ እታ ክሊፕ ክሰርሓን ከለና እቲ ሓፈሻዊ ምስ ኣሌክሳንደር ካሕሳይ ሳንድሮ ምስተዘራረብና ኦልሬዲ እታ ስራሕ ከምዚያ ከምዚያ ኢሉ ምስ ነገረኒ ኢልና እታ ስራሕ ጀሚርና ማለት ብዓብይታ እዩ። እቲ ኩሉ ሰብ ታሪክ ኣለዎ ኣብ ርእሱ ኣለዎ ዓብይ ታሪክ ዝባሃዊ ግንባር ኣብ ርእስና ሰሪት ዓብየ እዩ። ሕጂ ነቲ ታሪክ ከመይ ጌርና ነቲ ናብቲ ደሎ ናብቲ ኤኣይ ጌርና በቲ ምዕቡል ዘሎ ግዜ ጌርና ንሰርሖ ኛሮ ተሓሳብ ኦልሬዲ ከዓ ተሓሳብ መፅኡ ሰሪሕናዮ ማለት እዩ።

ክላስ ናይ ኤኣይ ብጣዕሚ ፅቡቕ ነይሩ። እቲ ፅቡቕ ዝገብሮ ነገር እንተደኣ ነይሩ ቅድሚ ትምህርቲ ምእታውና ዝነበረ ኩነታት ነብስኻ ክትግምግም ከለካ እንዲ ኩሉ ግዜ ፅቡቕ ሕጂ ኤኣይ ሓፈሻዊ ኣፍልጦ ዋላ ናይ ኩሉ ሞዴላት ሓፈሻዊ ዋላ እኳ እንተዘይነበረና ካብ ሪሰርች ምግባር ዘይሓልፍ ነይሩ። ስለዚ ኣብ ዝተፈላለየ ኣጋጣሚ ከዓ ኤኣይ ክኽፈተልና ብዙሕ ግዜ ኢና ንፅበ ነርና። ካብቲ ዝተኸፍተሉ ግዜ ጀሚርና ድማ ኣብቲ ትምህርቲ ምስ ተሳተፍና ኣዝዩ ፅቡቅ ዝኾነ ገስጋሲና ኣርእና ዝብል ውልቀው ርኢቶ ለኒ ማለት እዩ። ስለዚ ኣብቲ ክላስ ኣብ ጀበርናሉ ግዜ ብዙሕ ሰብ ይሓተካ እዩ ኤኣይ እንታይ ክትመሃረሉ ኢሉ ይሓትት እዩ። ዝያዳ ትምህርቲ ዋላ እውን ኣነ ንባዕለይ ከምኡ ዳ ሓስብ ነረ። እንትኾነ ግን ኣብ ዝያዳ ኣቲኻ ክትሪኦ ከለካ ኣዝዩ ኣድማዕ ዝኾነ ውፅኢት እኻ ትረክበሉ። ምክንያቱ ኤኣይ ምስ ተማሃርካ ካብቲ ዘይተማሃረ ሰብ ኣዝዩ ዝፈለየካ ብዙሕ ነገራት ኣሎ ማለት እዩ። ምናልባት ክንመሃሮ ኮለና ዝነገረና ዝነበረ ጂጎ ድብል ነይሩ ጋርቤጅ ኢን ጋርቤጅ ኣውት ድብል ነይሩ ማለት እዩ። እዚ እንታይ እዩ ዘብረሃልካ ሕጂ ንስኻ ኣብቲ ተማሂሩ ሓደ ሰብ ክሰርዖን ከዳልዎን ዝኽእል ፕሮምፕትን ሓደ ኖርማል ሰብ ሞዴል ጥራይ ረኪበ ኢሉ ዝገብሮም ነገራት ኣብቲ ሪዛልቱ ዝፈላለዮም ነገር እንተናሃል ኮይኑ ኣብቲ ፕሮምፕት ሓደ ዝተማሃረ ሰብ ማዕረ ክንደይ ኣፅፊፉ እቶም ዘድልዮም ነጥብታት ጠቂሱ ስለዝህቦ ኣዝዩ ከምቲ ንርእስኻ

0: ሰኣሎ ኮማ ሓሳባት ንክህበካ ኣይትሽጋርኒ ኢኻ ማለት እዩ። ኣብዚ ናይ ኣይ ኮርስ ኣብዝኣተናሉ ግዜ ካብቲ ዝሓሰብናዮ ንላዕሊ ነገራት ኢና ተማሂርና ወይ ድማ ከሲብና ኢልካ ክዛረብ ይኽእል እዩ ማለት እዩ። ተቐንዲ ምክንያት እንታይ እዩ እንተርኣየና ሓደ ሰብ ኤኣይ ተጠቂሙ ኣብ ምንታይ ክነጥፍ ይኽእል ወይ ድማ እንታይ ሞያ ከጥሪ ይኽእል። ሕጂ ኩሉ ሰብ መብዛሕትና ኣብኡ ነበርና ካብ ሓደ ክልተ ሞያ ዘይሓልፍ ሰብ ዋላ እኳ እንተነበረ ድሕሪ ትምህርቲ ድሕሪ ዝኩሉ ፍልጠት ድሕሪ ምቕሳሙ ግና ሰብ ዝተፈላለየ ሞያታት ሎሚ ሰብ ዝተፈላለየ ነገር ንክሰርሕ ኣብ 2-3 ሰባት ምርኮስ ተዳ ነይሩ ሎሚ በዚ ኣጥሪዎ ዘለዎ ሞያ ድማ ነብሱ ክኢሉ ኣብ ሓንቲ ገዝኡ ኣብ ሓንቲ ኮምፒተር ኣብ ሓንቲ ሞባይል ጥራይ ኮይኑ ብዙሕ ስራሓት ብዙሕ ሞያታት ከድምዕ ይኽእል እዩ።
1: መጀመርታ ክንጅምር ከለና ኣብ ኩላሃና ካባይ ጀሚርካ ዝነበረ ማለት እዩ ከመይ ዓይነት ኣቀራርባ ክህልወና እዩ እቲ ትምህርትስ ናብ ከመይ ከምቲሶም ዘቐርቡ ክነቐርብ ንኽእልዶ ንብል ነርና እታ ምስጢር ትምህርቲ ናይ ኤኣይ ተማሂርካን እታ ኢንተርነት ከዓ ተጠቂምካን ከም ዝስራሕ እምበር ፍሉይ ካልእ ከምዘይ ትጥቀመሉ ኢና ተማሂርና ኣብቲ ክላስ ከም ንሪኦ ዝነበርና ልክዕ ከምቲ ኣብ ዩቲብ ይኹን ኣብ ካልእ ቻነላት ናይ ኤኣይ ኢሎም ዜና ከምፅሉና ከለዉ ልክዕ ከምኡ ድማ ኣብ ቤት ትምህርትና ንርኢ ነርና። ኣሰራርሑ ኣተገባብሩ ድማ እቶም ትምህርቲ ምስ ተማሃርካዮም ብስነስርዓት ተነብኣ ዘለዎ ሕግታት እናርእኻ ከዓ ኢንተርነት ተጠቀምካ እዩ እምበር ዋላ ሓንቲ ካልእ ከምዘይብሉ ትምህርትካ ኣገዳሲ ምዃኑ ኖርማል ክሰርሐሉ ዝኽእል እንዲኻ ነይሩ እንዲዮም ዝሰርሑ ብትምህርቲ ክትከድ ከለካ ግን ነቲ ኤኣይ ልክዕ ኢካ ትጥቀመሉ ሓሳባትካ ከዓ ክተፍሰሉ ትኽእል ከም ዝኾነስ ተማሂርና። ኣብ ፋሽን ዲዛይን መጀመርታ ክንሰርሕ ከለና እንታይ ኢና ንገብር ነርና ምነቲ ስእሊ ስኬች ንድፊ ነውፅእ እሞ ምሳኣልናዮ ድማ እቲ ስእሊ ተሳኢሉ ተቐሚጡ ድሓር ኣብ ቆሪፅና ሰፊና ኣብ ሞዴል ጌርና ኢና ንሪኦ ነርና። ሎሚ ኤኣይ ምስ መፀ ግን እታ ስኬች ትህባ ሞ ነታ ስኬች ሂወት ለቢሳ ስእሊ ተምፀልካ ምስኡ ድማ ሾው ክነዳሉ ምስቲ ናይ ሾው ቦታ ድማ ኣዳልውለይ ምስቲ ክዳውንቲ ዝኸይድ ኢልካ ትሪኦ። ሕጂ ትረብሓ እንታይ ረኪብናሉ መጀመርታ ሲኢ ኢልካ ቆሪፅካ ሰፊኻ ኢኻ ሰብስ ሕጂ እዚታይ የምፅእ ነይሩ ብዙሕ ባጀት ይለውፅእ ነይሩ ሰፊኻ ቆሪፅካ ክተምፅኦ ከላ ንድሕር ደይመፀ ድማ ትደግሞ ነርካ። ሕጂ ግን ከምኡ የለን ኣብ ኤኣይ ምስ ምፀናያስ ታስኬች ምሳብናያ እንታ ክዳን ሂወት ለቢሳ ኣብ ሞዴል ከመይ ከም ትመፅእ ተርእየና ከምኡ ድማ ሸው ክነዳሉ ከለና እቲ ድካየደሎ እቲ ዲዛይን ናይቲ ሩም ንዕኡ ባዕላታ ኤኣይ ኣዳልውልና ምስ ክዳውንቱ ዝኸይድ ዲዛይን ምስ ናትና ቴም ናህና ዝኸይድ ምስ ኣዳልያ ድማ ተቕርበልና ማለት እዩ። ሕጂ ከምኡ ዝተገበረ ስራሓት ኣሎ። ስለዚ እቲ ግዜ ንምቁጣብ ግዜ ሓጊዛትና ቀዳማይ ነገር ካልኣይ ከዓኒ ሓደ ራእይ ንክህልወና እውን ሓጊዛትና። ስለዚ እቲ ክዳውንቲ ዳይሬክትሊ ዘይኮና ንቆርፆ ብኤኣይ ሰሪሕና ኣዳሊና ሙሉእ ሸው እውን ኣዳሊና ክንደይ ግዜ ክወስድ እዩ ኣብ ከመይ ዓይነት ሰባት ክኾኑ ኣለዎ ፖዚሽኑን ንክንሕግዝ ኣደላትና። ስለዚ ግዜ ንክንቁጥብ ሓጊዛትና ኣኤኣይ ማለት እዩ።
2: ክላስ ብጣዕሚ ፅቡቅ ነይሩ። ኣብቲ ናይ ዝውሃብ ዝነበረ ስልጠና ናይ ክላስ ብፕሮጀክት ሲኹን ፕራክቲካል ቲዮሪ ኢቨን ብጣዕሚ ኣድማዕ ዝነበረ እዩ ነይሩ ማለት እዩ። ከም ያፌት ከይነክሪኦ ከለኹን ኤኣይ ዝወሰድኮ ክላስ ከዓ ቅድሚ ሕጂ ፕሪ ትምህርትታት ብናይ ኮምፒተር ሳይንስ እንደይወድየ ሕጂ ኢቨን ኣብ ናይ ኣርቲፊሻል ኢንቴሊጀንስ ንምዕባል ይነጥፍ ነይረ ማለት እዩ። ሕጂ ሞር ኢንተረስቲንግ ይኑ ዝረከብኮ ወይ ፍሉይ ዝገበሮ ነጥቢ እዚ ግን ካብ ከተማ ዕብሎ ንባዕሊ ኤኣይ ክትጥቀመሉ ከለካ ዝበለፀ ተጠቃምነት ኣለዎ። ሕጂ ክትጥቀመሉ ከለካ ኢት ሜክ ኢት ኢዚየር በቃ ንዝኾነ ነገር ብዝቀለለን ብዝሓፀረን መገዲ ከም ትጥቀም እዩ ዝገብረካ። ሰብ ኤኣይ ንምንታይ ይጥቀም ኢልና ንድሕር ክንዛረብ ከና ወይ ከም ሓሳብ ማለት እዩ ኢቨን ምሽ ንክሰርሓሉ ንመዓልቲ ዋላ ፍርቂ ሰዓት ንኤኣይ ንድሕር ክጥቀመሉ ጥራይ ክኢሉ ክዛረብ ጥራይ ክኢሉ ብርኡይ ኣብ ውሽጢ 6 ወርሒ ወይ ዓመት ፐርሰናል ዲቨሎፕመንት ናይቲ ሰብ ይውስኽ እዩ። መጀመርታ ፕሮግራሚን ኣብ ናይ ፕሮግራሚን ዓለም ዝኾነ ነገር ከተዳሉ ከለካ ኮድስ ክፅሕፍ ኦልሞስት ክሳብ 6,000 ላይንስ ኦፍ ኮድስ ትፅሕፍ ማለት እዩ በቶም ላንጌጅ ሃይ ላንጌጅ ተጠቂምካ ማለት እዩ። ሕጂ ኣብዚ ክትፅሕፍ ከለካ ልዕልቲ ከተዳልዎ ትወስዶ ግዜን ፀዓትን ነቲ ኮድ ቼክ ክትገብረ ኣሎ ኮስት ሎን ባዕሉ ብሰብ ተስርሑ ተሊካ ዝኾነ ፕሮጀክት ናትካ ማለት እዩ። ሕጂ ኤኣይ ብምጥቃም ዝረከብ ኮት ዝቀለለ ነጥቢ ግን እንታይ ዊዝን 2-3 ሚኒትስ ብሙሉእ እዚ ክትሰርሖ ዝግደካ ነገር ቀልጢፉ ኣፃሒፉ ህበካ ማለት እዩ ኤኣይ። እዚ ካብ ሓደ እቲ ዝዓበየ ረብሓታቱ ማለት እዩ። ሲምፕል ዝኾኑ ሲምፕል ፍሬንድሊ ወይ ዩዘር ፍሬንድሊ ዝኾኑ ዓይነት ፕሮጀክት ከተዳሉ ይሕግዘካ። ነቲ ስኻ ተዳልዎ ፕሮጀክት ሶፍትዌራት ይኹኑ ዳታቤዝ ይኹን ዌብሳይት ወላ ሞባይል ኣፕሊኬሽን ማለት እዩ ሰኪሪቲ ፉል ሰኪሪቲ ህበካ ማለት እዩ ኤኣይ።

0: ናይዚ ኣብነት ነታ ንብዙሓት መንእሰያት ሓብሒባ ናብ ጀጋኑ ዝቐየረት መዲና ሳዋ እንተርኢና ንዝሓለፉ 30 ዓመታት ብብዙሓት ስነ ጥበባውያን ተዘይምላን ተዘሚርላን እዩ። ኣብዚ እዋን እዚ ሞዴላት ናይ ኤኣይ ብዕምቆት ክገልፅዎ ክትርኢ ከለኻ ኤኣይ እውን ድሮ ንታሪክና ተረዲኡ ብግጥሚ ክገልፆ ምርኣይ ዋላ እኳ ገና ዝምጥናና ብሕጂ ክመፅእ ንፅበዮ እንተኾነ ምጅማሩ ግን ዘሐጉስ እዩ። እቲ ኣብ መእተዊ ዝቐረበ ግጥሚ ብዜማን ትልሂትን ብኸመይ ከም ዝቐረበ ድማ ካብ ዝቐፂልና ንተዓዘብ።
1: ህወት ይፅሓይ ኣብ ቆርበትካ ከምዘቃፅል ፈልጥ ኣለኹ ኣብ ሽዳኻ ኩፃ

ካብ ሰባት ክመፅእ ከሉ ሕጂ ንሕና ድሩት ሓሳባት ኣለና። እተን ሓሳባትና ጌርና ቀዳመይቲ ስራሕ ንሰርሓ ሽዑብ ድሕሪ ካልእ ሓሳባት ምስ መፀ ኦሬዲ ስራሕ ተሰሪሑ እዩ ዝፀንሕ፣ ገንዘብ ፈሲስዎ እዩ ዝፀንሕ። ሕጂ ብዚ ኤኣይ ግን ሓንቲ ትሰርሕ ሞ ትሪኦ ምስ ረኣኸያ ድማ ተመሊስካ እዚኣ ከዓ ሓሳብ ኣላት እኒኢልካ ወሲኽካ ሲ እታ ዘላትናስ ኢንተርነት ተጠቂምና ኢና ክንሰርሐላ። ሕጂ ብዙሕ ገንዘብ ሲ ኣብቲ ኢንተርነት ኢና ክነውፍር ዘለና እምበር ንክሶ ክንፅውዕሞ ግዜ ክንቆፅሮሞ ኢልካስ ብዙሕ ተጥፍኦ ግዜ የለን። ነፍሶ ከፍ ሰብሲ ነፍሲ ክኢሉስ ናቱ ቢዝነስ ክኽፍት ይኽእል እዩ። ከምዚ ዲጂታል ማርኬቲንግ ዝብልዎስ ቀደም ኢንተርነት ነይሩ፣ ኢንዱስትሪላይዜሽን ነይሩ፣ ድሕሪ ኢንተርነት መፅዩ፣ ሕጂ ከዓ ኤኣይ መፅዩ። ሕጂ ኤኣይ ምስ መፀሲ ንስኻ ነቲ ኤኣይ ፕላትፎርም ናትካ ጌርካ እቲ ዘለካ ሓሳባት ከተፍረሉ ትኽእል ማርኬት ትገብረሉ ትኽእል ብኢንተርነት ማለት እዩ። እቲ ብዙሕ ሰባት ዝስራሕ ዝነበረ ድማ ሎሚ ሓደ

0: ክልተ ሰብ ኮይንካ ክትሰርሖ ትኽእል። ካልኣይ ድማ ዓበይቲ ሓሳባት ኢኻ ትረክብ። እሳ ንእሽተይ ሓሳብ ትባ ሞ እሳ ኣስፊሓ ምስ ናይ ዓለም ዘሎ ሓሳባት ገይረን ተን ኤኣይ ሞዴላት ኤኣይ ቱላት ይነግረኻ ማለት እዩ።
1: ብሓፈሻ ኣብ ኤኣይ ከም ቱል እንተዳሪእናዮ ሎሚ ኣብ ዓለም ሙሉእ ዘገልግለሉ ዘሎ ነገራት ኣዝዮም ዓበይቲ ዝኾኑ ሞያታት ብኤኣይ ተሓጊዞም ይካየዱ ኣለዉ። ንኣብነት ኣብ ኢንጂነሪንግ እንተዳሪእናዮ ከምዚ ዝረኣናዮ ኣብቲ መምርቕታ እውን ኣፕሊኬሽናት ይኹን ሶፍትዌራት ክኸውን ይኽእል ዝተፈላለዩ ኣብ መዳይ ሕክምና እውን ተዳሪእና ብኤኣይ ተሓጊዙ ዝተፈላለየ ነገራት ክዕመም ክስራሕ ንሪኦና ክሉ ግዜ ማለት እዩ። ካብኡ ዝሓለፈ ኣብ ዝተፈላለየ ንኣብነት ከምዚ ዘለናዮ ሎሚ ናይ ዋንጫ ዓለም 2026 ኣብ ዝካየዱ ዘሎ ኩነታት ብሙሉእ እቲ ናይ ሎሚ ዓመት ዋንጫ ዓለም ብኤኣይ ዝተሓገዘ እዩ። ካብ ስታድዮም ጀሚርካ፣ ካብ ኩዕሶ ጀሚርካ ብሙሉእ ነገራት ብኤኣይ ዝተሓገዘ እዩ። ስለዚ ኤኣይ ዘየድምዖ ወይ ድማ ዘይኣትዎ ሞያ የለን። ስለዚ ኣብ ዝተፈላለየ ሞያታት ክሳብ ዝሃለና ብኤኣይ ተጠቂምና ሎሚ ንዑኡ ዝያዳ ክነማዕብሎ ነቲ ኣብ ርእስና ዘሎ ሓሳባት ድማ ልክዕ ተግባራዊ ንክንገብር ዝያዳ ሎሚ ክንጎየሉ ዝግበኣና ግዜ ምዃኑ ከነፅር ይፈቱ ማለት እዩ።
2: ካብቲ ኤኣይ ተጠቂምካ እቲ ዝስራሕ ፕሮጀክትስ ማለት እዩ ከምዝንብሎ ፅናሕና ናይ ሞባይል ኣፕሊኬሽን ሶፍትዌር ተዳሉ እንተሊኻ ሓደ ኣብዝሓፀረ ግዜ ከዳልወልካ ክእል፣ ካልኣይ ሬላያብሊቲ ዘዳልወልካ ኤኣይ ማለት እዩ። ኮንፊደንሻሊ ንስኻ ክተኣምንሉ ትኽእል ኢኻ። ባክ ቱ ሪስክ ክህልዎ ይክእል እዩ ንክገብሮ እውን ኣፀጋሚ ስለዝኾኑ ማለት እዩ። ከም ተወሳኺ ኣብ ኖርማል ሶፍትዌርስ ወይ ድማ ዳታ ቤስ ትሰርሑ ድማ ብዙሕ ላርጅ ዳታ ሰት ንዓኻ ኣናላይዝ ናይ ምግባር ሓይሊ ህበካ። ካብኡ ፓተርን ስለዘፅንዕ ኤኣይ ፕረዲክት እናገበረ ትንተናታ ትበካ ኣብቲ ናትካ ዳታ ማለት እዩ። ኣብ ፋይናንሻል ምኽሪ ከይተርፈ ክበካ ክእል ከምዚ ክትገብር ኣለካ ከምዚ እቲ ፕረዲክትስ ገይሩ ፕሮባብሊ ከምዝኸውን ኣለዎ ኢሉ ስለዝነግረካ ኢፌክቲቭ ዝኾነ ኣካይዳ ስቴፕ ንክትወስድ ኣብ ናትካ ቢዝነስ ይኹን ኣብ ትሰርሖም ሶፍትዌርስ ይሕግዘካ ማለት እዩ። ባህርካ እንዳፅንዓካ ስለዝመፅውን ናይ ኤኣይ ፅቡቅ ባህሪ እቲ ስኻ ኤኣይ ተጠቂምካ ትሰርሖም ዌብሳይትስ ፐርሶናላይዝ ሪኮመንዴሽን ከምጣልካ ክእል ነቲ ኣብቲ ናትካ ዌብሳይት ዝመፅእ ሰብ ቀዲሙ ስለዘፅንዖ ወይ ድማ ፓተርን ስለዝሪኦ ኤጅናቱ ድዩ ዲሞግራፊ ድዩ ተጠቂሙ ስለዝፈልዩ ካታጎሪስ ኤኣይ እቲ ብኡ ዝቕርበሉ ነገር እቲ ሱ ዝደልዮ ዝበለፀ እዩ ዝኾን። ስለዚ ኣብ ማዕነት ናይ ትስኻ ተብሎ ዘለካ ላዕሊ ዝበፅሕ ናትካ ፕሮጀክትስ ማለት እዩ።
3: ሕጅታ እዩ ዓብዩ ብጣዕሚ ብድህ ኣለዎ ሓቂ ሓሽ ብድህ ኣለዎ ልዕሊ ኩሉ ሙሉይቲ ከይደቀስካ ክትሓድር ኢንተርነት ትገብር ብዙሕ ሓሳባት ይድመፀካ እቲ ሓሳባት ከመርካ ናብ ደረቕ ስእሊ ጌርካ ካብ ደረቕ ስእሊ ከዓ ናብ ቪድዮ ትገብሩ ማለት ብዙሕ ፀዓቂ ኣለዎ። ነቲ ፀዓቂ ግን ብዓብዪ ሽቡ ግን ድሌት ንሕራሎ ኩሉ ስግበር ይኽእል ማለት እዩ። እቲ ናትካ ድሌት ይወሳኒ ድሌትካ እንድሕር ጌርካ ከ ትበፅሖ ዝተኽእል ኢኻ ማለት እዩ። ብሓፈሽ እቲ ቅድሚ መጀመርታ ኤኣይ ደፈረት ከለኹ ወይከዓ ኣብ ተምሃራይ ከለኹ ዝኾነ ነገር ክሪኦ ከለኹ ሓደ ቪድዮ ወይከዓ ሓደ ነገር ተሰሪሑ ክሪኦ ከለኹ ብጣዕሚ ገረም ሀመ ገረም ሰርሑ ብል ነረ ግን ፕላስ ተማሂርካ ምስራእኻየ ግን ክግበር ከም ድኽእል ትምህርቲ እዩ ማለት እዩ። ብዓብስ ክሰርሑ ትኽእል ኢኻ ግን ብጣዕሚ ፃዕርሓ ተካይ ትፃዕርካ እንድሕር ተማሂርካ ከ ትዕወተሉ ኢኻ ማለት እዩ።
4: ገለ ካብቲ ኣብ ምሬት ዝቐረበ ህፃናትና ታሪኾም ብዛንታን ፅውፅዋይን ክሰምዑን ክመሃሩሉን ዝኽእሉ ኣገባብ ብኤኣይ ክግበር ናይ ዝኽእል ናይ ኣኒሜሽን ስራሓት ዝቐረበ እዩ ነይሩ። ደጊም ድማ ዛንታ ተጠቂሞም ብዝቐለለ ክረኽብዎ ከም ዝኽእሉ ዘርኣየ ናይ ኣኒሜሽን ስራሓት እውን ገለ ካብቲ ትሕዝቶታት እዩ ነይሩ።
5: ካብ ዕለታት ሓደ መዓልቲ ኣብ ውሽጢ ሓደ ልሙዕ ጫካ ሓደ ህበይ ነበረ። እቲ ህበይ ኣዝዩ ዝፈትዎ ዝነበረ ነገር ባናና እዩ። ሓንቲ ባናና ድያ መሲላትኩም ኣይኮነትን፣ ክልተ እውን ኣይኮነን። እቲ ህበይ ኩሉ ግዜ ባናና ክበልዕ እዩ ዝፈቱ ዝነበረ። ሓደ መዓልቲ ባናና በሊዑ ደቀሰ። ሓደ ዘፈርሕ ሕልሙ እውን ሓለመ። ኣብ ሕልሙ ኣዝዩ ዓብዪ ኩምራ ባናና ረአዩ ሞ ኣዒንቱ ብሓጎስ ተኸፍተ፣ ኣፉ ድማ ማይ መልአ። ዋው እዚ ኩሉ ባናና ንዓይድ እዩ በለ ብኣግርሞት። ባናና ምብላዕ ከዓ ጀመረ። ንጉስ ጫካ ክስዕሮየ ኢሉ ድማ ጸደረ። ኣነ ሓያሌ ኢሉ ፍኸረ ዓጸለ። እንስሳታት ድማ መሊሶም ሰሓቑ። እቲ ኣንበሳ እዚ ኩሉ ወረ ሰሚዑ ድማ ናብቲ ህበይ መፀ። ጫካ ብምሉእ ድማ ጸጥ ኮነ። ኣንበሳ ድማ

0: ካልእ እውን ኤርትራውያን ስነ ጥበባውያን ብዘመናዊ ናይ ቴክኖሎጂ ከቅርቦ ዝኽእሉ ከም ኣብነት ዝቐረበ ናይ ኣክሽን ፊልም ስራሓት እውን ሓደ ካብቲ ዝተረኣዩ እዩ። ስነ ጥበባውያን ሃገርና ታሪክናን ባህልናን ንምንፅብራቅ ዝገብርዎ ዘለውን ክገብርዎ ዝፀንሑን ፃዕርታት ብዝያዳ በዞም መፂኦም ዘለው ሶፍትዌራት ብዝቐለለ ክድራዕ ከም ዝኽእል ድማ ዘብርሀ እዩ። ድሕርና ፅነት ዝተወልዱ ናይ ትማሊ ህፃናት ናይ ሎሚ ሰብ ራእዩ መንእሰያት ነቲ ብደም ዝመፀን ብደም ዝፀንዐን ሃገር መፃኢኡ ኣብ ዓይኒ ሕልንኦም ከም ዘሎ ዘርኣየ እውን እዚ ዝስዕብ ሓደ ምርኢት እዩ ነይሩ።
1: ኣብ ነፍሲ ወከፍ ሃገር ዓብ ለውጢ ብሓደ ሕልሚ ይጅምር። እዚ ድማ ታሪክ ሓደ ኤርትራዊ መንእሰይ እዩ።

ህዝቢ ይሰርሕ፣ ህፃናት ይፃወቱ፣ ስድራ ቤታት ብሰላም ይነብሩ። እንተኾነ ግን ኣብ ልቦ ሓደ ሕቶ ነበረ፣ ሓደ ሕልሚ ንሓንቲ ሃገር ክቕይራ ይኽእሎ። ዓይኑ ዓፀወ።

0: ልሙዕ መሬት ብዘመናዊ ቴክኖሎጂ ዝሕገዝ ሕርሻ ሓረስቶት ብሓጎስ ይሰርሑ፣ ቤት ትምህርቲ ብፍልጠት ይበርህ፣ መምህራን የነቃቅሑ፣ ተምሃሮ ንመጻኢ ይዳለው፣ ሕክምና ህይወት የድሕን፣ ሳይንስ ተስፋ ይፈጥር፣ መንእሰያት መሃንድሳት ድልድላትን ጽርግያታትን ይሃንፁ፣ ናይ በዓሎም ስራሕ ይፈጥሩ፣ ሓሳባቶም ናብ ዕድል ይቕየር፣ ባህሊ ይኽበር፣ ኣስመራ ብጽባቐኣ ትበርህ፣ ቀይሕ ባሕሪ ብጽሬቱ ይበርህ፣ በጻሕቲ ንጽባቕ ኤርትራ ይርእዩ፣ ሰራሕተኛታት ኣባይቲ ይሃንፁ፣ ስድራ ቤታት ንመጻኢ መሰረት ይሃንፁ፣ ሳይንቲስታት ይመራመሩ፣ ሓደስቲ መፍትሒታት ይፈጥሩ፣ ደቂ ኣንስትዮ መራሕቲ ዕዉታት ትካላት ይኾና፣ መንእሰያት ፕሮግራመራት ንመጻኢ ቴክኖሎጂ ይፈጥሩ፣ ሰኣልቲ ታሪክ ኤርትራ ብሕብሪ ይሕውዩ፣ ሙዚቀኛታት ባህሊ ኤርትራ ናብ ዓለም የብፅሑ፣ ህፃናት ኣእዋም ይተኽሉ፣ ንሓምናይ መጻኢ ድማ ይሃንፁ፣ ሽሕ ህዝቢ ኤርትራ ብሓደ ኣስመራ ይጓዓዝ፣ ኩሉ ሰብ ንእሾ ብርሃን ኣልዒሉ ተስፋ የብርህ፣ እቲ ብርሃን ናብ ሰማይ ይድይብ፣ እቲ ብርሃን ናብ ሽሕ ድሮናት ይቕየር፣ እቶም ድሮናት መጽሓፍ ልቢ ኦምን ማሽንን ይፈጥሩ፣ ኣብ መወዳእታ ኣብ ሰማይ ኣስመራ ወርቃዊ ቅርፂ ኤርትራ ይበርህ፣
1: ሓዳስ ኤርትራ ትበር።
0: እዚ ኩሉ ሕልሚ ነበረ። መጽሓፉ ከፊቱ ኣብቲ ገጽ ከምዚ ኢሉ ይጸሓፈ፣ መጻኢ ብሓንቲ ውሳኔ ይጅምር፣ ሎሚ ይጀምር፣ ናብ ኣስመራ ብተስፋ ይኸይድ፣ ፀሓይ ትበርህ፣ ሓንቲ ዓባይ ዝኾነት ሃገር መጀመርታ ሕልሚ ሓደ ሰብ ነበር።

0: ስለዚ ብትብዓት ሕልም ብዕላማ ስራ ባህልኻ ሓሉ ብፍልጠት ህነፅ ብፈጠራ ድማ ማዕብል ብሓደ ዝበለፀት ኤርትራ ክንሃንፅ ማ
1: ፕላስታ ካልኢት ኻ ኤርትራ ንድም ትብል ሳኻ ሕልሚ ኩሉ ነፍሲ ወከፍ ኤርትራዊ ማለት እዩ ሕልሚ ሲ ኤራ ነፍሲ ወከፍ ኤራ ክበፅሐ ሎ ቪዥን ማለት እዩ ዓብዩ እዩ ኤኣይ ድባሃል ነገር ክከሎ ከምዚ ቪዥን ኢኖ ቪዥን ማለት ከዓ ፅባሕ ንጎሲ ወላ ኣብዝህሉ ዘለካ ይኮንካ ፅባሕ ንጎስ ተሓስቦ ነገራት ወይከዓ ተሓልሞ ነገራት ናትካ ኣይድያ ብዓብዩስ ብቪድዮ ጌርካ ወይከዓ ብካል ማለ ጌርካ ሰሪሕካ ክትገብሮ ትኽእል ኢካ ብዓብዩስ እዩ ተሓሳብ ማለት እዩ ነቲ ሓሳብ ከዓ ኣብ ሓሳብ ዝነበረ ኣብ ቪድዮ ጌርናኸ ነቲ ክሳይ ሰሪሕ እዮ ማለት እዩ ብሓፈሻ ሲ እቲ ታሪክ ነብሲ ወከፍ ኤርትራዊ ማለት እዩ ዘሎ ሓሳብ ማለት እዩ
2: ኣብ መወዳእታ ኤኣይ ተጠቂምካ ክብፃሕ ተደልዩ ዘሎ ቪዥን ከምቲ ኩላና ተምሃሮ ንሓስቦ እንታይ እዩ እ ኤኣይ ኣብ ኩሉ ዓይነት ኣብዶኣት እዩ ስለ ዘሎ ሜዲካል ስኮፕ ይኹን ዝተፈላለዩ ስኮፕስ ከም ብውልቂካ ፐርሰናል ኣነ ከማዕብሎ ደልዩ ዘለኹ ማለት እዩ ሓደ ላርጅ ሞዴል ኮይኑ ዌል ትሬንድ ማለት እዩ ናይ ብምሉኡ ናይ ጫዓጤን ብሄራት ቋንቋታትን ናይ ኤርትራ ብዓብዩ ማዘር ላንጌጅ ናይ ትግርኛ ቋንቋ ዝተምሃረ ባህልታቱን ክብርታቱን ተወሳኺ ድማ ብምሉእ ታሪክ ናይ ህዝቢ ኤርትራ ካብ መጀመርቱ ክሳብ ዝሕጂ ዘሎ ማለት እዩ ዝፈልጥ ሞዴል ትሬን ጌርካ ናብ ዓለም ሊዝ ምግባር እዩ ዘሎ ሓሳብ ንከምዚ ከዓ ዝበለፀን ዝቀረለ መገዲ ንኤኣይ ንባዕሉ ኤኣይ ተጠቂምካ ከተዕብየሉ ትኽእል መገዲ ስለዝኾነ ኣይ ሪኮመንድ ብዙሓት ምእንፍያት ኤኣይ ክምሃሩ የተባብዕ ማለት እዩ
3: ኤኣይ ሲ ንሰብ ሓደ ግዜ ካብ ስራሕ ከውፅኦ እዩ ዝብል ኣተሓሳስባ ወይ ድማ ሕቶ ኣሎ ኩሉ ሰብ ሸቕላ ዝፈጥር ማለት እዩ ኤኣይ ኣውፀናኒ ካብ ስራሕ ዝያዳ እዩ ክሕግዘና ምክንያቱ ኣብ ሆም ዲዛይኒንግ ክንብል ከለና ስኒ እዛ ገዛ እዚኣ ዲዛይን ግበረለይ ይብሉካ ሞ ንዕኡ ሲኢልካ ዲዛይን ጌርካ ክተምፅኦን ከለካ ሰሙናት ከባዋርሑን ይወስድ እዩ ምክንያቱ ሲኢልካ ብምሉእ ሰራሪዕካ ኢካ ተምፀሎም ምስኡ ዝኸይድ ሕብርታት ንክደሉ እውን ግዜ ይወዘልካ እዩ ምስ መንደቕ ምስ ሳሎናት ዝኸይድ ሎሚ ግን ካብተን ኤኣይ ሞዴላት ተጠቂምካ እዚኣ እዚኣ ዲዛይን ምስ ከምዚ ሕብሪ ምስ ክንዚ ስድራ ከምዚ ተሓሳስባ ዘለዎም ስድራ ኢልካ ምስሃብካያ ኣብ ውሽጢ ሰሙናት ወዲእካ ውሽጢ ሰሙን ሲ ነቶም ህዝቢ ነቶም ሰባት ክተረክቦም ትኽእል ስለዚ ብከምኡ ስራሕና የቀላጥፈልና እምበር ኣይሃሴናን እዩ ኤኣይ ዘይኮነ ስራሕና ክምንጥለና እቲ ኤኣይ ዝተምሃረ ሰብ ኤኣይ ተጠቂሙ ዝሰርሕ ሰብ ንስ እዮ ስራሕ ክወስዶ ማለት እዩ
0: ሕጂ ኣብ መብዛሕትኡ ሰብ ዝለዓል ነገር እንተዳህሊ ኮይኑ ገለ ነገር ብኤኣይ ተሓጊዙ ዝተሰርሑ ነገራት ደይዝራ ብኤኣይ ተሰሪሑ ተባሂሉ ክቆናፀብ ትሪኦ ካ ገለገለ ስራሓት ልክዕ እዚ ብኤኣይ ዋላ መቃለሊ ናይ ገለ ንጥፈታት ናይ ስራሓት ዋላ እኳ እንተተባህለ እሱ ከምኡ ኮይኑ ክርከብ ግን ብዙሕ ድኻም ይፈሶ እዩ ማለት እዩ ስለዚ ናይ ኤኣይ ስራሓት ክንሪኢ ከለና ኩሉ ግዜ ብድሕሪኦም ብዙሕ ዝረሃፀ ሰብ ከም ዘሎ ብዙሕ ዝደኸመ ሰብ ከም ዘሎ ነዚ ተገንዚብና ዝያዳ እቶም ስራሓት ናይ ኤኣይ ተባሂሎም ዝያዳ ዕዳጋታት ኣብ ዝመፁሉ ወይ ኣብ ዝተፈላለዩ ነገራት ተሰሪሖም ኣብ ዝመፁሉ እዋን ዝያዳ ከምቲ ካልእ ሞያ እውን ንሳቶም እውን ክብሪ ከም ዝግብኦም ምግላፅ የገድስ
4: ደጊመ መንግስትን ህዝብን ነቲ ብከቢድ መስዋእቲ ዝመፀን ዝተዓቀበን ናፅነት ኤርትራ ናብቲ ዝድለ ጥርዚ ንምብፃሕ ዝግበር ዘሎ ኣብ ትምህርትን ስልጠናን ዝካየድ ዘሎ ፃዕሪ እናመስጎንኩ ንተመረቕትን ዓለምትን መበል 38 ዙርያን ንኩሎም ካብ ኮሌጃት ዝምረቑ ዘለው ተመረቕትን ዮሃና እንቋ ዓብ ዝብቃዓኩም ክብል ፈቱ እምበርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ካብዚ ሎም ዓንቲ ዝተዳለወ መደብ ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ደጊመ ስለምክታልኩም የመስግን ሰናይ ቅና

0: ክሓርብ ለለው እዮም ዓመት ልግባእ ወገለ ለመፅእ ለለው ለብላሽ እቲ ለወቅትላ ኣይ ነፈር ኣብውሁ ምቤለ እዩ እሙ ምቤለቱ መለዩ ማእታ እንደይገቢ ህቱ ምንእሹ ለባናሽኣ ምን ኣዋላይ ፈስል ነደርስ ሕልም ብቶ ኣይ ነፈር ገለ ዝሓሰብ ትርእሱ ወብሽል ከምሰልቤየል ዓቆሳዊ ካሰተ ኣቕመጣ ነፈር በሽል ሓተ ሰነት በሽል ዲባ ምክም ዲብሉ ትቀድርህቱ ድብጅዋሁ ይ ነፈር ድብጅዋሁ ገለ ለመርሑ ምክም ፈቴ ወምክም ልሽቀ ከምሰል ቀድር ወምክም ልትረአዩ ጅዋከ ካልእ ነፈር ረስም እላ ለጅዋ ካልእ ስለካታ ኣወል እግላግ ተለየለ ብካ ንብረአኢና የባህለቱ እላ ሌሊ ካም ንገቢ ዶክተርታ እንጂነርታ ናይ ኮምፒተርታ ኬሚካልቱ ሲቪልቱ ሳሲክስቱ እላን ኣሌሌካ ምንገቢ እላ ኪን ምደልቱ ምን ኣወል ሰነት ከምሰል መፀካ ነፍስከ እንደ ኣሌሌካ እግላ እንደቢልካ ትጅሃድ ወሰነት ካምለት ነጥብ እግላ ሻጊ ሓርኣ ክርሻርስስ ነጥብካ ከምሰል ርኤካ ከመት ሓዚኣልካ ክትዓወጥካ ለመጃል ለሉ ሓዚኣል ክትጠቲ እንተ ላኪን ነጥብ ላዓላ ለገይካ ወሕርያን ፍላን ኣተያ መለህያት እንደቢልካ ትእቲ غለጥ ምምክን ነጥብ ተሓትላ ለገይካ ወንየትካ ላዓል ገቢ እንታ እዚ ዲብላ ከማን غለጥ መፅእ ኣና ዘመብል እንተ በስ ኣውል ሰነት ንተሰብደ ሕርያን ለናይካ ሚቱ እንዳሌሌካ እጉሉ ሽቀ እጉሉ ሃደፍ እንደወዴካ እቡ ምርሓለ ነጥብ ናይካ ሓለ ነጥብ ናይካ እንሻላ ከመት ሓዚ መፃ ምንገቢ ላግላት ሓዛ ሓጅ ትሕረብ ኣዳም እዩ ትርእ ንባህለቱ ኣነ እላ መክሮም
1: ኮይስ መሃንድስ ሬድዋን ለሰዋላት ነገር እናተላለ እንተ ቆሮምና ዲብ መጃል ተጥቢቕ ወንተለካ ተዳሓርካቡ መጃል ዲብ ተጥቢቃት ዌብሳይታት ወዲቡታት ትገይሽ ከዲብል መጃል ተጥቢቅ እንተስ ግዜ ምሻቅ ኣለካ ወይ ሄን ዲብ ሽዋ ደረጀት ኣለካ
0: ኣላ ኣና ብኣወል ከምሰል ኣትማምና ለመጃል ናይና ጠብዓ ናይ ኮምፒተር ቴክኖሎጂ ኣተንከባት ክመቤናሃ ከእልምላ ተንክብ ዲቡ እሊ ናይ ሞባይል ዲጂታል ኣዘማፅለ ስማርትፎን ኣፕሊኬሽን ለኣተ ተጥቢቕ ወእሊ ናይ ኣንድሮይድ ባህለቱ ወእሊ ናይ ኮምፒተራት ለኣተ ዌብሳይት ለኣተ ኤኣይ ለኣተ ልኩሉ ህለ ዲቡ ኣነ ኣወል መድረሰት ከምሰል ኣትመምኮ እንዳትወዛእ ከእስታ ዝወዛዕኮ ወከምሰል እስታ ከምሰል ወዛዕኮ ኣደርስ ዝተላዓልኮ ዲመድረሰት ዲመድረሰት ነለይኮ ኮይኒ ለኣነ ለበ ደረስኮ ካን ለዲባል ርእክዋ በበና ንፀንሐኒ ካእዚ ድብጅዋካ ካልእ ፀንሐካ እንተ ላኪን ተደርስ ካልእ ዲባ ኣካን ከምሰል መፀኮ ኣካን ዲበ ወዛዕኮ ገለብ ወዛዕኮ ወኣካን ትግሬ ተባለቱ ኣነ ዲባ ከምሰል መፀኮ ጠለበት ለእግሎም ኣደረስ ዓልኮ ጠዋሊ ሽወያ ለትግሪናዮም ድቀብ ቀዲብ ወኣነናየ ሽወያ ኣዘይማ ምን ገለገለ ድዕፍ ምን ይህላ ድዕፍ ቤለ ዲበ ፀንሐተኒ ኣዘ ኣነ ከም ርእኮ እተ እንግሊሽ መረ ድዕፍ ንርእኮም ጠለበት ጠዋል ሎም ጠለበት ሎም ኣነ ምግልስ ደዮም ቀድር ለልብረአዩ ወዲኮ ክራስ ንሰኮ ብለህቶም ለልብላ ትግሪ እግለ ሰጅል ወብለ ብእንግሊሽ ሰጅል ወብለ ብዓረብ ሰጅል ኣነ ዓረብ ሰበት ደረስኮ ባህለቶ ብለ ዓረብ ሰጅል ወብለ ትግሪኛ ሰጅል ኣርባ ኣለቆት ወክነ ሰጅል ሰጅል ሰጅል ሰነት ሓስለ ኣቆ ሰነት ተመት ኣና እሊ ሃደፍናየ ማለት ምን ጃምዐ ፃብ ጠልዓልኮ ምስል ኦሮም ኣለየ ተጥቢቕ ዲክሽነሪ ናይ ትግሪ እግል እሽቀ እንብልኮ ሃደፍ ዋድዓልኮ ምን ጃምዓት ንዓልኮ ወጠዋሊ ደለ ረኸብኮ ለቐት ክነእሰጅላ ደለ ረኸብኮ ክነእሰጅላ ሰነት ተመት ሓቆ ሰነት እለ ተጥቢቅ ግትሸቀብ እተብልኮ ወብል ኣበገስኮ ባህለቱ ጠዋሊ ኣዚ ተጥቢቕ ለሻቂ ነፈር መን ለቀደምላ ምስል ለ ነወሰክናህን ዋሕዳያቸ ነግል ምስል ለ ነወሰክናህን ወሎ ሻቂ ጋኣ ምንገቢ ሶፍት ኮቢ ግንቕይረ ምላሃርቲ ኮምፕሌት ብና ወዲብላ ከረን ጠብዓ ናስረ ኑር ከሊፈ ዝበሃልላ ተጥቢቕ ናይ ሃርሞኒ ሻቂቱ ክታብ ዲክሽነሪ ናይ ትግራይት ናይ ሃርሞኒ ቃሙስ ትግራይት ባህለቱ ሻቂቱ ወግሉ ረኸብኮ ዋና ክነግል ውዳይ ሓዘለ ከቢልኩ እቲ ኣወል ሰልፍ የከበተኒኒ ናቱ ተኣምር ይዓናኒ ኣባኖቱ ይትከበተኒኒ ድሓን ንሪዩ እንሻላ ተሰለጥካ እንሻላ ቤለኒ ክና ባጥረት ባለቱ ዋና ናይ ሓሰርኮ ብላ ወላዝም ኣነ ንወሸግሊ ኢደ ብቸ ባለት ትብልኩ ወክና እግላለ ተጥቢቕላ ከረይክውሃ ናይ ላ ቃሙስ ናይ ትግራይ ከረይክውሃ ወካልእ ተጥቢቓት ዲቡ ጌስኮ ባለት ካልእ ተጥቢቓት ኣዘመምኩን ዲብል ከረን ለ ዓዚዝ ድራይቪን ስኩል ትብሌት ናይ ስዋገት ባለቱ ዓዚዝ ሙኒር ድራይቪን ስኩል ትብሌት ሃና ድራይቪን ስኩል ትብሌት እለን ሰለስ ሓበት ማለቱ እለን ሰለስ ከምሰል ሸቂኩ ዓቕ ከም ኦሮት መለይና ኢንጂነር ሙራድ ዝብሉ ምን ባፅዕ ዲብ ከረን መፅእ ዋና ጥቃሙስ ናይ ትግራይት ክንሽገን ሓዘ ኣለና ወእንተ መሰዲእነ ክንሸገየ ልብለኒ ኣነ ከይኒ ግሩም ብልካ ኣናሞ ክነባፅሓና ዘመኒ ደእብሉ ጠዋሊ ናስረ ኑር መርሑ ወናስረ ኑር ልትከበተና ቀደም ሰነት ማፅናዕልካ እንተ ልብለኒ ኣይወብሉ ወክነ ልትከበተና ቃሙሱ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ኣብ ናይ ሎሚ መደብና ምስ ድሕነትን ጥንቀቐን ዝተኣሰር ትሕዝቶ እዩ ክቕርብ ከነተክረሉ ዝመረፅና ኣብ ሞያዊ ዕዮታት ፅርበት ሓፂንን ዕንፀይትን ይከኸውን። ኣብዚ ዝተጠቐሰ ሞያ ዝነጥፉ መንእስያት ብፍላይ ድማ ትሕቲ ዕድመ ሰራሕተኛታት ብሰንኪ ኣብ ስራሕካ ኣድህቦ ጌርካ ዘይምስትውዓል ድሌት ዘበገሶ ተህዋኽ ርእሰ ምትእማን ዘበገሶ ሸለልትነትን ካልእን ዝጠንቁ

0: ዝፍጸም ተደጋጋሚ ጌጋታት ዘውርዶ ሳዕቤናትን ቀሊል ኣይኮነን። ንሎሚ ናብ ዘን ኣቐድም ኣቢልና ዝጠቐስናየን ናይ ጽርበት ዕንጽኢትን ሓጺንን ተንቀሳቓሲና ዘዳለናዮ መደብ ክኸውን ሰናይ ምክትታል።
1: ከም ኣርእስቲ ተላዒሉ ክዝረበሉ ንናውን ንድልየ ንበርና ነገር እዩ። እዚ ሎም እንዳበዝሐ ዝመፅ ዘሎ ኣብ ሞያ ትካላት ዘጋጥ ማለት እዩ መስሊ ኣብዞም ዝበዝሐ ግዜ ኣብዞም መፈለኛ ሞ ፅርበት ዕንፀይቲ እዳ ፅርበት ሓፂን እዳ ተርኒተረ ዝበሃል ካልእ እውን ኣብዚ እንዳ ፎርኖታት እዚ መውፅኢ ቅርፂ ዝመፃ ብዲናሞ ሰርሓ ቀደም ማንዋል ዝነበራ ሕጂ ከዓ ብዲናሞ ሰርሓ መፅን ዘሎ ማሽናት ምስ ተሓሓዝ ብዙሕ ሓደጋታት ይመፅ እዩ ማለት እዩ። ስታስቲካ ክንሪኦ ከለና ኣብ ዓመት ካብ ንሕና ካብ 223 24 25 ብልክዕ ብክስታ ክንሕዞ ጀሚርና ክፅናዕ ስለ ዘለዎ ኢና ክንሕዞ ጀሚርና። ኣብዚ ድማ ኣብ ዓመት ካብ 614 ስጋብ 921 ዝኸውን ሓደጋታት ምስ ናይ ሞያዊ ኣቶም ኣብ ሞያዊ ትካላት ዘጋጥሙ ማለት እዩ ሓደጋ ጋጥመና ማለት እዩ። ሕጂ እዚ ክንከልና መዓልታዊስ ካብ 2 ስጋብ 4 ግዳያት ኮይኖም መፅሎም ማለት ብምሰንኪ ናይ ማሽን ሓደጋታት
0: ሞያ ምውናን ኣገዳስነቱ ልዕል እዩ። የዕበይን ኣስሞያ ሰሪሕካ ተበርክተሉ እንተ ኮይኑ ካብቲ ጸባይ ዘናግፈካ ነብሰ ምዕባይ ከም ተዕቢ ዝገብርን ክብሪ ዘውህብን እዩ።
2: እቲ ኩሉ ዝስራሕ ዘለዎ ኣብ ዓለም ሕጂ ትሪኦ ኣለኻ ብዕንጨይቲ ገዛ ተደለኻዮ ፈለኛም የደሊካ ማዕፆ ክትሰርሕ ኣርማድዮኻ ዓራትካ መደቀሲኻ መፀባበቕኻ ናይ ኩሉ ነገር ክትሰርሕ ዕንጨይቲ ፈለኛም ፅርበት ዕንፀይቲ ብፅርበት ዕንፀይቲ ዝተበለፀ ወይ ዝወቀበ ነገራት እዩ ዘድልየና ሳኻ ክሳብ መዋእል ህወትና ንሕና ጥራሕ ደይኮነስ ነይሩ ኣሎ ክህሉ ኸ እዩ። ስለዚ ፈለኛ ሞ መዳርግቲ ደይብሉ ስራሕ እዩ ብዝተኻለ ነቲ ዝፈልጦ ፈልጦ እዩ ነቲ ዘይፈልጦ ከዓ መቆረቱ ክፈልጥዎ ባህብለና

0: ሰባት ፍልጠት ቀሲሞም ተማሂሮም ሞያ ይውንኑ ብልምዲ ኮነ ብተመክሮ ኣብ ዝላዕሊ ደረጃ ዓብዪ ስራሕ ዝበፅሑን ከምኡውን ካብ ናይ ወለዶምን ኣሕዋቶምን ተመክሮ ስራሕ ደሊቦም ኣብ ዝተፈላለየ ዕዮ ዝነጥፉን ክእለቶም ዘንፀባርቑን ውሕዳት ኣይኮኑን።
1: ኣነ ኣብ ብህፃነይ ጀሚሬት ስራሕ ፍርቂ መዓልቲ ትምህርቲ እዩ። ፍርቂ መዓልቲ ከዓ ናይ ኣባሓጎይ ስራሕ ስለ ዝነበረ ኣብየ ተማሂረ ዝያዳ ሕጂ ጎኒ ጎኒ ጥጥቃ ካበየ ጅምር ካብቲ ኣስራሓ እዩ። ኣባሓጎይ ብጣዕሚ ጥንቁቕ እዩ። እቲ ክኸውን ዘለዎ እና ነገረካ እዩ ትኸይድ ሰቕኢልካ ሃንደለቕልካ ኣብ ስራሕ ይተኣቱ ና መጀመርታ ሳዕቤናት እዩ ዘረዳእካ ቅድሚቲ ስራሕ ሲ ጉድኣት ናቱ እንታይ እዩ ነዚ ዘረዳእካ ሕጂ ሳ ነዚ ተረዲእካ ብሩ ስለ ዛዕበና እስ ክሳብ ሎሚ ንሕና ክሳብ ሕጂ ሓደጋ ዘጓነፈናይ ኣለን። ሕጂ ነዞም ዝምህበሮም ቆልዑ ከዓ ከምኡ መጀመርታ ቀድም ውሕስነት ናይ ነብሶም ንነብሶም እንተኮይኖም እዮም ፅዋሕ ንጎክሰሑ ዝኽእሉ እምበር ብንእሽተኣቶም ክሉፍ ተይሎም ካሲ ሓንቲ ካብዚኣ ንሕከዳስ ንዘለኣሎም ሰንኪልካ ምንባር እዩ። ስለዚ ኣብዚኣ ብዓብዩ ሲ ኣብቲ ድሕነቶም ኢና ንፀቅጥ
2: ከባቢ ሕጂራ 11 ወርሒ ዘለኹ ንስራሕ እዚ ከዓ ካብ ገዛ ብተገዳስነት ብክስተይ መፅ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ሞያ ማለት እዩ።
3: 24 ሰዓት ሰሪሕካ ይትፀግቦን ይኸፍልኛም ምክንያቱ ክትቆርፅ ኢኻ ከምዚ ክትሪዮ ፀናሕካ ክትጨድድ ኢኻ ምስ ጨደድካ ኮላ ክተኣስሪኻ ኮላ ምስ ኣሰርካ ከዓ ሽዑኡ ናብ ካልእ ስራሕካ ክትኣቱ ተሰሪሒ ምስተወዲ ከዓ ክትፍሕፍሕካ ክትጅምር እንጂ ግዜ የብሉን ፈለኛም ግን ብዝተካእለ መጠን ስድራኻ ከዓ ክትርስዕ የብልካን ምክንያቱ ሙሉእ መዓልቲ ድሕዘካ ፈለኛሞ ብዝተካእለ መጠን ግን ነተን ደድለያካ ስራሕ ነቲ ዘድለየካ ግዜ መዲብካ ትሰርሕ ካብኡ ተረፈ ከዓ ስድራኸን ደቅኸን ክትርስዕ የብልካን ምክንያቱ ስፔሻሊ ደቅና መፃኢና እዮም ኣብኦም ዝተመርከሰ ነገር ከዓ ካባኻ ከዓ ናብ ደቅኻ ወይ ናብቶም ዝመፁ ህፃናት ደቅና ስለዝሓልፍ ብዝበለፀ ነገር ደቅኻ ክትሓልፍ ክትርስዕ ወይቶም ብድሕሪኻ ተሸኪምካዮም ደለካ ትጓዓዝ ክትርስዖም ከምዘይብልካ ኣነ
2: ሞያስ ዝኾነ ይኸውን ኣብዝለኻዮን ኣብ ዝደለካዮ

ክትሓልሰ ትኽእል ክሳብ ዘለካ ማለት እዩ ክሳብ ዘለካ ዕድምኻ ክትሕዞ ኣለካ ሓደ ሞያ ኣብቲ ደለኻ ኢኻ ትበፅሕ ዕላማኻ ኸ ትሃርም ማለት እዩ ብኣኻ ስድራኻ ተሓቢኖም ካልኻሊ ኮይኖም ከዓ ኣብ ሓጎስካን ኣብ ክሳካን ከዓ ዝሳተፉ ማለት እዩ ካልእ ዓይነት ዝኾነ ነገር ካልእ ኣብ ካልእ ዓይነት ካብ ትዋፈር ስራሕ ከዓ ዝመስለ የለን ኣብ ዝኾነ ዓይነት ስራሕ ሞያ ሞያ እዩ ስራሕ ክብረት ዝብ ሞያ ምዃኑ ንኹላና ሕብረተሰብና ዘፍልጥ እዩ

0: ኣብ ስራሓት ፅርበት ዕንፀይትን ሓፂንን መንእስያትን ዓበይትን ከምኡውን ንኣሽቱ ክሰርሑ ምዕዛብ ናይ ዕለታዊ ተርእዮ እዩ። እዚ ክቡር ሙያ እዚ ኣብ ዕለታዊ መነባብሮን ኣብ ስራሕና ኣብ ቤት ፅሕፈትን ኣገዳሲ ተራ ዘለዎን እዩ። ምስ ዝጠልቡ ዓይነት መሳርሒ ርኢኻ ግን ጥንቃቐ ዝሓትት እዩ። ንድሕነት ቀዳምነት ሂብካ ክትዓይ ድማ ዝግባእ እዩ።
1: መጀመርታ ኣብዚኣ ክኣት ከለዉ ማሽናት ክሕዝኑ ከም ዘይብሎም ብፍቅሪ ከዱ ከም ዘለዎም ንንሕድሕዶም ክበኣሶ ከም ዘይብሎም ንዓብዓቢ ኮይኑ ክላኣኽዎ ከም ዘለዎም ኣብ ስራሕ መፅኦም ከዓ ንስራሕ እዮም መፅኦም ዘለዉ ነዚ ባ ነትባ ከይበልካ ሰሪሖም ክኸዱ ከም ዘለዎም ዲስፕሊን እዮም ድምሃር
2: እንተ ናብኻ ክተምፅኦም ከጋ ክተሪኦም ኣለካ ቅድሚ ዝኣገ ክሕዙ ከም ዘይብሎም ትነግሮም ኣለካ ተቀላሊቦም ሳቶም ብድሕሪካ እውን ክሕዙ ክእሉ እዮም ካ ግን ንኸይሕዙ ኢዶም ንኸይወቑዑ ኩሉ ክተሪኦም ኣለካ እዚኣ ተወቂዓ እዚኣ እዚኣ ጠጠው ኢላ ኣላ እዚኣ ተኸይዳ ኣላ እዳበልካ ኩሉ ክትሕብሮም ኣለካ ወሊዕኻ እውን ክተሪኦም ኣለካ ምክንያቱ ትፍትኖ ወቃዕ ከም ምዃኑ ክተሪኦም ኣለካ ማሽን ብያላላ ሕጂ ተሃሪምካያ ተንጥረካ እያ ወይ ክትፍትተካ ኢድካ እውን ትኽእል እያ መጋዝቲ ኮይና እውን ትቆርፀካ ቆሪፃ እያ ትድርቤካ ብካሮ ተኮይኑ ከምኡ ትቦ እውን ኣለዎ በዕሉ ታኣሽሙ ዝሃርመካ ከምጥኢት ዝሃርመካ እዚታት ብዙሕ ጥንቃቐ ቅድሚ ዝኣገር እያ ክትምህሮም ኣለካ ቅድሚናዊ ምእታቦም እዚ ተማሂሮም ከኣትውሎዎ በሰ ኢልካ ተኣትዮም ኢደም ክውቁዕ

0: ኣብ ስራሕቲ ፅርበት ዕንፀይትን ሓፂንን ናይ ነዊሕ እዋን ተመክሮ ዘለዎም ሞያውያን ሰራሕተኛታት ተመክሮ ስርሖም ኣብ ህፃናትን መንእስያትን ከሰጋግሩ ንዕዝብ ኢና። እዚ ባህል ዓያይነት እናተወራረሰ ክቕፅል ዝፅንሕን ዘሎን እዩ። እንተኾነ ኣብዚ ሞያ ድሌት ዘበገሶ ትሕቲ ዕድመ ተማሃሮ ህፃናት መንእስያት ክንሶም ሓደሽቲ ሰራሕተኛታትን ኣብ ዝኣትውሉ ግዜ ኣትሒዞም ብዘይ ፍቓድ ኣስራሕቲ ናብ በላሕቲን ሃሰይትን መሳርሒ ማሽናት ፈተነታት ስራሕ ከካይዱን ተሃዋኽን ሸለልትነት ከዘውትሩን ይረኣዩ እዮም። ብሰንኪ ክፍትን ኢልካ እተካይዶ ብዘይ ኣፍልጦ ዝተሰነየ ስራሕ ድማ ውፅኢቱ ክሳብ ናይ ምስንካል ኢድ ከስዕብ ዝኽእል ምዃኑ ምግንዛብ ኣገዳሲ እዩ።
1: እቲ ድሌት እንድሕር ኣሎ እንታይ ደልየካ ታህዋኽ ኣሎ ኩሉ ነገራት ኣሎ ሕጂ ምስ ተሃዋኽ ከዓ ንስኻ እንታይ እቱ ኢልካ ትከኣል ጥራይ እዩ ድመስለካ ምስ ህፃንነት ዝነበረና ንኣሽ ዝነበረና የ ሰዓት ብቆርፅ ኮይኑ ይስማዓካኒ እቲ ዝኸፍእ ሓደጋ ግን እዚ ፈለኛ ሞ እቲ ዝቐለለይ ግን ትዝኸብደኻ እዩ ፅርበት ዕንፀይቲ ቀሊል እዩ ኣባህላይ ማለት ዝቐለለ ክብለካ ከለኹ ክትፀርበ ክትሰርሖ ምስ ርእስኻን ምስ ድሌትካን ዝተማበርክሶ ስለ ዝኾነ እንደገና ነቲ ነገራት ድደለካዮ ሰሪሕካ ምስ ወዳእካዮ ቀሊልልካ ኣሎ ማለት እዩ እቲ ዝኸበደ ዘይትፈልጦ ንስኻ ደለካ ግን ናይ ሓንቲ ሰብ ኢትካ ምሕላፍ ኢትካ ምቁራፅ
2: ከምዛ ኣብቲ ስነት ማኪና ክዝብር ከሎ እንታይ ኣጋጥማ ናይ ሰብ ከንቲ ከማ ንደይኮኑስ ናይ እንታይ ሽም እያ ከምዚ ኣተይሉስ ፀዲፉሎ ማለት እዩ እዚ እውን ነቲ እንዳጠመተ ጨዲ ተል ኢዱ ቆሪፅዎ ከም ዘሎ ክትፈልጥ ትክል ኣለካ እዚ ክጥንቀቁ ከም ዘብሎም ክጨዲ ተኮይኖም እሱ ጥራሕ ይቀልቦም ክኸውን ዘለዎም ናብኡ ጥራሕዮም ክጥሙት ከም ዘለዎም ተዳ የማን ፀጋም ጥሙት ድዮም ኢሎም ክሓርሚ እዮም ኣቱ ካብ መድፍእ እያ ሓንቲ ወሪኢካ ንልካ እንዳደፋእ ክከለኹ እንታይ ከምዚ ትብላለ ይኮንስ ኢለ ይቆርፅ ኣለኹ ማለት እዩ
3: ኣብ ናይ ፈለኛ ቦታት ኣሎ ሕጂ ታይ እቲ ሓደ ተቆልዕነት ኣሎ ንኣሽቲ እዮም ሕጂ ዝያዳ ድኻእል እዩ ድመስሉ እቲ ማሽን እንታይ ሒዙ ሕጂ ኣብ ዘይተድለያ ሓደጋታት ኣት እዚ ሕጂ ግን እቲ ኣስራሓይ ኩሉ ግዜ ከሎ ክውላዕ ኣሎ እቲ ማሽን እንተደኣ ከይዱ ግን ምስ ኣትዮ ይሓይሽ ነቲ ቆልዑት ዘሎ ማንዋል ንዖም ድያ ስስራሕ እንተሃቦ ሓይሽ
2: ኣብ ፈለኛ ምንቲ ኮይኑ ብዙሕ ጥንቃቐ የድልየ እዩ ምክንያቱ 4-5 እዩ ዝዘውር ኣዎ ምክንያቱ ብያላ ኣሎ ቦካር ኣሎ መጋዝ ኣሎ ቱቡ ኣሎ እዚ እንተ ተቃሳቂሱ ኩሉ እየ ድቃሳቀስቲ ማሽን እንተ ሱ ዝቃሳቀስ ኮይኑ ግን ጥንቃቐ ብዙሓት ቅድም ንዑ ክፈልጡ ኣሎዎም ቅድሚ ምእታቦም እዚ ድማ ተጠንቂካ ተቆልዓ ድማ

0: ክሕዝ ከም ዘየብሉ ቅድም ተመክሮ ክወስድ ኣለዎ ድሕሪኡ ኢዱ ፅረየ ኢኻ ከተሕዘ ትኽእል በር ወተ ኢልካ እቲኻ ኢዱ ክቆርፅ እዩ ኣብዚ ብዙሕ ጥንቃቐ የድል እንድዩ ድሕሪ ክንደይ ኢኻ ከተትሕዞ ነቲ ቆልዓ ምልኮት ርኢኸ ኢኻ ተትሕዞ ሲኢልካ ኣይኮነ ንድትሓስ
1: ብመሰረት ካብ መወከሲ ሆስፒታል ሓሊበት ክፍሊ

0: ብስእል ዝተሰነየ ከም ሰነድ ተዓቂቡ ይርከብ። ብመንፅር ሰዓቢ ጉድኣት፣ ግዳያት ዘጋጥሞም ኩነታት፣ ግዜን ወቕትን ደረጃ ዕድምን ዓይነት ዕዩን እንታይ ይመስሉ ኣብ ዝብል ምስ ጥንቅቕን ድሕነትን ተኣሳሲሩ ሞያውያን ዝሃብዎ ምኽሪ ኣብ ካልኣይ ክፋል ናይ ዝመደብ ተዳሊሎ ሰላም ቅነ።
1: ምክንያቱ ኣድህ ወይ ከዓ ናብ ህፃናት ምምሃር እዩ ፈለኛ መጥናይ ኮንክ ንምህሮም ዋላ ውቃር ምህሮም እየ ኣለዉ ቆልዑት ብልፃት ኮይኖም እንዝወፁ እቲ ዝበለፀ ነገር ግን ኣነ እንታይ ይደሊ መሴትካ ደቅና መፃኢና እዮም መፃኢና ክሳብ ዝኾኑ ሰዓት ከዓ ብዝኦም ክንሃገደስን ብኦም ክንሓስብን ብኦም ክንዛረብን ብኦም ክንሓስብን ጥራይ ይደለና
2: ክኢልና ኢና ኢሎም ሕጂ ኣብ ቅድሚካ ይውቅዑን እዮም ምክንያቱ ኣብ ቅድሚካ እዳዳእኸዮም ኢሎም ኣየትውን እዮም ትኻኮኑ ናይ ተሰደምኒ ኢኻ ምክንያቱ ብድሕሪኻ ማኪና ውልዑልካ ትወልዑልካ ክኢልና ኢሎም ክትቀዲ ክብሉ ኢሎም ክትንክፉ ክእሉ እዮም
3: ማሽን ሕጂ ንሕና ክንጅምር ከለና ኩሉ ኸሪና እዮም ክህልዎም ብዓለም እዮም ካ ዘሪና ዝኾነ ነገር ክሳብ ዝኾነ ዝኾኑ ማለት ክሳብ ስጋቢና ነፅሪ ብዓለም ንጉሳይ እናገብሩ ኩሉ ኢኻ እዮም ክሕደኒ ሃንደት ኢልካ ተኺልካ ንድሕር ናብ ማሽን ኣትኻ ኢድካ ኣሎ ካልካል እውን ኣሎ
4: ሰነ ጥራሕ ይኮኑ ተለኣኸም ድመፁ ኸውን ኣሎ ተለኣኸም መፅኻ መጨደል ናብ ልኻ ናጨደድካ ከለካ ኢዶም ሰዱ ኣለ ዝተቆርፁ ሕጂ ኩሉ ግዜ እንታይ እቲ ዋና ክጥንቀቕ ኣሎ ዜርካ ዜርካ ናብ ዋናይ እቲ ኣስራሓይ ኣዝዩ ክጥንቀቕ ኣሎ መጀመርታስ ከም ዝበልካ ዓንቶይ ንሕና ሳላ ከምኡ ዶ ዓበና ኢናከም ዘለና ሕጂ ምክንያቱ ሳዕቤናቱ ክተረዱ ኣለካ ትረብሑ በዓሉ ክፈልጥ ይ ዳሕራይ ሳዕብን ግን ክፈልጥ ኣለ ትዋላ ሕጂ እቲ ዕድመ ከም ዝበልኩካ ንኣሽትዮም ውዕያት እዮም ግን ከመይርካ ትዕርብ ከምታ ቤት ትምህርቲ ምሽ ሰጢ ኢሎም ድምሃር ኣብዛ ሰጢ ኢሎም ክምሃር ኣሎ።

0: ሰላም ዝኸበርኩም ተኸታተልቲ መደብካ ፀጋታት ባሕርና ከመይ ቀኒኹም? ኣብ ናይ ሎሚ መደብና ብዛዕባ መስርሕ ምፍራይ ጨው ኮይኑ ጨው ብምንታይ ይስራሕን እንታይ ዓይነት መስርሕ ይሓልፎን ዝብል ኮይኑ ኣብ ንኡስ መደብ ቃል ምሕትት ምስ ሞያዋን ድማ ብዛዕባ ማሽናሪ ዝድህስስ መደብ ይክህልወና ሓቢርና ንከታተል።
1: ካብ ጥንቲ እዋናት ሒዙ ጨው ሓደ ካብቶም ክቡራት ማዕድናት እዩ ነይሩን ዘሎን። ሓደንቲ ካብ ቦታ ናብ ቦታ ኣብ ዝንቀሳቐሱሉ እዋን ነዊሕ ጉዕዞ ይጓዓዙ ስለ ዝነበሩ መግቦም ከይበላሾ ጨው ከም መከላኸሊ ይጥቀምሉ ነይሮም። ጨው ብሶድየምን ክሎራይድን ዝተባሃሉ ባእታታት ዝቆመ ኮይኑ ኣዝዩ ሕሱርን ኣብ ዓለምና ብዘይ ጨው ሂወት ኣሎ ክበሃል ኣይክእልን እዩ። እምበኣር ካብዚ ምርኮስ ብምግባር ጨው ኣብ መዓላ ቅድሚ ምውዓሉ እንታይ ዓይነት መስርሕ ይሓልፍ፣ ክንደይ ደረጃታት እዩ ኸ ዝሓልፍ ንከታተል። ጨው ብሰለስተ መንገዲ ይሓልፍ፣ መህፈፊ፣ መሕፈሲ፣ መፍረይ ጨው ተባሂሎም ይፅውዑ። ከምኡውን ኣብ ትሕቲ መሬት ኣብ ቀረባ ተኸዚኑ ዝርከብ ከውሕን

0: ጨው ናብ ትሕቲ መሬት ብሓይሊ ድፍኢት ማይ ብምእታው ነቲ ተኸዚኑ ዝነበረ ጨው ድሕሪ ምሕቃቕ ብፖምፕ ሃውስ ካብ ትሕቲ መሬት ድሕሪ ምውፃእ ነቲ ማይ ብምህፋፍ ዝተፈላለዩ መስርሓት ብምህፋፍ ፅሩይ ጨው ይፈሪ። ኣብ ዓለምና ብብዝሒ ዝዝውተር ኣገባብ ኣሰራርሓ ካብ ባሕሪ ማይ ብምጭንጓዕ ኣብ ዓበይቲ ጋብላታት ብምእታው ብፀሓያዊ ፀዓት ኣሕፊፍካ ጨው ምፍራይ እዩ። ፀሓያዊ ምፍራይ ጨው ተባሂሉ ድማ ይፅዋዕ። ኤርትራ እውን እዚ ኣገባብ ኣሰራርሓያ ትጥቀም። እዚ መስርሕ ኣገባብ ከዓ ሰለስተ ነገራት ይጠልብ፤ ማይ ባሕሪ፣ ማይ ዘየዝርቕ መሬት፣ ብርቱዕ ፀሓያዊ ፀዓት፣ ንፋስን ትሑት መጠን ጠሊ ኣየርን ዘለዎ ከባብን እዮም። መስርሕ ምፍራጮ ክጅምር እንከሎ መጀመርታ ካብ 3.0 ክሳብ 4.0 ባዶ ቢኢ ሕፍተት ዘለዎ ማይ ባሕሪ ብዓበይቲ ፖምፓታት ብካነለ ኣቢሉ ናብ መህፈፊ ጋብላ ይኣቱ። ኣብ ጋብላ ኣስታት 75 ሜታዊት ትሕዝቶ ማይ ካብ ማይ ባሕሪ ከም ዝሓፍፍን መጠን ሕፍሰት ድማ 150 ቢኢ ክሳብ ዝበፅሕ ከም ዝፀንሕ ይግበር። ኣብዚ ግዜ እዚ ካልሽየም ሳልፌት ዝግ ይብል ቀፂሉ ናብ መፍረይ ጨው ከም ዝሓልፍ ይግበር።
1: እተን ግራት ሰለስተ ዓይነት ግራት እየን ዘለዋ። ሓንቲ ኢቫፖሬተር መህፈፊ ማለት እዩ። ካብ ሕጂ ካብ ተኸሉ ሕጂ 4 ቡምያ ክሳብ 15 የጥንሓልና ማለት እዩ ይሃፍፋው። 15 ምስ ኣኸለልና ከዓ ናብ ኮንስትሬተር ሕፈስ ማለት እዩ ኣብ ይኣቱ። ኣብ ኣካባ ከዓ ካብ 15 ክሳብ 24.5-25 ቡምያ ረኸቡ ዘሎ ናብኡ የጥንሓልና። ኣብኡ ምስ ሓፈሰልና ከዓ ናብ ክሳሳያዘር ካብ 25 ወይ 24.5 ዘሎ ክሳብ ዳኣኽለልና 39.5 ገለ እዩ ኣቱ። ናብ ምሰበለ ከዓ ናብ ምሕፋስ ክስታይ ኮይኑ ኣሎ ማለት እዩ ይሕፈስ።
2: መስርሕ መፍረጫው ካብ ሓሊባ ካብ ባሕሪ ጀሚርካ ክሳብ መፍሪ ክርስታላይዘር እዩ ዝጀምር። ካብ ባሕሪ ንብል ከለና ብፓምፒ ተጫንቂዑ ናብ መህፈፊ የቱ። ካብ መህፈፊ ካብ መሓፈሲ ከዓ ናብ መፍሪ ክርስታላይዘር ንብሉ ንሕና።
3: ማይ ባሕሪ እዚ በቲ ከናል እኳ እዩ ምስቲ ምልኣት ባሕሪ እኳ እዩ ድኸይድ። እቲ ከናል እታ ባሕሪ እንተመሊአ እቲ ከናል ክመል እኳ እዩ። እቲ ከናል እንተመፅእ ንሕና ማይ ስለ ንረክብ ተጨንጓዒት ፈኒና ሲ ማይ ኢና ንሰድድ ማለት እኳ እዩ። እቲ ማይ ሰዲድና ቀዳማይ ትግራት ኣላ ብያ ናይ ኦፐሬተር ናምበር 1 ትበሃል ሲ ኣብኣት እዩ ጨው ደከፋፍሉ ሰባት ኣለዉ ብኣ ገይሩ ናብቶም ናይ ጨው ድሓቱ ሃገራት ናብኣን እዩ ዝሰግር። እጂ ማይባሕሪ ሲ ብከናለ ዩ ዝኣትዋና ንዓና ዝጎድል ከሎ ከዓ ምስቲ ምልኣት ባሕሪ ብከናለ እዩ ዝምለስ። ምጭንጋዕ ማይ ባሕሪ ተድልየና ማይ እቲ ማይ ንላዕሊ ሃፍ ክብል ኣለዎ። ሕጂ በታ ተይድ ንሪኣ በታ ሞባይል 0.7 እንተኮይና ግድ ንዓና ተስራሓና እያ። ሕጂ ኣገዳሲ ነገር እቲ ከናለ ቅድሚ ውሽጢ ባሕሪ እንተዝኸውን ንቐፃሊ ከማ ንመሰራሕና ንሕና ንባዕለን ስሕበት ስለ ዘለዋን እኩ 0.7 እንተበፂሐ ንሕና ኣብኡ እንተወሊዕና ዋላ ብክልቲአን ተስራሓና ትኽእል እያ። ንምንታይ ስሕበት እዩ ደድልዩ እቲ ማይ መበገሲ ማእተው ከናለ ኣለዉ እንዲ እቲ ምልኣት ከዓ ንላዕሊ እንተኮይኑ ከዓ ስሕበት ንሳ እንተወሊዕና ተጨንጌን ማይ ትስሕቦ እያ በዕላ ማለት እዩ።
0: ኣብዚ መስርሕ እዚ ሕፍሰት ማይ ጨው 29.5 ዲግሪ ሰንቲግሬድ ምስ በፅሐ ሓድሽ ማይ ጨው 25.5 ቢኢ ዝሕፍሰቱ ከም ዝኣትዎ ይግበር። ዘድሊ ርጉዲ ናይ ጨው ማለት ኣስታት 40 ሰንቲሜትር ምስ በፅሐ ጨው ናይ ምፍራይ መስርሕ የቋረፅ። ድሕሪ እዚ እቲ ዝፈረየ ጨው ብሃርቨስተር ወይ ከዓ ብሎደር ከም ዝእከብ ተገይሩ ገለገለ ምስ ጨው ተሓዊሶም ዝፈርዩ ባእታታት ናይ ጨው ፅሬት ከጉድሉን ኣብ ጥዕና ሰባት ናይ ጥዕና ፀገም ክፈጥሩ ዝኽእሉን ንምእላይ እቲ ዝተሓፍሰ ጨው ብሓፃቢት ከም ዝሕፀብ ይግበር። ኣብ መወዳእታ ናይ ምሕፃብ መስርሕ ምስ ሓለፈ መጠን ጠሊ ንምጉዳል ኣብ ዝተዳለወ ቦታ ንኣስታት ሓደ ወርሒ ኣብ ቅሉዕ ቦታ ብፀሓይ ከም ዝነቅፅ ይግበር። መጠን ጠሊ ትሕቲ 3 ሚታዊት ቅድሚ ምዃኑ ብላቦራቶሪ ምስ ተረጋገፀ ናብ ዝቕፅል መስርሕ ማለት ኣዮዲን ናይ ምሕዋስ መስርሕ ይፍፀም።

0: ድኹም ጨው ንምድላው ከዓ ፀረ ኣውሊ ቀመም ብምሕዋስን ካልኦት መስርሓት ሓሊፉ ኣብ ዝተፈላለዩ መትሓዚታት ከም ዝዕሸጉ ምግባር ኣብ ላቦራቶሪ ዘድሊ መርመራ ተገይሩሉ ብቕዓዙ ምስ ተረጋገፀ ንመሸጣ ድሉው ኮይኑ ይቐርብ። ኣብ መወዳእታ ጨው ኣብ ንጥቀመሉ ግዜ ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ። ምክንያቱ ኣዮዲን ዘይብሉ ጨው ኣብ ጥዕናና ብዙሕ ፀገም እዩ ዘምፃልና። ኣብነት ሕማም ግሩንግሪት ክንጠቅስ ይከኣል። ስለዚ ካብዚ ሕማምን ካልእን ክንድሕን ምርጫና ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ።
1: ኣብ ሓሪባይ ክሳብ እቲ ድፈረየልና ጨው ዘሎ ዓቐኑ ማለት እዩ ክሳብ 3,000 ቶን ሓፍሰልና ማለት እዩ። እዚ ድፈርዮ ዘሎስ ካብኡን ላዕሊ ኣፍሪናስ ንህዝብና ክነገልግለሉ ካብኡን ላዕሊ ክንሰርሓሉስ ንደሊ ማለት እዩ።
2: ናይ ጭቃ ኣሎ ማይ ይህርም ከሎ ብዙሕ ብድሆታት ኣሎ ካብ ግራት ናብ ግራት ይሳልካካ ክዘታ እናተጠንቀቕካ ኢኻ እዚ እቲ ብድሆታት እምበር ካሊእ ኣብዚ ቦታ መራ ብዙሓት ብዙሓ ብዛም ደቂ ዓዲ ከዓ ይሰርሑሎ ብጃካይ ሕጂ ኣብዚ ቦታ ብምስራሕና በዚ ናይ ህዝብና ነግልግል በዚ ከዓ ንሰርሕ ማለት እዩ።
1: ቀደምት ኣብ በረኻ ወፂኻ ከምዚ ትስራሕ ኮይኑ ጨዋ ይስማዓኒ ነይሩ ሻሎ በዚ ጨው ከም ንፈሪ ከምዚ ኣይንፈልጥና ነርና ከመይ መፅእ ንበልዕ ጥራይ እምበር ብየን ክንመፅእ ኣይንፈልጥና። ሕጂ ኣብዚ ቦታ ምሳእተኻ ክብሉ ትፈልጦ ድሓኒ ካብዚ ብዙሓት ካብዚ ወፃኢ ኣብቲ ኣጋራት ኬና ንሰርሕ ኣብቲ ናይ ንጎካ መፅእ ከዓ ኣብ ሰርሕ ማለት እዩ። እዚ ቦታ ድሓኒ ምስቲ በረኻ ምዃኑ ሳይ ምዃኑ ወላ ሓንቲ ሳይድ ተብለሉ ፅቡቅ እዩ ናይ ቦታ ስራሕ ስለ ዝኾነ ኣብዚ ቡድሆ ድሓኒ ብዙሕ ቡድሆ የብሉን ኣብዚ ማይ ካሃር ከሎ ጭቃ መፀካ ጭቃ ኸውን እቲ ወፃ ማይ ንዕኻ ኖርማል ድስገር ክስታይ እዩ ስገር ቡድሆ እዩ ዓብ ቡድሆ ስታይ ክሳብ ሕዚ ሳይርአና ኣብዚ ክብሎ ዘሎ ከዓ ነቶም ከማይ መንእስያት ዘለዉ ናብዚ ብሕጂ ዝመፁ ድዮም ኣብዚ ዘለዉ ከዓ እዚ ወላ ቦታ ሃር ኮይኑ ክፀልዎ ክሉ ብዓቕሊ ጌርካ ግን ኩሉ ነገር ስገር ስለ ዝኾነ እዚኣ ዓቕሊ ጌርካ ነዚ ሞያ ሰኒካ ናይ ስራሕ ቦታ እዩ።
3: እጂ ዝኾነ ነገር እስኻ ከብለካ ይኽእል እዩ ግን ምትብባዕ ኣይደድልየካ ከምዚኣ ግበር ከምዚኣ ኣብል ከምዚኣ እንተ ጌርካ ከምዚኣ ትኸውን ለካ ሰብ ኣሎ። ብፍላይ ከዓ ናይ ሓላፊ መፍረይ ጨዎ ሰለቶ ሰለሞን ፀጋይ ምሳና ኣሎ ኣልኣይ ነገር ከዓ ወላ ሚኒስተር ተወልደ ቃላት ኣብዚኣ መፅእ ንዓና እጅኹም እዩ ድብላና እኳ ሙሉእ ተስፋ ይደባና መፅኡ ክዳና ርስዕዮ ከላ ምስ ርስሓትና ርስሓትናትኩም ፀጋ ኢሉ ይሓቅፈና ይስዕመና ኣብዚያ ንምንታይ ንሓ ንኡ ንርኢ ከለና ሲ ብዓብዪ ተስፋ ኢና ንገብር ካልኣይ ነገር ከዓ ወላወ ፀጋይ ኣብዚኣ ከሎ ምሳና ከም ሓላፊ መጠን ነብሲ ርኢ ጥተዋይብኒ ኣብ ትሕቲ መንኪና ፀኒሕና ምሳና ኣብ ትሕቲ መንኪና ኣና ስካላድበይ ፀኒሐ ኤሌትሪክ ካዕረ ወይ ሰዓረ ከወጡ ምሳ ኣት ደወፅ እጂ ብመዚ ምምክንታ ሲ ንሕና ተስፋ ንቆርጥ ኣይከኣልና ግን ምትሕብባር ከዓ ኩለትና ተሓባበር ኢና ኣቶ መካኒክ ኣነ ኣጂ ኣቶ መካኒክ ሰርሐ ምስኦም ተሓባቢረ ይሰርሕ ሳሊ ነይሩ ዋላ ክዕቅን እንተዘይከኣልኮን ከመይ ከመይ ከም ዝዕቀን ንፈልጥ እያ ንምንታይ ኣብቲ ቦታ ምህላውካ ኩሉ ነገር ክትፈልጡ ስለ ዘለካ እኳ ፅባሕ ንጎ ንስም እንተኸይዶም ኣነ ኣለኹ ኣነ እንተኸይደይ ከዓ ኣብ ቦታኦም ኣለዉ ማለት እኳ ብከምዚ ተሓባቢርና ኢና ንሰርሕ ኣ እዚኦም ከምዚ ከማና ክኮብኖ መታን ክስዕሮ ኣለዎም ሞድ ቀዳምነት ዘይተምሃረ ሰብ ወላ ሓንታ ይረክብኒ ዘይተምሃረ ሰብ ምስ ተተምሃረ እንተምፅኢኻ ኪድ ስራሕ ናይ ግልበት ኢካ ክገብሮ ዋላ ክሳብ ዶረድኦ ገለ መለ ኪድ ናይ ግልበት ስራሕ ከምዚኣ ተሰከም ከምዚኣ ግበር ካ ትብሎ ንምንታይ ሰብ ቀዳምነት ክምሃር ኣለዉ ድዓበ ነገር ትምህርቲ እኳ ተተማሂሩ ሰብ ክዕወት እኳ ተማሂርካ ዝኮን ነገር ተማሂርካ ኣብዚ ኣለ እንተተባሂልካ ቀዳምነት ክትቅበሉ ኣለካ እቲ ነገር እዚ ኣነዚ ኣልዕላ እንተኢሎም ንቲ ተተቐቢለ ወ ፈኳስ ትኹን ከባድ እያ ንዓይ እጂ ተቐባልነት ክህልወና ኣለዉ ክምሃር ኣለዎም ፀሓይ መሪራ ኢልካ ርእስኻ ሒትካ ጭጉርካ መንጭጥካ ትኸይደ እንተኹንካ ዚ እዚ ከቢድ እዩ ንዓኻ ፀቕጢ ክፈጥረልካ ኳ ድሓንዮ ክንሓልፊ ኢና ተረዳዲእና ክንከይድ ኢና ወይካ ድሓንዮ ወላ ሓንቲ ዋላ ክዳና ጥልቂና ድዮ ማይ ድዮ ገለመለ ጌርና ኢልካ እንተ ከድካ ዳ ወላ ሓንቲ ንዓኻ ሸግረካኒ ንምንታይ ተቐባልነት እዩ ደድልዮ ኩሉ ነገር ብርእስና ንቅበሉ እንተኾና እዚ ወላ ሓንቲ ይጎድለናኒ ንኣን ንምንታይ ዋላ ዝኾኑ ነገር ይኹን ሲ እዚኣ ሓዊ ስጋራ እንተኢሎምካ እንተተቐቢልካ ትሰግራ ኢካ እንተተቐቢልካ ወይ ክተንቲደንድያ ኢልካ ንድሕሪት ኢኻ ትምለስ ከብከምኡ ወላ ሓንቲ እዚ ተቐባልነት ጥራሕ እዩ።

0: ደሴታት ባሕሪ ጉርማት ተዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትራልያውያን ብጃልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካል
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ 2 ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

ካብቲ ዓይነት ማሽን ነይሩ ኮይና እስካባትን ንብል ስራሕኻ እሳ ዘይተኣትዎ ይብላን ኣብ ዝኾነ ኢና ንሰርሓላ ከምዚ ምኩዓት ምፅዓን ጨው ንፅዕናኣላ ብዙሕ ኮታ ኣብ ብዙሕ ለውጢ ጌርና በቃ ካብ እሰን ካብ ዝህልዋ ምሳናስ ብዙሕ ኣበርክቶ ዝገበረት ካብተን ማሽን ነይራ ሓንቲ እያ። ብዙሕ ኣበርክቶ ኣለዋ። ሓደ ነገር ብሰብ ዝስራሕ ዝነበረ ቅድሚ ሕጂ ብሰንኪ እሳ ዘይምህላዋ ኣብዚ እዋን እዚኣ ብዙሕ ብዙሕ ኣበርክቶ ገይራ ኣላ። ብሓፈሻ ካብተን ንፈትዋን ማሽነሪኻ ሓንቲ ገርመካ እታ ሓንቲ እስካባተር እያ። እሳቲ ዘይህሉ እዚ ኩሉ በፂሕናዮ ዘለና ክሳብ ሕጂ ኣይምበፃሕናን ነርና ብዚያ ወገነይ ኣይምበፃሕናን ነርና ይብል። ጀመርታ እታ ትምህርቲ ክልተ ወርሒ ተማሂረ ብግቡእ ድሕሪኡ ንስስራሕ ኣብ ዝኾነ ሓላፊና ስለ ዘሎ ኩሉ ግዜ ምሳና መምህርናን ሓላፊናን ከም ኣቦና ምሳና ስለ ዘኸይድ ብዙሕ ኢና ክንድንግ ኣይከኣልናን። ኣብቲ ድሕሪ ትምህርቲ ሲ ቃተ የተረኪበ እያ ዛጊድ ክሳብ ሕጂ ኸ እስርሓላ ኣለኹ አልሓምዱሊላህ። ሓፈሻ ክሳብ ሕጂ ዓመትን ሽዱሽተ ወርሒ ኣብ ክልተ ዓመተይ በቃ ቐርብ ኣለኹ ሕጂ ከብዚ ሕዛ ከም ተማሃራይ መጠን ግድን ክብደት ይህልዎ እዩ። ኣብ ዝኾነ ትምህርቲ ዝኾነ ክትመሃሮ ከለኻ ቁሩብ ክሳዕ ትሎምዶ ምናዳ ከምዚን ምክንያቱ ኣብ ጎቦ ትሰርሓለን ኣብ ዝኾነ ስለተኣትወለን መጀመርታ ቁሩብ ፍርሒ ነይሩ ተማሃሮ ከለና ዛጊድ ግን ክሳብ ሕጂ ዝኸበደና ነገር የለን። ኣለዉ ሕጂ ገርመካ ካብዞም 34 ምሳና ኣለዉ ከም ኣብ ትሕተይ ሓደ ክልተ ሰባት ኣለዉ ምሳይ ንዖም እንታይ ኢለ ክላቦም እንታይ ኣለዉ ቀዳምነት ነዚኣ ዘድልያ ዘን ማሽነሪ ዓቕሊ ሰዓት ግዜኻ ምኽባርን ዓቕልን ኩሉ ግዜ እንታይ እዩ ከም ምንእሰይ መጠን ክትሪኦ ከለኻ ትስራሕ ክብድ ይብለካ እዩ። ምክንያቱ እሳ ኣብ ጭቃ ትሰርሕ፣ ኣብ ጨው ትሰርሕ፣ ኣብ ገለ ትሰርሕ ስለ ዝኾነት ብዙሕ ኢኻ ዓቕልኻ ትፅብብ። ኣነ ንዖም ካባእዩ ዝደልይዎ ክበርክቶ ኣሎም እየ። ምክንያቱ ልዕለይ ኣነ ተማሂረ እየ ንዖም ክምህር ከዓ ሕጂ እውን ምሳ ይመሃሩ ኣለዉ ትሕተይ ኮይኖም ጥራይ ንዖም ዝብሎም ዝለቦም ዓቕልን ትዕግስትን ድሕሪ ከርና ዝኾነ ነገር ዘይሕለፍ የለን። ስለዚ ኣጅኹም ይብሎም ይብል ክንምሃር ኢና ኣብቲ ደረጃ ዘለኽዎ ክበፅሖ እዮም መዓልትን ግዜን እዩ ዘድልዮ ዓቕልኻ እሳስል ዘድሊ ነዚኣ ጥራይ ሓደራ ካብ ኩሉ ዓቕልን ግዜን ድሕሪ ሂብናያ ዋላ ሓንቲ ዘይከኣል ነገር የለን ክንክእሎ ኢና ዝብል በዚ ሓሳበ ከምኣየ ዝብል

ያ ብሓፈሻ ሽማ ኣስትራ ትበሃል። ተመላልሶ ለ ከዓ ጨው ብሓፈሻ ኣብዚ ከባቢታት ዘሎ ንምስላት ንጥቀመላ። እዚ ሓድሽ ግራውቲ ክስራሕ ከሎ በቲታት ፅርግያ ስራሕ ኣሎ። ብዓብይ ከዓ እዚ ጨው ተኸሚሩ ዘሎ ዚ ንሪኦ ዘለና ናብቲ ንምስጋር ማለት እዩ። ኣብዚ ትአን ማካይን ናይ ባፅዕ መፅአን ኣብዚ ክመፀእ ከሎ ክሽከላና ኣብ መንገዲ ይሽከላ ገለ ስለ ኣብዚ ግን ብሕፅር ዝበለ ጋ ኣብ ከሎ እቱ ኢለን ፅዒነን ይኸዳ ማለት እዩ። ጥቕሙ ናይ እዚኣ ከዓ ኣብዚ ከባቢ ጉዕዞ ምስላጥ እያ ንጥቀመላ ማለት እዩ። ሕጂ ኩሉ መዓልቲ ምስቲ ኩነታት እንዲ ትኸይድ ጠሊ ተለዎ ዚ መንገዲ ወይ ከዓ ማይ ተሃሪሙ ገለመለ ወላ ሓንቲ ዝሰርሓሉ እዋን ኣሎ። ኣብቲ ዝበዝሐ ግን ልዕሊ 20 ገለመለን ብያጁ ትመላለስ ኢኻ ስጋብ 30 ገለ ትመፅሕ ኢኻ ዝሓኒ ናይ ገዛ ርእሱ ድኻም ኣለዎ። 24 ሰዓት ትንቀሳቀስ ከለኻ ገለመለ ዕረፍቲ ዘይብሉ ስለ ዝኾናስ ግድን ድኻም ኣለዎ። ታዋ ክህሉ የብሉን ኩሉ ነገር ስከርዳእካ ኣሎ ቀሲልካ ተኸድጎ ነገርካ ጥቡቕ ማለት እዩ።

ካብ በቂሎ እንደ መፅአ ብጉልበት እየ መፅአ ካብዚ ክሰርሕ ሕጂ ከባቢ ዓመት ዝኸውን ሲ ኣብ እንዳ ህንፃ ነይረ ምን ይዋል እናሰራሕኩ ሽዑ ኣብዚ ግራውቲ ይፍሓር ነይሩ ሓገዞም ካብ ክተእስረሎም ገለ እንደ ተባሂለ 8 ወርሒ ገለ ዝኸውን ምስኦም እየ ሰሪሐ ሽዑ ፍታሕቶ መፅኡ ካብ ሓላፊና ተማሃር ኢሎምኒ ኣብየ ተማሂረ ናተማሃርኩ ሕጂ ኣብዘየ ዘለኹ ማለት እዩ መጀመርታ እ ፍርሒ እንዲ ዝስማዓካ ትምሃር ከለሃ ድሓር እናበልኩ እናበልኩ እዮ ሎሚ ደ ቆልሓንቲ

ኣብቲ ኣጓል 34 ዝፍርያ ኮይነ ኣብ ሚኒስትር ሃብቲ ባሕሪ ተመዲበ ካብኡ ብድሕሪ ከዓ ኣብ ናይ ሳሊና ስራሕ ኣብ ናይ ጨው ስራሕ ኣለኹ ኣብ ናይ ግሬደር ማሽነሪ ካሒዘ ኣለኹ ማለት እዩ እዚ ቦታ እዚ ሕጂ ምስትኽኻል ፅርግያ ይበሃል ነቲ ፅርግያ ስለበል እናምፃቶ ትኽኢል ማለት እዩ መካይን ሒዘን ካብ ዝመፃኒ ጨው ክወዝያን ሕጂ ጨው ሒዘን ክጋዕዛ ስለ ዝኾነ ኣነቲ ቦታ ለበል ክገብር ኣለን ማለት እዩ ንቐፃሊ ከዓ ብዙሕ መደብ ተታሒዙ ኣለኹ ምዚ ቅድሚ ሕጂ ልምዲ ኣይነበ

ትማልስ ገለ መለ ይድሓኒ ነዳዲ ገለ ኣብዚ ግን ምስትኽኻል ስለ ዝኾነ ጠንቂካ ኢኻ ትሰርሕ ቀስ ኢልካ ፅርግያ ከይባላሸወካ እንዳብ ማዕራርካ ኢኻ ትኸይድ ኣብኡ ዘሎ ቁርፊ ለለ ይምበርሓኒ እዚ ቦታ ከም ዝበልኩኻ ብጣዕሚ ሕማቕ እዩ ብፍላይ ማይ ካርሞ ከሎ ትሽከል ኢኻ ይሸኽለካ እዩ ብጣዕሚ እዩ ተነቀፍ ዝቦታ ሕጂ ምስ ከምኡ ሓንቲ መዓልቲ ገለ ተሸኺለ ኣለኹ ብርሓኒ ካልእሽግር ዘጋጥመኒ ነዚ ዕድል ዝፈጠሩለይ ሓለፍተይ ከመስግን ይደሊ ቀፂላ ከዓ ከም ናተይ ዘይረኸቡ ዕድል ንክፍጠረሎም በዚ ምክንያት ከመሓልፍ ይደሊ

ክቡራ ተኸታተልትና ከመይ ፀኒሕኩም? እምበኣር ከስ ምህርቲ ጮ ከመይ ዓይነት መስርሕ ከም ዝሃልፎን እዞም መንእስያ እዚኦምን ብዛዕባ እዚ ማሽነሪ ዝገብርዎ ዘለውን ተዓዚብና ተማሂርና ክትኮን ተስፋ እንዳገበርኩ ኣብዚ መፅእ መደብ ባህል ትሕሶ ክሳብ ራኸብ ሰሰናዩ ንኽሉና

እዚ ዝተኸታተልኩሞን ካልእ እኒዮ ናይ ሎም ሰሙን ትሕዝቶ መደብ ህርመት ሰላምታና ተቐበሉ ክቡራትን ክቡራንን ተኸታተልትና ሎም እውን ንዓኹም ንተኸታተልቲ መደብና ንምዝናይ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቐርብ ኢና። ከም መኽፈቲ ቀሪብና ዘለና ደርፊ ናይ ገዲም ድምፃዊ ኣኽሊሉ ፎቶ ተፈኖ ካብ ደርፍታቱ መኒኻየ እትብል ኣብ 1991 ኣብ ቦሎኛ ኮይኑ ዝደረፋ ደርፊ ክትከውን ብኣ ክንጅምር ኢና። ንሙሉእ ትሕዝቶኣ ናብታ ደርፊ ክንሰግር።

ክቡራትን ክቡራን ተኸታተልቲ መደብ ህርመት ካብዚ ብምቕፃል ቀሪብና ዘለና ብምክንያት መመረቕታ መበል 38 ዙርያ ሃገራዊ ኣገልግሎት ናይ ድምፃዊ ነፍሲሄር ዮናታን ታደሰ ዱላ ካብ ደርፍታቱ ቀሪብና ኣለና። ኣብ ሻሙነ ሃገራዊ ፌስቲቫል ዝደረፋ ኣብ 2018 ይምርሻሎ እትብል ያ ክትከውን ካብኣ ቀፂልና እውን ቀሪብና ዘለና ደርፊ ኣጣዕሳ እትብል ብመንሰይ ድምፃዊ ኣቤል ክፍሎም ዝተደርፈት ኣብ 2024 ተኸታቲለን ድሕር ምቕራበን ደጊመ ክመለሰኩም።

0: ቃል በዓሎ ትሪ ወላሃ ዳሃይ ዝብል ዳሃይ ላይ ዝኾነ ነገር
1: ሸይራ ሐጅናት ነው ሞዴልም አርካናት አርቲስት እምራይ ሐጂ
2: ብልዕሊና መጽዩ ኸልዕላን ትራይ ፍልጥኒ ወላን ዝኾነ ሰብሲት ዝምጥሎኒ
3: ትግራይ ትግርኛ ናካፊስካ
4: ዳዓርዳ ኮዶ ሰማኮኻን አይጸላኳን መርከዝ ዘሎ ስለዝኾነት
5: ሞኻ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎለማጓዳንገለ ያለው ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዎ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ